0: መደብና ትራን ኣብ ሰሙን እዙ ኣብ ዝሓለፈ ሰሙን ኣብ ኣርስ ጋላሪ ብኣባላት ሓበሬታን ጎስጓስን መካነጅ 74 ዝተዳለወ ቅብኣ ቀሪቡ ነይሩ እዩ። ኣብዚ ምርኢት 55 ዝኾኑ ቅብኣታት ብ17 ኣባላት ዝተዳለዉ እዮም ቀሪቦም።
1: እዚኣ እንታይ ሽሙ ስታፍ ጎስጓስን ሓበሬታን መካናይዝ 74 ኣብቲ ናቱ ካምፓኒ ኣብቲ ጎስጓስ ዝተፈላለዩ ዓይነት ትምህርቲ ህብ ስልጠና እዚ ሕጂ ሓደ ካብኡ ስልጠናታት ኮይኑ ካብ ዝተፈላለዩ ጨንፈራት ናይ መካናይዝ ዝተዋፅኡ ሰባት ንቅብኣ ኣብ ኢንግሬቪን ኣብ ሲልክ ስክሪን ዝበሃል ኣብ ውሽጢ 8 ወርሒ ሲ 2 ኮርስ ወሲዶም ማለት እዩ።
0: ንምሉእ ትሕዝቶ ናይ ዝምርኢት ቀዳም ኣብ ሰዓትና ኣብ ንኡስ መደብ ዓለም ስነጥበብ ተኸታተሉ። ናይ ሎም ሰሙን መደብ ዳሳስና ብዛዕባ ኣብ እስጳኛ ዝተኻየደ ሓደገኛ ውድድር ባእሲ ናይ ኣብዑር ብኸመይ ጀሚሩ ናይ ባሓቂ ድዮም ኣብዑር ንቀይሕ ሕብሪ ምስ ዝርእዩ ዝባሳጨውን ዝገልጽ ትሕዝቶ ክህልወና እዩ። ንኡስ መደብና ፍኖተ ህይወት ኣብ ዝሓለፈ ሰሙን ብዛዕባ ጉዕዞ ህይወት ን46 ዓመት ኣብ ሙያ ብሽክለታ ብምንታፍ ንልዕሊ 48 ዓመት ድማ ምውቕፍራዊ ህይወትን ሓዳርን ከስተማቐር ምዝበቕዐን ገና እውን ዘስተማቕር ዘሎን ሙሴ ተመስገን ዘላለ መደብ ቀሪቡ ምንባሩ ዝዝከር እዩ። ኣብ ሰሙን እውን ካልኣይ ክፋል ክቕርብ እዩ።
2: ሓደ መዓልቲ ሙሴ ገዚ ጠበ ኣንቢብካ ፅሒፍካ ስኪ ነዞም እንዳዘይናሃቦም ስናና ሽግር ኩሉ ስግደሉ ወበይን ምክሰብዓና ንስምዕና እዮም ሓደ መዓልቲ ስምዕና ኹን
0: እዝን ካልእን መደባት ክቐርብ እዩ። ተኸታታሊት ፊልም ሳውን መበል 29 ክፋል ካብ መደባትና እያ። ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛነዩ ዝበልናዮም ቪድዮታትን ካብ መደብና ትራን ዝሰሙን እዚኦም ሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን ቀዳም 27 ነሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ፣ ድግማ ሓሙስ 3 መስከረም ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን። ሻነት ዳግም ዳግም

0: ንባብ ኣብ ተጻሒፉ ዝተሓትመ ወረቐት ዝግበር ናይ ኣንባባይ ንዓይን ምንቅስቓስ ኣይኮነን። ኪኒዚ ኣብ መንጎ ጸሓፋይን ኣንባባይን ዝግበር ዝርርብ ዝሓዘ ዕምቀት እዩ ዘለዎ። ዝተዓጽዎ ሓድሽ ዓለም ዝኸፍት ዓሚቕ ስምዒትን ምድንጋፅን ዝሃነፅ ንሓደ ዘይውስል ሓሳብ ዘለዝብ እዩ። ንባብ ንወዲ ሰብ ክዕቢ ዝተፈጥረ እዩ። ወዲ ሰብ ብዘይ ንባብ ብሰልኣ ከም ዝጠፍአ መርከብ ምዃነ ይብሉ ናይ ዓለምና ምሁራን።
1: ኖም ቾምስኪ ዝበሃል ንንባብ ዝምልከት ተዛረባ ኣላ ዘረባ እንታይ እዩ ዝብል፣ ንባብ ማለት ምግንፃል ወረቐት ወይ ትፅሑፍ ምንባብ ማለት ኣይኮነን፣ እንታይ ደኣ ንዕኡ ምምስራሕ እዩ። ምምስራሕ ገሊኦም ክሳብ ንዕኡ ናብ ተግባራዊ ምቕያር ዝብሉ ኣሎ፣ ምምስራሕ ክህሉ ኣለዎ እዩ ዝብል ኖም ቾምስኪ። እዚ እንታይ ማለት እዩ? ኩሉ ንባብ ኣብ ኣእምሮ እዩ ዝውዳእ ማለት እዩ። እቲ ነንብቦስ ነንብቦ ማለት ኣይኮነን። ንባብ ማለት ተመስርሒው ክውዳእ ክኽእል ኣለዎ። ምስ ተወደአ ኢና ተነቢቡ ንብል ማለት እዩ። እዚኣ ንሓዛ ሕጂ ኣበ እዩ ዝውዳእ፣ ኣብ ኣእምሮ ይውዳእ። ባህሊ ናይ ኣእምሮ ወዲ ሰብ ካብቲ ካልእ ፍልይ ዝበለ ኣለዎ። ከባቢና ርኢና ንምሃር፣ ኣንቢብና ንምሃር። ስለዚ ምንባብ እንታይ እዩ?

0: ክንብል ዘለና ማለት እዩ ካልቸር እዩ ባህሊ እዩ እነማዕብሎ እዩ እምበር ምሳና ዝውለድ ኣይኮነን ቆልዓ ውሉድ ክብል ከሎ ጡባ ዲኡ ኣይስእናን እዩ ሃቀ ላም እውን ምራኽ ምስ ወለደ ጡባ ዲኣ ሃሰሲላ እያ ትረኽቦ እዚ ኢነይት እዩ ምሳኻ ዝውለድ እዩ ምንባብ ግን ምሳኻ ይውለድኒ ተማዕብሎ ኢኻ ትመሃሮ ኢኻ እዚ ከዓ እንታይ ንብሎ ኒሮፕላስቲሲቲ እንታይ ማለት እዩ ተመጣጢ ኣእምሮ ናይ ወዲ ሰብ ስለዚ ምንባብ ትርጉሙ ንምስራሕ ናይ ፅሑፍ ብረቲና ሓሊፉ ብዓይና ሓሊፉ ወይ ኣብ ኣእምሮ ዝሰፍር እዩ ዓይነ ስውርቲ ኮይኑ ንኣብነት ብምድህሳስ ነቲ ቅርፂ ናብ ኣእምሮ ይሰግር ካብቲ ዲክሽነሪ ናይ ኣእምሮ ርዩ ከዓ ትርጉሙ ይነግር ማለት እዩ
1: ምንባብ እዚ ክበሃል ዝፀንሐ እንተደኣ ኮይኑ ንድሕሪት ምልስ ኢልና ንኣመፃፃን ንኣማዕባብላን ንባብ ክንደስስ ክንፍትን ኢና ብሓፈሻ ፅሕፈት ኣብ ናይ ጥንቲ መሶፖታምያ ከም ዝተጀመረ እዩ ታሪክ ዝነግረና
0: ፅሕፈት መዓስ ተጀሚሩ ከም ታሪክ እንተኢልና ንድሕሪት ተመሊስና ከባቢ 5,000 ዓመት ኣቢሉ ጀሚሩ ማለት እዩ ኩሉ ኩሉስ 5,000 ዓመት ኣቢሉ ገይሩ ኣሎ እቶም ፊደላት ንብሎም ከ ተርጋብ ዝሓለፈ 500 ዓመት እዮም ጀሚሮም ማለት እዩ ኣብ ከባቢ 1450 ምስቲ ናይ ጉትንበርግ ፕሮጀክት ዝበሃል ምስ እዮም ጀሚሮም
1: ሰብ ንምንታይ ተንብብ ኢልካ ምስ እትውከሶ ብዙሕ ውሽጣዊ ወይ ውልቃዊ ዝኾነ ስምዒታቱ ክገልጽ ይፍትን ገለ ፍልጠት ክኸስብ ገለ ካብ ፅምዋ ክገላገል ገለ ኣዕርኽቲ ኸጥሪ ገለ ግዜ ብግቡእ ኣብ ዝጠቅም ነገር ከወፊ ስለ ዝደሊ ዝብል መልሲ ይህብ ኪንዮ እዚ ኣቶ ክፍሎም ንምንታይ ተንብብ ኢልና ምስ ተወከስናዮ ከምዚ ይብል
0: ዘይነበርካዮ ዘመን ክትምለሶ ትደሊ መሓዙት ክትብዝሕ ትደሊ ሓቀ ህዝቢ ክተብዝሕ ትደሊ ብኸምኡ ኢኻ ተንብብ ሸክስፒር ምሳና ይነበረን ሓቀ ኣብ 18 ክፍለ ዘመን ኤልዛቤዝያን ታይም ንብሎ ነይሩ ግን ተላሃሊን እየ ጁልየስ ሲዛር ኣብኡ ትፈልጦ ሃምለት ኣብኡ ትፈልጦ ሓቀ ወይ ናይ ሙሳ ኣረን ወርቅሃ እንተ ደኣ ኣንቢብካ ናብ ወርቅሃ ትምለስ እቲ ዝነበሮ ኣብ ስሳታት ዘበን ንክትምለስ ይሕግዘካ ስለዚ ሰብ ንምንታይ የንብብ እንተይልኪ ናብ ውልቁ ተመሊሱ ኣብ ውልቀ ናይ ካልኦት ሰባት ብምእታው ክዳናገፅ ስለ ዝደሊ ንዕኦም ክመስል ስለ ዝደሊ ባህርያቶም ክፈልጦም ስለ ዝደሊ እቲ ዝነበረ ስነ ሕብረተሰብ ፖለቲካዊ ተሓሳስቡ ማሕበራዊ ሕትኡ ናብርኡ ምረቱ ፖለቲካዊ ውዳብኡ ሓቀ ታሪኹ ተፅዕኑኡ ነዚ ኩሉ ክትፈልጥ እንተደኣ ደሊኻ ናብኡ ኢኻ ትምለስ
1: ብዙሕ ናይ ምንባብ ልምዲ ዘይብሎም ሰባት ትርጉምን ጥቕምታትን ምንባብ ሰሚዖም ከንብቡ ዝድርኽ ስምዒታት ምስ መፆም ኮፍ ኢሎም ከንብቡ ይፍትኑ ናይ ኣድህቦ ፀገማት ኮፍ ኢልካ ከተንብብ ክትጥመም ዘይምኽኣል ሕዝ ግድፍ ዝመስል ናይ ምርባሽ ስምዒታት ይረአዩ እዚ እንታይ እዩ ብምንታይ ኢኸ ዝፍታሕ
0: ንምንባብ ቀዳማይ ዕንቅፋት ዝኸውን ዲስሌክስያ ዝበሃል ሕማም ኣሎ እዚ መብዛሕትኡ ኣብቶም ኣብ ሕክምና ዝሰርሑ ገልፁልና ኾኑ ኣብ 4 እየ ክገልፀልኪ ዲስሌክስያ ዝበሃል ኣሎ እንታይ ይገብር ናይ ዲስሌክስያ ምስለኪ ቢ እንተኮይናስ ዲ ፅሕፋ ትሰብ ኪው እንተኮይና ፒ ፅሕፋ ከምዚ ዝገብሩ ሰባት ኣለዉ እዚ ፊደል እዚ እንተ ደኣ ጌጋ ፅሒፎሞ ከምብዎ ከለዉ ከዓ ጌጋ ይንበብ ሚኒናቱ ከዓ ጌጋ ይንበብ ቢ ዲ ምኳና ብዙሓት ቆልዑ ኣለዉና ክስቶ ክስቶ ተደይበልና ኣብኡ ከሎ ርኢኹም ኩሉ ሰብ ደቆፍ ትሽኽእል እዩ ዲስሌክስያ ቢ ምስ ዲ ዝግምጥል ኣሎ ነዚ ምርኣይ ፅቡቅ እዩ ብዝያዳ ምድግጋም ነቲ ዘሎ ዲፌክት ክትዕርዮ ትኽእል ኢኻ ስሩ ቴራፒ ንስኻ ኸዓ ንደቂ ሃሃቦም እናገበርካ ትምህር ማለት እዩ ካልኣይቲ ኣብ ንባብ ፀገም እንታይ እያ ናይ ሪዲንግ ዴፊሽንሲ እንታይ እያ እዚኣ ኣቴንሽን ካስ ይስራቅ ሕጂ ንበላ ኣብዝና ንመላእ ኣለና እናዝዛረብኩ ከለኹ ሓደ ሰብ ክሓልፍ ማዕፆ ክኸፍት ገለ የጋጥመካ ኣጋጢሙ ማለት እዩ ኣይኮኑ ከምኡ ተጋጢሙ ሲ ኣእምሮኻ ስራቕ ማለት እዩ ሓቀ ትቐንድቆም ነገር ትርስዖ ሓሳብካ ይስራቕ ኣእምሮኻ እቲ ሓሳብካ ክትሓስቡ ፀናሕኻ ካብቲ መንገዲ ክትዛረቡ ፀናሕካ የውፃእካ ኣብ ንባብካ ከምኡ ኣሎ ሞባይል ዝሰምዑ ቴሌቭዥን ኣብ ከባቢኦም ይርዩ ቆልዑ ቀልጢፎም ይስረቑ ሽዑ ኣብ ሓንቲ ገጽ ኮለል ክብሉ ውዕሉ እታ ገጽ ኣይሰግርዋን ገሊኦምማ ኣብ ፓራግራፍ ከማ ደንበብዎ ናይ ርድኦም ይመላለሱ ከምኡ ኣሎ እዚ ኣቴንሽን ደፊሲት ይበሃል ካብዚ ነፃ ክትከውን ኣለካ ክትዕልሞ ክትክእል ኣለካ ንርእስኻ ክትዕልሞ ክትክእል ኣለካ ካብቲ ኣቴንሽን ስኸይስራቕ ኣብ ዲጂታል ዝኣትዉ ከዓ እንታይ ይፀገሞም ሞባይል ተተኸፊታ ናብኣ ይኸዱ መፅሓፍ በዚ ተቐሪቡ ከሎ እሳ ትሰርቆም ቲክቶክ ተመፅያ ናብኣ ይስረቑ እዚታት ናይ ኣቴንሽን ፀገም ኣሎ ኣብ ንባብ

0: ሳልሳይ ቋንቋ እዩ ኣብ ቋንቋካ ፀገም ኣሎ ቋንቋ ትገጥመካ ኣብ ማእከል ፅሑፍ መፅካ ኣማርኛ መፅእ እንግሊሽ መፅእ ጥልያን መፅእ ፍረንች መፅእ እ ክንደይ ቋንቋ ትመልኽካ ትራ ኣለዎ ብዙሕ መፅሓፍ እዩ ዝገጥመካ እቲ መፅሓፍ ፅቡቅ ኸውን እቲ መፅሓፍ በቲ ዝደልዮ ቋንቋ ይትረኽቦ እንትኸውን ሓደ ካብቲ ፀገም ኮይኑ ዘሎ ሕጂ ቋንቋ ተደመለኽካ ዝበዝሑ መፅሓፍ ተፃሕፉ ናይ ዓለም በየን እዩ ብእንግሊሽ እንተይልና ኣብ እንግሊሽ ተደመለኽካ ኣይትብድሆን እዚ ከዓ ሓደ ካብቲ ዓብዪ ብድሆ ኮይኑና ዘሎ ማለት እዩ ቋንቋ ክመልኩ ክኽእሉ ኣለዎም
1: ካብ ንባብ ዝርከብ ጥቕምታት ብዙሕ ምዃኑ ርኢናዮ ኣለና ብኣንጻሩ ውልቃዊ ርድኢትን ጥቕምን ተደሪቶም ዝፀሓፍዎ ኣዕናዊ ሓሳባት ዝሓዘለ ኣብ ገለ ከም መወከሲ ኮይኑ ዝቐርብ ኣይሰኣንን ነዚ ሕማቅ ካብ ፅቡቅ ፈሊኻ ምርኣይ ካብቲ ዘይምንባብ ዘይኮነ ካብቲ ብብዝሒ ምንባብ እዩ ዝፍታሕ እንተ ኣንቢብካ ኢኻ ሚዛናዊ ኣተሓሳስባ ከም ዝህልወካ እትኸውን
0: ሰብ ዘንብብ ነቲ ዘንብቦ ከም ዘለዎ ኢምባይብ ከም ዘለዎ ክውሕጦ ዘይኮነ ብነቐፌታዊ ዓይኒ ክሪኦን ኣብ ሂወቱ ክእትዎን እዚ እንተተገርና ኢና ተዓዊትና ንብል ኣብ ንባብ እታ ክሪቲካል ሪዲንግ ትበሃል ብነቐፌታዊ ዓይኒ ምንባብ ጉለታት ምእራይ ማለት ኣይኮነን ኣፕሪሽት ምግባር ማለት እዩ ብኩልቲ ኣፕሪሽት ንብሎ ዘለና እንታይ እዩ ናእዳ ክትንእድን ከለካ ምንኣድ ማለት ምፍራስ ማለት ወይ ምድናቕ ማለት ጥራይ ኣይኮነን ጉለት ዘለዎ ትርኢ ኣወንታ ዘለዎ ትርኢ ናትካ ሚዛን ከዓ ትወስድ ስለዚ ሚዛናዊ ኣናበባ ክህልወና ኣብዚ ኣብ ዲጂታል እሱ ፀገም ኣሎ ተንክልተ ዝበልክኹ ቪድዮ ክዕለክ እየ እቲ ሓንቲ ብኣማዞን ዝወፀት እያ ሓንቲ ጎርዞ ጓል ኣላ እሳ ቐፃለ ብኢንተርኔት ናይ ኣማዞን ኣትያ ኣቑሑት ትፍትሽ ነይራ ኣብ መወዳእታ እሳ ከይፈለጠት ሓደ ፓኬጅ ናብኣሊ ኢኹምላ ሓደ ትሕዝቶ ብባኳዕ ዓሺጎም ሰዲዶምላ ድሮን ገይሮም ተቐቢላቶ ኣብቲ ዝመፃ ፓኬጅ እንታይ ፀኒሑ ናይ ቆልዓ መጥበዊ ክዳውንቲ እዛ ጓል እንታይ ይሕብርዋ ኣለዉ ነብሶ ፆር ምዃና ንጊሮማ እሳ ከይፈለጠት ነብሶ ፆር ምዃና ተነጊራ ጉድለት ናይ መን እዩ ኣማዞን ስሩሑ እዩ ዝሰርሕ ዘሎ ይሸይጥ እዩ ዘሎ ሓሳብ እዩ ዝእክብ ዘሎ ናና ጉድለት እንታይ እዩ ናይ ኩልና ኣብ ኢንተርኔት ኣብ ዲጂታል ክንኣቱ ከለና ነንብብ ሞ እንታይ ነንብብ ብዕምቆት ኣይንሪኦን ሚዛናዊ ኣናበባ ኣይህልወናን እቲኡ ፎርም ዝሰዱልና ስቕኢልና ንመልኦ ኣብ መወዳእታ ሓሳብ ናህና ብነፃ ንዕኦም ንህቦም ናተይ ሓሳብ ናይ ካልእ ሓሳብ ናትካ ሓሳብ ናይ ኩልና ሓሳብ ይእክብዎ ብዕድመ ይፈልዩና ብቕርበት ይፈልዩና ብቋንቋ ፈልዩና ብጂኦግራፍና ፈልዩና ድሌታትና ከዓ ብምሉእ መልእዎ ንዕኡ እዮም ናብ ኮሞዲቲ ወይ ናብ ንብረት ናብ ኣቕሓ ይቕይርዎ ኮሞዲፋይ ንብሎ እዚ ይሽየጥ ማለት ተሸያጣ ይኸውን ይሽየጥ እሞ ብነፃ ዝሃብካዮም ንሕና ኮሚደረ ሽጉርቲ ከም ድሽየጥ ኢና ንፈልጥ ኪንኡ ግን ናብ ምንታይ ከይዶም እቲ ዝሃብካዮም ሓሳብ ይሽየጥ ማለት እዩ ደ እዚ ና ከዓ እቲ ኖውለጅ ኢምፐርያሊዝም ንብሎ ማለት እዩ ኖውለጅ ኢምፐርያሊዝም ንፍልጠሲ ናብ ኢምፐርያሊዝም ተቐይሩ እቲ ንሕና ንፈልጦ ኢምፐርያሊዝም ንብረትካ ማዕድናትካ መሬትካ ምግባት ነይሩ ሓሳብካ ምግባት ከ ምንታይ ከኣቲ እዩ ኖውለጅ ኢምፐርያሊዝም እዚ ዝስራቕ ዘሎ ሓሳብካ ይስራቕ ይሽየጥ ናብ ዕዳጋ ይወርድ ግብሪ ተሓተሉ ዋንነትካ ምዃኑ ተረጋግፀሉ ብነፃ ይሸጥዎ ሓሳብካ ይሸጥዎ ኣሎ ንዓኻ ሸጡካ ኣለዉ ማለት እዩ እዛ ጓል እዚኣ እንታይ ኣጋጢምዋ ፕራይቨሲ ናታ ፕራይቨሲ ኢሎም ይሽማጎቱ ፕራይቨሲ ናታ ተጣሒዙ ነብሶ ፀር ይኽኢሎም ከይፈለጠት ኣብ ኢዳ ሂቦማ ዘድልየካ ክዳን ዘድልየካ ሞባይል ዘድልየካ ሰዓት ዘድልየካ ጃኬት ዘድልየካ ሎሽን ባዕሎም ሸጡልካ ስለምንታይ ድሌታትካ ኣቐዲምካ ሂብካዮም ኢኻ ተሸይጡ እዩ እዚ ዝዓይነቱ ድኽመት ናይ መን እዩ ናይ ትንባባ እዩ ብዕምቆት ክተንብብ ዘይምኽኣል እዩ ካልኣይቲ ናይታ ናይጀርያዊት እያ እታ ናይጀርያዊት ዘውፃእታ ሳውን ምርኣያ ተድልያ ፅቡቅ ዝኾነ ሚዛናዊ እዚኣ ሚዛን ዘይብላ ርኢና ናይ ኣማዞን ዝረአያ እታጓል እዛ ናይ ናይጀርያዊት ከዓ ሚዛናዊት ብኸመይ ሚዛናዊት ንብላ ኣለና ኣብ ኤርትራ ዝተዘርበ ኣብ ከባቢ 2014 15 ኣቢላ ወፅያታ ቪድዮ ቫይራል ከይዳ ሽዑ ኣብ ሙሉእ ዓለም ኩሉ ሰብ ይርእይዋ እንታይ እያ ትብልታ ዝተዘቕረበታ ኤርትራውያን ደቂ ተባዕትዮ ብሰንኩ ኩናት እንዳዋሓዱ ከይዶም ደቂ ኣንስትዮ ኤርትራ ከዓ ድምርዓዋን ኣይረኸባን

0: ስለዚ መንግስቲ ኤርትራ መምርሒ ውፅ እዩ ካብ ክልተ ንላዕሊ ዝኾነ ወዲ ተባዕታይ ክምርዖ ወፃኢታት ከዓ ብምልኡ ናይ ሕንኩርኡ ገለ መሊእን ማለት እዩ መንግስቲ ክሽፍነልካ እዚ ዓይነቱ ገይሮም ኣውፅኦሞ እዚ ሓሶት እዩ ሓሶት እዩ ኩልና ንፈልጦ ቶም ንነብሮ ግን ምስ ኣንብብካያ እቲ ዘንብብ ሰብ እዚ ንብሎ ዘለና ኣብ ውሽጣኣት እዩ ክሪቲካል ወይ ብኣርትዖ ከንብብ ተደክኢሉ ጠፊኡ ኣሎ ነዚና ክንምህሮም ዘለና ደቅና ንኩሉም ባባይ ማለት እዩ ክተገናዝብ ክትክእል ኣለካ መገናዘብ ከዓ 4-5-6 ፅሑፋት ኣምፅኢካ ኣዋሲብካ ታልክዕ ሚዛናዊት ክትወስድ ትክእል ኣለካ እንታይ ይሕግዘካ ሰብ ከንብብ ከም ዘለዎ ታወልኣ ከዓ ፅቡቅ ጌራ ኣቕሪባታ ብስታስቲክስ ጀሚራ ናበይ ገፂኡ ይኸይድ ናይ ኤርትራ ስታስቲክስ ደቂ ኣንስትዮን ደቂ ተባዕትዮን ማዕረ እዩ ካልኣይ ምምርዓዊ ዝበሃል የለን ካ ንካበ ክትምፅእ ወዲአን እየን ሓሓንቲ እንታ ኣኺለና ናኸዋን ስለዚ ጌጋ እዩ ትዘራርባ በርትዖ ክተንብብ ምኽኣል እዚኣ ኣብ ዲጂታል ዝበዝሕ ፀገሙ ሰብ እንታይ እዩ ኣስተባሂሉ በርትዖ ብምምዛን ከንብብ ኣይክእልን ሚዛኑ እዩ ይስሕት
1: ኣብ ዓለምና ብብዝሒ ዝርከቦን ኣንበብቲ ብተርታ ተሰሪዐን ዘለዋ ሃገራት ኣለዋ እዚአን ኣብ በብእዋኑ በፂሕኖ ዘለዋ ደረጃ ምዕባለ ፅልዋ ናይ ምንባብ ከይኮነ ኣይተርፍን እውን ዘየብል ኣይኮነን እዘን ሃገራት ብኸመየን ህዝበን ኣንባብ ክኸውን ፅዕረናሉ ተዓዊተናሉ እውን
0: ብብዙሒ ህዝቢ እንተዳርኢና ቻይና ኣለው ኣንበብቲ ህንዲ ግን ኣብ ምንታይ ይወስድዎም 10 ሰዓት ንመዓልቲ ዘንብቡ ብውልቀ ሰብ ክረአ እንከሎ ቻይና እዚ ህንዲያ ወሲዳ ዘላ 10 ሰዓት የንብቡ ሓደ ሰብሲ ኣብ ቻይና ብኣቨሬጅ ክንሪኦ ከለና ብኣቨሬጅ ክውሰድ እንከሎ ብገምጋም ናይ ህንዲ እዩ ተመዝጊቡ ዘሎ ህንዲ ብሰዓታት መሪሓ ኣብ ውልቀ ሰብ ክንበብ ዝኽእል ኩሉ ሰብ የንብብ ማለት ኣይኮነን ግን ተመቂሉ ምስ ተረኽበ ብኣቨሬጅ ህንዲ ቀዳመይት ላ ብሃገራት ብምሉኡ ብድምር ክትሪኦን ከለካ ግን እታ ቀዳመይቲ ዘላ ፊንላንድን ሳውስ ኮርያን ደቡብ ኮርያ ማለት እዩ ፊንላንድ እዚአን ብፍላይ ዘን ኖርዲክ ዝበሃላ ካንትሪስ ሃገራት እዚአን ኣብቲ ቅድሚት ተሰሪዐን ኣለዋ ናብ ባህሊ ተቐይሩ ናብ ባህሊ ኣብ ፊንላንድስ ምንባብ ማለት ባህሊ እዩ ኣብ ቻይና ናብ ባህሊ ቀይሮሞ እዮም ከምዚኦም ዝኣመሰሉ ከዓ ምርኣይ ይፅቡቅ እዩ ኣብ ሳውስ ኮርያ ዘዝነቆ ነገር ካብ ዝረእኽዎ ቪድዮታት ማለት እዩ ካብ ባህልስ ባህሊ እንዲ ኦፍኮርስ ሃይማኖት ባህሊ እንዲ ናብ ሃይማኖት ከዓ ተቐይሩ ናብ ኣምልኾት ተቐይሩ ቤተክርስትያናት ኣድባራት ኤግዛም መርመራ ክገብሩ ከለዉ ቆልዑ ሲ ከም ስርዓት ጠጠው ብል ኩሉ ነገር ነፈርቱ ባቡሩ ጠጠው ብል መርመራ ክሳብ ዝግበር ኣብ ኣድባራት ከዓ ሰብ ይፅሊ ፀሎት የብፅሕ ዕላማ ንምንታይ ኣብ ትምህርቲ ዘለዎ ኣጠማምታ ናይቲ ህዝቢ ኣሎ ኣብ ምንባብ ኣብ ትምህርቲ ዘለዎ የርእካ ናብ ከምኡ ደረጃ ክንበፅሕ ከዓ ይምነነ ህዝብና ሲ ናብ ባህሊ ክቕየር ንባብ ናብ እምነት ገፁ ክኸይድ ምክንያቱ ብኸም እዩ ዝሓልፈልካ ትቅየር እንተኾንካ ብኸም ጥራይ ክሓልፈልካ ዝኽእል ከየንበብካ ይሓልፈልካ እዚ ሕጂ ብኸመይ እዩ ነዚ ሰሪሖምሉ እንተይልና ቀዳመይተ ኣብ ትምህርቲ እትዮሞ ከም ስርዓት ኣብ ስርዓተ ትምህርቲ ኣትዩ ካልኣይ ላይብረርታት እዮም መስሪቶም ኣብ ነብሲ ወከፍ ላይብረርታት ቤት ንባባት ማለት እየ ቤት ንባብ ብኮሚኒቲ ደረጃ ኣብ ኢኒሽን ደረጃ ኣብ ዩኒቨርስታት ብኮሚኒቲ ከዓ ኣብ ከባቢኡ ኣብ ሙኒሲፓሊቲስ ኣብ ከተማታት ኣብ ኣብያተ ትምህርቲ ብጣዕሚ ኣስሲሖም ሕትመት ናይ መፅሓፍቲ ከዓ ኣዝዩ ሕሱርን ብብዝሒ ከም ዘሕተምን ምክንያቱ ቀረብ እውን ክህሉ ኣለዎ ምሕታም እዚ ምስ ምሕታም ዝተኣሳሰር ማለት እዩ ብኩሉ ቋንቋታት ከዓ በቲ ዝጠልብዎ ቋንቋ ከዓ ናይ ምቕራብ ኣዝዩ ኣብዚ ሰሪሖምሉ ብዲጂታል ከዓ መሊሱ ኣስፋሕፍየ ብዲጂታል ከዓ ኣዝዩ ይሰፍሕ ታብሌታት ወፅአን ላፕቶባት ወፅአን ብዌብሳይትስ ገይሮም ነቲ ሰብ ኣክሰስ ክህልዎ እዚ ክረኽበሉ ቀረብ ማለት ንክቅረብ ኣዝዮም ሰሪሖም ኣብዚኦም ዕላማ ልዕሊ ኩሉ ዝሰርሕዋ ግን ባህሊ ምቕያር እዩ ከም ባህሊ ህዝቢ ኣንባቢ ንክትገብሮ ከም ባህሊ ተፃዒሩሉ ኣብ ሰሪሖምሉ ማለት እዩ ነዚ ስለ ዝገበሩኦም ኣብዚ ከምዚ ደረጃ በፂሖም
1: ናይ ዓለምና

0: ኣንበብቲ ብምዃኖም ፍሉጣት ኣብ ዝተፈላለየ ሂወቶም ጸሎትን ኣድማዓትን ዕውታትን ዝኾኑ ሰባት ምስጢር ናይ ዓወቶም ንባብ ምዃኑ እዮም ዝገልጹ። ኣብ ህይወትካ ለውጢ ከተምፅእ እንተርኣ ደሊኻ ንፉዕ ኣንባባይ ክትከውን ድማ ይመኽሩ።
1: ሩዝቨልት ፕረዚደንት ናይ ኣሜሪካ ዝነበረ ኣንባባይ ምንባሩ ኩሉ ሰብ ይዛረብሉ ንግሆ ሓንቲ መፅሓፍ ውድእ ኢሎም ቅድሚ ቁርሲ ድሕሪ ቁርሲ ግን ሰለስተ ኣለዋ ንመዓልቲ ኮይ ዚ ንመዓልቲ እስክንደይ ውድእ ኣሎ ኣርባዕተ ከምዚኦም ሰባት ኣለዉ ፍሉጣት ኣብ ታሪክ ዝተመዝገቡ ካልኦት ክንዛረብ ንኽእል ኢና ማህተማ ጋንዲ ናይ ህንዲ ዝነበረ ማንዴላ እዚኦም እቶም ኣንበብቲ ብታሪክ ንሕዞም ማለት እዩ ማንዴላ ክሳብ ዝቐረበ እዋን ስለ ዝነበረ ብድሕሪኡ እዞም ሕጂ ዘለዎ ዘበን ግን ቢልጌት ኣሎ ዋረን ቡፌት ዝብልዎ ኣሎ እዚኦም ፍሉጣት ኢላን ማስክ ካብቶም ኣንበብቲ እዩ ባይዘ ወይ ኢላን ማስክ ብሃፍታም ንፈልጦምሽ ስለምንታይ ኣፍራየ ኮይኑ ስለምንታይ ኣፍራየ ኮይኑ እንተኢልካ ውፅኢት ንባብ እዩ 10 ሰዓት እዩ ዘንብብ ኢላን ማስክ ሕጂ እዚ ሕጂ ካብ ንባብ ትረኽቦ እዩ ኣንባባይ ምዃኑ ኣብ መፅሓፉ ኣብ ፅሑፉ ስለ ዝርከብ እዩ ስለዚ እዚኦም ከምዚኦም ዝኣመሰሉ ኣንበብቲ ሰባት ኣለውና ማለት እዩ።
0: ኣብ መወዳእታ ንኣቶ ክፍሎም ሚካኤል ኣብ ሓደ ሕብረተሰብ ናይ ምባብ ልምዲ ከተዝርፅ እንታይ ክግበር ኣለዎ ኢልና ተወኪስና እዩ ነርና።
1: ንደቅና ወይ ንኣንባባይ ሓፂር ፅሑፍ ክነላምዶ ክንክእል ኣለና ምንባብ ክመርር ኮማዓት እዩ ኣንብብ ትብሎ ሰብ እው ኣዝያ ያመራ ፔንፉል እያ ሓቂ ዘረባ ብጣዕሚ ይመሪር ምንባብ መሪር እዩ ግን ኣብኡ ዝርከብ መዓር ተሓሊፍካዮ መዓር ነዚኣ ግን ብኸመይ ትበፅሓ ኣብ ሂወትካ ናይ ምንባብ ብኸመይ ተማዕብሎ ካብ ንእስነት ክምዕብል ከሎ ዝመቀረ እዩ ዝሓሸ እዩ ምክንያቱ ተቐንዛ ይውሕደልካ ሓንሳ ኣብ ባህርካ ተቐርካ ካልቸር ስለዝኾነ ተቐርካያ ግን ልምዲ ስለዝኾነካ ናብኡ ኢኻ ትኸይድ ኩሉ ግዜ ከየንበብካ ይተሓልፋን ኢኻ ነዚአን ከመይ ጌርካ ተስርጠን እዚአን ክሰርፃ ክኽእል ኣለዎን 10 ዓመት ክወስደልካ ክእል እዩ ዝብል ግምት ኣለን ንክሪኦ ከለኹ ብውሕድ 10 ዓመት ሃመር እናገበርካ ነዚአን እንዳደግደግካ ከም ባህሪ ጥርየን እዚኣ ቁፅሪ ሓደ እያ ኣብ ባህርኻ ባህርና ከ እንታይ ይመስለ ከምዛ ኣቶም ሞለኩል ገለ ንብሎም ሻሎ ኬሚስትሪ ከምኡ እዩ ኣቶም ስ እዩ ኣቶሚክ ሃቢትስ ትብል ምሻላ ናይ ጀምስ ክሌር ጀምስ ክሌር ዝፀሓፋ እሳ ምንባባ ፅቡቅ እዩ ንግረ መገዳይ እንታይ እዩ ኣቶም ባህርና ሲ ብንእሽተ ይጅምር እንዳማዕበለ ግን ኣካል ናትካ ይኸውን ንንባብ ከመይ ጌርካ ኣካልካ ትገብሮ ኣብዚ ምፅዓር ክድልየና እዩ ብብዝሒ ሓፀርቲ ፅሑፋትካ ንኣብነት ዘ ካውንት ኦፍ ሞንቴ ክሪስቶ ሓ ናይ መን እያ እዚኣ ናይ ኣሌክዛንደር ዱማስ እያ እዚ ኣንብቦ ኢልካዮ መተራእሲ ዝመስልቲ መፅሓፍ ሰብይ ኣንብበልካኒ ኣይተሰንቡዶ ናቱ ቨርሽን ግን ዋላ ንሕና ኣብ ሮራ ዲጂታል ላይብረሪ ኣለና ሓፀርቲ ብለበል ዝፍርለ ለበል 1 ለበል 2 ናይ 30 ገፅ ናይ 20 ገፅ ኣለዋና ናይ 25 ገፅ ኣለና ንኣሌክሳንደር ዱማስክ ተንብቦ ተደሊኻ ሲ መፅሓፉ ሕፅር ዝበለት ኣለ ዘ ማስኬተርስ ዝብላ እዚኦም ሓፀርቲ መፅሓፍ ኣለና ናይ 200 ቃላት ጥራይ ነዚአን ኣንቢብካ ተለማመድ ቀስ ኢልካ ነቲ 800 ዝኾውን ገፅ ናይ ኣሌክሳንደር ዱማስ ክተንብቦ ትኾንካ ነብስኻ በዚ ኣላማምዳ ሽዑ ናብኡ ክትሰግር ኢኻ ቀንዲ ፀገም ኮይኑ ዘሎ ብዓብ መፅሓፍ ምስ ረእኻ ስለትስንብድ ቅረቦ ይመፀካኒ ስለዚ እዚኣ እያ መበልሳልሰይቲ ደቓይቕ ኣሓዝ ንመዓልቲ 20 ደቐ ወላ ዝኾነ ይኹን ይምፃእ እዚኣ ባህር እዚኣ ዲስፕሊን እናተይ ኣብዚኣ ከኣትዮ ኸንብብ እየ የበል እዚኣ ብውልቀ ሰብ ብውልቀ ደረጃ ክንሪኦ ከለና ኣብ ንባብ ምዕባል እያ ብደረጃ ናይ ህዝቢ መንግስቲ ክንብል ከለና ከ ቤት ንባብ ምኽፋት እዩ ከም ባህሊ ንምቕያሩ ክለባት ናይ ንባብ ግሩፕስ ናይ ጉጅለታት ናይ ኣንበብቲ ምቋም እዩ ኣብዚ ኸድካ እያ ትካል ኣብዚ ኸድካ እያ ትካል ክትካትዓሉ ከዓ ክትክእል ኣለካ ኣብ መወዳእታ ተመስርሒ እዩ ብሓንጎል መዓስ እዩ ንባብ ብሰርፅ እንተይልክኒ ክምህረሉ ክዛረበሉ እንተ ጀሚርካ እዩ ምስ ሰብ እንካ ንሃባን ክትበሃለሉ ተጀሚርካ ዘንበብካ ፀሚቕካ ምስ ካልኦት እንተ ተኻቲዕካሉ ኣብ ኣእምሮ ሰፊራ ኣላ ተመስርሒ ተወዲኡ ኣሎ ንውፍዓት ከምዚ ናይ በዓል ኢላን ማስካ እንታይ እዮም ዝብሉ ምንባብ ኪኑኡ ክኸይድ ኣለዎ ኣብ ተግባር ናብ ኢኖቬሽን ክቕየር ኣሎ ኣልበርቶ እንስታይን ኣንቢቡ ጥራይ ኮነን ዝሓልፎ ናብ ተግባር ይቕይሮ ናብ ዝረአ ነገር ምስ ቀየሮ ሽዑዩ ንባብ ኣፍራይነት ናቱ ናብ ኢኖቬሽን ክቕየር ኣለዎ ዝብሉካ ኣለዉ እ ንሕና ኣትሊስት ግን ኣንቢብካ ዳጀስት ጌርካ ክትዝክሮ ምስ ሰብ ክትዛረበሉ ትካትዓሉ ክትምህረሉ እተ በቂዕኻ ናብ ሓቂ ኣብኦምሮ ይተርፍ እዩ። ስለዚ ብደረጃ ሃገርን ህዝብን ኣነ ሪኮመንዶ ክገብር ብቑዓይ ኮንኩን ካልኦት ይበልዎ፣ ግን ኣነ ከም ዝመስለኒ ኣብ ካሪክልምና ክኣትሎ፣ ንባብ ከም ባህሊ ክኣትሎ፣ ኣብ ኣብያተ ትምህርቲ ክኣትሎ፣ ኮሌጃት ክኣትሎ፣ ኣብ ኮሚኒቲ ክኣትሎ፣ ኣብ ትካላት ክኣትሎ፣ እዚ ዝበልኩ ክለባት ከዓ ቆይሙ ብዓብኡ ክስራሓሉ ክኽእል ኣሎ። እዚ ናብ ባህሊ ምስ ተቐየረ፣ ካብ ባህሊ ናብ እምነት ምስ ተቐየረ፣ ንባብ ኢና ሽዑኡ ናይ ንባብ መሊኽናዮ ንንባብ ተቋፃፂርናዮ ንብል ማለት እዩ። ኣነ ከዓ ይቀኒየለይ።

0: መደብና ትራን ኣብ ሰሙን እዚ ኣብ ዝሓለፈ ሰሙን ኣብ ኣርስ ጋላሪ ብኣባላት ሓበሬታን ጎስጓስን መካነጅ 74 ዝተዳለወ ቅብኣ ቀሪቡ ነይሩ እዩ። ኣብዚ ምርኢት 55 ዝኾኑ ቅብኣታት ብ17 ኣባላት ዝተዳለዉ እዮም ቀሪቦም።
1: እዚኣ እንታእሽሙ ስታፍ ጎስጓስን ሓበሬታን መካናይዝ 74 ኣብቲ ናቱ ካምፓኒ ኣብቲ ጎስጓስ ዝተፈላለዩ ዓይነት ትምህርቲ ህብ ስልጠና እዚ ሕጂ ሓደ ካብኡ ስልጠናታት ኮይኑ ካብ ዝተፈላለዩ ጨንፈራት ናይ መካናይዝ ዝተዋፅኡ ሰባት ንቅብኣ ኣብ ኢንግሬቪን ኣብ ሲልክ ስክሪን ዝበሃል ኣብ ውሽጢ 8 ወርሒ ሲ 2 ኮርስ ወሲዶም ማለት እዩ።
0: ንምሉ ትሕዝቶ ናይ ዝምርኢት ቀዳም ኣብ ሰዓትና ኣብ ንኡስ መደብ ዓለም ስነጥበብ ተኸታተሉ። ናይ ሎም ሰሙን መደብ ዳሳስና ብዛዕባ ኣብ እስጳኛ ዝተኻየደ ሓደገኛ ውድድር ባእስናይ ኣብዑር ብኸመይ ጀሚሩ ናይ ብሓቂ ድዮም ኣብዑር ንቀይሕ ሕብሪ ምስ ዝርእዩ ዝባሳጨውን ዝገልጽ ትሕዝቶ ክህልወና እዩ። ንኡስ መደብ ናብ ፍኖተ ህይወት ኣብ ዝሓለፈ ሰሙን ብዛዕባ ጉዕዞ ህይወት ን46 ዓመት ኣብ ሙያ ብሽክለታ ብምንጣፍ ንልዕሊ 48 ዓመት ድማ ምውቕ ፍቕራዊ ህይወት

0: መደብና ትራን ኣብ ሰሙን እዙ ኣብ ዝሓለፈ ሰሙን ኣብ ኣርስ ጋላሪ ብኣባላት ሓበሬታን ጎስጓስን መካነጅ 74 ዝተዳለወ ቅብኣ ቀሪቡን ይርዩ። ኣብዚ ምርኢት 55 ዝኾኑ ቅብኣታት ብ17 ኣባላት ዝተዳለዉ እዮም ቀሪቦም።
1: እዚኣ እንታሽሙ ስታፍ ጎስጓስን ሓበሬታን መካናይዝ 74 ኣብቲ ናቱ ካምፓኒ ኣብቲ ጎስጓስ ዝተፈላለዩ ዓይነት ትምህርቲ ህብ ስልጠና እዚ ሕጂ ሓደ ካብኡ ስልጠናታት ኮይኑ ካብ ዝተፈላለዩ ጨንፈራት ናይ መካናይዝ ዝተዋፅኡ ሰባት ንቅብኣ ኣብ ኢንግሬቪን ኣብ ሲልክ ስክሪን ዝበሃል ኣብ ውሽጢ 8 ወርሒ ሲ 2 ኮርስ ወሲዶም ማለት እዩ።
0: ንሙሉእ ትሕዝቶ ናይ ዝምርኢት ቀዳም ኣብ ሰዓትና ኣብ ንኡስ መደብ ዓለም ስነጥበብ ተኸታተሉ። ናይ ሎም ሰሙን መደብ ዳሳስና ብዛዕባ ኣብ እስጳኛ ዝተኻየደ ሓደገኛ ውድድር ባእሲ ናይ ኣብዑር ብኸመይ ጀሚሩ፣ ናይ ባሓቂ ድዮም ኣብዑር ንቀይሕ ሕብሪ ምስ ዝርእዩ ዝባሳጨውን ዝገልጽ ትሕዝቶ ክህልወና እዩ። ንኡስ መደብና ፍኖተ ህይወት ኣብ ዝሓለፈ ሰሙን ብዛዕባ ጉዕዞ ህይወት ን46 ዓመት ኣብ ሙያ ብሽክለታ ብምንጣፍ ንልዕሊ 48 ዓመት ድማ ምዉቕ ፍቕራዊ ህይወትን ሓዳርን ከስተማቐር ምዝበቕዐን ጌና እውን ዘስተማቕር ዘሎን ሙሴ ተመስገን ዘላለ መደብ ቀሪቡ ምንባሩ ዝዝከር እዩ። ኣብ ሰሙን እውን ካልኣይ ክፋል ክቕርብ እዩ።
2: ሓደ መዓልቲ ሙሴ ገዚ ጠበ ኣንቢብካ ፅሒፍካ ስኪ ነዞም እንዳዘይናሃቦም ስናና ሽግር ኩሉ ስግደብ ወበይን ምግሰብዓና ንስምዕና እዮም ሓደ መዓልቲ ስምዕና ኹን
0: እዝን ካልእን መደባት ክቐርብ እዩ። ተኸታታሊት ፊልም ሳውን መበል 29 ክፋል ካብ መደባትና እያ። ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛነዩ ዝበልናዮም ቪድዮታትን ካብ መደብና ትራን ዝሰሙን እዚዮ እሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን ቀዳም 29 ነሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቐትሪ፣ ድግማ ሓሙስ 3 መስከረም ልክዕ ሰዓት 4 ድሕሪ ቐትሪ መደብ ናትራን።

ኣብ ዝተፈላለዩ ኩርናዓት ዓለም ብምዃን መደባት ኤርቲቪ ብፍላይ ድማ መደባት ሞዛይክ ኣብ ምክትታል እትርከቡ ዝኸበርኩም ተኸታተልትና ኣብ ዘለኹም ዕዝዝን ልባውን ሰላምታ ናብፃሕኩም ከመይ ቀኒኹም ሰዓትና ኣኺሉ እንሆ ዝተፈላለዩ ትሕሶታት መደባት ሞዛይክ ጣዕመ ዜማ ከምኡውን ተኸታታሊት ፊልም ሓደ ብሓደ ሰሪዕናልኩም ኣሎና ክትከታተሉና ብኽብሪ እናዓደምና ሰናይ ንዕረፍትን ምዝንጋዕን ግዜ ክኾነልኩም እናተመነና ድማ መደብና ከም ወትሩ ብደርፊና ክነፍልሞ ብሓባር ንከታተል

ካይዘን ዝብል ፍልስፍና ናይ ጃፓን ነቲ 5ኤስ ዝብል ደረጃታት ናይ ካይዘን ሰጊሩ ብዙሓት ትካላትን ማሕበራትን ነዚ ሜላ እዚ ብምጥቃም ኣብ ስርሐን ዓበይቲ ለውጥታትን ምምሕያሻትን ብምግባር ክዕወታል ተረአየን እየን። እዚ ናይ ካይዘን ማለት 5ኤስ ዝብል ደረጃታት ኣብ ሃገርና እውን ተኣታትዩ ዓንበርበብ ሸር ካምፓኒ ዳርጋ ንዓመትን 6 ወርሕን ዝኣክል ክጥቀመሉ ድሕሪ ምፅናሕ ኣብ ስርሖም ዘምፅኦ ዓበይቲ ለውጥታት ዓወታትን ኣመዝጊቦም እንታይ ዝብል ቅነ ናይ ዓወት ናይ ካይዘን ፅንቢሎም ነይሮም። ነዚ ዝደስስትሕዝቶ እምበኣር ኣብ መደብ ቆላሕታ ክቐርበልና እዩ። ክትከታተሉ ብኸብሪ ንዕድመኩም።

ኣብዚ እዋን እዚ ምዕቡላት ዝበሃላ ሃገራት ጸጋታትን ስለ ዝወደባን ኣፍራይነትን ስለ ዝዕበያንየን ናብ ጎደና ምዕባለ ዝጓዓዛ ዘለዋ ነዚ ረኺቡንኦ ዘለዋ ምዕባለ ኸኣ ብሓንሳብ ዘይኮነ ብዘገምታ ብዝመጸ ለውጥን ንምህያሽንን ክረጋግጾ ክኢለን ኣብ ርሑቕ ምብራቕ እትርከብ ሃገረ ጃፓን ድሕርቲ ኣብ ካልኣይ ኩናት ዓለም ዝወረዳ ዕንወት ቀልጢፋን በሰል ኣሕወያ ኣብ ሓዲድ ምዕባለ ክትጓዓዝ ዝኽኣላ ብካይዘን ዝፍለጥ ቅጻል ምሕያሽ ዝብል ናይ ምሕደራ ፍልስፍና ሒዛ ብምኻዳያ ኣብዚ እዋን እዚ ሓንቲ ካብተን ዝማዕበላ ሃገራት እናተባህለት ትጥቀስ ዘላ እዚ ቅጻል ምሕያሽ ዝብል ትርጉም ካይዘን ድማ ኪንዮብ ጃፓን ኣብ ዝተፈላለዩ ሃገራት ተኣታትዩ ውፅኢቱ ብግብሪ እናተረኣየ ይመጽእ ኣሎ ኣብ ሃገርና ኸኣ ኣብ ወኪል ቲዮታን ያማሃን ዝኾነ ትካል ዓንበርበብ ሽር ካምፓኒ ቀጻሊ ክስራሓሉ ጸኒሕና ኣሎ እዚ ብካይዘን ዝፍለጥ ፍልስፍና ምሕደራ ኣብ ትካሎም ዘምፀ ለውጥን ፈጢርዎ ዘሎ ናይ ጋንታ ስራሕን ንኻልኦት ትካላት ኣብነት ክኸውን ስለ ዝኽእል ብምባል ኣብ መደብ ቆላሕታ ኣቕሪብና ኣለና ሰናይ ምክትታል

0: ኣምበር በብሽር ካምፓኒ ብሓፈሻ ምዕራይን መሸጣን መካይን ዝነጥፍ ዓብ ትካል እዩ። ኣብቲ ትካል ዘሎ ኩሉ ኣገልግሎታት ምስ ዓማዊል ዝተሓዝ ብምዃኑ ዝውሃብ ኣገልግሎት ብፅፈቱን ዝወስዶ ግዜን ብሉፅ ክኸውን ምፅዓር ዝዓበየ ዕላማ ናይቲ ትካል እዩ። ብዓብዩ ዝባኽን ፀጋን ንስራሕ ዝዕንቅፍ ኣሰራርሓን ክህሉ የብሉን ዝብል ፍልስፍና ካይዘን ተመሪሖም እዮም ዝዓዩ። ይኹን እምበር ነቲ ክበፅሕዎ ዝደልዩ ደረጃን ዝህብዎ ኣገልግሎታትን ቀጻል ምሕያሽ ብዝገብርዎ ዘለዉ ፃዕሪ ከዓ ቀጻል ለውጥታት ክገብሩ ከም ዝኽኣሉ እዩ ዝጥቀስ።
1: ፋይፍ ኤስ ክንብል ከለና ሓደ ኣካል ናይ ካይዘን እዩ። እዚ እቲ ካይዘን እንታይ እዩ? ካይዘን ማለት ኣብቲ ተዋፊርካሉ ዘለካ ስራሕ ቀፃሊ ለውጥን ዕቤትን ምምፃእ እዩ። እዛ ካይዘን ግን ካይዘን ትምልካ ይተኣትዋን ኢኻ መድረኻት ኣለዋ። እዚ ተቐዳመይቲ መድረኽ ፋይፍ ኤስ እያ። ብድሕሪኡ ፋይፍ ኤስ ምስ ሓለፍካ ቲፒኤም ዝበሃል ኣሎ፣ ቶታል ፕሮዳክት ሜንተናንስ። ድሓሪ ካብቲ ካይዘን ተኣቱ ሕጂ ዛብዛ ፋይፍ ኤስ ክንዛረብ ተዳ ኮይና ካብ ንጅምር ምናልባሽ ኣብ ዓንበርበብ ካይዘን ክበሃል ከሎ ካብ 2009 ናትሒዙ ብዙሕ ስራሕና ኣሉ። እሱ ከዓ ምስቲ ውክልና ናይ ቲዮታ ብሳቶም ዝህብሩና ዝነበሩ ምክሪ ነቲ ናይ ካይዘን ንጥፈታት ነካይዶ ነርና። ኣብዛ ሕጂ ዘሎናይ ኣብዛ መዛርእስና ተዛሚዳ መታ ሓደ ጥርኑፍ ሓበሬታ ክህሉ እዛ ፋይፍ ኤስ ካብ ንጅምራ ዓመትን 6 ወርሒ ንገይራ ኣላ። እዚ ካብቲቅድሚ ሕጂ ዋላ ይንበር ወይ ድማ ንጀምሮ እምበር እዚ ሕጂ ሒዝናዮ ዘለና ወራ ድባ ብዝለዓለ ደረጃ ብምክሪ ናይ ኩባንያ ቶዮታ ኹን ካልኦት ዝወሃበና ሓበሬታታት ብፍላይ ጴጥሮስ ፕሮፌሰር ጴጥሮስ ኣብርሃ ዝበሃላሉ ኣብ ጃፓን ዝቕመጥ እሱ ብዝሃበና ትምህርትን ምቅላስን እዚ ናይ ፋይፍ ኤስ ካብቲ ንሕና ንፈልጦ ዝነበርና ብዝለዓለ ደረጃ ብስነ ፍልጠታዊ መንገዲ ክነታእታት ወፈቲና ማለት እዩ። ድሓራፍታት ትርጉም ንድሕር መፂና ፋይፍ ኤስ ሓሙሽተ ኤስ እየን። እዚ ፋይፍ ኤስ ግን እንታይ ረብሓታት ኣለዎ ኢናክንብል ፋይፍ ኤስ እንድሕር ድኣ ኣብቲ ትካል ኣትዩ ብዙሕ ረብሓታት ኣሎ። ሓደ ኣፍራይነት ይዓቢ ፕሮዳክቲቪቲ ማለት እዩ። ካልኣይ ቅርጥውና ኣሎ። ሳልሳይ ድሕነት ኣሎ። ረብዓይ እውን ዋላ እዚ ናይ ቲም ወርክ እውን ክሕግዝ ይኽእል እዩ።
0: ዓብ ምዕባለ ዝመፅእ ብቐጻልን ዘይቋረፅን ንእሽተይ ምሕያሽ እዩ ዝብል ፍልስፍና ካይዘን ኣብ ባህሊ ስራሕን ምሕደራን ለውጢ ብምምፃእ ኣብ ኣፍራይነትን ኣበርክቶን ፅቡቅ ክትስጉም ይሕገዝ። ብዘይካዚ ዘጋጥሙ ፀገማት ኣብ ግዜኡ ክፍትሑን ሰራሕተኛታት ድማ ዘለዎም ናይ ስራሕ ፀገማት ብምቕራብ ንምሕያሹ እማመታት ከቕርቡ ዝድርኽ እዮም። ኣብ ዓንበር በብሽር ካምፓኒ ድማ በዛ ኣገባብ እናሰርሑ ዘምፅዎ ለውጥታት ክገልፁ ከለዉ
2: ፋይፍ ኤስተን ምምማይ

0: ምስራዕ ምፅራይ ቀጻልነት ዘለዎ ነገር ምውሓስ ዝብላ ዝተፈላለያ ናይታ 5ኤስ ፓርቲስ ኢና ክነፅንዕ ቀኒና ብጣዕሚ ለውጢ ኣርኢና ክንብል ንኽእል ብፍላይ ከዓ ኣብ ዲፓርትመንትና ማለት እዩ ሓደ እቲ ናይ ጋንታዊ ስራሕ ክምዕብል ክኢሉ ይህን ይህን እንዳተባሃል ካብ ብዛዕባ 5ኤስ ምዝርራብ ነይሩ ዲስካሽን ምግባር ነይሩ ተሓጋጊዝካ እቲ ዘየድልየካ ነገር ምፅራይ ነይሩ ሕጂ ኣብዚ ሕጂ ንታ ናትና ዲፓርትመንት ክንሪያን ከለና ከዓ ዳርጋ ብ5ኤስ ወቂባ ክንብላ ንኽእል ማለት እዩ
1: ብዙሕ ፍልል ዘለዎ ኣብ መጀመርታ ዝነበርናዮን ሕጂ ከመይ ስራሕና ይኸይድ ኣሎን ብጣዕሚ ፍልል ኣለዎ ስለምንታይ እቲ 5ኤስ ንስራሕካ ቅልጡፍን ፅፉፍ ኩሉ ውፅኢታውነት ንምዕባይ ዝሕግዝ ስጋብ ዝኾነ ካብ ኣብዓሚ ንሰርሓሉ ዝነበርና ኣሰራርሓን ሕጂ ከመይ ኮይኑሎ ኣሎ ኦፊስና ኩሉ ንዓና ዘለዎ ንብረታት መሳርሒታትና ከመይ ኣለው ንሪኦ ስለ ዘለና ኣዝዩ ብጣዕሚ ኣዝዩ ሓጋዚ እዩ ንስራሕ ሲ ንኩሉ ውፅኢታውነት ይኹን ንቅልጣፈ ስራሕ ንኩሉ ሓጋዚ እዩ ኣዝዩ ብዙሕ ፍልል ኣለዎ ካብ ዓምን ሎምን ማለት እዩ
2: እጅቲ ሓፈሻዊ እቲ ለውጢ ኣብቲ ሰብ ናይ ባህሪ ለውጢ ገይሩ ንዑ ርእሞዎ ምስ ከደ እንዲቲ ዛዕበየ ዓወት ዝበሃል ሕጂ ብከምኡ መፅር ክንሪኦ ከለና ብዙሕ ፃዕሪ ተካይድሉ ማለት እዩ ሕጂ ካብቲ መጀመርያ ዝነበረ ሳብ ሕጂ ክንሪኦ ከለና ግን ብዙሕ ፀፊፉ ብዙሕ ዘየድሊ ተኣልዩ ብዙሕ ተወጋጊኑ ሕጂ ብዙሕ ለውጥስ ኣሎ እዚ ሙሉእ ብምሉእ ሚኢት ከም ሚኢት ኣይተዓግብን ኢካ ኩሉ ግዜ ለውጥ ኣሎ ግን ብዙሕ ለውጢ ግን ተገይሩ ማለት እዩ
3: ኣብ ስራሕ ኣብ ንወፍረሉ ግዜ እቲ ንዓሞ ስራሕ ብብሉፅነት ኣብ ሰዓቱ ክንውድእ እንተ ኮይንና ንስራሕና ቀልጢፍና ከይንውድእ ዝዓግቱና ፀገማት ምልላይ ቀዳማይ ዕላማ ፍልስፍና ካይዘን እዩ ዓመር በብሽር ካምፓኒ ንኣስታት ዓመትን 6 ወርሕን ኣብ ዛዕባ ዝኣተኪሩ ሳላ ዝሃቦ ስልጠናታትን ዘተኣታተዎ ኣገባባትን ኣብዚ እዋን እዚ መዓልትን ቅንያትን ዓወት ዝብል ሰሙን ብምግባር ነቲ ዝረኸቡ ዓወታትን ተመክሮታቱን ንካልኦት ትካላት ኣካፊሉሎም ቅርጡውነት ኣብ ኩሉ ነገር ማለት ኣብ ፀጋታትን ግዜ ምህላው ኣገዳሲ እዩ ብውሑድ ፀጋታት ዓብ ስራሕ ምስራሕ ኣብ ታሪክ ብረታዊ ቃልስና ዝተረኣየ መስተንክር እዩ እዚ ግብራዊ ስራሕ ከዓ ኣብ ስነ ፍልጠታዊ መንገዲ ኣብ ፍልስፍና ኣካይዘ ንረኽቦ ኣብ ዓንበር በብሽር ካምፓኒ ዝተረኣየ ዓወት ድማ ነቲ ስራሕ እተዓሞ ዘየድሊ ኣቑሑ ይኹን መሳርሒታትን ኣብ ምውጋድ ፅሬት ትካል ኣብ ምሕላውን ዘየድልዩ ንብረት ኣብ መጓሓፍን ብሓፂር መንገዲ ክስራሕ ዝኽእል ኣገባብ ብምጥቃም ነቲ ዘየድሊ ኮለል ዘብል ዝነበረ ኣገባብ ምቕያር ፅፈት ቤት ፅሕፈታት ምሕላው ንብረት ኣብ ቦትኡ ምቕማጥ ወዘተ ካብቲ ተረኺቡ ዘሎ ዓወታት ምዃኑ ይሕብሩ
1: እወ ኣብ መጀመርታ ብዙሕ ነገራት ዝጎለካ ኣሎ ከም ስራሕተኛ ኮይንካ ንከባቢ ስራሕ ከዓ ፅሪ ካልእን ክመፀካ እንከሎ ብዙሕ ዘይተቐባልነት ነይሩ ኣብ መጀመርታ ይኸብደካ ካልእን ድሕሪኡ ግን በቶም ኮሚቴ ናይ 5ኤስ ብዝተዋህበ ስልጠናታት ብናይ ኣካይዲ ስራሕ ከዓ ኣዝዩ ብዝሓጋዝ ዝኾነ ንጥፈታት ኩሉ ሰብ ኣብኡ ርዒሙን ንውፅኢታውነት ስርሑ ዝጠቅም ምዃኑ ፈሊጡ ንዕኡ ጥራይ ኣብ ስራሕ ጥራይ ደይኮነሲ ኣብ ውልቃዊ ሂወቱ ኣብ ገዝኡ ከተግብሮ ምዃኑ ስለዝፈለጠ ኩሉ ሰብ ድሓር እቲ መጀመርታ ዘይምቕባል ነይሩ ድሕሪኡ ግን ነቲ ብትሆታት በቲ ቀጻሊ ዝካየድ ነበረ ናይ ትምህርቲ መስራሕት መደባትን ዝያደ ሓጋዝ ኮይኑ ስለዝረኸብናዮ ኩሉ ሰብ ኣብኡ ርዒሙ ብዝያደኻ ፅቡቅ ሰርሓሉ ኣለዎ ማለት እዩ ናብዚ ሎ መዓልቲ ናይ ዓወት መዓልቲ ካ ክንበፅሕ ክኢልና ማለት እዩ
2: እጅቲ መጀመርያ ብድሆ ነይሩ ኣብ ልዕሊ ስርሑ ካልእ ትውስኮ ስለዝመስሎ ዝነበረ ሰብ ፆር ይመስሎ ወላ ቀልጢፉ ኣይቅበለካ ንቃወመካ ገለገለ ነይሩ ዳሃር እቲ ፎርማት ስትራክቸር ወፂኡ ንኸተግብርዎ ድሉ ምስ ኮነ ንኸተግብርሉ ዝኽእሉ ዳርጋ ብክስታይ ዓይነት ማለት እዩ ሲስተም ሲ ይግድደካ ንኽትገብር ከምኡ ገይሮም ምስ ረኣይ ወቲ ውፅኢት ግን ብዙሕ ሰብ ፈትይዎ ማለት እዩ ከዓ ጀመርናዮ ዝብል ሓሳብ ሕ ስለዚ ስቲል ብድሆ ኣሎ ዶ ግን ብዙሕ ሰብ ስፈትይዎ እዩ ትግባሩ ማለት እዩ
3: ሓደ ካብ ኣገባባት ካይዘን ብሓሙሽተ ኤስ ዝፍለጥ መንገዲ እዩ ዘየድልየካን ዘድልየካን ንብረት መሚ መሳርሒታትካ ብግቡእ ስራዕ ምንፅብራቕ ኣገባብ ኣትሕዝ ዘላቕነት ኣውሕዝ ዝብል ትርጉም ኣለዎ ብልጫ ናይዚ ኣገባብ ከዓ ኬንዮ ኣብ ስራሕ ሓውልቃዊ ሂወትና ጠቓሚ ምዃኑ እትጠቅስ ኣባል ዓንበር በብሽር ካምፓኒ ቀጻሊ ብዝግበር ናይ ካይዘን መደባት ዝባኽን ዝነበረ ንብረት ይኹን ፅሬት ቦታ ስራሕ ክወሓስ ይከኣል እዩ ትብል
0: ንዓንበር በብ ትካል ወይ ጥራሕ ዘይኮነ ዝምልከት እዚ 5ኤስ ክሳዕ ኣብ ገዛና ክንገብሮ ዘለና ንኣብነት ክንሰርዖ ዘለና ኣሎ ክንኣልዮ ዘለና ኣሎ ገዛና ክነፅርዮ ዘለና ኣሎ ገዛና ስለዚ ኣብ ትካላት ጥራሕ ከማ ዘይኮነ ክሳዕ ኣብ ገዛና ክኸይድ ኣለዎ ካልኦት ትካላት ከዓ ብዝያዳ ከዓ ክጥቀማሉ ኣለወን ማለት እዩ። እዚ መስርሕ ናይ ሂወት ስለ ዝኾነ ጥራሕ ናይ ስራሕ ትካል ወይ ናይ ትምህርቲ ጉዳይ ጥራሕ ኣይኮነን ማለት እዩ። ስለዚ ኣብ ሃገርና ይኹን ኣብ ትካላትና ይኹን ክሳዓብ ገዛና ክሳዓብ ተዝተሓተ ባይታ ክቕፅል ኣለዎ ወይ ክተኣታቶ ኣለዎ ዝብል መልእኽቲ ከመሓላልፍ ይደሊ።
1: ካብ ዓብ መርበሽ ካምፓኒ ዓብይ ትምህርቲ ክወስድ ይኽእሉ እዮም። ከመይ ነይሩ ውፅኢታውነቱ ሕጂ ከ ኣብ ከመይ ደረጃ በፂሕ ኣሎ፣ ሰራሕተኛቶቱ ብኸመይ መንገዲ ይካየዱ ርእዩ፣ እተን ውፅኢታውያን ክኾኑ ምእንታንሰ እቶም መንግስታውያን ዘይመንግስታውያን ሰራሕተኛታት ናይ ግዲ ነዚ 5S ዝበሃል ዘሎ ወይ ከዓ ናይ ካይዘን ኣገባብ ክሰርሕሉ ኣለዎ። ስለምንታይ ንዕኦም እውን ሓጋዚ ስለ ዝኾነ ኣብ ውፅኢታውነት ስርሖም ቅርጡውን ምችኡ ብዝኾነ ኣገባብ ምእንታን ክሰርሕዎ ስርሖም ሰራሕተኛታቶም ከዓ ኣብቲ ቦታ ስራሕ ምእንታን ሕጉሳት ኮይኖም ንክሰርሑሎም ነዚ 5S ብምክያድ ብምትእትታው ዝያዳ ብሉፅ ስራሕ ንክሰርሑ ከተኣታትዎ ነዚ መንግስታውያን ይኹኑ ካልእ ትካላት ምክረ ይህብ ማለት እዩ።
2: ሕጂ ከም ዝበልኩ ኣብ ኣፍራይነት ሓጋዚ እዩ፣ ኣብ ድሕነት፣ ኣብቲ ሴፍቲ ኤንድ ኣብ ኳሊቲ ከዓኒ ብዙሕ ሓጋዚ እንዲ። ስለዚ ኣገዳሲ ነገር እዩ ማለት እዩ። ትፃዓረሉ ዘሎ ከማን ናብ ሃገር ደረጃ ኣባና ፅቡቅ ኮይኑ ብሃገር ደረጃ እውን ኣብነታዊ ኮይኑ ንክስራሓሉ እንዲዩ። ሕጂ ሓንቲ ኣብነት ክነገረ ክሄድሃ ኣብዚ ኣስቤኮ ከድና ክንበፅ ኢልና ሶም ካ ኢምፕሊመንት ክገብሮ ጀሚሮም ነይሮም። ሕጂ እንታይ ኣጋጢማቶም እሶም እዚ ቶርኒዮ ሌዝሜሽን ነዊሕ ዓመታት ስ ቀልጢፋ ዘይትውድእ ተሸግሮም ነራ። ሕጂ እንታይ ሓሲቦም እዚ ሃንገር ቀዲዶም ብኡ ኣውፂኦም ንዓረያይ ክወስድዋ ድሓር ዚ 5S ክትግብርዎም ጀመሩ። ግን ሽዑ ኣብ ሶርቲን ሰቲን ወርደር ሻይኒን ኣብ ፅሬት ማለት እዩ ምስ በፅሑ ንኩሉ እናተግበሩ ከለዉ ነታ ማሽን ብኩሉ ሓፂቦማ ምሰፅረይዋ እታ ዘይቲ ተፍስሰላ ነበረት ቦታ ረኪቦማ ኣብ ኣኸላ ተኣሪማ እዚ ኩሉ ክንደይ ክሳራ እዩ ምወፀ ነይሩ ኣብ ኣኸላ ተኣሪማ። ሕጂ ዓብ ሓጋዝ እዩ። ስለዚ ናብ ኩሉ ክተኣታቶ ኩሉ ሰብ ፅቡቅ ነገር እዩ ማለት እዩ ናብ ኩሉ ክበፅሕ።
3: ኣብ ዓንበርበብሽር ካምፓኒ ኩሉ ስራሕ ስራሕ ብጋንታ ውዕዮ ብምዃኑ ብዓብዪ ፍልስፍና ካይዘን ኣብኡ ዘተኮረ ብምዃኑ ኣፍራይነት ዘዕብን ፅፈትን ቅልጣፈን ዝመለለዩ ኣገልግሎት ክትህብ ዝድርኽ ስለ ዝኾነ ንካልኦት ካላት እውን ኣገዳስነቱ ዕዙዝ ከም ዝኸውን ኣየጠራጥርን።

ሰላም ኩራት ዓዘብትና ከመይ ቀኒኹም? ናይ ሎም መዓልቲ ንሰርሓ ኣሮስቶ ስጋ ብቢራ ዝበሰለ ኣሮስቶ ስጋ ብቢራ ዝበሰለ። ስለዚ ኣሮስቶ ሕጂ ስብሒ የብሉ ገለ የብሉ ኣብኣ ከላ ክንብልብል እንዳበለት እንዲና ንጠብሳ። ንሕና ግን ግዜ ከልየን ስላይስ ጌርና ክንጠብሶ ኢና። ኣሮስቶ ስጋ ብቢራ ዝበሰለ ብቢራ ዝበሰለ ኣሮስቶ ናይ ስጋ ሕጂ ኣብኣ ከላይ ካ ትጠብሳ። እዚ ዓይነት ዝቀሪበያ ዘለኹ ኣብኣ ከላይ ካ ትጠብሳ። ድሓሪኻ ከምዚ ጌርካ ስላይስ ትገብሮ፣ ድሓር ስላይስ ትገብሮ። እምበር መጀመርታ ኮንካን ስላይስ ትገብሮ። ንሕና ግን እንታይ ጌርና ኣሎና? ምእንቲ ክበስለና ቀልጢፉ ወይ ከዓ ግዜና ክረክብወዳ ኣለና ከምዚ ጌርና ነርቅቆ ኣለና፣ ወይ ፈቲን ንገብሮ ኣለና። ቢራ ዝበሰለ ኣሮስቶ ናይ ስጋ ስብሒ ዘይብሉ ቀይሕ ሮዛ ኢኻ ተምፅእ። ክንሃርሞ ንኽእል ግዜ ምእንቲ ከይንወስድ ክነብስሎ ከሎ ነበር ተዘይ ሃርሞ ናይ ስብ ኣሰራርሑ ከምዚ ሕጂ እሱ እንዳገበርኩ ከለኹ

ብሮ እንዲና ክንጠብሶ ኣብዚ ገይረ ኣሎ ሓደ ማንካ ጣውላ ብሮ ብቢራ ዝበሰለ ኣረስቶ ናይ ስጋ ሕጂ ክብራ ተዓዘብትና ኣብ ጥብሲ ሓንቲ ዓይነት ስለዘይትቕርብ ሶስ ናውቲ እየ ዝሰርሕ ዘለኹ ኣብዚ ናይ ፓስታ ማይ ሰኽቲተ ኣለኹ ኣብዚ ከዓ ጥሕን ኣቢለ የ ክገብሮ ፓስታ ምስ ኮሚደረ ካሮት ሽጉርቲ ቀይሕ ሽጉርቲ ፃዕዳ ቆፅሊ ቫዘሊኮ የደብስል ዘለኹ ሕጂ ንሰን ጥሕና ቅረዩ ናፍታ ፓስታ ንገብረን ሕጂ ንሕና መልእኽትና ኣረስቶ ብቢራ ዝበሰለ ስጋ እዩ በይናታ ጥብሲ ግን ስለዘይትቕረብ ንሕና እንታይ ንገብር ኣለና ፓስታ ብዝሰኪትና ኣለና ንዕኡ ዝኸውን ሶስ ከዓ ካሮትን ሽጉርቲ ቀይሕን ሽጉርቲ ፃዕዳን ቆፅሊ ቫዘሊኮን ኮሚደረን ብሓንሳ ሰኪትና እዩ ብማይ ኣብሲልና ቅብኣት ዘይብሉ ዘይቲ ዘይብሉ ምክንያቱ እቲ ስለ ቢራ ብሮ ዝበስል ዘሎ ወይ ዝጥበስ ዘሎ ቢራካ ቀሪብና ኣለና ሕጂ ካብዚ ከተልቅቆ ትኽእል ኣብኡ ከምኡ ክትገብሮ ትኽእል ሕጂ ቢራካ ኣብዚ ክንሰተት ኢና በሲልና ዝሓምልና ከ ካሮ ሽጉርቲ ቀይሕ ሽጉርቲ ፃዕዳ ቆፅሊ ቫዘሊኮ ኮሚደረ እጂ ከምዚኣ ገርና ብሲልና ጥሕን ኣቢልና ኣብዛ እዚ ግርር ድበለ ፓስታ ከዓ ፓስታና ከዓ ገሪሩ ኣሎ እጂ እዚኣ ኣኺላታ ፓስታና ከዓ ፅቡቅ ምስ ገረረ ጨው ንገብረሉ እጂ ኩሉ ዋዲድናዮ ዘለና ነዛ ብቢራ ዝበሰለ ኣረስቶ ናይ ስጋ ጨው ንገብር ዘይቲ እኳ ፓስታ እኳ ከምቲ ፅቡቕ ዓይነት ፓስታ ስለ ዝኾነ ዘይቲ ገለ የልዮን እዩ ጨውን ዘይቲ እንትገብረሉ እዚ ግን ኣይገበርና እንዳገላበጥና ኢና ከነብስሎ እንዳገላበጥና ብቢራ ዝበሰለ ኣረስቶ ናይ ስጋ ቢራ ዝበሰለ ኣረስቶ ናይ ስጋ ቢራ ዘይደሊ ክህሉ ይኸውን ሰብ ንሕና ግድን ዘይኮነ እዚ እዚኣ ግን ብኸማይ መስርሒታ ቢራ ዝበሰለ ኣረስቶ ናይ ስጋ ንዕኡ ትኸውን ከዓ ምስ ሰላጣ ምስ ዘሶስ ናይ ሕምልቲ ጌርና ከዓ ፓስታ ከዓ ክንቀርብ ኢና ጨኖ ፅቡቅ ዋላ ነቲ ገዛ ፅቡቅ ጨናይ ከም ቡን ዝህቦ ከምዚ ከተብስል ከለካ ብቢራ ዝበሰለ ኣረስቶ ናይ ስጋ እቲ ብብሮ

ጥብሲ በይና ስለ ዘይተቕርብ ከምቲ ዝበሃል ብሪሞሰብ ከንዶ ኮንተር ኖ እንዲቲ ናይ ፃዕዳ ምግቢ ንድሕሪ ትገብር ኮይንካ ንሕና ሓንቲ ዓይነት መግቢ ኢና ንበልዕ ሓንቲ ዓይነት መግቢ ክንቅርብ ንኽእል ኢና። እዚ ግን ኣሮስቶ ስለ ዝኾነ በይናቲ ኣሮስቶ ክትቅርባ ስለ ዘይትኽእል ፓስታ ብሲለ ኣለኹ። ፓስታ ብውዕዩ ቀሪብና ኣለና፣ ፓስታ ቀሪብና ኣለና። ደገና ሰላጣ ምስኡ ከዓ ክንቅርብ ስለ ዝደለና ሽጉርቲ ፃዕዳን ሽጉርቲ ቀይሕ ሽጉርቲ ፃዕዳን ጉዕን ኣብ ዘሎ ሽጉርቲ ቀይሕን ሽጉርቲ ቀይሕ ከዓ ሕጂ ሰላጣ ናይ ጅርጅርን ናይ ፐርሰሜሎን ክንቅርቦ ሰላጣ ናይ ጅርጅርን ናይ ፐርሰሜሎን ናይ ኮኮምበርን ኣብዚ ጅርጅር ኣሎ ሽጉርቲ ፃዕዳን ጉዕን ኣሎ ሽጉርቲ ቀይሕ ፐርሰሜሎ ከዓ እንታይ ዓይነት ንገብራ ናይ ፐርሰሜሎን ናይ ኮኮምበርን ኮኮምበር ከዓ ውልዶ እንተኮይኑ ከይቀረፍካ ክትገብሮ ትኽእል ከምዚ ዓይነት ዝውልዶ ንድሕር ኮይኑ ከምዝትርር ድበለ ንድሕር ኮይኑ ከዓ

ፀሪፍ ክትገብሩ ትኽእል ኮኮምበር ትድበለፀ ስለ ዝኾነ እ ኮሚደር ኢኻ ኮሚደር ኢኻ እንታይ ኢልና ኣለና ኣብዚኣ ሓምሊ ናይ ጅርጅር ወይ ሰላጣ ናይ ጅርጅር ፐርሰሜሎ ፐርሰሜሎ ላ ፐርሰሜሎስ ኣብኡ ከሎ ሰላጣ ንቕርቦ ኢና እጂ ሓዊስና ኢና ንቕርበለና ኮኮምበር ደገ ሽጉርቲ ቀይሕን ሽጉርቲ ፃዕዳን ኣቸቶ ዘይቲ ኩሉ ክውሰሉ እዩ ቆይሩ ኦሊቪት ዘይቲ ከዓ ኣቸቶ ሕጂ ሓንቲ ዓይነት ንድሕር ጥብሲ ኮይና ትበስል እንድያ ደላ ብቢራ ሓንቲ ዓይነት ንድሕር ኮይና ከምዚ ክንቅርበሉ እዩ ዝግባአና ብዙሕ ዓይነት ቀሪብናሉ ኣለና ጅርጅር ገይረ ኮኮምበር ገይረ ፐርሰሜሎ ገይረ ጉዕ ገይረ ኮሚደረ ብጣዕሚ ኢና ሰሪሕና ዘለና ጅርጅር ዕር ይብል ግን ትዕር ኣባህልስ ፅቡቅ እዩ ሕራይ ብዛዕባ ጨው ከዓ ዘይደሊ ጨው ክገርፎ ክእል እዩ ግድነት ኣይኮነን ኣብዚ ጨው ስለ ዝበልና ጨው ትገብረሉ ማለት ኣይኮነን ሕጂ መቐረብና ቀሪብና ኣለና ኩሉ ምስ ተዳወሰ ወይ ምስ ሓበረ ጥብሲ ሓንቲ ዓይነት ክትቅርብ ስለ ዘይትኽእል ንሕና ከዓ ጅርጅር ፐርሰሜሎ ኮኮምበር ሽጉርቲ ቀይሕን ሽጉርቲ ፃዕዳን ጨውን በርበረ ፀሊምን ኩሉ ኣመቓቂርና ይ ሕራይ እምበሪ ክብራት ተዓዘብትና ብቢራ ዝበሰለ ኣሮስቶ ናይ ስጋ ስጋ ኣሮስቶ ብክብልብል ከሎ ትጠብሶ ሕጂ ንሕና ንግዜ ኢልና ኣርቅቕርቅ ኣቢልና ኢና ቆሊፅና እዮ ድሕዮ ኣብ ብሮ ጠቢስናዮ ድሕሪ ምጥባስና ከዓ ምስ ቢራ ክነብስሎ ፀኒሕና ምስ ቢራ ክነብስሎ ፀኒሕና ከምስ ኮይኑልና ፅንቅቅ ክብል ከሎ እቲ ቢራ ሕጂ እታ መብሰሊ ተልገሳኒ ኢኻ ምስታ መብሰሊ ምክንያቱ ስጋ ከዝሕል ኣይክእል ሰላጣ ብዝቐሪብና ኣለና ዋላ ዝሶስ እውን ኣብዝቐሪብና ኣለና ክንጥሕኖ ሓንቲ ካሮት ክተ ኮሚደረ ሽጉርቲ ቀይሕ ሽጉርቲ ፃዕዳ ጌርና ድሰራሕናዮ ወይ ደብሰልናዮ ቆፅሊ ባዘሊ ኮ ሕጂ ንሕና እዚ ስጎና ብሓፂ ሕራይ ክብራ ተዓዘብትና ኩሉ ደይቲ ኮንኩም ካ ትገብሮ ሕጂ ዝኣኽለና ኢና ክንቅርብ ሕብሩ ድፀበቐ ብዘይዋን ሓንቲ ቅብኣት ዘይብሉ ዘይቲ ዘይብሉ ይሕምልቲ ጥራይ ሕጂ ቀዳመይቲ ግዜ ንድሕር በሊዕና ቀዳመይቲ ግዜ ንድሕር በሊዕና ክልተ ብያቲ ኢኻ ኩሉ ግዜ ኣብ ናይ ፃዕዳ መግቢ ትቕርብ ሕጂ ካብዚኣ ከዓ ታሶስ ሕብሩ ዝፀበቐ ካልኣይቲ ሕጂ እዚኣ በሊዕና ኢና ንወግና ሳልስ ኩሉ ግዜ ሰለስተ ዓይነት ምግቢ ክትቀርብ ድሕር ኮይንካ ሓንቲ ዓባይ እዚኣ ብታሕቲ ትገብራ እዚኣ ካ ብላዕሊ ከም ኣ መመልክዓ ወይ መቐረብ እያ ሳልቤቶ ኩሉ ግዜ ብትለና እዚ ድሕሪ ኩሉ እየ ንድሕር ኢልና ሕጂ ብስቴካ ንቕርብ እዚ ድሕሪ ኩሉ እየ ንብል ንድሕር ኮይና ብስቴካ ንቕርብ ምስ ብሓንዛ ግን ኣይትቕርቦን ኢኻ ናቲ ነዛዕዛዕ ዝብል ስለ ዘለዎ ናይቲ ሰላጣ ግን ሕጂ ድሓ ዛዕዛዕ ድብላ ይቀረብና ሕጂ ባዕሉ ሰብ ብውዕ እዩ ውዕ ከሎ ውዕ ከሎ ድሓር እዛ ናይ ተይብል ካራ ከዓ ምስኣኢኻ ትቕርባ እዚኣ በላሕ ሽጉርቲ ደይ ትምተራ ሽጉርቲ ደይ ትምተራ ቢድካ ካ ይትሕዞኒ ኢኻ ሳልቤታ ጌ

ትስዕብ ትሕዝቶ መደብና መደብ ዜና ሞዛይካ ክትከውን ክቡራት ተዓዘብትና ገለ ካብ ትሕዝቶታታ ድማ ኣብ ውቅያኖሳት ዝርከብ ናይ ፕላስቲክ ትሕዝቶታት ተፅሪ ማሽን ተማሂዛ ከምኡውን ዝቐልጠፈ ሮቦት ተማሂዙ ዝብለን ካልእን ትሕዝቶታት መደብ ዜና ሞዛይክ ክኾን እዮም ሙሉእ ትሕዝቶ ናብታ መደብ ከስግረኩም እየ ተኸታተሉ

0: ዳሜሻ ኣብ ዓለም ብብዝሒ በጻሕቲ ዘለዎ ገማግም ባሕሪ። ዳሜሻ 1.8 ኪሎ ሜትር ጥራይ ንውሓት ዘለዎ ኮይኑ ኣስታት 200,000 ሰባት ከእንግድ ይኽእል። በዚ ድማ ኣብ ዓለም እቲ ዝበዝሐ በጻሕቲ ዘለዎ እናተባህለ ይጥቀስ። ኣብ ሸንዘን ቻይና ዝርከብ ገማግም ባሕሪ ዳሜሻ ጻዕቂ ሰብ ካብ ምህላው ዝተላዕለ ገለ ሰባት ናብቲ ባሕሪ እውን ክበጽሑ ከም ዘይከኣሉ የማርሩ። ዳሜሻ ህዝባዊ ገማግም ባሕሪ ስለ ዝኾነ ሰብ ክበጽሕ ይኽእል እዩ። ኣብ ዝሓለፈ ዓመታት ሰበ ስልጣን ሸንዘን ልዕሊ ዓቐን ጽቕጥቅጥ ከይፍጠር ካብ ምባል ካብ ግንቦት ክሳብ ጥቅምቲ ዓመታዊ ብዝሕ በጻሕቲ ብ80,000 ክድረት ወሲኖም።
1: This is Shenzhen Beach in China, one of the busiest beaches you'll ever see. It gets so crowded, you can barely see the sand. People come here to swim, play, and relax, but on holidays, it's completely packed. Would you even go here, or is this just too much?
0: ብኩሮ ክርኡ ክዕሶ ናብ ሰክዒ ዘእተወ መንእሰይ ወዲ 24 ዓመት ሓምድ ዓሊ ኣልሸሂ ወዲ ሕቡራት ኢማራት ዓረብ ተጻዋታይ ኩዕሶ እግሪ ኮይኑ ቅድሚ ሕጂ ብተፈላለዩ ምስ ኩዕሶ ዝተሓሓዙ ንጥፈታት ስሙ ኣብ መዝገብ ክብረ ወሰን ጊነስ ተመዝጊቡ ንረኽቦ። ሓመድ ሕጂ እውን ኣስታት 13 ሜትሮ ካብ ሰክዕት ብምርሓቕ ብክሮ ክርኡ ክዕሶ ቀሊዑ ናብ ሰክዕት ክእትዋ ብምኽኣሉ ነቲ ኣቐዲሙ ተታሒዙ ዝነበረ መዝገብ ብወግዒ ክሰብሮ ክኢሉ ኣሎ።

ደቂሱ ንዝነበረ ድቢ ዘበራበረ ሰብኣይ ገንዘባዊ መቕጻዕቲ ተበይኑሉ። ኣብ ኖርዌይ ደሴት ስቫልባርድ ዝርከቡ ድብታት ካብ 1972 ጀሚሮም ዝኾነ ጉድኣት ንኸይወርዶም ሓለዋ ዝግበረሎም እንስሳታት እዮም። ንዕኦም ምርባሽ ማለት ከቢድ ገንዘባዊ መቕጻዕቲ የስዕብ። እቲ ፍጻመ ኣብ መጀመርታ ናይ ዝወርሒ ኣብ ደሴት ስቫልባርድ ዘጋጠመ ኮይኑ ሓደ ወናኒ መርከብ በጻሕቲ እናዛወረን ከሎ ኣብታ መርከብ ተሳፊሮም ካብ ዝነበሩ ሓደ በጻሓይ ዝደቀሰ ድቢ ኣብ ማዕዱ ረኣየ። ብዝያዳ ጽቡቕ ገይሩ ንኽሪኦ ብምባል ጥሩምባ ነፊሑ ነቲ ድቢ ካብ ድቃሱ ኣተንሲእዎ። ወዮ ድቢ ብስንባደ እግረይ ኣውጽኒ ብምባል ሃዲሙ። በዚ ድማዩ ወናነታ መርከብ 50,000 ኖርዌጃዊ ክሮነር ወይ 5255 ዶላር ተቐጺዑ። ድሕሪ እቲ ፍጻመ ንሰበ ስልጣን ተኸባቢኡ ተሓቢሩ። ላርስ ፋውስ ኣመሓዳሪ ስቫልባር ድማ ብቕልጡፍ ሕጋዊ ስጉምቲ ወሲዱ። ቅድሚ ሕጂ ኣብ 224 ሓደ በጻሒ ናብ ወርልስ ዝበሃል እንስሳ ቀሪብካ ተባሂሉ 11,500 ክሮነር ወይ 900 ፓውንድ ተቐጺዑ ምንባሩ ይሕበር።

0: Every year, millions of tons of plastic pour into our oceans and rivers from around the world.
1: Plastic ka ukyanos tatsir masarihit ma'bila. ኣብ ኔዘርላንድ ዝመደበሩ ትካል ቴክኖሎጂ ኣውቅያኖሳትን ሩባታትን ብከላ ፕላስቲክ ንምንካይ ዝዓለመ መሳርሒታት ዘማዕብል ትካል እዩ። ኣብ 2013 ብቦያንስላ ዝተመስረተት ጉጅለ ፅሬት ውቅያኖስ ንምሕላው ካብ 2018 ኣትሒዙ ነታ መሳርሒት ኣብ ፈተነ ኣውዒሉ እዩ። እቲ ትካል ክሳብ 226 ልዕሊ 60 ሚልዮን ኪሎግራም ወይ 60,000 ሜትሪክ ቶን ጉሓፍ ካብ ሩባታትን ሰላማዊ ውቅያኖስን ኣውፅኡ ምህላዉ ይሕበር። ክኢላታት ከም ዝሕብርዎ ፕላስቲክ መስተይ ማይ፣ ቦርሳታት፣ መፃወቲታትን ካልእ ነገራትን ሓዊሱ ኣስታ 9 ሚልዮን ቶን ጉሓፍ ፕላስቲክ ዓመታዊ ካብ ገማግም ባሕሪ ሩባታት ናብ ውቅያኖስ ይውሕዝ። ኣብዚ እዋን እዚ እታ መሳርሒት ዋጋኣ ኣስታ 700,000 ዩሮ ወይ 775,600 ዶላር ትበጽሕ። ስላት እታ መሳርሒት ብብዝሒ ክስራሕ እንተኽኢላ ዋጋኣ ክጐድል ከም ዝኽእል ገሊጹ።

ቻይናዊ ትካል ዝቐልጠፈ ሮቦት ኣማዕቢሉ። ኣብ መዝገብ ክብሮ ወሰን ጊነስ ንዝሰፈረ ኡሳይን ቦልት ክረትዕ ዝኽእል ሮቦት ማዕቢሉ ከም ዘሎ እዩ ዝሕበር። እቲ ሮቦት ኣብ ካልኢት 12.66 ሜትሮ ወይ ኣብ ሰዓት 45.6 ኪሎ ሜትር ክጎይ ዝኽእል ኮይኑ ብቻይናዊ ኩባንያ ሮቦቲክስ ዩኒትሪ ዝተሰርሐ እዩ።

ጃማይካዊ ቦልት ኣብ 2009 ኣብ በርሊን ኣብ ዝተኻየደ ናይ 100 ሜትሮ ጉያ ኣብ ካልኢት 12.42 ሜትሮ ዝግመት ዝለዓለ ፍጥነት እዩ ኣመዝጊቡ። እቲ ሮቦት ኣብ ውሽጢ 3 ኣዋርሕ ዝተሰርሐ ኮይኑ ክሳብ ሕጂ ተወሳኺ ምምሕያሻት ይግበረሉ ከም ዘሎ ይሕበር። ኣብ ርእሲ እቲ ዘለዎ ብፍጥነት ናይ ምጉያይ ክእለት ናይ ምዝላል ፍሉይ ዝኾነ ብቕዓት ከም ዘለዎ እውን ይንገር።

ሰላም ከመይ ተውዕሉ ዝኸበርኩም ተኸታተልቲ ንሎሚ ዓርቢ 28 ናሓሰ ሰዓት 5 ዝተዳለወ ዜና ውሽጥን ወፃእን ሒዝናልኩም ቀሪብና ኣለና። ክትከታተሉና ብክብሪ ንዕድም ጴጥሮስ መንግስት ምስ ኣቕራቢት ቋንቋ ምልክት ሰናይት በረኸት ብምዃን ኢና። ኣርስተ ዜና ኣብ መሓዳር ዞባ ደቡባዊ ቀይሕ ባሕሪ ምስ ወከልቲ ህዝቢ ማእከል ደንካልያ ኣብ ተጠቃምነት ኣገልግሎታት ዘትዩ ኣብ ሆስፒታል ዓዲ ቀይሕ ዝተዋደደ ዘመናዊ መሳርሒታት ንደረጃ ዝዋሃብ ኣገልግሎት ክብ ከም ዘበሎ ተገሊጹ።

0: ኣውሮፓ ውሽጢ 10 ዓመታት ዝትግበር ወተሃደራዊ መደብ ኣበጊሰን ኣባላት ኣስያን ኣብ 225 ኣብ ሓድ ሕደንን ምስ ካልኦት ሃገራትን ልዕሊ 4 ትሪልዮን ዶላር ዝግመት ንግዳዊ ምልውዋጥ ኣካይደን። ኢንዶኔዥያን ታይላንድን ካብ 226 ክሳብ 230 ዝትግበር ስትራቴጂያዊ ቁጠባዊ ስምዕ ፈቲመን። ኣብ ማሕዳር ዞባ ደቡባዊ ቀይሕ ባሕሪ ኣምባሳደር መሓመድ ስዒድ ማንታይ ምስ ወከልቲ ህዝቢ ንዞባ ማእከል ደንካልያ ኣብ ተጠቃምነት ማሕበራዊ ኣገልግሎታት ዘትዩ ብ25 ናሓሰ ኣብ ኣፋምቦ ኣብ ዝተኻየደ ርክብ ኣምባሳደር መሓመድ ስዒድ ህዝቢ ነቲ በቢከባቢኡ ተዋዲዱ ዘሎ ትካላት ማሕበራዊ ኣገልግሎት ብሓፈሻ ትካላት ጥዕናን ትምህርትን ድማ ብፍላይ ብግቡእ ክጥቀመሉን ክከናኾኖን ከምኡውን ኣቲናዮ ንዘለና መድረኽ ዝበቅዕ ውዳብን ተሳትፎን ከረጋግፅ ተላብዩ ምስፋሕ ኣቐዲሙ ዝተዋደደ ማሕበራዊ ኣገልግሎታት ኣብ ተጠቃምነት ህዝቢ ከም ዝምርኮስ ብምንጻር ህዝቢ ነቲ ትካላት ብውሕልን ኣገባብ ክጥቀመሉን ምሕደራማይ ኣብ ኩለን ዓድታት ክሕይልን ኣዘኻኺሩ ኣምባሳደር መሓመድ ስዒድ ኣስዒቡ ኣብ ነፍሲ ወከፍ ዓዲ ኣገልግሎት ቅድመ ትምህርቲ ንክህሉ ዝካየድ ዘሎ ፃዕሪ ካብ ረብሓታት ናይቲ ኣገልግሎት ዝነቅል ምዃኑ ብምጥቃስ ህዝቢ በቢከባቢኡ ንምዕዋቱ ክሰርሕ ወለዲ ድማ ንደቆም ኣብ ግቡእ ዕድሚኦም ናብ መኣዲ ትምህርቲ ክልእኹ ኣተሓሳሲቡ ሓላፊ ጨንፈር ጥዕና ዶክተር ዓሊ ሓሎ ብግዲኡ ህዝቢ ኣብ መዳይ ጥዕና ኣጥሪቦ ንዘሎ ንቕሓት ድሕሪ ምምጓስ ተጠቃምነቱ ብሓፈሻ ኣብ መደባት ክታበት ክንክን ቅድሚ ሕርስን ኣገልግሎት ሕርስን ድማ ብፍላይ ክዕቢ ፀዊዑ እዚ ከምዚ ኢሉ እንከሎ ኣመሓዳሪ ዞባ ደቡባዊ ቀይሕ ባሕሪ ኣምባሳደር መሓመድ ስዒድ ማንታይ ኣብ ሓዳሪት ቤት ትምህርቲ ኣፋምቦ ንዝተሰርሐ ተወሳኺ ክፍልታትን መንበሪ መምህራንን ከምኡውን ኣብ ሓመርትን ኣዩመንን ንዝተሃንፀ ኣብያተ ትምህርቲ ተዓዚሙ ኣብ ሆስፒታል ዓዲ ቀይሕ ኣብ ዝሓለፈ 3 ዓመታት ዝተዋደደ ዘመናዊ መሳርሒታት ንደረጃ ዝውሃብ ኣገልግሎት ክብ ከም ዘበሎ ተገሊጹ ወኪል ኤሪና ሚልዮን ኣፍወርቂ ንዘዳለወቶ ጸብጻብ ብዳናይት ገብሪ ህይወት ከተቕርበ እያ
1: ኣብ ሆስፒታል ዓዲ ቀይሕ ዝተዋደደ ዘመናዊ መሳርሒታት ንደረጃ ዝውሃብ ኣገልግሎት ክብ ከም ዘበሎ ተገልገልትን ሞያውያንን ገሊፆም ሜዲካል ዳይረክተር ናይቲ ሆስፒታል ዶክተር ፀገዝ ኣብ ክፍለ ዝጊ ኣብ ዝሃቦ ሓበሬታ ትካላት ጥዕና ዘመናዊ መሳርሒታትን ብቑዑን እኹልን ዓቕሚ ሰብ ንክዓጥቃ መንግስቲ ገዚፍ ወፍሪ ይገብር ከም ዘሎ እዚ ድማ ኣብ ምምሕያሽ ኣገልግሎታትን ጥዕና ሕብረተሰብን ዓብዪ ኣስተዋፅኦ ከም ዘለዎ ኣብሪሁ ኣብቲ ሆስፒታል ካብ 223 ብርክት ዝበለ ዲጂታላዊ መሳርሒታት ክተኣታቶም ፅንሑ ኣብዚ ዓመት እዚ ድማ ኣብ ኩሉ ክሊ ዕድመ ንዝርከቡ ዘገልግል ተወሳኺ ምዕቡል ናውቲ ከም እተዓጥቀ ዝጠቐሰ ዶክተር ፀገዛኣብ ንተገልገልትን ሞያውያንን እፎይታ ፈጢሩ ከም ዘሎ ሓቢሩ ኣብ መወዳእታ ብሰንኪ ዘይተመሓላለፍቲ ሕማማት ከም ሽኮርያን ፀቕጢ ደምን ዝስዕብ ዘሎ ስንክልና ንክውገድ ሕብረተሰብ ንቕሓቱ ብምብራኽ ኣብ ኣመጋግብኡ ጥንቁቕ ክኸውን ስሩ ኣካሎም ምንቅስቓስ ከዘውትርን ካብ ዕሹግ መግብታት ክቁ ጠብን ኣተሓሳሲቡ ካብ ክፍሊ ፊዚዮትራፒ ኣቶ ተሸመ ተኽሊ ብወገኑ እቲ ክፍሊ ካብ ንዞባታት ዓዲ ቀይሕ ሰንዓፈ ከምኡውን ዞባ ሰሜናዊ ቀይሕ ባሕሪ ንዝመፁ ዜጋታት ኣገልግሎት ከም ዝህብ ብምሕባር እቲ ተዓጢቑ ዘሎ መሳርሒታት ኣብ ስርሖም ዓብዪ ኣሳልጦን ውፅኢታውነትን ኣምፅኡ ከም ዘሎ ገሊፁ ተገልገልቲ ብወገኖም ብዝተዋደደ ዘመናዊ መሳርሒታት ብቀረባ ፅፉፍ ኣገልግሎት ይረኽቡ ከም ዘለዉ ብምሕባር መንግስቲ ኣብ ፅላት ጥዕና ንዝገብሮ ዘሎ ወፍሪ ሞጊሶም
0: ኣብ ንዞባ ዓዲ ኋላ ውፅኢት መደብ ንኡስ ርቡሕ ቃፀ ሕርሻ ተባባዒ ስለ ዝኾነ ሓረስቶት ብሰፊሑ ከዘውትርዎ ክኢላታት ኣተሓሳሲቦም እቶም ክኢላታት ብ22 ናሓሰ ኣብ 11 ምምሕደራት ከባቢ ንዝተዋፅኡ ልዕሊ 6 ሓረስቶት ኣብ ዝሃብዎ ኣስተምሮ መሬት ብዝግባእ ምድላው ብመስመር ምዝራእ ምሩፅራ ዝርእቲ ምጥቃምን ዑደታ ዝርእቲ ምዝውታርን ርቡሕ እቶት ዝህብ ፍቱን ሜላታት ከም ዝኾነ ብምጥቃስ ሓረስቶት ንተግባራውነቱ ክፅዕቱ ኣተሓሳሲቦም ወኪል ቤት ፅሕፈት ሕርሻ ኣብቲ ንዞባ ኣቶ ኪዳነ ላኣከ ብወገኑ ሓረስቶት ኣብ ልምዓት መስኖን ምርባሕ ጥሪትን ዘካይድዎ ንጥፈታት ዝተዋሃደ ክኸውን ብምዝኽኻር ኬሚካላዊ ፀረ ባልዕን ድኹዕን ካብ ጥቕሙ ጉዳኣቱ ስለ ዝዓቢ ከወግድዎ ተላብዩ ሓረስቶት ብወገኖም ኣብ ተጠቃምነት ምሩፅ ዘርእን ባህርያዊ ፀረ ባልዕን ብዝፀንሖም ድሩት ኣፍልጦ ምህርቶም ባዕሉታ ይፅሎ ምንባሩ ብምጥቃስ ብሞያውያን ዝወሃቦም መኽርን ሓበሬታን ኣገዳስነቱ ዕዙዝ ከም ዝኾነ ኣረድዮም ብኻል ወገን ኣብ ንዞባ ዓዲ ኋላ ምምሕዳር ከባቢ ዓዲ ሸረታይ ብ21 ናሓሰ ኣብ ሰዓታት ድሕሪ ቀትሪ ብርቱዕ ዝናብ ኣብ ዝወቕዓሉ ወዲ 22 ዓመት መንእሰይ ብበርቂ ከም ዝሞተ ደንጊ ዝበፅሐና ሓበሬታ ኣፍሊጡ ኣብ ንዞባ ተሰነይ ተሳትፎ

0: ሕብረተሰባ ብምግታእ ድሑር ልምድታት ንምዕዛዝ ዝዓለመ ጎስጓስ ተኻይዱ ወኪል ኢሪና ማንኤል ተስፋይ ንዘዳለዎ ጸብጻብ ሰሚር ጀማል ከቕርቦ እዩ።
1: ኣብ ንእዞባቲ ሰነይ ተሳትፎ ሕብረተሰብ ኣብ ምግታእ ድሕር ልምድታት ክዓዝዝ ሓላፊ ቤት ፅሕፈት ኣገልግሎት ጥዕናት ንእዞባ ኣቶ ገብሪ ሂወት ተኸስተ ኣዘኻኺሩ ተርእዮ ምክንሸብ ደቂ ኣንስትዮን መርዓ ትሕቲ ዕድመን ገና መሊኡ ስለዘይተቐንጠጠ ኣብዚ እዋን እዚ ኣብ 11 ምምሕዳራት ከባቢ ጎስጎሳት ይካየድ ከም ዘሎ ብምጥቃስ እቲ መደብ ንኽዕወት ተራኮም ብሓፈሻ ናይ መራሕቲ ሃይማኖትን ኣብ ማሕደርቲ ከባብን ድማ ብፍላይ ክሕይል ፀዊዑ ኣብ ግዜ ሕርሲ ዘጋጥም ሞት ኣድን ዕሸልን ካብ ሳዕቤናት ክሽቦን መርዓ ትሕቲ ዕድመን ምዃኑ ብምግላፅ ድማ ነዚ ብሕጊ ዝተኸልከለ ተግባራት ንምግታእ ጸለውቲ ኣካላት ብዕቱብ ክሰርሑ ከም ዝግባእ ኣገንዚቡ ካብ ቤት ፅሕፈት ኣኽባር ሕጊ ንእዞባ ተሰነይ መንእሰይ ሓፊዛ መሓመድ ብወገና ኣብ ሃገርና ምክንሻብ ደቂ ኣንስትዮ ብኣዋጅ ቁፅሪ 158 ዝባል 207 መርዓ ትሕቲ ዕድመ ድማ ብዓንቀፅ 581 መሰጋግሪ ሲቪላዊ ሕጊ ኤርትራ ኩልኩል ምዃኑ ብምንፃር ኣብዚ ዘይሕጋዊ ተግባራት ዝሳተፉን ዝተሓባበሩን ግቡእ መቕፃዕቲ ከም ዝብየነሎም ኣነፂራ መራሕቲ ሃይማኖት ድማ ምክንሸብ ደቂ ኣንስትዮ ብሃይማኖት ቅቡል ከም ዘይኮነ ብምብራህ ኣብ ዘካየድዎ ሃይማኖታዊ ኣስተምህሮ ፀቒጦም ይጉስጉስሉ ከም ዘለዉ ገሊፆም ኣብ መወዳእታ ኣብ ማሓዳርን ንእዞባ ተሰነይ ኣቶ ስዩም ገብረ የሱስ ንጥዕና ደቂ ኣንስትዮ ዝሃሲ ተግባራት ንምግታእ ህዝቢ ዓቲቡ ክሰርሕ ምምሕዳራትን ከባብን ኣነባበርቲ ዓድታትን ድማ ምክትታሎም ካሕይዱ ኣተሓሳሲቡ ተሳተፍቲ ብግድኦም ኣብ ሕብረተሰብ ከቢድ ሳዕቤናት ዝኸትል ድሕር ልምድታትን ሕማም ዓሶን ንምክልኻል ተሳትፎኦም ከም ዝዕዝዙ ኣረጋጊፆም
0: ዝኸበርኩም ተኸታተልቲ ስዕብ ኣህጉራዊ ዜናታት ኣባላት ኔቶ ዝኾነ 12 ሃገራት ኤውሮጳ ኣብ ውሽጢ 10 ዓመታት ዝትግበር ወተሃድራዊ መደብ ከም ዘበገሳ ሓቢረን እዚ ብሪጣንያ ጀርመንን ኢጣልያን ዝርከበን ሃገራት ኤውሮጳ ዘንቀልኦ ውጥን ፀጥታ ናይታ ኣህጉር ንምውሓስ ዝዓለመ ሚሳይላት ንምፍራይ 50 ቢልዮን ዩሮ ክስላዓ ዝኽእል ምዃኑ ተገሊጹ እዚ ሓድሽ ወተሃድራዊ መደብ ኣሜሪካ ንሃገራት ኤውሮጳ ክትገብሮ ንፅንሐት ፀጥታውን ወተሃድራውን ኣበርክቶ ክተጉድሎ ከም ትኽእል ድሕሪ ምእማታ እዩ ዝስዕብ ዘሎ ሃገራት ኤውሮጳ ግዳማዊ ተፃውኦታት ንምምካትን ናይ ባዕለን ጥሙር ወተሃድራዊ ሓይሊ ከቆማ ተደጋጋሚ ፃውዒት ክቐርብ ምፅንሑ ዝፍለጥ እዩ እቲ ዝቃወም ወተሃደራዊ ሓይሊ ንሃገራት ኤውሮጳ ካብ ፅግዕተኛነት ኪዳን ሰሜን ኣትላንቲክ ኔቶ ዘገላግለን ክኸውን ከም ዝግባእ ገለ ሃገራት ናይቲ ኣህጉር ከዘኻኽራ ፀኒሐን ኣለዋ ፀጥታ ኤውሮጳ ንምውሓስ ልዕሊ 90,000 ወተሃደራት ኣዋፊራ ዘላ ኣሜሪካ ንቁፅሪ እቲ ሰራዊት ከተጉድሎ ምዃና ትሕብር ስለ ዘላ ኣብቲ ኣህጉር ፀጥታዊ ሃጓፍ ክስዕብ ከም ዝኽእል እዮም ክኢላታት ዝእምቱ ኣባል ሃገራት ቁጠባ ውድብ ደቡባዊ ምብራቅ ኤስያ ማለት ኣስያን ኣብ 2025 ኣብ ሓደ ሕደንን ምስ ካልኦት ሃገራትን ዘካየደዎ መጠን ንግዳዊ ምልውዋጥ ምስቲ ናይ ቅድሚ ዝነበረ ዓመት ክነፃፀር እንከሎ ብልዕሊ 14,000 ከም ዝዓበየ ፀብፃባት ሓቢሮም ኣብ ዝሓለፈ ዓመት መጠን ንግዳዊ ምልውዋጥ ኣባል ሃገራት ልዕሊ 4 ትሪልዮን ዶላር ምንባሩ ዝተቐስቶም ፀብፃባት እቲ ኣስታት 1 ትሪልዮን ዶላር ምስ ህዝባዊት ሪፐብሊክ ቻይና ከም ተካየደ ኣረድዮም እቲ ኣስታት 20,000 ኣባል ሃገራት ኣብ ንሓደ ሕደን ዘካየደዎ ምልውዋጥ ምዃኑ ክፍለጥ ተኻኢሉሎ ነዳዲ ባህርያዊ ጋዝ ኤሌክትሮኒካውን ቴክኖሎጂካውን ፍርያት ዝለዓለ ምልውዋጥ ከም ተኻየደሎም ድማ ተገሊጹ መራሕቲ ሃገራት ኣስያን ኣብ ዝሓለፈ ወርሒ ግንቦት ኣብ ፊሊፒንስ ኣብ ዘካየደዎ መበል 48 ዓመታዊ ዋዕላ ንግዳውን ቁጠባውን ዝምድና ኣባላት ንምድንፋዕ ከም ተሰማምዑ ዝዝከር እዩ ኣብ 1967 ዝተመሰረተ ዞባዊ ውድብ ኣስያን ፊሊፒንስ ቪየትናምን ሲንጋፖርን ንዝርከበን 11 ኣባል ሃገራት ይሓቆፍ ኢንዶኔዥያን ታይላንድን ካብ 2026 ክሳብ 2030 ዝትግበር እስትራቴጂያዊ ቁጠባዊ ስምምዕ ከቲመን እቲ ስምዕ ንመጠን ዓመታውን ንግዳዊ ምልውዋጥ ክሳብ 2030 ናብ ልዕሊ 20 ቢልዮን ዶላር ክብ ዘብል ምዃኑ ተገሊጹ ብዘይካዚ እቲ ክልታዊ ስምዕ ንመጠን ወፍሪ ብልዕሊ ዕፅፊ ክብ ዘብል ምዃኑ ክፍለጥ ተኻኢሉሎ እዚ ከምዚ ኢሉ እንከሎ ኢንዶኔዥያን ታይላንድን ኣብ ምውሓስ ዞባዊ ፀጥታ ብቐንዱ ድማ ኣብ ምግታእ ስግረ ደባዊ ገበናት ክተሓባበራ ተሰማሚን ኣለዋ ፕሬዚደንት ዶናልድ ትራምፕ ንኣሜሪካን ካናዳን ኣብ ዘዳው ከባቢ ዝርከብ ቀላይ ኦንታርዮ ቀላይ ኣሜሪካ ተባሂሉ ክፅዋዕ ዝሃቦ ፈፃሚ ውሳነ ካብ መንግስቲ ካናዳ ኩነነ ገጢሞዎ እዚ ፕሬዚደንት ትራምፕ ዝሃቦ ውሳነ ሓደ ካብ ዓበይቲ ቀላያት ሰሜን ኣሜሪካ ዝኾነ ቀላይ

ኦንታርዮ ብቐጥታ ናብ ኣካርታ ኣሜሪካ ክጽምበር ዝኽእል እዩ። እቲ ውሳነ ኣብ መንጎ ክልቴና ሃገራት ሓያል ምትፍናን ከስዕብ ከም ዝኽእል ዝገለጸ መንግስቲ ካናዳ ብህፁፅ ክስረ ጽውዒ ኣሎ። እቲ ስጉምቲ ኣብ መንጎአን ድሕሪ ዝተኸስተ ንግዳዊ ኩናት ይስዕብ ብምህላው ኣሉታዊ ሳዕቤናቱ ቀሊል ከም ዘይከውን ናይ ቀረባ ተዓዘብቲ ይምቱ። ኣሜሪካ ኣብ ልዕሊ ዝተወሰነ እታዊ ፍርያት ካናዳ ናይ 50 ሚታዊት ቀረፅ ድሕሪ ምውሳና ካናዳ ተመጣጣኒ መልሰ ግብሪ ከም ዝሃበትሉ ዝዝከር እዩ። ፕሬዚደንት ትራምፕ ኣብ መንጎ ኣሜሪካን ሜክሲኮን ንዝርከብ ወሽመጥ ሜክሲኮ ወሽመጥ ኣሜሪካ ተባሂሉ ክፅዋዕ ኣብ ጥሪ 225 ውሳነ ከም ዘሕለፈ ዝዝከር እዩ። ካናዳ ኣብ ሰሜናዊ ክፋል ዞባ ኣርክቲክ ወተሃደራዊ ህላውኣን ምስፋሕን ላኣናውነታ ንምውሕላውን ዝዓለመ መደብ ኣበጊሳ። እቲ መደብ ኣብ ጉዳይ ፀጥታ ናይቲ እስትራቴጂያዊ ዞባ ኣብ ካልኦት ሃገራት ብቐንዱ ድማ ኣብ ኣሜሪካ ዝፀንሓ ፅገርተኛነት ንምንካይ ላኣላውነታ ንምውሓስ ዝዓለመ ምዃኑ ገሊፃ። ሃገርነት ውጥን ንምትግባር ብውሕዱ 35 ቢልዮን ዶላር ከም ትስልዕ ቀዳማይ ሚኒስትር ማርክ ካነይ ኣፍሊጡ ኣሎ። ዝዓበየ ክፋልቲ ባጀት ኣብቲ ዞባ ዝርከብ ወተሃደራዊ መዓስከራት ንምስፋሕ ከምኡውን ሓደስቲ ማእከላት ንምህናፅ ከም ዝውዕል ቀዳማይ ሚኒስትር ካርነይ ብተወሳኺ ኣሕቢሩ። ፀጥታን ድሕነትን ኣከባብን ዞባ ኣርክቲክ ንምውሓስ ቅድሚ 30 ዓመታት ዝተኸተመ ኣህጉራዊ ውዕል በብእዋኑ እናተጣሕሰ ክመፅእ ምፅንሐ እዮም ፀብፀባት ዘረዱ። ዞባ ኣርክቲክ ብዕቑር ባህርያዊ ጋዝን ነዳድን ሃብታም ብምዃኑ ብርክት ዝበለ ሃገራት ነቲ ፀጋታት ንምምዝማዝ ወፍሪ ኣካይዳ ምህላውን ዝፍለጥ እዩ። ሩስያ ብዩክሬን ኣብ ልዕሊ ዝርከብ ወተሃደራዊ መሳለጥያታት ብሪጣንያ መጥቃዕቲ ክትፍፅም ምዃና ኣጠንቂቓ። እቲ መጥቃዕቲ መልሰ ግብሪ ናይቲ ዩክሬን ብሚሳይላት ብሪጣንያ ኣብ ግዛኣቱ ተካይዶ ዘላ መጥቃዕትታት ምዃኑ መንግስቲ ሩስያ ኣነፂሩ። ብሪጣንያ ኣብቲ ኩናት ብቐጥታ ትሳተፍ ከም ዘላ ዝወቅስ መንግስቲ ሩስያ ከቢድ ዋጋ ክኽፍላ ምዃኑ ከጠንቅቕ ጸኒሕ እዩ። እዚ ወተሃደራዊ ምዕባለታት እዚ ንሩስያን ብሪጣንያን ናብ ረፅሚ ከእትወን ከም ዝኽእል ሓያሉ ወገናት ክእምቱ ቀኒም ኣለዉ። ንዩክሬን ገዚፍ ወተሃደራዊ ደገፍ ክገብራ ካብ ዝፀንሐ ሃገራት ምዕራብ ዝኾነት ብሪጣንያ ነቲ ሓገዝ ከተዕብየ ምዃናያ ትገልጽ። ብሪጣንያ ካብ 222 ንድሓር ጥራይ ንዩክሬን ልዕሊ 25 ቢልዮን ዶላር ዝግመት ወተሃደራዊ ደገፍ ከም ዝገበረትላ ጸብጻባት ይጠቕሱ። እዚ ከምዚ ኢሉ እንከሎ ብሪጣንያን ፈረንሳን ናይ ነዊሕ ርሕቀት ሚሳይል ንምምዕባል ዝኽእል ቴክኖሎጂ ናብ ዩክሬን ክልእኻ ምዃንን ክሕብራ ቀኒና ኣለዋ። ፈረንሳን ግሪክን ቅድሚ 5 ዓመታት ዝኸተመኦ እስትራቴጂያዊ ወተሃደራውን ፀጥታውን ስምምዕ ንተወሳኺ 5 ዓመታት ኣመሓየሸን ካሕድሶኦ ተረዳድየን። እቲ ዝሕደስ ውዕል ኪኖ ፅላታት ምክልኻልን ፀጥታን ንዓውድታት ቁጠባ ቴክኖሎጂያዊ ምህዞ ከምኡውን ሳይበራውን ሲቪላውን ድሕነት ከም ዘጠቓልል መንግስትታት ክልቴና ሃገራት ሓቢሮም። እቲ ኣብ ወርሒ መስከረም 2021 ዝተኸተመ ስምምዕ ዝኾነ ግዳማዊ ተፃብኦ ኣብ ዘጋጥመሉ እዋን ሓንቲ ሃገር ነታ ካልእ ወተሃደራውን ፀጥታውን ደገፍ ክትገብረላ ዝኽእል እዩ። ጎኒ ጎኒ ትስምዕ ግሪክ 24 ነፈርትን 3 መራኽብን ኩናት ፈረንሳ ክትዕድግ ተሰማሚያ ኣላ። ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታቱ ኣመሓዳሪ ዞባ ደቡባዊ ቀይሕ ባሕሪ ምስ ወከልቲ ህዝቢ ማእከል ደንካልያ ኣብ ተጠቃምነት ኣገልግሎታት ዘትዩ። ኣብ ሆስፒታል ዓዲ ቀይሕ ዝተዋደደ ዘመናዊ መሳርሒታት ንደረጃ ዝውሃብ ኣገልግሎት ክብ ከም ዘበሎ ተገሊጹ። ኣብ ንዞብ ዓዲ ኋላ ውፅኢት መደብ ንኡስ ርቡሕ ቃፅዖ ሕርሻ ተባባዐ ምዃኑ ተሓቢሩ። ኣባላት ኔቶ ዝኾነ 12 ሃገራት ኤውሮፓ ውሽጢ 10 ዓመታት ዝትግበር ወተሃደራዊ መደብ ኣበጊሰን። ኣባላት ኣስያን ኣብ 225 ኣብ ሓድሕደንን ምስ ካልኦት ሃገራትን ልዕሊ 4 ትሪልዮን ዶላር ዝግመት ንግዳዊ ምልውዋጥ ኣካይደን። ኢንዶኔዥያን ታይላንድን ካብ 226 ክሳብ 230 ዝትግበር እስትራቴጂያዊ ቁጠባዊ ስምምዕ ቀጢመን። ዝኸበርኩም ተኸታተልቲ ዜና ተፈፂሙ። ምስ ዝተረፉ መደባትና ሰላም።

ኩብራት ተዓዘብትና ትሕዝቶታት መደባት መወዛይኪኹም ትከታተሉ ዘለኹም ኣስዕብና ድማ መደብ ሌላ ሒዝናልኩም ቀሪምና ዘሎና ናይ ሕጂ መደብ ሌላ እምበኣር ቅድሚ 500 ዓመት ኣብ ፈረንሳ ዝተኻየደ ኣገራሚ ፍጻመ ዳሲሳ ኣላ ምሉእ ትሕዝቶ ናብታ መደብ ከስግረኩም እየ ተኸታተሉ

0: ሓደ ንግሆ ካብ ድቃስካ ተሲኢኻ ሃንደበት ንኽትስዕስዕ ክትቆጻጽሮ ዘይትኽእል ድሌት ክስምዓካ ሞሕሰብ ሕጉስ ስለ ዝኾንካ ኣይኮንካን፣ ሙዚቃ ስለ ዝሰማዕካ ኣይኮነን፣ ስለ ዝመረጽካ ድማ ኣይኮነን። ምንቅስቓስ ጥራይ ኢኻ ትጅምር፣ እግርኻ እውን ደው ኣይብልን እዩ፣ ኣካላትካ ምንቅስቓስ እውን ደው ኣይብልን እዩ። ሓደ ሰብ ሳዕስዒት ይጅምር፣ ድሕሪኡ ካልኣይ ስዕብ፣ ድሕሪኡ ዓሰርተታት ዝኾኑ ሰባት እውን ክስዕስዑ ይጅምሩ፣ ብድሕሪኡ እቲ ቁፅሪ ንኣማኢት ይቕየር። እዚ ካብ ዘፍርሕ ፊልም ዝወፀ ትርኢት ኣይኮነን፣ ብሓቂ እዩ ኣጋጢሙ። ኣብ ሓጋይ 1518 ስትራስበርግ ፍራንስ ሓደ ዘይተለምደ ነገር ኣብ ጎደናታት ኣጋጠመ። ሰባት ካብ ቁፅፅር ወፃኢ ክስዕስዑ ጀመሩ፣ ንመዓልታት ድማ ሳዕስዒቶም ቀጸሉ። ጸሓፍቲ ታሪኽ ክሳብ ሕጂ ብልክዕ እንታይ ከም ዘጋጠመ ይካትዑ። እቲ ፍጻመ ግና ብThe Dancing Plague ወይ ሕማም ሳዕስዒት 1518 ተባሂሉ ይፍለጥ።
1: In 1518, a strange plague broke out. It happened in a city in northern France, and it led to over 400 deaths. And it all started when a woman began dancing in the street.
0: እዚ ዛንታ እዚ ብፋውራው ትሮፊያ እትበሃል ሰበይቲ እዩ ዝጅምር። ኣብ ሓምለ 1518 ፍራው ትሮፊያ ኣብ ስትራስበርግ ኣብ ዝርከብ ጎደና ምስዕሳዕ ጀመረት። ኣብ መጀመርታ እንታይ ከም ትገብር ዘላ ዝፈልጥ ሰብ ኣይነበረን። ምናልባት ትጥምብል ነይራ ትኸውን፣ ምናልባት እውን ገለ ውድድር ስዒራ ትኸውን፣ ምናልባት ንሳ ጥራይ ትፈልጦ ዘገርም ባህርያት ትገብር ነይራ ትኸውን። ኣብ መንጎ እዚ ሳዕስዒት ተራ ሳዕስዒት ግን ሓደ ኣገዳሲ ፍልሊ ነይርዎ። ደው ክትብል ኣይከኣለትን። ብመሰረት ታሪኻዊ ጸብጻባት ትሮፊያ ንሓያሎ መዓልታ ሳዕስዒት ቀጺላ። ድሕሪኡ ድማ ኣብዚ ዘገርም ነገር ኣጋጠመ። ካልኦት ሰባት እውን ከምኡ ክገብሩ ጀመሩ። እቲ ቁጥሪ እናበዝሐ ኸደ። ኣብ መወዳእታ ድማ እቲ ዘገርም ሳዕስዒት ኣብ ምላእ ከተማ ክዝርጋሕ ጀመረ። ዘመናዊ ሕክምና ቴክኖሎጂ ዝዓጠቐ ሆስፒታል የለዋን። ከምዚ ሎሚ እንፈልጦ ስነ ልቦናዊ ርድኢት የለን፣ ቴሌቪዥን እውን የለን። ብርግጽ ድማ እንታይ ይኸውን ከም ዝነበረ ዝገልጽ ማሕበራዊ መራኸቢታት የለን። ኣብ ኩንድኡ ሰባት ሃይማኖታዊ ኣጉል እምነትን ባህላዊ ሕክምናን ዝርከብዎ ዝኾነ ይኹን ካልእ መግለጺ ኣይነበሮምን። ገለ ታሪኻዊ ምንጭታት ከም ዝሕብርዎ ኣብ ውሽጢ መዓልታት ኣስታት 30 ሰባት ከም ዝተጠቕዑ ይሕብሩ።

ይሕብሩ። ድሕሪኡ እቲ ቁፅሪ ናብ ከባቢ 400 ከም ዝዓበየ ይንገር። ኣብኡ ድማ እዩ እቲ ዛንታ ዝያዳ ዘገርም ዝኸውን። ሰበስልጣን እቲ ከተማ ንኹሉ ሰው ደው ክብል ጥራይ ኣይነገሩን። ኣብ ክንድኡ ገለ ሰበስልጣን እቶም ሳዕሳዕቲ ነቲ ኩነታት ካብ ኣካላቶም ክስዕስዕዎ ከም ዘለዎም ይኣምኑ እዮም ዝነበሩ። እወ መፍትሒ ልዕሊ ዓቕን ሳዕስዒት ዝያዳ ሳዕስዒት እዩ ነይሩ ዝመስል። ሰብ መዚ እዛ ከተማ ሰባት ክስዕስዑ ዝኽእልሉ ቦታ ከም ዝኸፈቱ ይግለጽ።

0: እቶም ሰበ ስልጣን እታ ኸተማ ሙዚቀኛታት ከይተረፈ ዝፃወቱ ኣዳልዮም። ሎሚ እዚ ፍጻመ ፍጹም መስሓቅ ኮይኑ ክስምዓና ይኽእል እዩ። ብ1518 ግን ሰባት ንሕማም ኣዝዩ እተፈልየ ርድኢት ነይርዎም። ሕክምና ንዘመናት ኣብ ዝጸንሐ ጥንታዊ ክልሳ ሓሳብ ዝተመርኮሰ እዩ ነይሩ። ስትራስበርግ ድማ ድሮ ድልዱል ሃይማኖታዊ ባህሊ ነይርዋ። ስለዚ ሰባት ካብ ቁጥጥር ወጻኢ ክስዕስዑ ዝጅምሩ ልዕሊ ባህርያዊ መግለጽታት ንምግማቱ ኣየጸግመን። ገሊኦም ከዓ እቶም ሳዕሳዕቲ ከም እተረግሙ ይኣምኑ ነይሮም ክኾኑ ይኽእሉ እዮም። ካልኦት ድማ ነቲ ፍጻመ ምስ ሳዕስዒ ዝተኣሳስር ክርስቲያን ቅዱስ ቪቶስ ኣተሓሕዝዎ። እዚ ድማ እቲ ተርእዮ ሓደ ሓደ ግዜ ሳዕስዒት ቅዱስ ቪቶስ ተባሂሉ ክጽዋዕ ምኽንያት ኮይኑ እዩ።
1: In July 1518, a woman in Strasbourg suddenly began dancing in the middle of the street. She couldn't stop. Within days, dozens of people joined her. Then hundreds. They danced for hours, day and night, without rest. Some collapsed from exhaustion. Others reportedly died from heart attacks and strokes.
0: እዚ ዕስለ ሳዕስዒት ታሪኻዊ ፍጻመ ኮይኑ ብዙሕ ዝርዝራት ናይቲ ህቡብ ዛንታ ግን ርግጽ ኣይኮነን። ልክዕ 400 ሰባት ከም ዝስዕስዑን ብዓሰርተታት ዝቝጸሩ ብድኻም ከም ዝሞቱን ሰሚዕኹም ትኾኑ። ሰባት ንርእሶም ክሳብ ሞት ዝስዕስዑ ድራማዊ ዛንታ እውን ሰሚዕኹምዎ ትኾኑ። ጸሓፍቲ ታሪኽ ግን ንነፍሲ ወከፍ ካብቶም ኣባህላት ንምርግጋጽ እኹል ዝተኣማመን መርትዖ የብሎምን። ገለ ናይቲ እዋን መዛግብቲ ብርግጽ ሰባት ብዘይምቁጥጻር ከም ዝሳዕስዑ ይገልጹ። እቲ ብህይወት ዘሎ ምርትዖ ግን እኹል ኣይኮነን። ከምኡ እውን ንዘመናት ዝቐጸለ ዳግማይ ምዝንታውን ነቲ ፍጻመ ካብቲ መበቆላዊ ጸብጻባት ዝያዳ ዘገርም ነገር ቀይርዎ ኣሎ። ግና ግን ሓደ ሓቂ ሸለል ምባል ኣጸጋሚ እዩ። ኣብ ስትራስበርግ ኣብ 1518 ዘይተለምደ ነገር ኣጋጢሙ። ኣብ ታሪኽ ኤውሮጳ ድማ ዝተነጸለ ፍጻመ ኣይነበረን። ቅድምን ድሕርን ስትራስበርግ ተመሳሳሊ ለበዳታት ከም ዝተረእየ ጸብጻባት ይነግሩ። ጉጅለታት ሰባት ሓደ ሓደ ግዜ ብሓባር ዘገርም ኣካላዊ ምልክታት የጋጥሞም ነይሩ። ኣብ ገሊኡ ኣጋጣሚታት ሰባት የንቀጥቅጡ ነበሩ። ኣብ ገሊኡ ድማ ሰንከልከል ይብሉ፣ ይጭድሩ ወይ ብዘይተለምደ መንገዲ ይመላለሱ ነበሩ። እዞም ፍጻሜታት እዚኦም ሓደ ሓደ ግዜ ከም መለክዓት ጅምላዊ ስነኣእምሮዊ ሕክምና ተባሂሎም ይግለጹ። እቲ ቃል እተሓላለኸ ይመስል። እቲ መሰረታዊ ሓሳብ ግን ብዘገርም መልክዑ ቀሊል እዩ። ኣብ ትሕቲ ልዑል ስነኣእምራዊ ወይ ማሕበራዊ ጸቕጢ ሰባት ሓደ ሓደ ግዜ ዘይልሙድ ኣካላዊ ሕማም ምልክታት ከማዕብሉ ይኽእሉ።

ሓደ ፍሉጥ ክልሰ ሓሳብ ኤርጎት ዝበሃል ኣብ ከም ራይ ዝኣመሰለ እኽሊ ክዓቢ ዝኽእል ፋንጋስ ይጥቀስ። መርዛም ኤርጎት ምትላል፣ ምጭባጥ፣ ጨዋዳታትን ካልኦት ከቢድ ምልክታትን ከስዕብ ይኽእል። ንናይ ማእከላይ ዘመን ለበዳ ሳዕስዒት ፍጹም መግለጺ ኮይኑ ይስማዕ። ጸገም ግን ኣሎ። ምልክታት መርዘን ኤርጎት ምስቲ ታሪኻዊ መግለጺታት ፍጻመ ስትራስበርግ ብፍጹም ኣይሰማማዕን እዩ። ከምኡ እውን ተመራመርቲ ታሪኽ፣ ተመራመርቲ ስነ ፍልጠትን ኤርጎት ንመዓልትታት ብዘይምቁራ ዝስዕስዕ ዓማኢት ሰባት ብጭቡጥ ክገልጾም ይ

0: ክእል ድዩ ዝብል ሕቶ ኣልዒሎም ኣለዉ። ስለዚ እቲ ክልሰ ሓሳብ መርዘን ኣካታዒ ኮይኑ ይቕፅል ኣሎ። ካልኦት ተኽእሎታት ድማ እቲ ለበዳ ምስ ጃምላዊ ስነእምራዊ ሕማም ዘተኣሳስር ምዃኑ እዮም ዝገልፁ።
1: For days, hundreds of people joined in, dancing in the summer heat, and one by one, they died from exhaustion and heart attacks. The exact reason why they kept dancing is still unknown to this day, but experts speculate that it was likely mass hysteria.
0: ብመሰረት ታሪካዊ ጸብጻባት እቶም ናይ ሳዕስዒት ቦታታት ተዓፂኦም ነይሮም። እቶም ሙዚቀኛታት ተባሪሮም፣ ገለ ካብቶም ዝሳቀዩ ድማ ናብቲ ቅዱስ ቪቶስ ዝተወፈየ መቅደስ ተወሲዶም፣ ኣብኡ ድማ ብሃይማኖታዊ ሳዕስዒት ካሓዩ ትፅቢት ይግበር ነበረ። ኣብ መወዳእታ እቲ ለበዳ ጸልሚቱ፣ እቶም ሳዕሳዕቲ ደው በሉ፣ እታ ከተማ ንቕድሚት ተሰጋጊራ። እቲ ዛንታ ግን ብህይወት ጸንሐ። ንልዕሊ 500 ዓመት እቲ ብ1518 ዘጋጥመ ሳዕስዒታዊ ለበዳ ንፀሓፍቲ ታሪኽ፣ ሳይንቲስት፣ ስነእምራውያንን ተረኽትን ዛንታን መሲጥዎም እዩ። ምናልባት ድማ እቲ ኣዝዩ መሳጢ ክፋል ናይቲ ዛንታ እቲ ሳዕስዒት ንባዕሉ ኣይኮነን፣ እቲ ፍጻመ ብዛዕባ ደቂ ሰባት ዝገልጾ ዝነበረ እዩ። ናይ ገዛ ርእስና ኣካላት ከም እንርድኦ ኣካይዳ ደቂ ሰባት ግን ብፍርሒ፣ ብትፅቢት፣ ብባህሊ፣ ብውጥረት ከምኡ ውን ኣብ ከባቢና ብዘለዉ ሰባት ክፅሎ ከም ዝኽእል ታሪኽ ብተደጋጋሚ የርእየና። ደቂ ሰባት ማሕበራዊ ፍጥረት እዮም። ነንሕድሕድና ንተዓዛዘብ፣ ነንሕድሕድና ንመስል፣ ናይ ነንሕድሕድና ስምዒት መልሲ ንህብ። ኣብ ትሕቲ ጽንቁር ኩነታት ድማ እቶም ሳዕበናት ኣዝዮም ሓያላት ክኾኑ ይኽእሉ እዮም። እቲ ኣብ 1518 ዘጋጠመ ለበዳ ሳዕስዒት ነቶም ኣብቲ እዋን ዝነብሩ ዝነበሩ ሰባት ከም ጽሉላት ጥራይ ነይሮም ማለት ኣይኮነን። ተመክሮታቶም ንዓኣቶም ናይ ብሓቂ ነይሩ። ስለዚ ድማ እዩ እቲ ሳዕስዒት ዕስለ ኣዝዩ መሳጢ ኮይኑ ዝቕጥል ዘሎ። ፀሓፍቲ ታሪኽ ብዓርሰ እምነት ኣመልኪቶም ልክዕ እዚ እዩ ዘጋጠመ ክብሉ ዝኽእሉ ሓደ መልሲ የለን። የግዳስ ዝተቆራረፀ ናይ ቀደም ሰነዳት፣ ጸብጻባት፣ ሕክምናዊ ክልሰ ሓሳባት ጥራዮም ዘለውና።

ሓደ ሓደ ግዜ ታሪክ ሕቶታት ይገድፈልና። እቶም ሰባት እንታይ ኣጋጢምዎም ዶ ክብሉ ኣዝዩ ኣብ ዝደለዩሉ እዋን ስለምንታይ እዩ ኣካላቶም ዝንቀሳቐስ ዝነበረ ሙሉእ ሓቂ ፈፂምና ኣይንፈልጦን ኢና። ምናልባት ግን ንሱ እዩ ንለበዳ ሳዕስዒት ኣዝዩ ዘይርሳዕ ዝገበሮ። ምኽንያቱ ኣብ ሓደ ቦታ ኣብ ስትራስበርግ ቅድሚ ልዕሊ 500 ዓመት ተራ ሰባት ፍሉይ ነገር ኣጋጢምዎም። ንሓፂር እዋን ሓደ ሙሉእ ሕብረተሰብ ኣብ ሓደ ሰብ ሙሉእ ብምሉእ ዘይትርድኦ ተርእዮ ተታሒዙ። ድሓር ከዓ ልክዕ ከምቲ ዝጀመረ ብምስጢር እቲ ሳዕስዒት ደው በለ። ጎደናታት መሊሱ ፀጥታ ረኸበ። እቶም ሙዚቀኛታት ናብ ገዛኦም ከዱ። እቲ ህዝቢ ጠፍአ። ስትራስበርግ ድማ ናብ ንቡር ተመልሰት። እቲ ዛንታ ግን ገና ይዙንተሎ።

ኣብ እዋን መርዓ ወይ መርዓ ክትሓስብ ክቐርብ እንከሎ ብወገን መርዓውን መርዓትን ይኹን ብወገን ስድራ ቤት ዘሎ ሸቐሎት ፍሉጥ እዩ። እዚ ድማ መርዓ ብኸመይ ክሓልፍ እዩ፣ እንታይ ክንገብር ኢና ብዝብል ሓሳባት ኣዝዩ ክብድ ዝበለ እዩ ዝኸውን። ነዚ ንምውጋድ ድማየን ዌዲንግ ፕላነር ወይ ድማ ናይ ፅምብል መርዓ ኣሳለጥቲ ዝበሃላ ትካላት ፈሬን ኣብ ዝተፈላለየ ክፍሊ ዓለማት ወይ ድማ ሃገራት ውን ይጥቀማሉ እየን። ኣብ ሃገርና እውን እዚ መስርሕ እዚ ተኣታትዩ ደሮ ክስርሓሉ ጀሚሩ ኣሎ። እዚ ድማ ነቲ ስድራ ቤት ናይ መርዓ መርዖም ብሰላም ብፅቡቅ ንክሓልፉን ቁሩብ ቅሳነት ፈጢሩ ክኸውን ክእል እዩ። ነዚ ድስስ ትሕዝቶ እምበር ኣብዛ ስዒባ ተቐረብ ትሕዝቶ መደብና ክቐርበልና ዮ ክትከታተሉ ብኣኽብሮት ንዕድመኩም።

ማሕበራዊ ምትእኻባት ኣብ ሕብረተሰብና ካብ ቀደም ዝነበረን ዘሎን እዩ። እዚ ምትእኻባት ከም ኣብ ማሕበራዊ ውራያት፣ ሃገራዊ በዓላት ይኹን ሃይማኖታዊ በዓላት ይህሉ። ኣብዚ ድማ ቤተሰብ፣ ጎረቤት፣ ኮታስ ኩሎም ፈተውቲ ዝበሃሉ ስለ ዝርከብዎ ብሕብረተሰብና ብኣዝዩ ተገዳስነት ዝተሓዝን ዝረአን ኣጋጣሚ እዩ። ኣብዚ ውራያት እንብሎ ዘለና ድማ እቲ በዓል ውራይ ዘካይዶ ዝሓስቦን ውጥናትን ወጻኢታትን ይህልዎ። በዚ ድማ ሃልክን ሓጎስን ኣብ ሓደ ተጠዋሚሩ ይጓዓዝ።

ኣብዚ ጉዳይ እዚ ኢዱ እትዩ ሓደ ዓብ ተራ ዝፃወት ሰብ ኣሎ። ንሱ ድማ ኣካየዲ መደብ ይበሃል። እዚ ሽም ኣብ ውርያትና ብቐሊሉ ከም ተቐባል ጋሻ ይፍለጥ። ንሱ ግን ኣብታ ናይ መዓልቲ ውራይ ጥራይ ዝነጥፍ ሰብ እዩ። ኣብዚ እዋን እዚ ግን ብውሕድ ቁፅሪ ሕብረተሰብና እናተጠቀመሉ ዝመፅእ ዘሎ ስራሕ እዩ። እዚ ስራሕ ወይ ሞያ ብቋንቋ እንግሊዝ ኢቨንት ማናጅመንት ተባሂሉ ይግለጽ። ኣብ ዝተፈላለያ ናይ ውልቃዊ ማእከል ስልጠናታት ድማ ከም ዓውደ ትምህርቲ ይውሰድ። ንሎሚ ድማ ትምህርቲ ብዛዕባ ኣመሓድራ መደብ ወይ ኢቨንት ማናጅመንት ዘላሊ ሞያ ሒዝናልኩም ቀሪብና ኣለና። ተኸታተሉ።

ኣብዚ ቤት ትምህርቲ ናይ ኢቨንት ማናጅመንት ክላስ ኣብታ ካልአይቲ እብረ ዝጀመረ ኣላ ማለት እዩ። ካብቶም ቀዳሞት ዝተምሃርና ነርና ድሓር ከዓ ቅፅል ኢለ ከዓ ፀኒሐ ከዓ ብውልቀ የውነ ማዕብሎ ሰርሐሉ ነይረ ካብኡ ቀፂል ከዓ ክምህራ ወሲነ ማለት እዩ። በዓል ኤፍሬም ከዓ ስለ ዕድል ዝኸፈልቱለይ ከምምህር ኮይንካ ዳርጋ ብልክዕ 2 ዓመት ሕጂታ ኮርስ ክረምቲ ሓጋይን እንዳትኸይድ ሕጂ ዳርጋ 3 ክላስ ኣመሪቕ ኣለኹ ኣብ ናይ 2 ዓመት ግዜ ማለት እዩ።

0: ኢቨንት ማናጅመንት ክንብል ከለና ወይ ኢቨንት ፕላነር ኣዳላዊ መደብ ንብሎ ብትግርኛ ቴክኒካል ቃል ትብልዋ ተኾነ ግን ኣዳላዊ መደብ እዚ መደብ እዚ ሕጂ ናይ ማሕበራዊ መደብ ክኾን ይኽእል ናይ ትካላዊ መደብ ማሕበራዊ ክንብል ከለና ውራያት ኩሎም ካብ መርዓ ጥምቀት ዓመት ቆልዓ እዚ ኩሉ ምስ ማሕበራዊ ናይ ሓጓስ ይኹን ናይ ሓዘን ኣብ ባህሊ ነቕርብ ኣብቲ ናይ ሓጓስ ጥራይ ስለነተኩር እምበር ኩሉ ምሕደራ ዘድልዮ እዩ ማለት እዩ። ኣብ ናይ ትካላት ክንብል ከለና ከዓ ዝኾነ ወርክሾፕ ሴሚናር ኣኼባታት ዝኾነ ምዝንጋዕ መደባት ምስ ዝህልዎም እውን ሓደ ኢቨንት ፕላነር ከዳልወሎ ምኽእል ማለት እዩ።
1: ምሕደራ መደብ ወይ ኢቨንት ማናጅመንት ሓደ ካብ ኣብዛ ስልጠና ማእከል ዝውሰድ ትምህርቲ እዩ። ብግቡኡ ድማ ናይ 3 ወርሒ ትምህርትን ናይ መመረቕታ ስርዓትን ይካየድ። ነታ መዓልቲ ንምድማቕ ድማ ተንተምሃሮ በቲ ዝተምሃርኦ መሰረት ኣብ ግብሪ ንምውዓል መዓልቲ መመረቕትአን በዓልን ዘዳልዎን ዘጸብቖን መደብ ዝኸውን። መስራቲ ኣይሮ ስልጠና ማእከል ድማ ነዚ ሞያ ብሩህ ዕላ

0: መጻኢ ብሩህ መጻኢ ናይ ህብረተሰብና ታርጌት ወይ ዕላማ ብምግባር ነዛ ሽም እዚኣ ተመሪፃ ማለት እዩ። ሕጂ ኤቨንት ኤንድ ፕላኒንግ ማኔጅመንት ሓንቲ ካፕተን ብራንች ናይ ማኔጅመንት ኮይና እቲ ትምህርቲ ስፍሕ ዝበለ እዩ። ካብ ሽዑ ክንጅምር ከለና መጀመርያ ጀሚርያ ትኸይድ ነይራ። እቲ ናይ ብምሉኡ ናይ ኣብ ሓደ ኩነት የጋጥም ሞ ሓደ ዝኾነ እንታይና ንብሎ ክንዋህዶ ዘለና መደብ ነዚ ሕጂ ብኸመይ ነመሓድሮ ብምሉእ ካብቲ ናቱ ባጀት ምውፃእ ክሳብቲ ነቲ ባጀት ምምሕዳርን ብፅፉፍ ክኸደልካ ኣብ ነፅብ ሓደ ሓደ እዋን እንታይ ንገብር ኢና ስለ ዘለዎ ይግበር ገለ ዝበሃል ነገር ኣለዎ ብላይ ገንዘባዊ ነገራት እቲ ዘይብሉ ከዓ ተለቂሑ ገለ ይገብር እዩ። እጂ ቀንዲ መልእኽቲ ናይታ ኤቨንትን ኦርጋናይዚንሲ ምውሃድ ነታ ተሓሰብከያ ውነታት በታ ዘላትካ ብፅፉፍ የድካ ክትገብራ እቲ ዘለዎ ከዓ ማዕረክ ንደይ ሴቪንግ ገይሩ ወይ እቃበታት ገይሩ ፅፉፍ በቲ ውሑድ ድኻም ገይሩ ከምዘውፅእ ትምህር ትምህርቲ እያ ኣዝያ ብልፅቲ ትምህርቲ እያ።
1: ንዝኾነ ስራሕ ግቡእ ምሕደራ ምስ ዘለዎዩ ዕውት ስራሕ ተባሂሉ ክጥቀስ ይኽእል። ኣብቲ ስራሕ ወይ ኣጋጣሚ ድማ ንዕኡ ተገዲሱ ዝሕዞ ሰብ ምስ ዝርከብ እዩ ኩሉ እቲ ጉዳያት ብጥብቂ ክሳለጥ ዝኽእል። ኣገዳስናት ኣብ ማሓደራ መደብ እምበኣር ነብዚ እዩ ዘማልእ። በዚ ድማ በዓል ውራይ ዝዓዩ ዕዮታት ዝፋኽሰሉ
2: ኣገዳስነት ናይ ኢቨንት ፕላነር ክንብል ከለና ዝኾነ ደቂቕ ነገር ብምሉኡ እዩ በዕሉ ዝቆፃፀረልና ማለት እዩ። ሕጂ ቁርብ ኣብናትና ኣብ ሕብረተሰብና ውራይ ባዕሉ እቲ በዓል ውራይ ባዕሉ ታደድያ ኣቦዲ ባዕሎም እዮም ኣብ ገዛ ነተግብሮ። እዚ ከዓ ከምዚ ባህሊ ካብ ቀደምና ነበረ ባህሊ እዩ። ሓንቲ ሰበይቲ ስውሕልነታ ክትፍለጥ እንተኮይናስ ኣብቲ ውራያ እቲ ዓይነት ምግቢ ቀሪባ እቲ ዓይነት መስተ ቀሪባ ብከምዚ ኢና ንኸይድ ነርና። ኣብዚ ሕጂ ግዜ እዚ ግን መብዛሕትኡ ሰብ ስራሕ ዝፅዕቆ ሰብ ኣሎ። ካልኣይ ጉልበትካ ጉልበት ዝውሕዶ ሰብ ኣሎ፣ ዓቕሚ ዝውሕዶ ሰብ ኣሎ። ካብኡ ናብኡ ዝኾነ ውራያትና ዓበይቲ ስለ ውራይ ንገብር ንሕና ጎረባብትና ስድራና ዝሕግዙልና እዩ ነይሩ። ሕጂ እንዳ ሓደ መፅእ ኣሎ፣ ብፍላይ ኣብ ከተማታት ሰብ ስራሕ ትኸውን ኣይጠዓሞ ንኸውን። ሕጂ እቲ በዓል ውራይ ይግዳዕ ወይ ትደቀቕቲ ደቀቕቲ ኣድላይ ዝነበረ ነገራት ትገድፎ። ዝዓበየ ጌጋታት ንሪኦም መብዛሕትኡ ከዓ በየናይ ከም ዝጅምር ተሞክሮ ስለ ዘበይብሉ እቲ ዝበዝሐ ባጀቱ ወይ ሰልዱ ኣብቲ ዘይጠቅም ከጥፍዎ ፀንሕ፣ ምሽዑ ኣገዳሲ ነገር ጎዲልዎ ፀንሕ። ካብኡ ከዓ ነቲ ሰልዲሲ ጥቡቅ ገይሩ ኣይመቃርሐሉን ማለት እዩ። ኣብ ክሳርካ ልዕሊ ዝመደቦ የጥፍእ የህልኽ ማለት እዩ። ሕጂ ኣብ ከምስታት ኢቨንት ማናጀር ክህልወካ ከሎ ቀዳማይ ኮፍ ኢልካ ኩሉ ተዘድልየካ ነገር ካብ ቀዳምነት ስጋብ ዳሕራይ ዝስራዕ ብቐደም ተኸተል ተስፍሮ ማለት እዩ። ክተርፍ ዘይብሉ ንብሎ ነገራት መግቢ መስተ ምዝንጋዕ ክንደይ ዕድማት ኣለኹ እዚ ኣገዳሲ እዩ። ድሓር ተቐንጠመንጢ መጋያየፂ ዝኾንካ ኣብ ድሕሪ ትሰርዖ ሽዑ ከም ሰልዲ ዝኣኸለካ እቲ መጋየፂ ክተርፍ ክእል እዩ። ተቐንዲ ግን ክተርፍ ከም ዘይክእል ቦታ ትሒዝካ የለካ ማለት እዩ። ሕጂ ኣብዚ ቀንዲ ግዜ ይቁጥበልካ እዩ። ሃልኪ የብልካ ዝኾነ ናይ ሰልዲ ማናጅመንት ከዓ ባዕሉ ገብረልካ ማለት እዩ።
1: በዚ ሞያ ዝሰልጠና ተምሃሮ እምበኣር ኣብ ግብሪ ከውዕሎኦ ተበጊሰን ይርከባ። ኣብ ስርሐን ይኹን ኣብ ሞየን ድማ ዓበ ኣስተዋፅኦ ከም ዘሕደረለን ይዘረባ።
3: ኣብዚ ኢቨንት ፕላነር ክንምሃር ከለና ኣብ ሓደ ውራይ እንታይ እንታይ እዩ ዘድሊ ቦታ መጀመርታ ከመይ ጌርካ ነቲ ቦታ ተመሪፁ ዘሎ ዲዛይኑ ዲኮርናቱ ከመይ ክኾን ኣለዎ እቲ መርዓውቲ ድዩ ወላ እቲ በዓል ውራይ ትብሎ ዘለካ ኣብ ከመይ ግዜ ክጅምር ኣለዎ ክውዳእ ኣለዎ ኬክ ዲቶርታ ዲክኦረስ እሱ ከ ኣማዓስ ግዜ ከመይ ክኾን ኣለዎ። ቀንዲ ግን ናይ ኤቨንት ፕላነር ኣብዚያ ቀንዲ ዝተምሃርናያ እቲ መርዓዊ ይኹን መርዓት ኾነ ምስ መደበ ብሰንኪ እቲ ውራይ ምግፉሑ ዝተላዕለ ብዙሕ ነገራት ይርስዕ እዩ። ኤቨንት ፕላነር ግን ነዚ ኣይርስዕን ኩሉ ነገር ስለሰት ገይሩ ዝፈልጦ ኩሉ ኦርጋናይዝ ክገብሮ ክእል ማለት እዩ።

0: ስለዚ ኣብቲ ታይም ማኔጅመንት ዲኮር ከመይ ክኾን ኣሎ፣ ቴብል ሰቲንግ ከመይ ክኾን ኣሎ፣ ዝተፈላለየ እዝታት ተማሂርና ማለት እዩ።
1: ኣገዳስነት ናይዚ ሞያ ክገልፆ ከለኹ ግዜ ከማን ናይ ኣኽለንን እዩ። ኣነ ብዙሕ ተመክሮ ናይ ምስሳይ ዘለኒ ኣብ ብዙሕ ኣገዳሲ ኣጋጣሚታትን ፅምብላትን ዘሳኽሳኹን ዝሰራሕኹን ሰብ ናብቲ ፅባቕ እኳ እንተሃለዎ ግን ዝያዳ ንክፅብቐልካ ዘድሊ ነገር ኣሎ። እቲ ዘድሊ ከዓ ፍልጠት ምሕደራ ነቲ ተመሓደሮ ነገር ሲ ንዝያዳ ስራሕ ብፍልጠት እንተሕተወሲኹስ ኣደራዒ ፅባቐ እዩ ዝህልዎ። ንዓማዊልካ ትሕጉስ፣ ፀጋታትካ ትቁጥብ፣ ጥዕናኻ፣ ግዜኻ ኩሉ ኢኻ ተመሓደሮ። ተመክሮ በይኑ ኣኻሊ ኣይኮነን። ኣነ ናይ ብዙሕ ዓመት ተመክሮ ኣለኒ። ነቲ ሞያይ እውን ኣዝየ ዝመለክክዎ ኮይኑ ይስምዐኒ ነይሩ። ግን ኣብ ኢቨንት ማናጅመንት መፅ ምስ ተማሃርኩ ዳርጋ የለኹን ኢለ። ምክንያቱ ብጉልበትካ ብድኻምካ ንኩሉ ግዜ ከዓ ከም ስራሕተይ ናኾንካ ጥራይ ትነብር መስለካ ነይሩ። እዚ ሕጂ ኢቨንት ማናጅመንት ተማሂርና ዘለና ግን ንዝኾነ በዓላት ኦርጋናይዝ ከመይ ጌርካ ትገብሮ፣ ኢድካ እቲኻ ከመይ ጌርካ በዓልካ ኣብኡ ትዋሳእ፣ ካብ ስራሕተና ኮንካ ንክትነብር እውን ነቲ ደገ ንስራሕ ዝኸፍት ኮይኑ ረኺበ እዮ።
2: ሕጂ ቀዳማይ ዝቐሰምኮ እዚ ኢቨንት ማናጅመንት ወይ ፕላኒንግ ካብ ቅድም ዝደልዮ ነበርኩ ኮይኑ ግን መጨበጥ ስእነሉ ነይረ ቤን ክጅምር ይኽእል። ሕጂ ጋይዳንስ ቀንዲ ዘድልየካ። ሕጂ ጋይድ ዝገብረካ ሰብ ትረክብ ማለት እዩ። እቲ መምህርካ ጋይድ ገብረካ ወይ መምህርና ማለት እዩ። ኣባና መምህር ሰላም ትበሃላ ነራ። ስለዚ ንሳ ጋይድ ገይርሃና። ሕጂ ኣገዳስነቱ በዓል ሞያ ፀዊዕካ ሓደ ጉዳይ ክትገብረልካ ሃየር ክትገብሮ ከለካ በዓል ሞያ እዩ፣ ፍልጠት ኣለዎ ብዓብዩ እዚ ማለት እዩ። ካልኣይ ነገር ከዓኒ ኣብቲ ኮስት ንኣብነት ዋጋ ናይቲ ንብረት ድዩ ናይ ንኣብነት መርዓት ኢልና ንኣብነት እቲ ሆቴል ኢኻ ትገብር ደሊኻ፣ ዳስያ ክትገብር ደሊኻ፣ ዴኮሬተር መንሕሸካ ብሕሱር ዋጋ ድዩ ብዝዋፀካ በቲ ባጀት ናትካ ማለት እዩ። ምስ ሰብሲ ከረኸበካ ክእል ባዕሉ መደብ ከውፃልካ ክእል እዚ እቲ ኢቨንት ማናጀር ዝገብሮ።
3: ምሕደራ ኣብ ዝኾነ ነገር ኣዝዩ ኣገዳሲ ምዃኑ ከም ተመክሮ ኣብ ንጓዕዞ ህይወትና ንመሃሮ ኢና። ምሕደራ ግዜ፣ ምሕደራ መደብ፣ ኮታስ ምሕደራ ኣብ ኩሉ ኣዕዋቱ ምዃኑ ርጉፅ እዩ። ኣብዚ ክጥቀስ ዝፀንሐ ውራያት ይኹን በዓላት ድማ ምሕደራት ዝካየድ መደብ ምስ ዝህልዎ ኣዝዩ ስሉጥን ውጡን ስራሕን ይኸውን። ትምህርቲ ምቕሳም ድማ ኣብ ዝኾነ ሞያ ኣዝዩ ኣገዳሲ እዩ። እቲ ንፈልጦ ኢልና ንሰርሓሉ ሞያ ዝያዳ ትምህርቲ ምስ ንድርበሉ ዘይንፈልጦ ዝነበርና ንፈልጥ፣ ከምኡ ውን ኣብ ርእሲ እቲ ዝፀንሓና ፍልጠት ንድልብ ማለት እዩ።
4: ትምህርቲ ኮ ቀሊል ነገር ኣይኮነን። ከም ሽሙ ሓደ ሰብ ትምህርቲ ኣለዎ ድሕር ተባሂሉስ እቲ ትምህርቲ ስራሕ እዩ ንባዕሉ ማለት እዩ እንጂ ሞያ ከዓ ናትካ ሓደ ናይ መጻኢ ስጉምቲ እየ ዝብሎ ኣነ እንተዳ ዝኾነ ነገር ሒዝካ ኣለካ ብፍላይ ኣብ ርእሲቲ ዘለካ ሓደ ሞያ ንድሕር ወሲድካስ ንዓ ደ ስራሕ ኩላ ወይ ክሰርሓ ኣላለን ኢልካ ስለትህቅን ኩሉ ግዜ ከም ሓደ ዝተቐመጠ ናትካ ብቕዓት ኢለ ምገለፅክዎ ማለት እዩ። ኣዝዩ ኣገዳሲ እዩ ንሂወትካ ንለውጢ ንኩሉ ማለት እዩ።
5: ትምህርቲ ዝኾነ ንዝኾነ ኢልካ ተምሃርካዮ ወላ ከም መሕለፊ ግዜ ኢልካ ተምሃርካዮ ትምህርትስ ኣብ ኩሉ ሻዕ ኣብ ገለስ የድልየካ እዩ። ጠቃሚ ትምህርቲ ምውሳት ጥቕመካ እምበር ኣይሃሴካን እዩ ማለት እዩ። ሕጂ እዚ ከዓ ኣብ መዓልታዊ ሂወትና ዘለና ውራያት ሲ ካባናስ ኣይፍለን እዩ። ኣብ ዝኾነ መዓልታዊ ሂወትና ዘሎ ካብ ቀደም ኣትሒዝ ምስ ወዲሰብ ዘሎ እዩ ምትእኽኻብ ስለንፈቱ ማለት እዩ። ሕጂ ኣብዚስ ባዕልኻ ብትምህርቲ ተደጊፉ ክትምድብ ከለካ ዝበለፀ እንድሕር ቦላ ፈሊጥካዮን ከለኻኻ ምፍላጥካ ጥራይ ከማት ንኻልእ ሰብ ከተስርሕ እውን ዕድል ትፈጥር ኢኻ ማለት እዩ። ስምንታይ ኩሉ በዕልኻ ክተርክበሉ ይተኽልኒኻ፣ ኩሉ በዕልኻ ክትገብሮ ይተኽልኒኻ። እንተኽኢልካ ትምህርቲ ዘለዎ ኮይኑ ፅቡቅ ፅፉፍ ስራሕ ክትሰርሕ ዝበለፀ፣ እንተዘይኮነኻ ልዕሊኻ ዝፈልጦ ከም ዘሎ ነዚ ሞያ ወይ ነዚ ዓውዲ ርኢኻስ ንዑኻ ናይ ስራሕ ዕድል ምፍጠርካ ዝበለፀ ኸውን ማለት እዩ።
3: እዚ ሞያ እዚ ብተገዳስነትን ብኣፍልጦ እንተተኻይዱ ኣብ ውራያትና ይኹን ምትእኻባትና ዘለዎም መደባት ኣዝዩ ፅፉፍ ስራሕን ንበዓል መደብ ዘፋኽስን ከም ዝኸውን ክንግንዘብ ይግባእ። ብፍላይ ብከምዚ ስሩዕ ትምህርቲ ምስ ዝውሃቦ ኣብ ዝለዓለ ደረጃ ዘብፅሕን ስራሕ ዝፈጥርን ሞያ ክኸውን ትፅቢት ይግበረሉ።
5: ሕጂ ዝበዝሐ ሰብ ስለዘይፈልጦ እንታይ ትምህርቲ ንምህር ስለዘይፈልጦ ብዙሕ ኣይስሕቦኒ ወላ እቲ ክላስ ከማን ውሕድ ዝበሉ እዮም ዝምዝገቡ። ሕጂ ናይ ኢቨንት ክንብል ከለና ግን ንኩሉ ተንኪፋ ትኸይድ ሞር ከዓ ኣብ ፕራክቲካል ኣብ ተግባር ዘተኮረ ዓይነት ትምህርቲ ስለ ዝኾነ ኣብ ከምዚ ወይ ፈጠራውነት ፍሉይ ዲዛይን ክገብረ ደላ ፍሉይ ቅዲ ናተን ከውፃእ ዝደልያ እንድሕር ኣድህቦ ኣሎ ኮይኑ እዛ ክላስ እዚኣ ንዕኦም ከምትሰማማዕ ወዲ ይኹን ጓል ይኹን ንዕኦም እዛ ክላስ እዚኣ ከም ዘላ ንክፈልጥዋ ከላልም ደሎ

ክብራት ተኸታተልቲ መደባት ሞዛይክ ዝስዕብ ትሕዝቶ መደብና ካብተን ኣዘናጋዕቲ ዝኾና ትሕዝቶታትና መደብ ክስዕባ ክትቀርበልና ያ ዝተፈላለዩ ኣዛነይቲ ዝኾኑ ቪድዮታት ሒዛ ኣልና ቀሪባ ኣላ። ሙሉእ ትሕዝቶ ናብታ መደብ ከስግረኩም እየ ተኸታተሉ።

0: Cắt. Áo.
1: Áo đen.
0: Áo. Hôi. Áo. Mồm cá ngáo. Áo. Lùn. Áo.
2: Má tao.

into triple back. Oh!

0: 啊，对。
1: 哎呦我的妈！
2: 妈妈呀 ，Game Over！ 哈哈哈哈哈！我们玩家可以开机了。

Ha ha ha!

0: 去哪里？
1: 就不喊着他，
0: 去哪里？
1: 喊着他呢？

Oh shit.

ትሕዝቶታት መደባት ሞዛይክ ናብ ምዛም ገፂ ዝኸይድ ዘሎ ክብራት ተዓዘብትና ተተርፈና ትሕዝቶ ድማ ተኸታታሊት ፊልም ገፅታ ክትከውን መበል 10 ክፋላ ስዕቢ ክቐርበልና እዩ። ብሓባር ንከታተል።

0: ሓደ እሙሩ ዝሰሓተ ሰብ ዝገብሮ ተግባራት ግበር
1: ደርዩ
0: ብድሕሪ እንታይ ትገብር በዕለይ ክነገረካ እዩ
2: እንታይ ዝብል ዘሎ እንታይ ስለዝሓሰብ እየ ፅሒት ገዲ ይፍለይ ሕጂ ከ ብዛዕባ ዘንተሓቲት እዩ መዛ ተራሂባ ዘላ ሓጎስ ክዘርግለ እዩ

0: ናይ ውሓቂ ኣድልናታት ይኹን ፍቅርኩም ከምዝብል ውላድ ምብፅሑ ብጣዕሚ ደስ ክብልኒ ማፀንካ ደቂ ሒዝለ ኢለኒ
1: ብጣዕሚ ማለት ዝደልዩ ዝነበርኩ
0: ተሓጉስ ከይኹም ጌርናናኒ እቲ ዶክተር እንታይ ንትፈልጥ እዚ ኩሉ ግዜ ክመላለስ ከሎ ዝርኦ ዝነበርኩ ዘይሕጉስ ቅፅዳኒ ኢል ሕጂ ብሓጎስ ክበርር ከሎ እንተ ዝርኦ እስ ክንደይ ደስ ንበለኒ ኢለኒ
1: ረፅባሕ ክኮነ እዩ

0: ንምንታይ ግን ብሰላማዊ መንገዲ ክትፈትሖ ዘይትፍትኑ?
1: እዛ እንታ ከምቲ ጆን ዝዕለለኪ ባኮ ምሰደይ ተሻሪኹም ዘትርእይዎ ንብረት ይጠሊመኒ ባኮ ምስ መተ ብድሕሪ ምዝ ሕጂ ነዚ ትካል ሒዝዎ ዘሎ ወዱ ክንራኸብ ሓሲበ ነይረ
0: ሞኸዳ
1: ንሱ መሰታና እዩ ነይሩ ቆልዓ ስለ ዝነበረ ዝፈልጦ ይነበሮ ኣነ ዝፈልጦ የብለይን ኢሉ ኣብ ህሊ ክምሳና ክኣ ትፈርሐ ስለዚ እዛ ሞርቱ እዚኣ ንሕርዳ ኣላ ኮይና ብዝኾነ ይኹን መንገዲ ኣብ ኢድና ከምቲኣት ክትገብር ኣላ ብድሕሪ እዩ ትዝግበር ንገብር
0: እሞ ሕጂ ኣነ ዝሰርሖ ስራሕ እንታይ እዩ
1: ሕጂ ናት ክስራሕ እታ ወረቐት ምድላይ ንምንፃእኒ
0: ብኸመይ
1: ብዙሕ ኣይታወኹም እዙ መጀመርታ እታ ወረቐት ኣላድያ የላን እኹል መፅናዕት ምግባር ከድልየክ እዩ ብድሕሪ እታ ወረቐት ኣላ እንተ ደኣ ኮይና ብኸመይ ክትርከብ ኣለዎ ናይ ኩልና ስራሕ ኸ
0: ከይከብደን ዳ
1: እዚ እንታይ ከብደ ክንጀኺ ናና ውን ኮብ ጎኒ ኺና ዘለና ድሓር ከዓ እዚ ምስ ገበር ክትረኽብ እያ ዓስብ ዓብ
0: ድሓ ንፍትን
1: ንፍትን ኣይኮነን ግድን ክንዕወተሉ ኢና እዛ ዘረባ እዚኣ ግን ካባይን ካባኽን ብፍፁም ክትሓልፍ የብላ ቴድሮስ ኹን ዋላ ሚካል መሓዛኹን ክፈልጡ የብሎ ኣስራሓ ኹን ጆን ምሳይን ምሳኽን ዘለዎ ርክ ክፈልጥ የብሉ
0: ሚካል መሓዘይ ምኾነ ዳ ብኸመይ ፈልካ
1: ከምዚ ኣነ ዝገበርኮ መፅናዕትን ንስኾን ኣብ ልዕሊ በላይ እኹል መፅናዕት ምግባር ከድልየክ እዩ

0: ድሓን በቃ ብዝኾነ ኣነ ትስኻ ዝሃብካ ንስራሕ ስራሐ ኢለክሕዙ እየ ንስኻ ከዓ ኣብ ልዕሊ ቴድሮስን ኣብ ልዕሊ ሚልዮን ወደይን ዘለካ ተሓዛ ፅቡቅ ክኾን ኣለዎ
1: ንሱ ንዓኺለ ዘይበምኩን ጥቕመይ ክብል ዝገብሩ እዩ
0: ከምኡ ንድሕር ኮይኑ ክንረዳዳ ኢና

0: Halo. ከይዳ ኣላ ተኸታተልዋ የሳጠልካ
1: ኣነ ዘይረኽበክ እንተኮይነ ካልእ ሰብ እውን ክፍንፍነክ ጥራይ ደለዉ።
2: ደሓ እንዲኹም ደኣ ግድን እንደሊናኩም ኣለና ኢልኩም መልእኽቲ ሰዲድኩም ኣላ
3: ኣቱም ደቂ ደሓ እንዲኹም እንታይ ኹም ከምኩም
4: ባባሕደ ብስታት ክንነግረኩም ኢልና ኢና ፀውዒናኩም።
5: ሕራይ ግርእ
2: ሕራይ ግርእ ስራት ክትጣዓም ዛጓል እዩ
4: ነፍሰ ፀብ ኮይነ ኣለኹ
5: እንታ ዳንኤል ወደይ እዚ ዝኣክል ብስራት ሒዝኩም ይኹም ካልእ ክትዕልና ፀኒሕኩም
6: ሓጎስና ና ምቁፃር ስኢና
5: ተመስገንካ መድሃተመስገን
2: መዓስከ ዳኣ ፈለጥኪ
4: ዋ ሕክምና ከይደ ነረ
2: ኣሰይ ተመስገንካ መዲና ኣለማ ኣቦይ
5: ተመስገን ወ
2: ተመስገን ነዚ ኣደስማዕካኒ ወይ ተዓዊትልና
5: ዳንኤል ወደይ ንሕና ከዓ ፍሪኹም ክንሪኢ ዘይ ሓሰብናዮ ነገር የለን ኩሉ ንሓስቦ ንፅቡቕኩም ዳ እምበር ንሕማቕ ነገር ኣይኮነን
6: ይርዳእናይ ባ ንሕና ከዓ ኮ ይንሕዘልኩም ኢና ኩሉካ ፅቡቅ ተበጊስኩም ኹም ትብሎ
3: በሉ ካብዚ ዝዓቢዩ ስለዘየለ
5: ኣብ ገዛ ምስዓዲ ይመኩም ኣለ
4: ኣታ ኣቦ እንታይ ሸግረካ
5: እንታይ ሽግር ኣለዎ እዚ
3: ክልት በለ እዚ ኣ ሽግር
2: ካብዚ ዓቢ ሓጎስ ዳእታ የለይ ሓጎስና ከዓ ብሓደ ኮይና ክንገልፅ ቡናና ጌርና ደርሆና ጌርና ወከዓ ክንብል ባዳእ ንውዕል

0: በቃ ባህደር ነው አይና ጸገ
1: ነው ወደኔ ወዴ ወሰና ይካነ ወደኔ ወዴ ኣላባ ዳንኤል ወዴ ሚካኤል ሓኳ ኮይ
0: ኦ ዳን ከሲለ ኸሉለ ሊዳል
2: ደሜላላ
3: እ ኣላላ ዳስ ወዴ ከምዛ ንሕና ተሓጎስና ካባ ስሑ ጓስ
4: ጓስ ጓስ ዋ
0: ኣረ መጻም ወይ
1: ንኛ
5: ኣደሽ ወይ ሓቂ ኣሰይ ዘጎሊ ከመይዲ ሕጉስ ሲለ ክንጭሕ ኢለም ተሓጓስ ኣሰይ
2: ከመይዲ ሓጊስኪ
3: ኣሰይ ዘጓሊ ብርክቲ ተሓጒሰ ውዕ ተሓጒሰ እሰይ
2: ባባኸ
4: ተሓጒሰ ዘጓሊ
0: ሄሎ ወለዲ ሚካኤል ኣብ ገዛ ካለዎ ሓቂ ከመይ ጌርካ ፈሊጥካ ኩሉ ትገብሮ ዘለኻ ነገር ካባይ ከምዚ ዘይከበል መረጋገፂ ሕጅታይ ክንደል ዘለኻ ሕጂ ስራሕካ ጀምር እንታይ ክገብር ተፀሊሉ ኣሎ ክብለካ ዝኽእል ነገር ትገብር ብኸመይ ተእምኖም ንዓኻ ምልከት
6: ውፅለይ ክረይኩም ኣይደሊ
2: ኹም ከን ገለኒ ንዓይዲ ሓንቲ ኢኻ
6: ውፅለይ ብረኩም ኣለኹ
4: ዳንኤል ዳሓንቲ ኢኻ ዝወደ
6: ምልከተካ ከይቀተልኩካ ከለኹ ውፃእ
4: ዳንኤል
6: ውፅለይ ኣቲ ውፅለይ ውፅለይ ውፅለይ

0: ቀዳማይ ስራዕኻ ኢኻ ፅቡቕ ረብሓ ከም ዝረኽብካ ለ ሰባት ክዕሉ ሰብ
1: እታ ከም ወዲነ ዶ ኦ ቤላ እንዳ ሸይጣ
0: ክድበል ግዜ ከይቀደቀ
1: ኣምን
0: ገልጢፍካ ምፃእ
1: ሕረ ኤድንጉኒ

ዝተመደበልና ግዜ ኣኺሉ ኣብዚ ክንፍለየኩም ኢና ክቡራት ተዓዘብትና። ኣብ ዘቕረብናልኩም ትሕዝቶታት ድማ ዓጊብኩምን ተዘናጊዕኹምን ክትኮኑ ተስፋ ንገብር። ምስኣላይ እሰይ ሽሻይ ብምዃንና ብሓባር ፀኒሕና፣ ከምኡውን ኣብዚ ቦታ ኮይንና ክንስኣል ዘፍቀዱልና ሲልቨር ሬስቶራንት ብስመይን ብስም ተዓዘብትን እናመስገንኩ ምስተረፉ መደባት ኤርቲቪ ክገድፈኩም እየ ብወገነይ ብሩህ ቅነ

0: ኣርሓሕውና ወበዓል ገፅና ክርምሳነ ዋሓጪራ ኢና ኣልፌና ፈይ ሰልፈና
1: ምችበ እንደ ኢላ ቀደም ክለ ዕልፍ ሰልፈና ትብል ህልት ድጋማ እንደ
0: ኣራሕውና ዓብይና ውሂባይና ብምገባእካንታራ ዶምካ ትለፋስ
1: የወለት ብል ሃገጊል እግሪ ትብልካ ግሩሽ ይረክብ ይመስለኒ ሕሳብካ ውደ
0: ኣርሓ ዓለይካላ ኣርዓይብከ እተላዓልኩ እያ እተ ኣልፌ ናዕፋ ሰልፈኒ ፈጅር ፈጅር ግል እብለሰነትካ ተሓር እምበለየካ ምድቡ እንስኣል ኣብ ኖምኑ እነስያ ክምትገበለየካ እንታ ኣርሓ
1: እቲ ተዓብ ኣርሓ ክማ በዲ ላቃሽሻዓልካ እዩ ተቕሸሽውኒ ዓቅል ዋዳ ካላስ ኣርሓ
0: ረ ባባንማ በስክም በዲሮ ይሃላኒ ወላ ሲት ምናማ ፀግልካ ይተሂበኒኒ
1: እሲትካ ላዓል በለዲብካ ኣነ እሲት እንደ ሸቂእከ ውንደ ኣከብኮ ኖሸግል ኣምፃት ካረጃ ፈልሳን ዋሒድ
0: ጀለጀላሉ ኣርሓ በስካ ሕረ ባባን በጀባ ኣራ ክምራት ክዓይረና በስ ክልልፍለ ሃባና በስ ዓለይከለ
1: ኣነ ምስልካ ገሊት ዓየር ነሱ ወቅት ኣልቤን ኩሉ ኩሉ ኣድኖስ ወርከ እስኪ ቴለፎን ማፅያ ኣሎ ሃሎው ኣይዋ ኣይዋ ክለ ጠሊት ትበ ማሻላ ወ ትባርከለ ሰኒ ሰኒ ጠዋል ሓርደን ወእወጃን ዲብከ በስ ስከምና ኣሚት ንታይ
0: ዋብላበወርከወርከ ኣርሃና ናይ ጀማተልከ ኣርሃር ባባከ ወድግል ፍረፃካ ሓትተ ንሓን ሓንግ ትምፃኒ ትግርእካ ትማም ፈጅር ስኢት ትብሎ ትገለ ኣመለይ ሃሽም
2: ሰኒፃእንሻላ ተዓወትከ
0: ተዓወትኮ መለይ ነፈረከብኩ ረ ኣብሽር እንታ ማሓዘይካ በስላትሓዘግ ሃባካ ትብል ላኪን እዚ ኦብ ሓዳር እክንሰበት ሃላ እገይሰለይኩምእከ ዘይትራከብካ እንተ መወደይካ
2: ያ ረይ መለይ ኣካን ለኢስያነ ብድርየ ትበገስ ድ ሓቀት በገስኮ ብደ በራቀ ያቀብልና ሁና
0: ኣምፃካ
2: ኣምፃኮ
0: ያ ሰላም ኣናማ ብላካ ብረቢካ መንምን ኣርሃ ይረከብኮ ምንገቢ ኦሮ መለይ ያለምና ሳምሳራ ተጊለት እንደናሰኣነምኑ 45,000 በስ እሽቁል ግንፈረርባቱካ ብዳዓት ነወደና ከም ከሳብና እጊድ እምበልሳ
2: በስ ሃይበከበለመድቡንቱ
0: ብላከ መድቡንቱ
2: ከልሚ ጎማለ ታሕዚዩ ሰለፍ ምኑ ሓቆወት ተበሊስ ጠዋል ብሸፋ እንደሸቀና በልሱ ድቡ
0: ኣብሽር 45,000
2: ጅርስ
0: ሰላምልከላእላውደማትላከ
2: ናይ 45,000
0: ወዴካላሓልቶ
3: ኣነ መራሕ ግዜ ትለየኮ ስከዓ ክርእሊ ሸህር 500 ክተእሰለፊና ሓዘይካ ኣልካ
4: ኣነ ሸቆላ ቃብብ ይሰልፍ ሳልማ ምስልየ ፍውል ቅለይ ወባዚዕምን እበየለክ እበየክ እየወትከበርክ እቸማሚ
3: ሓልቶ በስ ኣማን ግልእት ሃገ ለእተይ ናይላ ፍውል ላቱ ቀበብኩ ወንበርሃ ማለት ኣናና ተታዕ እንታ ቸፈራኩ ሰምዐኒ ለኪ ኣዚ በስሕ ግዜ ትለየኮ ኣዛርትዒና ሓልተ የ ፃዕዳ
4: ህግያየ ድኣማቱ ሕዲ ተእለቡ ብዝሕቲ ይረክብ ፅና ወተናናት እየ ነወስኮ ወትሓፃብኩምኒ ኣዘ በሻፍጋ ትልየኮ
3: ግይቀባኪ ይቀባኪ ሓልቶ የ ፃዕዳ እታ ቀዳሚት ኣነ በስ ከለጥኮ ሳሚሒኒ ኣዘ እብለክልየኮ ምን እዮም እንዳእንበትኮ ንሸቐል እብሉ ትብሉ ይነዓልኪ ምስልኩ ንደቅእኮ ግል ሽቀዮቱ ኣዘ ነወሱ እብለክልየኮ ሓልቶ ንሸቐል እንዳቀብቡ ቀብየኒ ሓልቶ የ ፃዕዳ
4: በስ ኣሰናይ ካልኣጥክትፈመየክ ንዲኮን

0: ነጁ ስተይ ስተይ ነጃ ስተይ ነጃ መለ ሕና ውርጣት ተኩርያ መሌና ያኸን ሕና ሰላት ሰላፍና ብለክ ወዲ ብድዓት ወዴና ወለ በርናምጅ ለሉ ቡታ ማዓና ኩሉ ፋሽለምነ እዚ በስ ዓለይካ ኣላ ንሕና በስ እላ ሰላዲ ዋላ ሳራ 20 ኣለይ ፈቲት መሰልፊኢና ዓለይካ ኣ በስ ና ዋራት ነገር እንተሆሃትበ
1: ሰብኣዋ ነጁ ወትፍጉራ ሸከሱ በሰና ኣላ ዋራትና ኣክሪ ዋራትና ወላ ባዕላ ግር ውሽለይኪ ቀብሪ ኣክለለየና እዚ እንቲ ነጁ በስ ግለታይ ስዘይና ሽብሓት ልቢ ሽብሓት ልቢ
2: እግልኩም ለካሰ ጀዋባ ተቤት ኩሩይ ሰበትለ ተሳሎን ኣወለ ብል ቁርኦ
1: ጀዋባት
2: ናይኩም ትበስ ቅርኡ እሉ ትብልልኩም ዓለት ጉርሽ ላኪ ኣነ ግለሰለፈኩም ይቀትር ማዕለሽ
0: ኣሲር እዩ ሰት
2: እዩ
0: ያ እንታ ኣሎ ወላ ትሽብሓት ልቢ ኣት ማካ ክቡ በዲር ኣምካካ ቤት ህግ ይትበድል ግለላ ግሩሽ ተይብላለት የልካ ሓሶቶ
1: ክሸ ክሱ ለማውጣ ኣለብ ሽብሓት ወብስገት ብ ለተሓለል ብለከለይኩ እዚ ሕነ ተቤት ደጊስና ጀዋባት ናይ ከል ደይ ሞምክን መፋጨት ግሩሽ መገቢ ክእሉ ነፍታሕ
0: ግሩሽ መገቢ
1: ኣይዋ
0: ፀናሓ ቤስ

0: ማሓርቲ ወኣዩ መንራት ባና መዳርስ ጋን ሓመል ስኒት ላቶም ሓረስቶት ልትባእ ዘሓልሃላ ብመርከዝ ብሕውላ ነበራ እቲ መክተብ ሓርስ ናይላ ምደርየት በዓልተይሰኒ እግል ልትረከብ ምኑ ክምሰልሁማ ባእግል እስዕ መሰል ሰነየት ላቶም ሓረስቶት ላተሒበልሕለዳላ ኣላጠውር ደረጀት ለልትሃየብ ከተማት ክምሓርተ
1: ምስ ብዳልት ዓደቃይ ህለዳላ ፋቀስ ብዳልት ዶክተር ፀገዝኣብ ክፍለ ዝግድ ይባህባይ ሓብሬ ክምህለየት እለህየ ከተማት ወዓፍት ሙጅተማ ግልኣስ ሕልዳለ ከም ፀንሓ እትለሰነት ጎና ህየድ ይብኩል ዓንቶ ሰብ ምህነት ረህየት ካልእ ከም ሰልሃላ ወድሓ ከተማ ፈዛኣቱ እንደወቀላ ዲብ ገበይ ምውነቱ ሓፈዘ ትግሊ ዲብ ቅስም ፊዚዮቴራፒ እሰይድ ተሾመ ተክለ ብጃህቱ ክምልሀይብ እንዳሓበራ ለዱሉ ይሃላ ኣላት ዲብ ሽቅሎ ቅሩብ ከተማት ሳፊ ረክቦምኑ ከም ሰልሃለዉ እንዳሓበረው
0: ድካላ ፈርናምጅ ንእሽዋ መክስባይት ገርሃት ላላ ለሰብ ለማቅደረት ዲብዮም 20 ዋክል ኦገስት ምን 1 ቀደመው መሓደራት ኣርደት ብዋጅብ ኣዳልዮት ብሴር ዘሪ ዘሪ ውጅብ መትናፍዖት ወተሸርሐው እሊ ዲብ ፍዕል እግሊ ውዓል ሓረስቶ ጅህድ እግሊ ደው ተሓሰበው ብጀቶ ሓረስቶ ዲብ ዓማር መስኖ ተዋብንሱስ ወድኡ ላህሊ ወራታት ላትናዘማ እግል ግባእ እንዳኣጥፋ ሰበት ተዓቤ እግል ትናፍዖ ቡ ክምሰል ኣለቦም ኣጥፋ ቀዳ ሓረስቶት ብጀቶም ኣትናፍዖት ሽፍር ጠቢዓት ዲብ ሕዱት ፍሆም ክምሰል ዓለእግሎም እንዳሓበረው እብሰብ ምህነት ላልተየቦ ቃልዮት ዓዲ ሸሬታይ ዲብዮም 20 ከረላ በፅሒና ከበር ኣፍሃማ ኣጥፋ ቀደማ ተፋሲልና
2: ዲብ ክርዓት ዓዋዲ ደራየ እግል ትትወቀል ምስም ዛዕብ ተማመት ሰበት ይተርፋ እቲ ለመደት ደያናት ወመስኡሊን ዳሕያት እብ ፍንት ሰብሊ

0: ፀሓያ ከምቱ እንደሸርሓ ህየ ኣክተብ ሒፍ ዘይቃኑን ምድርት ስነይሻበት ጀነት ሰብሊ በፀሓያ ህየ እመት ዓደይ ወለልትዓወኖ ዋጅብ ምስዳር ክምልትና ከብዳያነት እንድረከዙ ኣትፋዝዖት ወዱድ ርእግልት ከራዕ ሸዓብ እብሕስር ርእግሊ ክደር ክልክቡድ ለልአ ጀራ ዓዋዲ ደራይ ውሕማም
1: ክላለቃዘምናሁ ኣክባር ቃበት ኣትብላዓላ ሓቅተ

ኣብ መሻክል እምን እግር ንምዛዕ ክምሰል ቀድር ሰብ ማቅደረት ገማም ለሂቦ ኣንፋር ድወል መነዘመት እቅትሳድ ግብለት ምፍጋር ፀሓይ ኣስያ ባህለት መላዓለ ሰነድ ይብል ትርኢ ብዝያድ 14 ዓመት ብዝሐ መትባዳል ተጃረ ድወል ዝያድ 4 ትሪልዮን ዶላር ክምሰል ባርን ድዕስራ ምእታይ ድወል ዓዳ ኖስኖስን ለወዳያሁ መትባዳል ተጃረት ክምሰልቱ መእሙር ሃላ ብትምሽጅለት ወቀለት መትባዳል ተጃረት ለገብ ሓልፍ ግሳም ናይ ናይ ሖል ዋዕላ ኢላ ዋቅ መሰበል ኣተኣሰሰት ናይ መንጠቃት መነዘመነት ናይ ደንጎበ ክበር ያ ለእትፋቅ ዓደድ ናይ ለሕወትስ እምብልሊ ለእትፋቅ ዓደድ ክስአት ረእስማል ዲልሶስ ናይ ለመንጠቃት ደማነት እግል ርከብ ኣግዳሂ ካ ሓይሳም ወሓይሳት መታቅብለትና ሓክም ኣቅሊም ግብለት ባሓር ቀያሕ ምስሊ ወክነት ኣንፋር ኔቶ ላተን 12 ደውለት ድወል ኣስያን ዲብ ሰነት ምቃት ወኢንዶኔዝያ ወታይላንድ ቴራ ሓድጉ ብሃጀ

ደፍ ወመባጽሕ ብሽቱ ብህለ ቀላል ይኮን ፍርድ ናይ ለምሽታና ራትዕ ማትናፍዖት ቴክኖሎጂ እሊ ቴክኖሎጂ ህቱት ግል ምራሕራትዕ ማትናፍዖት ናይ ዋቀት ይተርፍ ንምስለን ሸርሕ ፀናዕናት ገይስሀ ከምትሩ ምና ኣሳሳት ምን ኩሉ ጅሃት ጅሃላ ምንገቢ እልልን ሸርሕ ፅንቃትርያ ዘበን ሰውረት እንተሃለዩና ዘበን ስያሰት ለትምህርድማ ዓበይ ምስዳራት ወጋራት ንስእትሩ መሰለን ክምዓደይ ረት መርኬዝ ተድሪብ ኣይዋ ዲብ ኣፍረዮት ወብንየት ወጣንያይ ወዒቕካልኣይ ደረጃት መድረሰት ዋርካ ዝከኣሎ ሳዋ ለ ግሩም ፍህመ ባህለቱ ዋ ርእና መንገቢ ፈዋኢድ ናይ ሳዋ ወርሶ ኣሸ ሚቱ እበመሰለና መንገቢ ዘ ወጣንያይ ሰዋልፍ ንብልሃ መርከዝ ዲብ ሳዋ ሃላ ብ ውሕደት ውሕሽምሕድ ሻረከት እቲ ኣካዳሚ ዝያድ ምስሞት ዓሚዕላይ ወራታትና ከኮት እተንክብ ማቅደረት ናይ ኣካዳሚቱ ናይ ምህነቱ ተጃርብ ውእል ኣርዛቀሊ ሽባናቱ ዒማትላትፋናት ኣብካቶ ተጃርብ

0: وام يكون يتيم
1: نهل
0: حزقت الاهميات نايو لا وسال متحدا فكن عبدا له البلوع عربت مصر كل مسبد لهيبه كلا الا ان كلا الا ديبان حافظ
1: محاضر تاريخ ومسؤول ليت ادرسوت وحفظ حقيت عدك شاركنا افكارك قال تقدم قال شكر استاذ عبدو ادم عامر لو ديناها
2: ብሮን ዜናታት ሒዝናልኩም ቀሪብና ኣለና ራይ ባሕሪ ምስ ወከልቲ ህዝቢ ማእከል ደንካልያ ኣብ ምዕዙብ ኣድባርዋ ንኣብነታውያን ሓረስ ባላት ድራዊ መደብ ኣበጊሳን ውሕደን ምስ ካልኦት ሃገራትን ልዕሊ 4 ትሪልዮን ካብ 226 ክሳብ 230 ነት ማሕበራዊ ኣገልግሎት ዘትዮም ስራባላ ትምህርትን ድማ ብፍላይ ብግቡእ ክጥቀምሉ ማሕበራዊ ኣገልግሎታት ኣብ ተጠቃምነት ህዝቢ ከምዝረን ስዒዳ ስዒቡ ኣብ ነሶ ከፍ ዓዳ ኣገልግሎት ቅድመት ምኳን ግቡእ ዕድሚኦም ናብ ማእደ ትምህርቲ ክልኡኹ ታሕያዶኳስ ተጠቃምነቱ ብሓፈሻ መድባት ክታብ መሬት ቤት ትምህርቲ ኣፋምቦ ንዝተሰርሐ ተወሳቱ ድንሽ ኣብ ፅቡቅ ደረጃ ከምዝበፅሕ ምኳንቶም ምህርቲ ዝህብ ከምኡውን ንባልዓትን ሕማማትን ልዑልዶጓስ

0: ዘምሩ ዘርኢ ኣብ 5 ሄክታር ለሚዕኹም ረዲ ካብቲ ዝሓልፈ ንላዕሊ ምህርቲ ከም ዝረኽብሉ 3ለስተ ዓመታት ዝተዋደደ ዘመናዊ መሳርሒታት ዝምሩ
1: ኣብ ሆስፒታል ዓዲ ቀይሕ ዝተዋደ ሆስፒታል ዶክተር ፀገዛኣብ ክፍለ ዝጊ ኣብ ዝሃቦ ሓበሬታ ዓቕማ ኣብ ምምሕያሽ ኣገልግሎታትን ጥዕና ሕብረታ ተኣታቶም ፅንሑ ኣብዚ ዓመት እዚ ታቦይታ ፈጢሩ ከም ዘሎ ሓቢሮም ደምራኽ ኣብ ኣመጋግብኡ ጥንቁቅ ክኸውን ሆስፒታል ብወገኑ እቲ ክፍሊ ካብ ንእዞባ ዓቕማ ስርሖም ዓብዪ ኣሳልጦን ውፅኢታውንታ ዘምታ መንግስቲ ኣብ ፅላ ጥዕና ንዝታቦይ
0: ሓረስቶት ብሰፊሑ ክዘውትሮ ክኢላታት ኣተሓሳብ ብመስመር ምዝራእ ምሩፃ ዝርእቲ ምጥቃምን ወኪል ቤት ፅሕፈት ሕርሻ ብቲ ንእዞባ ኣቶ ኪዳነ ስቶ ጉድኣቱ ስለዝዓቢ ክወግድዎ ተላብዮም ያውያን ዝውሃቦም ምክርን ሓበሬታን ኣገዳሲ ረብ ኣብ ዝወቕዓሉ ወዲ 22 ዓመት ንእዞባ ተሰነይ ተሳትፎ ሕብረተሰብ ኣብ ምግታእ ድሕ
2: ኣብ ሪ ሂወት ትኽስቲ ኣዘኻኺሩ ጎስጎሳት ይካየድ ከም ዘሎ ብምጥቃስ ኣብ ግዜ ሕርሲ ዘጋጥም ሞት ኣድን ዕሸልን ንክሰርሑ ከም ዝግባእ ኣገንዚቡ ዋጅ ቁፅሪ 158 ዝበቃ ብምንፃር ኣብዚ እዚ ሕጋዊ ተግባር ሃይማኖት ቅቡል ከም ዘይኮነ ብምብራህ ኣብ ግዜ ኣቶ ስዩም ገብረ የሱስ ንጥዕና ንክሰሎም ካሐይዱ ኣተሓሳሲቡ ተሳፊ ዋዙ ኣረጋጊፆም
0: ሮ

ኣብቲ ሓለፍቲ መደበራት ጥዕና ኣጋር ሓካ ዝካየድ ጎስጓሳት ኣብ ትካል ጥዕና ምክታል ናይ ዝበል ኣብ ቀዳማይ ፍርቂ ዓመት 2026 ትራይ ተጠቃምነት መፀበይ ነፍሰ ጡራት ክም ንምድዒ መደበራት ጥዕና ብምውዳደን ንህዝቢ ዝውሃሮ ከባቢ ምጥቃምና ምስያን ብሰፊሒ ክዝውተር ገኑ ህዝቢ ኣብ ምቅላል ፀገማት ትካላት ማሕበር ዝግጠር ኣብ ፍልፍለ ሃብሮ ፃዕዳ ኣፍ ዓዩን ዝኾርኩም ታዕዘዒቡ መደበር ዘበገሰ ሓቢራን እዚ ብሪጣንያ ሙገኑ ተገሊጹ እዚ ሓድሽ ቦታ ጠርክቶ ኣብ ኤሮፓ ግዳማዊ ፃብኦታት ምካት ናይ በዕለን ጥሙ ኣትላንቲክ ኔቶ ዘገላግል ክኾን ከም ዝግብር ኣሮፓ ተጉድሎ ምዃና ትሕብር ስለ ዘላ ኣብቲ ሃ ዘብድብ ደቡባዊ ምራቅ ኤስያ ማለት ኣስያ ናብ ምሕዋን ከም ዝዓበየ ፀብፃባት ሓቢሮም ኣብሮና ከም ተካየደ ኣረድዮም እቲ ኣስታርያት ዝለዕለ ምልዋጥ ከም ተካየደሎም ተገሊፆ ንፋዕ ከም እትስማምዑ ዝከርዮም ፊሊፕ ይሓጎፍ እትስምዕን መጠን ዓመታዊ ንግዳ ምሉባል ምዃኑ ክፍለጥ ተኻኢሉ ኣሎ እዚፋዕ ዝሃቦ ፈፃሚ ውሳኔ ካብ መንግስቲ ካናዳ ክንሊትኽእል እዩ እቲ ውሳኔ መንጎ ክልቲኤናዳዊ ኩናት ይስዕ ብምህላው ኣሉታዊ ሳዕቤናት ቀን ካናዳ ተመጣጣን መልሰ ግብሪ ከም ዝሃበትሉ ውሳኔ ከም ዘሕለፈ ኣይርስዓን ዝዓለመ መደባበጊሳ እቲ መደብ

0: ዝጣ ናይ መጥቃዕቲ ክትፍፅም ምዃና ጠንቂቓ ንሓንቲ ብቐጥታ ተሳተፍ ከም ዘላ ዝወቀስ መንግስቲ ሩስያ ክብዛው ንዩክሬን ገዚፍ ወታደራዊ ደገፍ ውዕለይን ልዕሊ 25 ቢልዮን ዶላር ዝግመት ወትን ንብሪ ክልእኻ ምዃንን ክሕብራ ቀኒና ኣለዋ። ስትራቴጂያዊ ወታደራውን ፀጥታውን ስምዕ ንተወሳኺ ሓንቲ ከምኡውን ሳይበርያዊ ሲቪላውን ድሕነት ከም ዘተቐዝዕ ሃገር ነተኻልእ ሃገር ወታደራውን ፀጥታውን ደገፍ ፈለየ ዞባ ዶባ ቅሒ ባሕሪ ምስ ወከልቲ ህዝቢ ማእከል ኣብ ፈርታት ዝትግበር ወታደራዊ መደባ ብኪሰን እዞ 25 ኣብ ሓደ ሕደንን ምስ ካልኦት ሃገራትን ኢንዶኔዥያን ታይላንድን ካብ 2ተዋ ዘወገና ሰናይ ምሸት
1: ኣብ ሰሙን እዙ ቅብኣ ቀሪቡ ነይሩ እዩ። ኣብዚ ምርኢ
2: ሓበሬታ መካናይዝ 74 ዝተፈላለዩ ጨንፈራት ናይ መካናይዝ ዝተዋሓ ወርሒ ሲ ክልተ ኮርስ ወሲዶም
1: ኣብ ሰሙን መደብ ዳሳስና ብዛዕባ ኣብ ስሩ ዝገልፅ ትሕዝቶ ከህልወና እዩ። ሰብና 46 ዓመት ኣብ ሙያ ብሽክለታ ሙሴ ተመስገን ዘላለ መደብ ቀሪቡ ምንባርቦም
3: ስናና ሽግር
1: ፍሉስግድምስፊን ምሳውን መበል 29 ክፍሩ ንዚዮ ሞ ንክትከታተሉ ብክብሪ ንዕድም ሰዓት ቅረም

ልክዕ ሰዓት 4 ድሕሪ ቀትሪ። ሰዓት 4

0: አይ ነው ያ
1: ይጠፍቃል
0: ቤት ከዓ ሓወኹና ኣጋግደሉ
2: ንውሕና ኣኸኸጋዓ ዝተኻ
0: ንስ ቤት
2: ድሓር ከዓ ንዓይ ይሓብኣት ነዋ መርዓቕኒኒ ገሽቕኒ

0: ጓሰሉ ጨወንያ ኣይጥዕኒ ባኻ ኣይጥዕኒ ባኻ
1: እንታ ከብርኩኒ ተላ ማለበ
2: ትእዛዛት ወረኸፍ ምሸት ክዝርፋ ከለኹ
3: ሰብከሽስ ነዲኹማ ይውረድላይ
1: ከይጥመት
4: ሰሚዕ

0: ሓንቲ ዓይኑ ኣኽተመኒ ርኽብኳ መዓልቲ ዘለኣለም ክመ
1: ዘሪፍካ ከምፅኻ ነዳ ደለኹ

0: እዚ ትብሎ ዘለኻ ድሕር ማይ ናባዕቲ ዝኾነ ኮይኑ ዝኾነ ከ ይመለስኒ ታዚ
1: ወይታ ኣየብርሕ መፃሉ ጅስካ ኣብ ሰማይ ሰቐልካ ሰም ድሓንዲ ቀኒኻ
2: ብረ
1: ትብልካ
2: ቀኒሓንዲ
1: ቀኒኹም ዞም ደቀ ሳውናይ
2: እንታይ ደኣ
1: በቃ ኩላ ቦታ ዘይርካ እያ ምዃኑ ሓቂኻኻ እከይ ዝኾነት ዓዲ እንድያ ወይ ከ ትረኽበካ ደኣ ኮይና ኣነ ከዓ ኩላ ዘይረያ ሳቢ ድኣ ከይዶ ረኺበካ እንታይ ደኣ ናይ ድሓንድኻ ኣ ከምዘ ስታይነት ኢልካ ክነብሪ መሲልካ ኣብ ላዕሊ
2: ሓንድሓን ምስሞን ሕደጎ ናይ ድሓንዲ ካ ክንዲዝ ምጥፋእ እንታይ ኢኻ ኹንካ
1: ዋይ ጠፍየ እንታ ሳውነይ ነገርያ ውራይ ተረኺቡ ተዓድሲ ህልም ኢለ ጠፍየ በቃ
2: እሞ ክትበልዕ ረሲዕኻኒ
1: ሃሎ ዋይ ክበልዕ እቶም ዓዲ እምበር ኣሚኖምንሲ ወራዲ መርዓ ምሳና ክትከይድካ ኢሎምኒ ኣነ ከዓ ወይለ ሳውነይ ከመይ ድ ሕራይ ኢለ ከዓ ምስኦም ውራይ ተሓንቢበ
2: መንዳእ ዝዋ ሰብ ተረኺቡ ግርም እምበር
1: ዋዕ እዝዋ ሰብ ዳ ወዲ ዘውጎ ወዲ ዘውጎ እንዲ ተዋሲቡ ዋዕ ሰበይቲ ረኺቡ እቲ ናይታ በዓልቲ ቤቱ መሪፅዋ ዘለኻ መገዲ ክልተ መዓልቲ ባቃ ክንከይድ ጥራሕ ክንምለስን ክንከይድ ዋዕ በሊዕና ሰቲና ሓቂ ዘረባ ሰቲና እኳ ደኣ ንስኻ ትፈልጣ ኻ ታቦት እያ ትበሃል
2: ሲ ናብኢኹም ከይድኩም
1: ባቃ ዋላ ሓደ ሰብ ዝተረፈ ዘየለ ፅርር ኢላ ተዓዲ ናብቲ መርዓ ኸይዳ ዋዕ ከመይ ድዩ ቀኒ ከመይ ዝበለ ውራይ ድ ቀኒ
2: እሞ ዓይኑ
1: ወሲዶምኒ ወ ተዓዲ ምስኣኻ ኸይዲ ኣነ ከመይ ኢሎም ክገድፎም እያኣነ ዳሓድካ ዓይኖምካ ጠፍያ እያ ዘላ እቲ ዓድኻ ወሲድዋእዩንዓኻ እንታይ ደገረ
3: ዘይፈትዋ ዓብድላ ሓረይ
4: ካብ ጎይሾ ምልካ ምስኦም
5: ትገይብሂወ ዝፀንሐ ንሳ ይመስለ
6: ከምዚ ክረኸምና ክ
7: ዘሪፎም ወሲዶሞ ምን ከም ዝወስ ንስኻ ትሕ
8: ርዎ ይገበርዎክግበር
9: በር ዝለዎ
10: ሒድዎ ስድራ ና ዓድን ጥራይ ኮነ ፍለዋ ዳኸይ ተባሃለ ሽርብ ኢላ በር
11: ቀደም ይኸውን ነርዎ ዘረባ
12: በላ ዓዳእት ኢና
13: ا

0: የእምኺ ዛጓለይ ኣል ናጅሉ ንኻብኦም ዝዓቢ ማለት ንኻብኦም ዝዓበዩ ሰባት ዘኽብሩ ንካ ውዕለና ሓናዚኺ ድማ ኣብ ሆሚብ ከዓ ከልፈኪ ሆሚብ ወገንካ ከዓ ገለበል
1: ሰላም ሰላም ሰላም ብርቕቲ ብስድራኺ ምእዝዝቲ ብመምሃራንኪ ክብርቲ ብጎረባ የኽሰኢልኪ ካብ ሓተትኪ እስኺ እውን ምርቕቲ ኢኺ ምርቕ እንደገና ክመፅእ ከምኡ ስለ ዝኾነ ከ ኣነ ምርቕ ከብለኪ ልብኺ የስምረልኪ ተማሂርኪ ትዕወቲ ትምህርቲኺ ግን ጥራይበ ክብሉን ኩል መምህር በጫ ከዓ ከብለኪ
0: ጅምዕያ ጓለይ ኦሚ ብዓርከይ ኩሉ ክን ፍሉጥ እዩ እዛ ጓለይ ኩሉ ምራቐና ከዓ ክበፅሓኪ ተስፋ ይገብር ስለዚ ባ ንዓበይትን ንኻብኡ ዝንእሱ ቆልዑ ማለት ንኣሽቱ ዝተሓግግ ዋት

መጀመርታ ኣብ ርእስና ዝመፀኒ ሓሳብ ፍሉጥ እዩ። ብርግፅ ሓደ ካብዞም ትካል ቢክ ዘፍርዮም ሰሊ መወልዕን መላፀን እዮም። እዚ ትካል ኣብ ፈረንሳ ዝርከብ ኮይኑ ፍርያት እቲ መጀመርታ ዝኸበን ኮበፍ ሓንቲ ብርዒ ብክቡር ኮነ ብሕሱር ዋጋ ተዓዲጋ ንሓፂር እዋን ብምግልጋልያ ትውዳእ። ትካል ቢክ ብሕሱር ዋጋ ዝሸጣ ኩሉ ስራሕቶም ብሕሱር ዋጋ ስለ ዝሸጡ ወይታቶም የኸዕብቱ። ኣብ 2020 ዕለታዊ 13.4 ሚልዮን 6.2 ሚልዮን መላፅን ከም ዝተሸጠ ይሕበር። ብፍማዕ እትሰርሕ ለም ናይታ ብርዒ ፈሲሱ ንመላእታ ወረቐት ኣባላሽዎ ሽዑ ተዓሚል ሓሪቑ ምስምን ፈልፋሊት ብርዒ መሃዘ ኣብ 1884

ድማ ከምዚ እንዚ ዓይነት ወላኳ ሉዊስ ኣብ ሶር ስዒቡ ነታ ትካል ብግቡእ ኣምሓደራ። በዚ ድማ ሓንቲ ካብተን ዝበለፃ ትካል ናይ ብትህሉ ግን ምስ ትካል ቢክ ብምትእስሳር ስለ ዘሎ ወይና ጠቒስናዮ። ቢክ ብምእላዩ ቢክ ትብል ቅፅል ንትካሉ ሂብዋ። ንሱ መስራት ናይ ዝትካል እዩ ምካል የካይድዎ ኣለዉ። ኣብ 1914 ማርሰል ቢክ ኣምሱ ሶበለን ስራሓ እቲ ምኽንያት ድካልሱ ሓደ ካብቶም ዝኸበረ ብርዕ ዝሸየጥ ዝነበረ ፍራውሊ ዝተባህለ ናይ ብርዕ ትካል ሓንቲ ምስ ቀንዲ ብፃይ ወረቐት ብምባል ድማ ሰመይዋ። ኣብ 1950 ንሓንቲ ብርዒ ድማ ብ98 ሳንቲም ክሸጣ ጀመረ። ስለዚ ዝሰርሖ ብርዒ ብ69 ሳንቲም ይሸጦ እንተነበረ ጠለብ ግን ክረክብ ነበረ። ዋተርሜን ኣብ 1900 ምስ ኣሰራርሑኡን ፍርያቱን ብምዕፃው ኣብ 1971 ብ500 ካል ኤስቲ 7 ኣዝዩ ክቡር ዝኾነ ናይ ምቾት መወልዒ እዩ ዘፍሪ ነይሩ። ንመጀመርታ ግዜ ድማዩ ነዚ ክሪኬት ዝተሰመየ ሕሱር ዝዋግኡ መወልዒ ዘማዕበለ። ኣብ 1970 ድማ ትካል ጅሌት ንመላእ ትካል ኤስቲ 972 ድማ ነዚ ክሪኬት ዝተሰመየ መወልዒ ወይ ላይተር ናብ ዕዳጋታት ናይ ኣካል ተሸጠ። ኣብ 1973 ግን ትካል ቢክ ዘፍረዮ መወልዒ ተረአየ። ኣለዮ እዋን ላይተር ወይ መወልዒ ዘፍርያ ዝነበራ ትካላት ናይ 325 ሚልዮን ዶላር። ኣብቲ ግዜ ቢክ 55 ማለ ጥራሕ እዩ ዝነበረ። ኣብ መወዳእታ ድማ ናብ መላፀ ክንመፅእ። ኣብ 1900 ድርብዮ መላፀ ኣፍረየ። ኣብቲ ሽዑ እዋን ከምዚ ዝኣመሰለ ፕላዳ መቸም ትካል ጅሌት በዚ ፍርያት ናይ ቢክ እንታይ ከም ዝስምዖ ንጹር እዩ። ምክንያቱ እንተኾነ ትካል ጅሌት ኣብቲ ብብርዕን መወልዕን ምስ ቢክ ዝተወዳደረሉ ጎናም ዝሸጥዎ ቀንዲ መፀውዒ ትካሎም ዝኾነ ሓፂን ዝመትሓዝኡ ንነዊሕ እዋን ዘገቀምካ ንቕፅሎ ኣትሓዚኡ ንሓፂር እዋን ዘገልግል መላፀ ካብቲ ቅድሚ ሕጂ ዘፍርይዎ ዝነበሩ እቲ ሓፂን ዝመትሓዚኡ ግን 71 ሚታዊት መኽሰብ እዩ ንትካል ጅሌት ዘኸዓብተሉ ካላት ኮነ ቢክ ኮርፈር እዩ።

ካልኦት ፍርያት ከም ዘለዎ ንምብራህ ዝገብርዎ እዩ። ትካል ቢክ ካልኦት ዝተፈረይዎ ዓወት ናይዚ ቢክ ዝተባህለ ኣብ ፈረንሳ ዝርከብ ቢክ

0: ኢንዶስኮፒ ሓደ ካብቶም ኣብ ሕክምና ስርዓተ ሽንቲ ልዑል ኣበርክቶ ክገብሩ ዝፀንሑን ዘለውን ምዕቡልን ረቂቕን ኣገባብ ሕክምና እዩ። እዚ ሓያሉ ዓይነት ኣገባባት ሕክምና ሲስቶስኮፕን ላፕራስኮፕን ገለ ካብቶም ኣብ ሆስፒታል ሓሊፉ
1: ማሕዚ ኣብ ክልተ ክንመቕሎ ንኽእል ኦፕን ሰርጀሪ ዝበሃል ወይ ከዓ ክፉት ዝኾነ መፅማሕቲ እጅ እንታይ እዚ ናብቲ ዝደለኸ ኣካል ንመብፃሕ ብዙሕ ቀፅር ማለት እዩ ኣብ ውሽጢ ኣቲኻ ምርኣይ ማለት እዩ እንዶ ማለት ውሽጢ ኮይኑ ስወስድ መፅማሕቲ ዲኻ ክትገብር ኣካላት ዲኻ ክትፍወስ ክትዓሊ ብዝኾነ ክፋት ኣቲኻ ትገብሮ ኣገባባት ማለት እዩ ኩሉት እውን ክትበፅሕ ትኽእል ማለት እዩ ምርኣይ እናግበርካ እዚ ብካሜራ ተሰኒኻ ናይ ብርሃን ሓይሊ ተጠቒምካ ዝካየድ ሰ እዩ ዝ ከፊትካ ባዮሌት ጌርካ ብዙሕ ነገራት ፅሒስካ ምእታው ብንሽተዩ ዝግበር ክሳይ ኣሎ ነቲ ከብዲ ካርቦን ዳይኦክሳይድ መሊእኻ
0: ላፕራስኮፒ ብደረጃ ዓለም ሓድሽ ኣይኮነን ኣብዘን ሕጂ ሙዕብላት ዝበሃላ
2: ዘለዎኣሲስ እዚ ናይ ላፓራስኮፕ ካብ መወዳእታ 8ያታት ወይ ከዓ ባሕቴን ስቴፕ ማለት እዩ ላፓራስኮፒክ ጀሚርና እዚ ጀሚርናያ ዘለና ግን ክፍ እዳበልና ማዕናጡ ገለዊን ናይ ማዕናጡ ካንሰራት ምስቶም

0: ካብ ኩሉ እንታይ እዩ ትፅቡቕ ነገሩ ካብቲ ከፊትካ ዝስራሕ እዚ ላፓራስኮፒክ ንናይ ላፓ ባሕቲ ወይን ብዙሕ ሕሙም ኣይሽገርን እዩ። ልዕሊ ኩሉ ከዓ እቲ ስራሕ ክቲ ቴሌቭዥን እንዳረእኻ ኩሉ እቲ ኣካላት እንዳረእኻ ስለ ድስራሕ ኪም ዝያዳ ክስታይ ድፈጥረሉ ማለት እዩ ንክሰርሕ
1: ካብቲ ክፉት ኣገባብ ዝፈልዮ ድማ
2: ካልእ እቲ ኣብ መንጎ ቆፐን እቲ ክፉት ዝበለ ከፋ ዝገብር ጨዋዳታት ትጥሕስ ትቆርፅ ዳሕራይ ቀልጢፉ ናብ ስራሕ እውን ኣይምለስን እቲ ናይ ምሕዋይ መስርሕ እውን ተዛማዲ እቲ ኣብ ስራሕ ናይ ምምላስ ተክእሎ እውን ኣብዚ ቀልጠፍ ኣሕዋን ማለት እዩ።
0: እቲ ላፓራስኮፒክ ሰርጀሪ ማለት ብካሜራ ወይ ብባሕቲ እዩ እጂ እቲ ናቱ ብልጫ ዝያዳ ኮ ቅድም ካብቲ ተቐስካ ኩሉ ዘሎ ኣዚ ኣካላትና ሰብነት ክትሪኦ ክትቋፀሮ እንዳገበረ ግን ካልእ ሕማም እንደሎ እንድሕር ኣሎ ወይን ከተለሊ ትኽእል ረ ዘለዎ ካልእን ከተለልዮን እቲ ቦታ ከንድሌትካ ክትቋፀሮን ትኽእል ዝያዩ
1: እሞ ደኣ እዛ ኣብ ሆስፒታል ሓሊበት ተበጊሳ ዘላ ኣሃዱ ኢንዶስኮፕ ኸ
2: ክልተ ነገራት እዩ ሓደ እቲ ማቴርያል እዩ ካልኣይ ከዓ ተዓቕሚ ሰብ እዩ ማለት እዩ ብፅኢት ምስተ ናይቲ ሓደ ኣጋጫካ ክሰርሓሉ ይትኽእል ኢኻ ኣብኡታት ኣሎ ብድሆ ማለት እዩ ሓንቲ ነገር ምስ ተጠቐምካላ ክትሕፀብ ኣለዋ ክትመክን ኣለዋ ነገር ክትሓፅብ ክተምክን ገለ ብዙሕ ጥንቀቐታት እዩ ዘሉ ነዚ ስርዓት ንምምላእ ካልእ እውን ናይ ግብረሰናይ ናይኣብዚ
1: ጅምር
3: መጥባሕቲ ናይ ፕሮስቴት ዝምልከት ፅብሕታት ዝዓፁ ኣብቲ ቱቦ ናይ ሽሕጂ ዝተገብረ ከየፍለጥካ ናብቲ ሓደ ክትሓልፍ ፅቡቅ ኣይኮናን እንታይ ማለት ሓንሳ ሓንሳ ኩሉ ግዜ ስለዚ እዚ እቲ ኢንዶስኮፒክ ስራሕ ክሳዕ ክንዱ ኣብዚ ዓዲ ተኣታትዩ ስለዘይነበረ

0: ብወፃእተኛ ስራሕቲ ኮይኑ እኹል ኣይኮነን ብደቂ ዓድኻ ዝግበር ነገር ክኢልና ዘለና ማለት እዩ። ስለዚ ዝበዝሒ ግዜ ካብ ደገ መፂኦም እዮም ዝገብሮ ሮም ስራሕ ዝሰ ዝግበር ኣቲኻ ኣብኡ እዳረእኻ ብመርኣይ ሕጂ ኤርትራውያን ክሳዕ ክንዱ ተሰሪሑ ይፈልጥኒ እየ ክብል ዝኽእል ግን ተሰሪኑ ክሳዕ ክንዱ ከማን ዝናኣድዩ ክበሃል ክኣል እዩ ማለት እዩ። ምክንያቱ ኩሉ ዓይነት ፀፅ ክሳዕ ኣለና እዚ ከዓ ዓብ ተበግሶን ዓብ ፅቡቅ ነገር ይክብሉ ይኽእል ያና ዓብ ስራሕ ይስራሕ ኣሎ ክብል ዝኽእል። ስለዚ ኩሉ ሳዕ ግን ከምቲ ዝበልኮ ኣቀዲሙ ተሰርሐ ስራሕ
1: ይፅናሓለይ ዘይበሃሎ ጉዳይ እዩ። ይኹን እምበር እቲ ዝተኣታቶ ሓድሽ መስርሕ ብዜጋታት ስራሕ
2: ሰርጆ ነሩ ናይ ስርዓተ ሽንቲ ናይ መፅባሕ ትክኢላ ነ ተማሂረ ክብለካ ክእል ማለት እዩ እ ዝሓነቲ ሱ ስራሕ ነበረ ኩሉ ሰለስተ ዓመት ገለ ክኑ ኹን ስራሕ ብዘገርም ፍጥነት እዮም ክኢሎም እቶም ዘለዎ ናይ ፕሮስቴት ንብለ ናይ እዚ ኩሉ ዝሰርሕዎሉ ሕጂ ኣብ ፅቡቅ ደረጃ ኣለዎ ማለት እዩ። ብጣዕሚ ዝሐጉሰ ኣለዎ
1: ስባሩ ከዓ ብወገን ምምሕዳርን ሓለፍቲ ኣሃዱ ውሽጣዊ መጥባሕቲ ሆስፒታል ሓሊበትን
0: ኣነ ባህል ክኣል ኣነ ካባይ ዝነእሱ ከዓ ሰብ ዝመፅኦም ዘለዎ ማለት እዩ። ግን እቶም መፂኦም ዘለዎ ንኣሽቱ ክእላታት እዮም ክብሎም ይኽእል እዮም። ምክንያቱ ኣብ ገሊኡ ነገራት ንጡፍ ዝኾነ ተሳትፎ ሰብ ዘለዎም ሕጂ ማለት እዩ። ኣነ እቲ ተወሳኺ ኣገልግልቲ ኮይና ንህዝቢ ከነገልግል ቀሊል ስራሕ ኣይኮነን። እዚ እቲ ንገብሮ ዘለና እውን
1: እዚ ዕማም እዚ ልዑል ትዕግስትን ስነ ምግባርን ዝሓትት ሞያ እዩ። ብቕዓትን ተወፋይን
3: ምክንያቱ ኣር ነርሳት ኣለዎ ዘን ትርእዎን ዘለኹም ክሊነራት ኣለዎ
4: ዝበሃል መጥባሕቲ ወይ ከዓ ክፉት ዝበሃል መጥባሕቲ ብዙሕ ንዓና ኣየሸግረናን እዩ። እዚ ሕጂ ዮ ማለት እዩ ምስቲ ናይ ቅድም ዝነበረ መጥባሕቲ እቲሎ ማለት እዩ ልክዕ ከምዚ ስእሊ ዝረኣየና ዘሎ ካርቦን ዳይኦክሳይድ ብደቂቕ ተሪዮም በፂሕንያ ዘለና ከዓኒ እታ ዝደለኻያ ክፋል ኣካላት ንበይና ከምቲ ድንዝዝ ምግባር ማለት እዩ።

0: ኣገዳሲ እዩ። እዚ ክፉት ሰርጀሪ ንብሎ ኣገዳሲ እዩ። በቲ ኤንዶስኮፒ ዘይተገብሮ
1: ተደይኮነ ኩሉ ብላፓራስኮፕ ስለዝሰርሑ ዘሎ ስለ ዝሰርሑ
0: ዝምልከቶ እዚ ጉዳይ እዚ ሕጂ ብዘይ ምግናን ካብቲ ናይ ስርዓተ ሽንቲ ሕክምና ማለት እዩ ዳርጋ 70 ካሜቲ ናይ ስርዓተ ሽንቲ እንተበልኩ ናይ ፀፀር ኣሎ ፀፀረ ስርዓተ ሽንቲ ኣሎ ናይ ኩሉ ፀፀር ኣሎ ናይ ፍሕኛ ፀፀር ኣሎ ብፍላይ ብደቂ ተባዕትዮ እቲ ግዳማዊ ትቦ ናይ ሽንቲ ኣብዚ እኹል መሳርያ ኣለና ንዑ ከፊትካ ንምትዕርራ ብዕድመ ዝደፍኦ ሰባት ከዓ ሓደ ካብቲ ግን ዝኾነ ዝግበራ ናይ ውሕድ ዘይኮነ ናይ ካንሰር ናይ ፍሕኛ እዩ ካንሰር ናይ ፍሕኛ ብፍላይ እዞም ሽጋራ ዘትክኹ ማለት እዩ እዚ እውን ሓደ ካብቲ ቅንዲ ዘሸግር ዓሊበት ሆስፒታል ሕጂ ህፃናት ገለ መጥባሕቲ ከም ልምዲ ቤት ካብቲ ዝተፈላለየ ሆስፒታል ዝመፁና ናይ ዝተፈላለየ ፀገም ዘለዎም በልኩካ እዚኣቶም እዮም ሕጂ ናይ ህፃናት ገለ ናይ ተፈጥሮዊ ፀገማት ኣለዉ ዝሸኑ ህፃናት ኣለዉ እቲ ይኸውን ንዕውን ዝግበር ምትዕራይ ኣሎ ብተፈጥሮ እዚ ሕጂ ኣብ ህፃናት ንሪኦ ማለት እዩ
2: ከም ውፅኢት እዚ ሓድሽ ክበሃል ዝከኣል ኣግን በቂዖም ኣለዉ ፀዕቂ ተሓከምቲ ግን ሕጂ እውን ኣይጎደለን እቲ ምክኒ
0: ኣዝዩ ፅዑቅ እዩ ዘሎ እ ንምንታይ ፅዒቁ እንተልካ ሓደ ሰብ ይውሕዝ እዩ ዘሎ እዚ ሓደ ምክንያት ክኾን ይኽእል ካልኣይ እቲ ክልቲ ፆታ እዩ ዘጠቓልል ኮነ ሳልሳይ እውን ኩሉ ሕማም ፅባ ዝሓካምን ዘሸግር ስለ ዝኾነ እቲ ፀዕቂ ስራሕ ኣዝዩ ልዕሉ ዘሎ ኣብቲ ናይ ደቂሶም ዝሕከሙ ኣብቲ ናይ ኣድሚሽን ኦፊስ
2: ዝያዳ ብልፅትን ምዕብልትን ንምግባራ ድማ ኩሎም ዝምልከቶም ኣካላት ኣቓልቦም ዝገብ ድማ ካብ ቃሎም ንስማዕ እዮ
1: እዚ መወዳእታ ሓደ እቲ ላፓራስኮፒክ ዝያዳ ኣብዚ ብሚኒስትሪ ደረጃ ቆላዕታ ንደሊ ማለት እዩ በቲ ዘሎ ለይ ተስት ነገራት ክትሰርሕ ከለካ ብጣዕሚ ዝሕግዘካ ከተፅፉፎ ትኽእል ተወሳኺ ከዓ እቲ ኮምፕሊኬሽን ዶ ገለ ዶ ቆላዕታ

0: ገብር ኣብቲ ለውጢ መቐይሮ እቲ ሚኒስትሪ ብዝያዳ ከዓ ከም ናተይ ኢሉ ኣብ ሓቢክ ሰርጀሪ እ ከም ወፍሪ እቲ ሚኒስትሪ ክሕዞ ማለት ከም ንዓና ዝያዳ ትሬኒንግ ኮርሳት ንደል ከበኻ እዚ ከፊትካ ዝስራሕ ዘሎ ኩሉ ናብ ላፓራስኮፒክ ናብ ዝመፅእ ዓመታት ዳርጋ ሕጂ ኮ ዳርጋ 20-30 ሚእታዊት ስኮፒክ ንሰርሖ ዘለና ንመፃእ ግን ዳርጋ ናብ 80-90 ናይ መሻርክቲ ገለን ንደሊ ቆላሕታ ማለት እዩ
1: ዝወፁ እዚ ፃዕቁ ናይ ስራሕ ፃዕቂ ናይቲ ተሓካሚ መታውስ ነዚ ዓውድዝስ ፍሉይ ኣቃል እቲ ህዝቢ ዝያደ ክገልግለሉ ዝኽእል ነቲ ፀባይ ኣዝዩ ክሕደሉ
2: እቲ ነቶም ኣብዚ ሆስፒታል ዘሎ መራሕቲ ምስጋና ኣለ ማለት ኩሉ ግዜ መፂኻ ክትመሃረሉ ትኽእል ትዓበየሉ ትኽእል እዩ ኣነ ካብዚ ዓብዪ ሆስ ከመስግኖም ደልየ ግን ብዓብዩ ግን ብደረጃ ሃገር ክትሓሰ ዘለዎ ኣቓልቦ ከዓ ክወሃቦ ይምሕፀን ካልኣይ ግዜ
3: እዚ ምዝመረ እንዳማዕበለ እዩ ዝኸይድ ስለዚ እቲ ንዑ ዘድሊ መሳርሒ ከምዘ ንሪአ መሳርሒ ሞኒተር ወይ ከዓ ኢንዲታይዳል ካርቦን ዳይኦክሳይድ ሞኒተር ንብሎ ዝብኡ ዘ ንሪአን ዘለና ሓደሽቲ ማሽናት ከዓ ኣትሊስት እንተዋሓደ ኣብ ዓመት ድ ጥዕናን ድሃይ ክገብሩ ክእሉ ኣለዎም ኣብዚ እውን ንማሕበር እዞም ኣመርታ እዚ ላፓራስኮፒክ ሰርጀሪ ኣብዚ ሓሊበት ሆስፒታል ኣብ 224 ምስ ሳላት እሱ ድሃቦ ኣስተምህሮ ከዓኒ ኣፍልጦ ናይቲ በዓል ሞያ ብዘይ ዝኾነ ሓልክታት ወይ ከዓ ብዘይ ዝኾነ ፀገም ኩሉ ብሰላም ወዲእና ዓብዪ ምስጋና ይግብኦ ማለት እዩ ሳላሱ እዋናዊ ድኾነ ትምህርቲ ድህብ ዘሎ

0: ኣብ ዝሓለፈ ሰሙን ኣብ ኣርስ ጋላሪ ኣብዚ ምርኢት 55 ዝኾኑ ቅብኣታት ብ17 ኣባላት
1: 4 ኣብቲ ናቱ ካምፓኒ ኣብቲ ጎስጓስ ዝተፈላለዩ ዓይነት ትምህርቲ መካናይዝ ዝተዋፅኡ ሰባት ንቅብኣ ኣብ ኢምፖርስ ወሲዶም ማለት እዩ።

0: ማለት እዩ
1: ንምሉ ትሕዝቶ ናይ ዝምርኢት ቀዳም ኣብ ሰዓትና ኣብ ንኡስምን ብዛዕባ ኣብ እስጳኛ ዝተኻየደ ሓደገኛ ውድድር ባእሲ ናይ ኣብዑር ብኸመይ ጀሚሩ ከልወና እዩ ንኡስ መደምያ ብሽክለታ ብምንጣፍ ንልዕለ

0: ሓንጂታቶ
1: ኣትግ ኣፍኻዓፅዋይ
0: ነፀጊረካ ኣለኹ
1: ዋይ በላ ክትርእኒ ኺ እስኪሃየ ሕጅ እስኪ ሸንኪረያ ንኣኽፈት እያ ፍኸረያ ንግስት እዙ ኣዝማድካ ዘይትፈቶ መን እዩ ዘመድ ክኾነካ ንካ በለትኒ ሕምሳ ክንዲወዶሞይ ኣብዓሰርተ ኸዓ ክንዲወዶ ዝኾነ ንግዲ ሓቃ ንጸሊምን ጓሲሰ ከም ዘይቀረብኩ ኣተይ ሽሞ ንዲወዲ ሓወበይ ጓንጉል ድዩ ኣበ ስንቲ ጠስምታም ፀዓልኪ ኣነ ዘይኮንኩን ብገንዘበይ ብጫሕጨርባ
2: ዎ ኣያ ጓንጉል
1: ጓንጉል የለን በልዮ የለን በልዮ ክትርእኒ ኢኺ እቶ በልዮ እቶ በልዮ ንሓወበይ ጓንጉል ሓወበይ ጓንጉል እስከ በዝብል
3: ኮፍ ክብል ኣይመጻኹን ኣታ ዓዲ ሓፂን ቴንዳ ጠዋሉ ዓዲጋ ማሕበር ክትገብር ትሓስብ ኣላ ሃየ
1: ምትሕግጋዝ ዝብልዎ ክሰምዕ ከለኹ ቆላጭ ዝብለኒ ንዋ ነቲ ብ ማሕበር ዝብልዋ ክሰምዕ ከለኹ ነብሰ ይሸባረር ከም ሰይጣን ማይራዛ ዘውቕዓኒ ሰልዲ ሒዝካ ኸ ኣብ ዝብፃሕ ትበፅሕ
3: ዘመድ ሒዝካ ኸ
1: እንታ ንጎድፍካ
3: ዘመድ ሒዝካ ሲ ንጎድፍካ
1: ዋላ ንማይ በለኻ ሸላው ኣያ ጓንጉል እምበር ጓንጉል ካብ ንሓወበይ ጓንጉል ዑተልኪ ተእትውለይ ከልብ እንዳሰረቀ ፈትሕኪ ዘይተእትውለያ ትኸ ዋዋዋዋዋዋዋ ኣዝማድካ ፍጦ ተሓወስዶ ተፈወስ
2: ኣያ ጓንጉል የመስለኒ
1: ኣንቲ ሕጂ ኸ ተመሊሱ ድዩ ዋይ እንታ እንታ ክገብር ተፈጥረ
2: ጋሻ መፂኩም ኣሎ በሉ ፊሊፖ ይብል ኣሎ
1: ወይ ኣሜሪካ ዝነበረ ፊልፖ ወዳሕት ነዚ ንግባባ ኣንቲ ተመልዮ ኣታ ኣታ ታንቋ ድሓን መፅኻ
4: ሓየለ ከመል ገገ
1: ኣንታ ፊልፖ ወዳሓት ነዚ ንግባባ ሓየለ እዋን ኮይኑ ኸ ንስኻ ስንበይኒ ኸኣኻ ዓዲ ወሪድካ
4: ያ
1: ብጨት መፂኻስ ብኣውቶቡስ ንዓዲ ወሪ ረኺብካ እያ እሞ ሓየለ ሕርኩስ እንዳበለት ዶ ኣልዒድሃኒ ብላፍተካ ልዒንታ
4: ሄይ ሺስ ቶልድ ዓባያ
1: ወይ ዕድማዳ
4: ጌጋ ጌጋ ሓደ ናይ ዓባያ
1: ጋሻን ድኻ ድሓን ውሽጡ ሕሪር ኢለ
4: ክትበፅሖም ድከኣል ኣይኮነን ምሸት ዓዲ ምልታ ተኣኪቦም ቦምፋየር ገይሮም
1: እሞ ምስትዕፉ ዶ ጥብስ ሓዲሮምኒ
4: ያ ያ ሽምካ ክፉእ
1: እምባዳ ድረጋ ሓይኹምኒ ክትፈልጥ ኣነ ዓይንኹም ተደፈን ይበልክዎምን ታ ታ ኸ ሲድካ ስማ ትቕብል ሓዲሮምልካ ትብል ግዳትካ

0: አንተ አንተ ሳብላ ኸንሕወስ አንተ ለማኒና ነግሮ ገብረስ ዛ ገዛይ ልኻ
1: ህ
0: ዝባን ሕጊ ውፃ ካብዛ ገዛይ
1: አይ ዘማዕኹኻ እንትገበለይ
0: ወይ ዝዋ ንዝቢ ኣታታ ዋ ዝባን ሕጊ ካብ ገዛይ ውፃ እንታ ንዕድኒ
2: በጃኻ በጃኻ ገብረ ስላሓ
1: እዚ በልሓ
2: ግደፎም ብጃ
1: ምእንታኺ ምእንታኺ ምእንታኺ
0: ፋቴ በስምኣ እንታይ ክ ክመተልክ ንድክትደሊ ህጅነና ክግልትመክ
2: ኣነዳ እንትኽብሎ ንክለት ኢናክል
0: ማይ ዝሕል ሃብኒ ማይ ዝሕል ኣምፅለይ ኣብቲ ጎደና ሃሰሰስ ንበል እዋይ
2: ራይ ንዑና ይብሎ
3: ብመቆሰር ብገዛ ገንዘበይ ክዋርድ
0: ኣንታ ዋይ ዋና ወዲ ሓወባይ ድሓንትኻ
3: ከም ንዕቅብ የብለኒሎ
0: እንታይ ንዕቅቦ
3: ንላዕሊ የበ ናይ ሰለስተ ወርሒ
0: ፋሒዳ ኣንቲ
3: ምስልኪ ንዕንስከ
0: ንዕስከ ንዓይሲ
2: ነታ ገይሩ ድፅ ተቢልኩም መጥሓ ዘይወቕዓኒ ትብሉንኹም ከይተቐርቦ
3: ኤዳ
0: ዋና ዋና መንዲ ኣነ
3: ወይወዘን ተፈትሐን ዘሎ ፀጉሪ ክላልየኪ
0: ዋይ
3: ድሓውብኻይ
0: ሓይለኸ ይበሃል
2: ኣንተ ዋና
3: ምስ ንመን ክፈልጥ ጓንጉል ወዲ ክፍለ እንዲኻ
0: ዋ እንቲ እንታይ ኢና ንገብረን እንታይ መዓልቲ እዩ ደቀይ እዚኣ ሳና
3: ፋና
0: ፋናሲ ፋናሲ ይበሃል ፅንግሊል
3: እዊ ሓይለ ወዲ ሓወቦይ ጥርባዓ ሸፍ ንበይነይ ከርማ
0: ሓዲረ ጉባ ኮይቲ ኣበልቲ ዶክትማን ኣለኻ ዋ ጀኒልካ ቅልቅል በለናኻ
3: ንዓኻስ ዳስ ክተኽለልካ ምስቲ ዳስ ኣውራይና ኣብ ሓዘናስ ክመፀካ
0: ኣይትምፃ ጠንራሓጉጦ ኣየለ ይቅር ዋና ኒኖ ዑፍ ብዘይ ፍቓደይ
3: ረኪመ ኣብቲ በርሚል ክኣልከካየ
0: ዋይ ንዓይ ሳብቲ ናትነባኻ
2: ምብላዕ ምብሉዕሲ ዝበዓድን ኣብላዓ እዩ
0: ድሃን ይንፈሰልካ እሞ

0: ምስስተፋይ ካብቲ ፊስተናጆቕ እናበልኩ ክወፅእ ወይ
1: ሕጂ ደኣ ዘይመፁ ድሓን ተዓዚበክ ኣለኹ ፅቡቅ ገረ ተዓዚበክ ኣለኹ
2: ኣት መንበር ኣነ
1: ክልስ ክኽሊ ኣታ ኣታ እንዳሰራሕኩም ኣና ስዋ ኩባያ ስዋይ ትወፅእን እያ ካብ ውሻጠን ኣብዳስ ሓየለ ሓየለኝ ዋንጫ ፃዕዶ ብርለ ደኽደኸኝ ዓፅምንታ ዝፅብፅብ ቆቋፂረይ ሃብተይ ዘበይ ዓቲረኝ ንክሓፍር ዶገን ዘበይ ዓቲረ ተተቐበሉ እንዶ ክላባት ይቀበልኹም
3: ሕሳብና ጥራይ እንዳስ ወዲና ኣለና ከመይ ዶ ዓይነትኩም
1: ዓይነተይ ዶ ዓይነተይ ሓየለ ቀጠልያ ማሪ እንቋዕ ድሓን መፀኻ እንቋዕ ድሓን ፀ

0: ዘበልካዮ ጋማ ኾነ ማየለ ዳስካ ቀርዲድኒ ዝሕልበለ ዋና ተኽልለ ሓወኻ ተኽልለ
1: ውፃ እንዴት ብለ ንቑትካ ንቑት የብልካ
2: ሓወቦይ ጓንጉል
3: ኣብ ሓዊ ተጠበስ
2: ድሓን
3: እንዲ ዘመድካ ችድ ገንዘብ ጌርካ ጓልካ ፋንዋ ገንዘብ ጌርካ ሽማ
2: ዝው ናብ ገረብ እዩ ግደፍ
3: እሞ ችድ ናብ ገረብካ
2: ዋይ ዋ
1: ትማይ ተልዕሎ
2: ድላይ ክበልኒ ግንዒ ጓል ክፋንዊ ን የዝዛረቦ ግደፍ ባሓትናይ ሰብ ናብ ሰብ ዝብ ናብ ገረብ እዩ
1: ችድ ናብ ዋይ እህቱም ኣንቱም ገለ ሕረየ በልኹ
2: ዋይ
1: ዋይ ተኸሽፍናሉ መዓልቲ
2: ዋይ
1: ወራድ መርዓንዲም ዳኣመቱ
4: ሌጋምሱ
2: ዋይ
1: ዋይ ተኸሽፍ

ሰላም ኣብ ኩሉ ኩርናዓት ዓለም ብምዃን ስፖርታዊ ትሕዝቶ ንለምውን ከም ወትሩ ንፍትዋ ተኸታተልቲ ይምህሩ ይሕብሩ ከምኡ ናምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል

0: one challenge, gets a shot, what a goal! Brilliant goal by...
1: What a goal!
2: ከለበሰ ተፈጺሙ ይልካ ክትብል ኣብዚ ሎሚ ግዜ ኣፀጋሚ ኮይኑሎም ጥል ኣብ ሕሉፍ ተዓዚብና ኢና ምስ ክስቶ ጋንታ ወዲኡ ዝብልካ ተፀወታይ ድሪ ብዙሓት እኳ እንትኾኑ ንሎሚ ንገለ ካብቶም ዝተጨውዩ መስርሓት ምስ ስጋር ተፀወ ቀዳማይ ዴቪድ ቤካም ኣብ ክራማ 2003 ቅዳ ኮይኑ ተመሪፁ ንኣከፋፋሊ ማንቸስተር ዩናይትድ ዴቪድ ቤካም ክዕድጎም ዓርፍ ጎንፂ ተፀሚዱ ብምንባሩ ካብታ ጋንታ ምውፅኡ ዘይተርፍ ምዃኑ ብሰፊሕ ንቤካም ንምዕዳግ ኣብ ስምምዕ በፂሑ ክልትየን ክለባት እውን ኣብ ጋዜጣ ኣብዚ መስርሕ ዝተፈጥረ ዓባይ ጌ ጋንተ ኔራ እዚ መስርሕ ብዘይኣፍልጦ ዴቪድ ቤካም ሪያ ፖለቲካዊ ዕብላለ ባርሳ ኣብ ልዕሊ ሪያል ማድሪድ ክኸውን ኣይደልኒ ብምንባር ዩናይትድ ግዜኡ ኣብቂዑ እንተደ ኮይኑ መፃእዩ ጉዕዙ በዕሉ ክውስን ዓደ ዝነበሮ ድማ ንምርጩ ካልእ ሰብ ክውስነሉ ፍቓደኛ ኣይነበረን በብግ ቲኮ ኣብ መሳርዑ ጠርኒፉ ዝነበረ ፍሎረንቲኖ ፐረዝ ንኹነታት ቤካም ብቕራብ ምተርፍ ገበራ ኣብ ውሽጢ 36 ሰዓታት ማንቸስተር ዩናይትድ ሪያባ ንዴቪድ ቤካም ብሪያል ማድሪድ ዝተመንጠለ ላፖርታ ኣብቲ ዓመት ተጉሶም ስለ ዝነበሮ ድማ ኣንፈቱ ናብ ፒኤጂ ብምቕናዕ ንሮናልዲኖ ጎል ከም መተካእታ ቤካም ክኾነላ ነቲ ብራዚላዊ ብቐጻሊ ንምዕባለታት ናብ ካልእ ኣማራጺታት ሃሰው ክብል ተገዲዱ ሓለፍቲ ዩናይትድ ምተካምባሩ ናብ ዝቐየረ ዕድጊ ወዲ 18 ዓመት ክርስቲያኖ ሮናልዶ ጎቲቱ ወሲድዋ ነበረ ኣሌክሲስ ሳንቸዝ ኣብ ክራማት 2017 ውዕሉ ንክዛዘም ኣርሰናል ኣብ ግዜኡ መተካእታ ዝኾነ ተፃወታይ ከተፈርም ዘይምኽኣላ ድማ ነቲ ኣርሰናል ብነ

ምፃን ክፋኖ ኣስታ 6ዱሽተ ወርሒ ምስ ተረፈ ግን ኣርሰናል ብነፃሩ ክትዛረብ ፍቓደኛ ምዃና ገሊጻ። ማንቸስተር ሲቲ ኣብቲ መስርሕ ዕውት ውልቃዊ ስምምዓት ወዲኣ ንናይ ገንዘብ ህርፋን ኣሌክሲስ ሳንቸዝ ዘስተውዕሊግ ዝለዓለ ተኸፋለ ዝገብሮ መጠን ገንዘብ ክትከፍሎ ምዃና ሕሹኽ በለቶ ዝነበረ ውዕል ቀዲዱ ናብ ማንቸስተር ዩናይትድ ፈሪሙ። ሳንቸዝ ናብ ማንቸስተር ብምሕባር ንዩናይትድ ዝፈረመሉ ቀንዲ ምኽንያት ናይ ፈለማ ችልያዊ ተፃወታ ክትነበረት ቁፅሪ 7 ማልያ ዩናይትድ ንምልባስ ካብ ዝነበሮ ኩቱር ማንቸስተር ዩናይትድ ኣብ ዘካየዶም 32 ግጥማት 3 ናይ ሊግ ሸቶ ጥራይ ኣብናብ ናይ ተፃወቲ ምስግጋር ታሪክ ዘይብለን ክለባት እየን። ምስግጋር ዝጉጠይሉ መስርሕ ዕድግዩ ታሪክ ንገዛ ርእሱ ይደግም ከም ዝበሃል ብዕዘ ካብ ክሪስታል ፓላስ ንምዕዳግ ብፓላስ ተለጢፉሉ ንዝነበረ መስ ኣብ ቦምበር ቶተንሃም ዳኒ ሌቪ ነቲ መስርሕ ተዛዚሙ ዝብል እምነት ስለ ዝነበሮ ሃቨርትዝ ኣብ መኽፈት ፀወታ ፕሪምየር ሊግ ኣብ ቦርኩ ብዘጋጥሙ ማህርምቲ ናበቸ ኤዘ ኣደስኪላቶ ዝነበረ ተገዳስነት ኣብ ብራቢራ ካብ ቶተንሃም መበል 13 ዓመት ዕድሜኡ ካብታ ጋንታ ዝተፋነወን ብምንባሩ ቶተንሃም ኣስሒባ ኤብረቺ እዘ ድማ ዳግማይ ናብታ ዘዕበየቶ ጋንታ ብኽብ ዝበ ንቑስላ ዘጋደደ 5 ሸቶ ኣመዝጊቡ ክልተ ግዜ ርእሳ ከም ተድሃቱ ዝሓለፈ ዓመተ ስፖርት ሓደ ካብ ብሉፃት ኣከፋፈልቲ መድረኽ ፕሪምየር ሊቨርፑል ክፅምበር ኣብ ድርኩኺት በፂሑ ዝነበረ ተፃወታ እዩ። ሰበ 110 ሚልዮን ፓውንድ ቀዳማይ ጥለብ ሊኢኻ ነይራ ናይቲ ግዜ ግላፅ በፂሑ ሊቨርፑል ብገንዘብ ደረጃ ጃምስ ብራይተን ድሕሪ ምስምምዓ ቸልሲ ሒዛ ተመሊሳ ብቓል ደረጃ ምስ ሊቨርፑል ኣብ ስምምዕ በፂሑ ዘይነበረ ካይሲ ተወሲኑ እታ ምጭዋይ ተፃወቲ ዝመለለያ ቸልሲ ኣብቲ ዓመት ንሊቨርፑል ክለቡ ሳውስ ሃምፕተን ብገንዘብ ደረጃ ወዲኣ ከተበቅዕ ቸልሲ ብሑጋ መበ ግላሉ ዝነበረ ግዜ ንምፍራሙ ቀዲማ ስጉምቲ ዝወሰደት ማንቸስተር ሲቲ ሒዛታ ናይ ከተማ ማንቸስተር ጋንታ ክሳብ ምእሳር ወልቃዊ ስምምዓት በፂሑ ስርሕ ኢዶም ጣልቃ ብምእታው ሮናልዶ ኣብ ቀይሕ ግዝኣት ከተማ ማንቸስተር ዩናይትድ

ክጽምበር የመንዎም ማንቸስተር ዩናይትድ ንመስርሕ ዕድጊ ሮናልዶ ኣድሕርን ተበሊጻ ብምንባራ ብውኑ ቡኡያ ኢዳሲ ሂባ በዚ ምኽንያት ድሎ ኤሮጳ ንኽትዓትር ዘብቅዓ ማንቸስተር ዩናይትድ ተመሊሱ ይኹን እምበር እዚ ዓላሚ ማንቸስተር ዩናይትድ ኤሪክ ተን ሃግ ክሰማዕ ብዘይምኽኣሉን ምስ ፕሪምየር ሊግ ስዑድ ዓረብ ኣቕኒዑ ሻድሻይ ሉዊስ ዲያዝ ኮሎምቢያ ብረት ተጻወታ እዩ ይኹን ግን ቶተንሃም ነቲ ኮሎምቢያዊ ናብ መሰርዓ ንምፅሮቱ ንምትርና ኣብ መስርሕ ምፍራም ኣጥቃዕቲ ተዋፊሩ ዝነበረ ናይቲ ግዜ ክለቡ የእመኖ ቶተንሃም ምስ ወከልቲ ዲያዝን ክለቡ ፖርቶን ኣብ ይፅናሕ ኣይፅናሕ ክሳብ ክረምቲ ክትፅበ ኣይመረፀትን 37 ነጥብሓ ምስ ናይ ሊቨርፑል ቁጠባ ክትዳረግ ብዘይምኽኣላ ድማ ዲያዝ እናረኣየት ብረት ዴቪድ ሲልቫ ኣብታ ናይ ከተማ ማንቸስተር ጋንታ ሓደ ዕቑድ ዝኣክል ሱምላዝዮ ክፅምበር ከም ዝወደአ ተገሊጹ ኣብ ከተማ ሮማ ከይተረፈ እውን ሕፆ ዝነበረ ናይ ቴሌፎን ፀውዒታት ገቲኡ ኣንፈቱ ናብ እስጳኛ ብምምርሕ ዕድጊ ሲልቫ ኣመልኪቱ ንናይ ክለቡ ሜድያ ኣብ ዝሃቦ መግለፂ ንሲልቫ ከም ሰብ ግን ክብሪ የብለይን ክብል ብተግባራት ሲልቫ ከም ዝጓሃየ ዴቪድ ክለብ ሮማ ኣብ ጉዳይ ምስስጋር ብራዚላዊ ማልኮም ምስ ክለቡ ቦራዚ ዝቕበልዎም ናብ ማዕርፎ ነፈርትዮም ኣቕኒዖም እቲ ናይ ክንፊ ኣጥቃ ኣይ ባርሴሎና ኣብ መወዳእታ ሰዓታት ናብቲ ዕድጊ ብምእታው ንቦርዶ ካብ ናይ ሮዘ ባርሴሎና ሰዲዓ ንማልኮም ናብ ከተማ ባርሴሎና ከም ዝቕንዕ ገበረ ምዃኖም ኣጠንቀቐ ወኪል ማልኮም ኣብ መንጎቲ ዕግርግር ብምእታው እቲ ወኪል ማልኮም ንዝመሓደር ዝነበረ ሓላውሉዳት ዳንኤል ፋዛት ዝቕብርዎ ነገር የልቦን ዋር 1988 ፖል ጋስኮኝ ኣብ ምድሪ እንግሊዝ ካብቶም ደሚቆም ንምግዓዝ መስርሕ ኣበገሰት ናይ ቅድም ኣሰልጣኒ ማንቸስተር ናብ ናይ በዓላት ዕረፍቲ ምምርሐይ ዝነበረት ለይቲ ምስ ጋስኮን ተራኺሕት ድማ ብዘረባ ፖል ጋስኮኝ ተኣማሚነ ናብ ምዝንግዐይ ኣምሪሐ ፈርጉሰን ሕማቕ ዜና ሒዘልካ መፅ ኣለኹ ጋስኮኝ ናብ ቶተንሃ ንፖል ጋስኮኝ ስድራ ቤቱን ዋጋ 120,000 መንበሪ ቤት ክዕድጎ

ዓስራይ ጆን ኦቢ ሚኬል። ጆን ኦቢ ሚኬል ኣብ 2005 ነዱ ምስ ደገፍቲ ተላልዩ። ይኹን እምበር ቸልሲ ኣቐዲማ ምስ ወኪል ማሕበር ኩዕሶ እግሪ ዓዲ እንግሊዝ ጣልቃኣትዩ ነቲ ጉዳይ ክምርምሮ ፀውዒት ኣቕረብ። ማንቸስተር ዩናይትድ ነቲ ምስ ኦቢ ሚኬል ዝኣሰረቶ ውዕል ክትስሩ ዘኽበካ ሓብሲ ንዩናይትድ 12 ሚልዮን ፓውን ከፊላታ። ዊልያን ቶተንሃም ኣብ 2013 ንዊልያን ካብ ሩስያ ሕክምናዊ መርምሩ ኣካይዱ። ይኹን እምበር ናይቲ እዋን ወናኒ ቸልሲ መዲ ማእከል ቶተንሃም ዝነበረ ዊልያን ክጫወት ለመ ወኪለይ ኪያር ኣጋጢሙሉ በለኒ እንታይ ሽግሩ ኢለ ድማ ተወከስክዎ። ቸልሲ ከም ክፍርም ኣይደልን የበልክዎ። ኣብ ናይ ቶተንሃ መለማመዲ ማእከል ንከባቢ 8 ሰሐ ኣብ እንግሊዝ ዝርከቡ ደገፍቲ ኣብ ግዜ ፀወታ ክሸዱካዮም ኢሉ ኣፈራርሕን ምስ ወከልቲ ቸልሲ ንምዝራብ ናብ ምዕራብ ለንደን ኣቕኒዕና ክብል መዲ ቃል ውሂቡ። መበል 12 ሙሳ ሲሶኮ ብርዘቶ 30 ሚልዮን ፓውንድ ኣማለአት ናብ ሜርሲሳይድ ትወስዶ ንኤቨርተን ሓዲጎ ናብ ቶተንሃም ክፅምበር ተሰማሚዐ። ሞባይል መበል 13 ሮቢንሆ ቸልሲ ኣብ 2008 ዋህቦም ከሎ ቸልሲ ሮቢኖ ዝተፃሕፎ ማልያታት ኣዳልያ ናብ ደገ ፀጋም ሼክ መንሱር ድሕሪ ምእታዋ ናይቲ ግዜ ክብረ ወሰን እንግሊዝ ብዝነበረ ናብ ከተማ ማንቸስተር ከም ዘቕንዕ ገበረቶም። እቲ ዘይተሓስበ መጭወይቲ ጌጣዊ መግለፂ ቸልሲ ንዓይ ንውልቀይ ደኣምበር ንክለበይ ማድሪድ ዴ ስቴፋኖ ኣልፍሬዶ ዴ ስቴፋኖ ሓደ ካብ ታሪካውያን ተፃወቲ ዓያጎ በርናቡ ከም ግዜያዊ ሜዳ ትጥቀምሉ ዝነበረት መለማመዲ ሜዳ ሪያል ማድሪድ ኣብ ፅናሐሎም ዓመታት 8 ናይ ላሊጋ ዋናጩ 5 ንፃወት ተሰማሚዑስ ኣብ ምሕዝነታዊ ግጥም ናይ ቅድመ ምድላዋት ናይ ሓደ ዓመትቱ ጌጋታት ተፈፂሙ ስለ ዝፀንሖ ነቲ መስርሕ ወግዓዊ ኣፍልጦ ክውፅነት መስርሕ ምስስጋር ዴ ስቴፋኖ ናብ ባርሳ ተጠቒማ ምስ ኮሎምቢያ 2 ዓመት ምስ ማድሪድ 2 ዓመት ድማ ምስ ባርሳ ግዜያዊ መሪሕነት ባርሲዮና ንውዕላ ዴ ስቴፋኖ ከፍርስዎ ብምኽኣሎም

ኣየርላንዳዊ ሮይኪን ኣብ 1993 ምስ ናይቲ ግዜ ዓባይ ጋንታ ዝነበረት ብላክበርን ሮቨርስ ብውልቁ ምፅፋፍ ዓርቢ ኣጋምሸት ናብ ቤት ፅሕፈት ፕሪምየር ሊግ ኣብ ዘምርሓሉኡ ከፃፍፍዎ ተረዳድኦም ተፈላለዩ። ነዚ ዝሰምዐ ኣሰልጣኒ ማንቸስተር ዩኒ ኣብ ቦታ ቆፀራ እኳ እንተተረኽበ ሮይኪን ግን ናብቲ ቦታ ከም ተፃወኑ ፈረንሳዊ ተዓዋቲ ዋንጫ ዓለም 1998 ኢማኑኤል ናብ ሰሜን ለንደን ኣቕኒዑ። ቶተንሃም ስፐቲ ድሕሪ ምርድኣ ናብቲ ንታክሲስታ ናብ ሃይብሪክ ወስዶ ነጊርዎም ኮነ ድማ ይከትለይ ኣነ ድማ ክሓስበሉ ዝተወሰነ መዓልትታት ሃቡን ኢለዮም ቐጥታ ናብ መንበሪ ቤት ኣርሰን ቨንገር ይወሲዱኒ ንፈለማ ግዜ መሊፁ መበል 17 ታይለር ማላሽያ ኣብ ኣቐዲማ 13 ሚልዮን ድሕራ ድማ 2 ሚልዮን ከፊላ ከተፈር ክኢላ መስርዕ ምስጋር ተፃወቲ ፋብሪዚዮ ሮማኖ እውን ንምስጋር ዩናይትድ መስኮት ምስጋር ተፃወቲ ንክዕፅ 2 ሰዓታት ምስ ተረፎ ኣቕረበት ንድሒሩ ዝመፃ ተፃብኦ ማንቸስተር ዩናይትድ ብጨረታ ማንቸስተር ዩናይትድን ሊዮንን ዝተመስጠት ፊኖርድ ዝሓተት ላሽያ ኣብቲ ብሊግ ሓረስቶ ዝፅዋዕ ሊግ ሓደ ፈረንሳ ካብ ምፅዋት ኣብ ምሃግ ንምዃን በቂዑ። መበል 18 ሚካኤሎ ሙድሪክ ምን ዩክሬናዊ ሚካኤሎ ሙድሪክን እዩ። ኣርሰናል ብመሪሕነታ ትቕልል ብቕዓት ዝነበሮ ሙድሪክ ንምፍራም 3 እዋናት ናብ ክለቡ ሻክታል ክፅምበር ከም ዝደሊ ብወግዒ ሓቢሩ እዩ። ብሓድሽ ወናኒ ተወዳ ኣፍንጫ ኣርሰናል መንጢላ ዋንነታ ገበረቶም ድሒሩ ኣብ ዝተሓፍላ መስርሕ ግን ምሻክታር ከም ዘየሰማምዓ ተሓቢሩ። ኣርሰናል ከም መተከት ፕሪምየር ሊግ 10 ቀረብ ስለ ዝፈርግላ ግን ብመጠኑ ናይ ሙድሪክ ጓሂ እቶም ልዑል ግደ ዝነበሮም ተፃወቲ ብምዃን እዩ ኣብዚ ክራማት ካብታ ጋንታ ተፈሙ ምስ ኣርሰናል ክትሓዝ ድሕረ ምፅናዕ ሎሞዶ ፅባሕ ትውዳእ ኣሉ እና ድርባይ ድሕረ ዘይትብልን ቸልሲ ኣብ ውሽጢ ሓፂር ግዜ ናብቲ መስርሕ ተፀምቢራ ፍላ 17 ሚልዮን ፓውንድ በፂሓ ንሞርጋን ሮጀርስ ክትወስዶ ተሓበት እዩ ተሓቢሩ።

ክቡራትን ክቡራን ተኸታተልቲ ለሰ ስፖርት ብሓፈሻ ተኸታተልቲ ዘተስፋ ሒዝናልኩም ቀዲምና ዘለና ገዲም ኢንተርናሽናል ዳኛ ገዲም ሽን ኩዕሶ እግሪ ዞባ ማእከል ኮይኑ ዝዓይ ዘሎ ብርሃነ ዳኛ

0: ሳሊ ዘተ ስፖርት ኣመዝግነካ እኳ ብድሓን መፅኻ ኮነና ዝበዝሐ ሰብ ይፈልጠካ እዩ። ብፍላይ በዛ ክብ እዋን ኢንተርናሽናል ዳኛ ኢኻ ዝነበረን ብዝናይ ሕጂ ዘሎ ዳንነት
1: መጀመርያ ከመስግነኩም ፍልጡ ናዜና ሽሙ ብርሃነ ዳኛ ተስፋ ይበሃል ወይከዓ ብርሃነ ጃሉ ይበሃል። ግድም ፀወታታት ዝነበሩ ግዜ ኣብ ተፃይትና ይሓሊፍና ከ ኣብ ቀጥታ ሸዑና ኣብ ዳንነት ዝኣትና ማለት እዩ። ኣብ ዳና ዝኣተና ዳ ምክንያቱ ደረጃታት ኢኻ ትሕሉ እሱ ጥቕመና ነሩ ማለት እዩ። ካልኣይ ከዓ እቲ ብዙሕ ብመስዋዕት ዝፈልዮም ዳንነት ኩሉ ግዜ ነቲ ልዕሊ ኢኻ ዘሎ ኢኻ ጥምት ኩሉ ግዜ ሕጂ ኣብዚ ክውስድ ደሊ ናብ ቀዳማይ ነገና ናሽናል ረፈር ዓብዪ ውድወታት ዝፅብየካ ኣሎ ማለት እዩ። እዚ ከዓ ዓቕሊ ድልዮ ከም መጀመርያ ሓንዳሕ ኮይኑ ኣብቲ ሜዳ ኣቲኻ ሽግራት ኣሎ ሕጂ ኣነ ቴክኒካል ማለት ሎኦፍ ጌም ማለት እዩ። ሎኦፍ ጌም ሓደ ዳኛ ክፈልጥ ናልኣይ መንገዲ ከዓ ቴክኒካል እየ ዝብሎ ቴክኒካል ፊዚካል እየ ዝብሎ ፊዚካል ከዓ ረኸዮ ደቂ 19 ዓመት ክዕሶ ሕዝዋን ኣብ ውሽጢ ትርእ ከም ምናልባት ደረጃ ትበፅሖሞ እንዳሕር ኬትካስ ቁሩብ ትዕግስ ይሓትት እየ ዝብሎ ኣነ ደረጃ ከ ሓደ
0: ዳንነትን ኣረኣየኻ ክብደቱ ዓይና ይኸብድ
2: ኣው ሕጂ ኣባና ዝነበረ ዓረ ክትወፅእ በዓል ግብፂ ተሳዒሮም ክኸዱ ቀለልቲ ጋንታታት ተሓድዮም ኢኻ ትፅውዖም ኩሎም ተፃዕቲ ናይ ቀይ ባሕሪ ኹኑ ናይ ዝመፁ ብሎም ዳርጋ 5-6 ሰባት ትፅውዕ ጣወተሉን ትፀወታታት ዝነበረ ሽዑ እቲ መገሻታት ዝነበረ ብዛ ነይሩ። ኣብቲ ግዜ እቲ 4 ዳያኑ ብሓንሳ ንወፅ ነራ 4 ዳያኑ ብሙሉእ ንኸዳ ነራ ንፉዓት ጋንታታት ነይሮም ንፉዓት ሃገራዊት ጋንታ ሓቂ ሓያል ውድሆታት ኢና ሓሊፍናያ ምንዚ ምናልባት ኣብቲ ብቕዓት ኣሎ ንዶክእለት ግን
0: ቁሩብኢሎም ብዛዕባና ብዛዕባ ዳንነት ኩዕሶ እግሪ ሃገርና ብሓፈሻ ዓለም ለኻውያን ዳኛታት

0: ያላ ስለ ዝኾነ ናብ ዝኾነ ቦታታት በፅሓ ስለ ዝነበራ ምስኡ ትዳንነት ከዓ ናቱ ቦታ ከዓ ፀገማት ክፈጥረሎም ይኽእል ነቶም ናያና ትሒዞም እዮም ዝመፁ። ኣነ ብዙሕ ዝተቐፅዐ ዳኛ የብልናን ንሕሲ ዓቕሚ ናይ ዝፀወታ ዘሎ ምስ እዮም ዝኸዱ እሳ ዓቕሚ ናቶም ኣነ ደገ ኸት ከድካ ኣብቲ ተፃውተሉ ክልተ ሰለስተ ግዜ ኣብኣ ሓይሩካ ማለት እዩ ኣብዚ ሕጂ ንጥፍታት ናትካ ሓትት ቀደም ገለ ይብሉካ ምሽ ዎ ንሕና በሊፅናዮም ኢና ኣብ ኸድናስ ውፅኢታውያንን ብለካ ዋላ ፋይናል ኣብ ኢትዮጵያ ምስ ታንዛኒያ ገለ ዝመራሕናዮም ግዜ ኣሎ ተወዳዲርካ ኣብቲ ፋይናል ክትበፅሕ ከለካ ግን ሓደ ውፅኢታዊ ክሳ እዩ ክነግረካ ኣብዚ ፅ ነርና ማለት እዩ። በዚ ምክንያት እዚ ከዓ እዞም ሕጂ ዘለዉ ከዓ ሰውን ኣለካ ንፍዑ ጋንታታት ሞ
1: ኣብ ፆታ ኣብ ክልቲኡ ፆታ ብፍላይ ኣብቲ ናይ ደቂ ኣንስትዮ ሓፈሻ ወይ ኣብቲ ዳንነት ከ ብመንፅሩ ከመይ ሰጊብና ኣለና ትብል
0: ኣብ ዳንዮ ነርና እቲ ፀወታ ናይ ደቂ ኣንስትዮ ግን ፅናል በፂሐን ዘለዋ ትሽዓተ ደያኑ ምስተን ክልተ ኢንተርናሽናል ከ 1ሰ ሰብ ምክንያቱም እቶም ኣወዳት መፅኦም ዝሽፍንዎ ዝነበሩ ደቂ ኣንስትዮ ደቂ ኣንስትዮ ተሸፊኑ ይ እተን ደያኑና ከዓ ቀለልቲ ኮናን ሓቂ ዘረባ ንፉዓት እየን ከምዝበ ውፅኢታዊ ክስተዕ ንደምፃ ግን ኣብ ክልተ ጥራይ ተሓዚኡ ተሪፉ እዚ ን ዕድላት ናይቲ ናይ ምኻድ ኩሉ ግዜ እሱውን ሓጋዚ እዩ ማለት እዩ ጋንታታት እንዳሕርሕግዛ ከዓ ኣለዋ ኮይኑ ንፉዓት ከዓ ሳ ከዓ ውፅኢታዊ ናይ መገሻ ዕድላት ብዙሕ የጋጥመካ ማለት እዩ እምበ ኢንተርናሽናል ኣሎ 11 ደያ ንለ ደቂ ኣንስትዮ
1: እስከ ምናልባት ኣብ ብምር ወይ ብቕዓትን ኣተኪሩ ዝዋ ኣብ ስልጠናታት ክህሉ ኸውን ይኽእል እዩ ፀኒሕኩም ኣለኹም ቀንዲ መበገሲና ነዚ ዘተ ሕጂ ንገብሮ ዘለና ድማ ናሽናል ሃገርና ኸ ክትህቦም ዝፀንሐት ስልጠናታት እንታይ ይመስል
0: ካልኣይ ደረጃ ኢልካ ምጀመርካ ቀዳማ እዩ ትኸይድ ፌደራል ትመፅእ ተወሳእነት ኣብቲ ፀወታ ተደሃልዲካስ ኢልካ ደረጃታት ሒዝካ ምጓዓስ ደረጃ እዚ እዚ ብቐዳማይ ዝገበርናዮ ዳርጋ 30 ዝኾኑ ቀዳማይ ደረጃ ዝነጥፉ ነበሩ መንእሰያት ዳያንዮም ብቑዓት ዳያንዮም ምክንያቱ ናይ ትምህርቲ ሚኒስተር ክመፅእ ከሎ ንሶም እዮም ዝኸዱ ናይ ዞባ

0: ክመፅኸሉ እዚ ናይ ገዳይም ስፖርተኛታት ክመፅኸሉ እዚ ክብለካ ግን እዞም ሰባት እዚኣቶም ብኸመይ እዮም ደረጃ ናብኡ በፂሖም ንሒልካ ዘለዎ ዘገይም ፈተና ዝግበር ኣሎ ካልኣይ ፊዚካል ፊትነስ ሓፈሻዊ ክትሪኦ ከለካ ዳሕሪ ዳ ክገልፆ እዮ እምበር ዳርጋ ንሃና 8 ሓደ ንዲያኑ ጥራዮም ተዋሲኦም ነቲ ክስታይ ተሳታፍነት ገይሮም ሉ ስለሞ ገሊኦም ብሕማም ገሊኦም ብዝሕም ዝተፈላለየ ምክንያታት ዘይሓለፋ እዚአን ብሓፈሻዊ 27 ንዲያኑ ኸ ክሰራታት እዩ ዘጋጥምለዎ ትሕግዛ ይትኽእል ኒኻ ሕጂ ፀገማት ክትፈጥር ስለ ትኽእል እቲ እዚኦም ካብኣቶም እዞም ፌደራል ዝመሃርናዮም ትማሊ ካብኣቶም እዮም እተን ግዜ ብኣህዶም ፅውዑ ኣብኡ ሕጂ ሃጓፋ ትፈጥረልካ እዩ ዋላ ካብቶም ትፈጥረልካ ኣብቲ ዳነስ ሃጓፋ ትፈጥረልካ ዳሕራይ ኣብዚ ደረጃታት እዚ ቀሊል ኣስተዋፅኦታት ኣይገበሩን ዶት መፂኦምና ነይሮም ሓደ ካብ ጋሽባርካ ሓደ ካብ ሰሜና ቅያ ባህሪ ናይ ብሓቂ ንፉ እዚኦም ሳና ምብል 32 ተማሂሮም ዳሕጉስ ውፅኢት ካ ምፅኦም እዚ ስታፈ ኣሎ ሕጂ ዞባ ብዞባ ኣብ ዞባ ማእኸል ዝተማሃረ ሰባ ከይዱ ንድሕር ተባሂለ ተን 6ዱሽተ ዞባታ ክስተይ ኣሎ
1: ኩም ካላንደር ኣሎ እንተኮይኑ ዓንበት መፀ ዝወሃብ መፀለስተ ምስተ ሓድሽ ሕግታት ዝወፅእ ኣታሒቢ ተሳኒዱ ዝወሃብ ወይስ ክ
0: ዘሎ ኣብ ናሓሰብ መጨረሻ ምናልባት ሓደ ረፍረሽመንት ኮርስ ዝበሃል ኣሎ ሕግታት ደለኢኻ ምስ ኢኻ
1: ተላለዩ መክፅንሑ ኣለዎ
0: ምስ ከዓ ፊዚካል ፊትነስ ቴስት ከዓ ኣሎ ናይ ግድን እዚ ከዓ ቶም ተፃዋቲ ትሬኒንግ ገብሩ ዝኸረሞ ሳ ከዓ ልክዕቲ ፊዚካ ፊት ኮንካ ረዲኻ ሕጂ ንሕና ኩሉ ግዜ ዳንነት ኣብ ምንታይ እዩ ዝበል መስለካ ኣብ መንእሰያት ዘተኮረ ክሳ እዩ ዘሎ ምክንያቱ እቲታት ከም ዳኛ ኮንካ ክትመርሕ ከለካ ቀልል ተፃወቲ ይኮኑ ናብ ዘሎ ንም ሬድዮ ኮንካ ክትኣት
1: ፅቡቅ ኪኖ ርክብ ኣሎ ኣብ ዝበዝሐ ክፋላትና ግርና ግን እዚ ልሙድ ኣይኮነን ካብ ምንታይ እዩ ወይ ኣምሃ ምናልባት ውልቃዊ ርኢቱ ክኾን ይኽእል
0: እዩ ሕጂ እዚ እንታይ መስለካ ምናልባት ተደሊሙ ነይሩ ሕጂ ንሳዊ ንጥቀሙላ ነይሮም ብሓባር ክኸዱ ከሎ ብሓባር ጥቀምሉ ነይሮም ክህሉ ኣለዎ ምክንያቱ ኮሚኒኬሽንስ ንኣርባዕተ

0: ሓንቲ ጥራይ ናቱ ንክትገይሽ ከለካ ሬድዮ ሲ ምናልባት ኣብ ዋጋታት ክኸብር ይኽእል ክትገዝኦ ኢለስ ኣነ ክሳይ ብለየን ምናልባት ኣብቲ ናይ ሃገር ደረጃት ውን ትመፀ ፅቡቅ እዩ ዝብሉ ኣነ
1: ሓራሓተት ዓይነት ሞያ እዩ ሃጉራ ፌደሬሽን ኩዕሶ እግሪ ከለሰ ምስ ዘመናውን ዝተሓሓስ ምናልባት ኣብ መዳይ ድያና ሃገርና ኣብ ብዘለዎም ደረጃ ብዘለዎም ጉዕዞን ዲስፕሊንን ከመይ ኣለና ወይ ከመይ ይግምገሙ ትብል
0: ትውል ደኻ ተፀሪፍካ ስኢልካ ሰሚዕኻ ኸ ግን ተፀሪፍካሪኻይ ዘሎ ከምደይ ሰማዕኻ ሓደ እንታይ እንተንቀኒ ክኾን ኣሎ ምስ በፅሕኻስ እንታይ ዓይነት ውሳኔታት ትውስን ሳልሳይ ከዓ ማናጅመንት ክሳይ ኮይኑ ናይ ቴዎሪ ኮይኑ ፅቡቅ ክሳይ ይህልዎ ክእል ብልፆ ክእል ግን ከምዚ ኣይከይድኒ ሰለስቲአን ሓንቲ ትሪንግል ሪኮንካ ፀገማት ትሸቕሮ ርኮ ኢኻ ሕጂ ውን ዝኾነ ነገር ክግበር ከሎ ከብቲ ሜዳ የማን ፀጋም ክሳይ ትገብር ኢኻ ሕጂ ኾን ማሓድር ዘይትኽእል ኮንካ ክዳን ናይ ትኽእል ኢኻ ዝመፀ ዳኛ ክርኢ ፀወታ ክርኢ እዩ ዝመፀ ንስኻቶም ዘለዉ ትብል ሕጂ ኣብዚታት እንታይ እያ ክብል ዝደሊ ዳኛ ኣብቲ ክዳንዎ ከለዉ ብሕልፊ እዞም ዝበልኩካ ዝተረፉ ት ኩሉ ግዜ ኣብ ሰሙን ሰሙን ትምደብ ወይ ከምዚ ዕቁብ በፂሓትካ ብፀወታታት ተደዲኻኒ እንደገና ከዓ ስታንዳርድናትካ ከዓ ምሕላው ልዕሊ ካሊኻ ዘሎ ንዑ ርኢኻ ከዓ ስኻ ከምኡ ክትከውን ክትቲ ሓደ ብቑዕ ዝኾነ ዳኛ ኣብ ዝኾነ ቦታ ዝኸይድ ግን ኣበይ ትበፅሖ ዲኻ ሞ ተረዲኻኒ ምብፃሕ እንድሕር ኣሎ ፅበት እንዳ ዓበኻ ክትከይድ ከለካ ኩሉ ግዜ ናይ ምቕናስ ኣሎ ላ ዕድመ እዮም ካንስል ክሳይ ንገብሮ ነሮም 45 ጠ እዮም ዘብሎ ተስፋ እንዳሕር ትቆርፅ ኮንካ ካልኣይ ደረጃ ጀሚሮም ንኣብነት ሕጂ 345 ተፀሪዮም ልካ ዕድለኛ ኢኻ ማለት እዩ በዚ ከምዚታት ኢኻ ትጓዓዝ
1: ኣብ ኣውዲ ስፖርት ኣብ ትሕቲ ፈጣሪ ከመይ ዝበለ እዩ ክኸውን ዘለዎ እስከ ምናልባት ንዞም ዓመት መፀነርካ

0: ኣብ ዝቀረባ እዋን ውን ዝፈረዩ ተምሃሮን ኣብ ዝተፈላለየ ደረጃ ከመይ ዝበለ ክኸውን ኣለዎ?
1: ሓደ ዳኛ ክበሃል ከሎ ቀሰረት ስለለለ ይብለካ ምክንያቱ መንእሰያ ዳኒ እዩ ዘሎ ምክንያቱ መንእሰያት ተሕግሎ እዩ ክተገልግሎ እንድሕር ኮንካ ከዓ ብብቕዓት ከዓኻ ወይ ከዓ ኣስታይ ዝኾነ ዳኛ ተስፋ ክቆሩ ንረአየ ዝብሎ ምክንያቱ ከመይ ጌርካ ተመሓዳድር ሓደ ምናልባት ክትርኢ ኣለካ መስመር ድያኒ ከመይ ዓይነት ትገብር ዳኛ እንታይ ዓይነት ትገብር እዚ ንድሕር ኮንካ ኮ ካብቲ ልዕሊኻ ንሕና ኣጋጣሚ በዓል ብርሃን ምስኦም ኢና ንጓዓዝ ነርና ረብዓይ ዳኛ ኮይና ግን ብዙሕ ትምህርታ ትጥቀም ኢልካ ካብኣቶም ኢኻ ትመሃር ነርካ ንዕኦም ክነርክቦም ኢና ሞ ንዕኦም ተኪና ከዓ ንሕና ከዓ ቀሊል ኣይኮነ ልዕሊ 9 ዓመት ሰርሒና ኢናኢኻ በፃዕካ ዳንነት ቀልጢፍካ ናይ ተስፋ ምቁራፅ ክህልወካ ይብ ድሕርቱ ብንእሽተኻ ንድሕር ጀሚርካ ክትርክብ ስለ ትኽእል ፀገም የብልካ እንታይ ከዓ ድብል ምስሓሉ ኮንካ ፊፋ ንድሕር ደይምድበካ ኮይኑ 2-3 ዓመት ኮ እቲ ብምሃሩ ዘሎ ስለምንታይ እምና ምሂርናዮም ኣሽቱ መንሳያት እንድሕር ንምህሮም ኮይና ሓሊፈ ኣብኡ ኮፍ ኢለ ክፀንሕ እንድሕር ኮይኑ እቲ ቦታ ሒዝካዮ ብቕዓትካ ውን እንድሕር ዳ እንዳቐነሰ ኸይዱ ዓመታት እንድሕር ዳ ኸፍ ትብል ኮንካስ እቴና ዘለዉ ንኣስቱ መንሳያት ጥማሓንጎ ሰውዩ ንዕድሚ ከይተርክቦም ቀሊል ሓሉ ክሳይ ምባል ደረጃኻ ናይ ምሕላው ኣገዳሲ ድማ
0: ዘየ ምስግነካ ስለቲ ግዜኻን ዝሃብከና ሓበሬታን ገዲም ሓነት ኣብ ኩዕሶ እግሪ ዞባ ማእከል ዘለኻ ብቕራትን ክቡራን ተኸታተልቲ ንብሎም ዘደለናዮ ዘተ ስፖርት እዚ ክትከታተሉ ወፅ

0: እቲ ሕዳር ከባቢ ሰዓት 10 ቅድሚ ቅጥሪ ኣብ ኣዳራሽ ምምሕዳር ንኡዝብ ዓብዪ ንእግሪ መንገድና ንንቀሳቐሰሉ ኣብ ዝነበርናሉ እዋን እዚ ምትእኽ ኣዕለሉና በቲ ዕላሎም ተመሲጥና ድማ ንሕና እውን ብግዲና ነቲ ናይ ምንታይ ምትባዕዩ ዝብል ሕቶ ክቀፅልና ከለና ግን ንከባቢ ወርሒ ቶና ዝያዳ መብርሂ ዝህብ ብመሰረት ዝተረኽበ ዓወት ምምሕዳር ንኡዘብ መናደቕ ተለጢፉ ንበብና ድሕሪ ቁሩብ ደቓይቕ ድማ በበትኦም ሒዞም ዝፀቢኦም ፀጋ ብርሃን ዕዱማት ኣጋይሽን ወለደን ኣብ ዝተረኽብሉ ኣጋጣሚ ባዕሉ ሙዚቃዊ ድራማን ትልሂትን ብምቕራብ ነቲ ናይ ምትባዕ መደብ ድምቀት ኣብ መወዳእታ ድማ በቲ ዝቕረበ መደብ ተምሳጥ ስለ ዘሕደርና ንኣምሕዳር ከባቢ ኣኽርያ ናብዚ ዘላቶ ደረጃ ክትበፅሕ ተራን ኣበርክቶን ኣባላት ዝብል ሕቶ ክመፅእ ናይ ግድን ይኸውን
1: ሓሙሽተ ምሕዳራት ከባቢ ኣብ ድርፎ ኣብዘን ሓሙሽተ እታ ሓምሸይቲ ናይ ድርፎ ብመሰረታት ግን ሓያላት እዮም። እዚ ስፖርት እዚ ኣብዚ 8 ዓመት 8 ዓመተ ይገብር ኣለኹ። ልዕሊት ካብኡ ንላዕሊ እዚ ክትርእይዎ ፅናሕኩም ሞራል እዩ። ብቐንዱ ከዓ ሱናት ኩሎም እኳ ተተመረፁ ውስናት ግን ኣብዚ ስራሕ እዚ ኣብ ሓድነት ክኣለዎም ሓድነት ስለ ዘለዎም ተዓዊቶም ይዕውቱኻ ሰተታት ኩሉ ዳርጋ ባዕሎም እዮም። እዚ ኣዳራሽ እዚ ከዓ ኣዳራሾም ኣብዒልና ኣለና ተቐንዲ ዋና ነገር እቲ በዓል ኣብ ኮምፓስ ክስእሉ ከለዉ ጥራዞም ክኸፍቱ ከለዉ ቦርሶም
2: እቲ ስጥመት ምስ ኣመሓዳሪትና ይመፂ ማለት እዩ ቀዳማይ ነገራት

0: ገይረ ኣሚና ንዓና ደድሕሪ ስፖርት እትኸይድ ነዚ ነዊሕና ተዓቕምና በቲ ቁርጡ ባጀት ነቲ መሳለጥያ ድኾኑ ነቲ ስፖርት እዩ ዝትርቶ ማለት እየ እዚ ህዝቢ መሪፅ እኳ ክሳብዛ ሰዓ እዚ ኣብዚ ደረጃ እዚ ንበፅሓሉ እንትኸም እቲ ስጥመት እዩ ናብዚ ደረጃ እዚ ብፅሒና እቲ ስራሕ ሲ ከም ዓፅቃ ሃፍየ ግን ኮፍ ይብለን እየ ስለምንታይ ንሕልካ ሞያ እዩ ትኩዕሶ እግሪ ግራስሩት ዋላ እቲ ንሃና
1: ንሕ ተባሂልና ቅድሚኡ ነቲ ኣፍልጦ ነቲ ህዝብን ነቲ ስራሕ ምስ ተሰርሐ ሽዑ እቲ ዓወታት ምስ መፀ ሽዑ እቲ ህዝብን እቲ ምሕዳር መጀመርያ ካብ 6 ዕድመን ላዕሊ እዩ ጀሚሩ ኣብ ልዕሊ ካብ 20 ዓመት መፃሕና ፍረ ረኪብና ኣሎ ማለት እዩ እቲ ዝበለፀ ትጋንታ ተባሂላ ዘለዋ ኸኒ እቶም ዝለዓሉ ተባሂሎም ከዓ ናብኦም ከዓ ንምፍራይ ከዓ ሰይን እዮ ማለት እዩ ብድሕሪ ማቱ ቅድሚኡ ካልእ ካልእ ስለዝነበር ማለት እዩ ንሕና ግን ነዚ ዓወት ምህፃና ሽዑ እቲ እዚኦም ብፍላይ ሓፋሽን ሳምን ኣብቲ ኣብ ርእስና ምሳና እናጎይ እዩ ዝሓትናዮ ከዓ እናመልኡልና ባጀት እዩ ስፖርት ኣብ ነዚ መስል ትክሉ ኮሚተ ስጋዕ ትመለጥ ዘና ጃምራ 222 ማለት ዘለዋ ኮሚተ ንሕር ኣብ ጎና ኮይኖም ንሕር ጉዮ ኮይኖም ኣብ ማሕዳር ንሕር ተረድያትካ ኮይና እንታይ ተርፈካ ሽዑ ካብኡ ላዕለ ክንሰርሕ ኣይንቋፅና ማለት እዩ
2: ንሕና ክንመፅእ ክነበሩ ደረከቡና ኣይነበሮም ዋላ ሓንቲ ረከብና ብድሕሪኡ ግን ኣማሚዕና ሓደ ነገር ክንገብር ኣለና ኢልና እቲ ሓደ ነገር ከዓ ሓደ ለውጢ መስኻውን ከምኡ ምስ ተሰልጠንቲ ክትጎይ ኣለካ ሰው ኢልካ ብተፃወቲ ኩዕሾ ዕፅረት ኩዕሾ ክህልዎ ይብሎም ኣብ ኩዕሾ ኢና ነርና ሽዑ ከምዝለዎም ድገፅሉ ግዜ ነይሩ ኣዋፅኡ ተባሂልካ ኩዕሾ ትግዛኣሉ ግዜ ነይሩ እቲ ንሕና ደሩ ነቲ ኩዕሾ ካባና ከም ድግዛዕ ብዕድጊ እንዳገበርና ምሰማ ሰተኒ እውን ከምኡ ፀገም ፀኒሕና ዕድቂ እውን ፀገም ፀኒሕና ካ ሰተኒ ብኸውም ድሕሪዩ ና ቀፂልና ማለት እዩ ናፍቲ ተፅቲ ባጀት ከም ዘለካ ስለ ዘይነበረ ሙሉእ ዕድቂ ክልተ ዕድቂ ገፂእና ኣሎ ድሕሪኡ ምሰማም ተፃወቲ ሓደ ክተባብዓ ንድሕር ኮይኑ ገለ ነገር ከዓ ክህልዎ ኣለዎ ንሕና ዛፌና ኣብ ዓረቦና መግቢ ጌርና ኣሎ ምግቢ ጌርና ኣሎም ታይስ ዋላ ሓንቲ ትርጉም የብሉን ኣብ ገዛና ብተፈላለየ ምግቢ ኣለና እንታይ ቦርሳ ሸሊ ምስ ቀፅልና

0: ቀፅልና እዞም ቆልዑ እታ ኮይኑ መሲልካ እንታይ ገብረለ ይኸውን ንሕና ከዓ መተባብዕ ጌርና ካብ መግቢ ቦርሳ ሓይስልና
1: ከምቲ ኣብቲ ፀብፃቦም ክንሰምዖ ፀንሓና ከዓ ተዋሂዶም ስቲ ሃጓፋቶም ከማን ፅቡቅ ገይሮም ስለዝኳን ብቕዓቶም ከዓ እቲ ብትግሃት ዝሰርሕሉ ኣነ ኣድኒቀዮም እየ ብጣዕሚ ውፅኢቶም ከዓ ርእዩ
2: እዎ ብኩሉ ብምምሕዳር ከባብን ብለፋታት ግበረሎም ፀኒሑ እዩ ብዝተኸኣለ መጠን ማለት እዩ
3: እዞም ወለዲ ናይዞም ተሳተፍቲ ቆልዑት ይኹን ነ ንብሎ ዘለና ምክንያቱ እዞም ደቅና ካብዘይ ተደልየ ኩሉ እቲ ወላዲ ከዓኒ ካብዘየድሊ መንገዲ ውላዱ ክዕርፍ እንድሕር ኮይኑ ዳራት ይኹን እዚ ነዚ ደረጃ ዘብፅሐ ዝያድ ክሕወሱና ይኽእሉ እዮም ክመፁ ይኽእሉ እዮም ደቂ ዝኾን
4: ኣብዚ ንኡዘባ ተሳተፍነት ደቂ ኣንስትዮ ኣብ ስፖርት ራሕ ተወኪላ ምቕረባ ካብ ተሓማይነት ክትሃድም ኣይከኣለትን ኮይኑ ግን ኮሚቴ ናይዛ ምምሕዳር እውን ብግድኦም ምስ ወለዲ ናይዞም እዛ ኣብ ቅድሚኦም ተቐሚጡ ምህላው እዩ ዘነፅረልካ
5: ንወለዲ ኣረኣዮም ሕጂ እዚ ከዓ እቲ ድሕሪ ባህልና ጋና ምሕፃብ የ ነዞም ወለዲ እዚኦም ተእምኖም ከዓ ናይዚ ካብ ንኡዘባ ምስኣበ ጊስኒያ ኣለና ገለ ወለዲ ዝኸልከልዎን ንጡፋት ናይ ዘለና ፀገም ኣብ ዓዲ ንፋስ ትራንስፖርት ኣርባዓ ቅርሺ ክኸዳን ከምዘለው ቅድሚ ሕጂ ኣውቶቡስ ዝተፈለያ ገለ ስለ ዝነበረት ከማን ሕጂሎም ኣብ ገለ ኣሎዎም እታ ፀገም ኮይናትና ዘላ ግን ናይ ትራንስፖርት ክንገብሮ ኢና
1: ተራ ጓል ኣንስተይቲ ቁሩብ ሲሑ ኣብ ደቂ ኣንስትዮ ከዓ ብትምህርቲ በፂሕናየ ዘለና ስኬላት ሕጂ ንሪኦ ኣለና ዝሪኦ ከሎካ ሕጂ ክንዲስማዓካ ስምዒታት ኣሎ ናህና ከዓ ክንጉስጉስ ከም ዘለና ድብልወን ከማቶም ኮሚቴ ድሕር ንዓና ነገሮምና ውን ነጥቃሕ ትምሃር ትውደብ ብዙሕ ነገር ከዓ ካብ ከባቢካ ኢካ ትምሃር ሕጂ ካብ ተራጓል ኣንስተይቲ ኣብቲ ወለዲ ወሪድና ክንሰርሓሉ ክንክእል ኣለና

0: ኣብ ካልእ ብሉፅ ኮንካ ኣብ ከምስታት ከዓ ክተርፍ ንድሕሪኢካ ከዓ ስማዓካይ ሪኦማት ኦ ክግዝጎስ ኮሎ ወለዲ ስለምንታይ እዮም ተባሂሎም ነቶም ወለደን ከይድና ብኣካል ረኪ
1: ማዕረ ተሳትፎ ክህልዎ ኣለዎ። ምክንያቱ ተቃሊሳ ማዕረ ኣሕዋታ ናፃ ዝገበረት ኣካል ሰይ ከም ኣሕዋታ ክትጎይን ማዕረ ክትሳተፍን ኣለዎ። ስለዚ ደቂ ኮኑ መንእስያት ክንሃንፅ ክንደፋ ኣለዎም ይግበአና።
2: ደቂ ኣንስትዮና ሕጂ ናቶም ወለዲ ናተን ናብ ስፖርት ደቆም ሰዱ መጀመርያ ከምዝግኖም ፈጡ ስፖርት ማለት ንዓይ ሂወት ገለ ክትርኢ ከ ዝብለ ሕጂ ንሃናስ ንሰርሓሉ ኢና እምበር ሰለስተ ማሰልጠንቲ ናይ ግራስሩት መምሃራን እዩዎ ጎንጎን ከዓ ንሕና ከዓ ደድሕሪኦም ንጎይ ማለት እዩ። ስለዚ
3: ገዘገዘ እንዳኸና ነምፀን ኣብ ፀወታ ትሬን ምስወፃኻ ስጠፍኣ ከማ ምስ ኩሉ ፀጋማት ማለት እዩ ኣወዳድ ኣብይዎም ከለዉ ሕጂ እዚ ኣፍሉጠናይ ኣሎ 400 ክብለካ ክልኮ ሕጂ ኣብ ዓዲ ንፋስ ዘለውን ኣብ ሜዳ ከማ ንእሽ ሜዳ ይዘለና ግን ምስምስ ኮይና ሕጂ ሓደ ሜዳ ነጊርና ቅዱስ ቅነት ሓዙ ሰበት ኣለዉ ማለት እዩ ካብ ሕጂ እኒኤው ደተበርበረ ጥራይ ዘይኮነስ ገና
4: ተወላዲ ከዓ ደቅና ክንታይ ስለ ዝኮንና ኢና ደይኖ ፃ ክነሳትፈን ኣለና ካበይ ምስ ተረፋ ኢን ሞ ካብ ቀደም ክሳተፍ ኣለውን ይብል ንክነስተን ደቂ ኣንስትዮ ይግባኣልና።
5: ክርያ ኣብዚ ብውዕውዕ መንፈስ ዝተኻየደ ውድድር ጎብለር ርእሲ ኩለን መምሕር ኣብ ዝቕፅል ዘሎ ዓመት ዝያደ ሓይላን ደልዲላን ክትቐርብ ትፅቢት
6: ደፀየ ሰክመና ምክንያቱ ዋላ እዞም ሕጂ ካብ ካብ ጋንታት ደቂ ኣንስትዮን ከምኡ ኣብ 26 ከዓ ነቲ ዘለና ቲና ኣለና
0: ጎብለል ኩንካ ማለት ከዓ ክትተዓሸሾ ይብልካ ሎም ዓመት ኩሉ ከዓ ምስ ዘሎ ዋናዊ ጉዳያት ኩሉ ይኣስረና ኣይኮኑ ዓና እውን ብዙሕ ግን እንታይ እዩ ሰልዲ የብልካ ማለት ሰብ የብልካ ማለት ኣይኮነ ሰብ ምስ መፅእ ነዘን ደቂ ኣንስትዮ ተሪፈናና ዘለዋ እስክንጭብጥ ክንክእል ኣለና ተገደደስ ማለት ኣነ ብታሪክ ክንደይ ኣክርያካ ትፈልጥ ሕጂ ግን ኣብዘ ናይ ደቂ

0: ክንተዓሸሽ ይብልና ነተን ተሪፈናና ደለዋ ኸዓ ክንጽብጠን ክንተላለን
1: ኩል ከም ዳዓ ብፈሊጥና ንሕና ዝያዳ ተዳሊና ኣለኹ ንፃዕኒና ማለት እዩ እዞም ተወልስ እዮም ተዋሂዶም ድዮም ሓንሰር 14-15 ብኸምኡ ኢና ክንከይድ ክዳልዋ የን ንሕና እውን ክንሕብሕቦም ኢና ንዞም ኣቕልዑት ንዓመተ ኸዓ ንዝለዓለ ውፅኢት ክንሰርሕ ኢና
2: ኣትቃዓ ይበል ገለ ኩሉ ስለ ዘለውና ካብ 6 ኣሳቲፍና ክል እውን ከምዚ ዝለካ ብድሆታት ነይሩ እዩ ደቂ ኣንስትዮ ተሳኢነን ድሆታት ነበረ ኩል ፈቲሕናዮ ንብል ንዝመፅእ ከዓ ካብዚ ንላዕሊ ኣቕሉቲ ስድራ ቤት ከተባብዓና መፅ ኣሎ ካብዚ ንላዕሊ ክንሰርሕ ኢና ስጋዕ ዘለና ስጋዕቲ
3: እክብ ናይ ወለዲ ኣገዳሲ እዩ ምክንያቱ ኣፍልጦ ከበርክቶ ዝግባእ ናይ ንብሶ ከፋብዛ ኣዳራሽ ተኣኪብ ለውጢ ክመፅእ ይኽእል እዩ ከምኡ እናበለት ዕቤት ከዓ
4: ንሕሪ ምምፃላ ኮን ተስርሕ ኩን ከንዘለካ ንዕኡ ርእዎ ስለ ዘሎ ሓደ እቲ ዝዓበየ ፅዕሉ ኣበይ ጠፊዩ ንሓቶም ኢና ብኡ ኢድሓልፍ ኩሉ ግዜ መገዲ እዚዝጠና እዚ ከዓ ንዕኦም ከዓ ፍታሕ ክገብሩና ንላቦ ማለት እዩ ካልእ እቲ ንስፖርትን ብሓንሳ ስለ ዝኾነ ንኩሉ ኣወዲቡ ሓደ ጨንፈር ከፊቱ ዝሓሸ ይሩ እዚ ባዕልና ንገብሩ ዘለና ባህልበ ዘሎ ስፖርት ቀበ ዘሎ ባዕልና ንውድቦ ዘለና ማእክና ትረክብ ዝበለፀ እዩ ማለት እዩ
1: ካብዚ ንላዓሊ ብኩሉ ዓውድ ዓውታ ስፖርት መጀመርያ ስታፍና ንሓስ መዳልያ ምፅና ኣለና ንዓመታ ከዓ ኩሉ እቲ ምንቶ ይጎብለል ክትከውን ኣኽርያ ማለት እዩ ክሳብ ዘለና ንሕና
5: ዓመት ብተዓፃፀፊ ንቆልዑን ተምሃሮ መንእስያትን ኣሳታፊ እናኾነን ድለ እቲ ምንታይ ብናይ መምሕደራት ከባቢ ሓሊፎም ናብ ክለባት ዝተፀዮም ብዙሓት ብምዃኖም
4: ኣብዚ ዘለዉ ታለንቲ ብዙሓት ዓብዮም ኣለዉ ኣፍሪና ዘለና ሚሮን ኣለም ደንደን ደሎ ማለት እዩ እቶም ዝበለፁ ቆልዑ ነሮም ናዮም ካብዚ ግን ናብኡ ንምብፅሓ ግን ይፅግሞም እዩ ዋላ ከማ ሕጂ ግን ንዑ ጎዝጊስና ናብቲ ጋንታት ምስ ብፃሕናዮን ግን ውፅኢታዊ ንካ ኮይኖም ንሕና ቃልናኣቱ ማለት እዩ ኣይንፀግም ኢና ዝኾነ ዝደልየት ጋንታ ክትወስድ እያ ማለት እዩ ባህልን ስፖርትን ሽዑ ኸዓ ሃገራዊ ፌደሬሽን ማለት እዩ ነታሓት ወ ክዝርግሓልና እሞ ሽዑ እቶም ዘለዉ ቆልዑት ከዓ ናብኦም ከይዱ ጠርኒፉ ቆልዑ

ኣስበኻ እዞም ቆልዑት ብትምህርቲ ትምህርትስ መጀመርያ ቀሸ ነጥብ ደርኣየና ውን ሓደ ነገር ክንህብ ኢና ናቲ ተባጀሎኦም ኩሎም ከም መሲክዓለ ከም ተቀዳዳማይ ዋላ ብቲ ሳይክል ንብሎ ኣለና ተቀዳደምቲ ብሽክለታ ካባይ ብዙሕ ነገር ንጎድል ኣለና ምዝ ሕጂ ቴክኖሎጂ ሕጂ እንታይ ኢና ንብሎም ዘለና ትምህርቲ ተምሃሩ ኢና ገለ ክንቦም ነቶም ምሶም ኣሰልጠንቲ ክንዘራረብ ኢና ተዘራሪብና ተቀዳደምትና ከምኡ ክንሎም ተፃወትና ከምኡ ክንሎም ቋንቋስ ሚኒስትር ትምህርቲ ድዩ ምስ ገለ ተዘራሪብና ድምሃሩሉ መንገዲ ኣሲኩ

0: ኣብ ዝሓለፈ ሰሙን ኣብ ኣርስ ጋለሪ ብኣባላት ሓበሬታን ሓሙሽተን ዝኾኑ ቅብኣታት ብ17 ኣባላት ዝተዳለው እዮም ቀሪቦም።
1: ኣብቲ ናቱ ካምፓኒ ኣብቲ ጎስጓስ ዝተፈላለዩ ዓይነት ትምህርቲ ህብ ስልጠና ንቅብኣ ኣብ ኢንግሬቪን
0: ኣብስቶ ናይ ዝምርኢት ቀዳም ኣብ ሰዓትና ኣብ ንኡስ መደብ ዓለም ስነ ጥበብ ተኸታተል ሓደገኛ ውድድር ብኣስናይ ኣብዑር ብኸመይ ጀሚሩ ናይ ብሓቂ ድዮም ሓ
2: ዕዙ ሰላምታና ተቐበሉ ፈነውና ኣብ ምክትታል እትርከቡ ዝኸበርኩም ዘልኩም ቀሪበ ዘለኹ ኣርሴማስ መሮሜ ንምክትታልኩም ንኸብሩና ዓደምኩ ብቐንዳ ብጉቡእ ተበርቢሩ ናብ ወለዶታት ንኽመሓላለፍ ብዕቱብ ክስራሕ መተሓሳሰብ ቐሪቡ ኣብ ከረን ሓደጋታት ንምጉዳል ሕግታት ትራፊክ

0: ጥቶ ኣህጉር ሰገር ባለስቲካዊ ሚሳይል ከም ዝፈተነት ኣፍሊጣ። ቀድማ ሚኒስተር ቤንያሚን ነታንያሁ ምዕራባዊ ገማግም ግዝኣት እስራኤል ዝርዝር ዜና ሓደጋ መሓላለፍ ተላኮም ክዓዝዝ ዋና ዳይረክተር ክፍሊ ባህልን ስፖርትን ዞባጋሽ ባርካ ደባ ኣስተምህሮ ኣተሓሳሲቦም እቲ ክፍሊ ምስ ክኢላታት እቲ ዓውዲ ብምትሕ ክዋሳ ኣዘኻኺሮም ኣብ ኮሚሽን ባህልን ስፖርትን ካብ ጨንፈር ምፅናዕትን ብድሆታትን ናብ ብሄራት ናራን ኩናማን ኣተኪሩ ሰፊሕ መግለፂ ሂቦም ጠኒዑን ተሰኒዱን ናብ ወሉድታት ንክመላለፍ ግዴቶኦም ምዃኑ ተረድዮም ኣበርክትን ባህላዊ መልክዑ እናሃሰሰ ዝመፅእ ዘሎ ውርሻታት ንምብርባር ኣብዚ ሓደጋታት ንምንካይ ሕግታት ትራፊክ ዘዳለዎ ፀብፃብ ኣለዎ ስቴፋኖስ ግርማይ ከቅርቦ እዩ
1: እና ወሳኒ ሕግታት ትራፊክ ክግታእን ሓላፊ ፖሊስ ትራፊክ ዞባ ዓንሰባ ሜጀር ንርኣያ ትምህርቲ መምራሕ መኪናን ኣብ ዝገበሮ ርክብ ሜጀር ንርኣዮም ሓደጋታት ኣፍነታውያን ክኾኑ ተላብዮም ዝበዝሐ ሓደጋታት ብሰንኪ ሸለልትነት ከም ዘይኮነ ሓደጋታት ንምግታእ ምስ ፖሊስ ትራፊክ ብምውሃድ ምስራሕ ከም ዘድለት ከም ዘጋጠመ ብሰንኩ ድማ 7 ሰባት ክሞቱን ከለዉ ምስሰዓበ ሜጀር ንርኣዮ ወሲኹ ሓቢሮም ሓላፊ በዓል መዚ ኣብ ውሱን ግዜ ክግበር ዝፀንሐ ምርመራ ተሽከርከርቲ ማለት በሎ ክላውፍኖም ተሳተፍቲ ብወገኖም ታቤላታት ምልክታት ትራፊክ ክሕደር ኮይን ሓደጋ ስለ ዘቀልዕ ስጉምቲ ክውሰደሉ ከምኡ እውን ሰለስተ እግረን ዞብዓን ሰባ ኮሎኔል ልብሱ ተስፋ ሚካኤል ኣብ ዝሃቦ መዛፅ ምቓል ቦም
0: ኣብ ሆስፒታል ዓዲ ቀይሕ ወኪል ኤሪና ሚልዮን ኣፈወርቂ ንዘዳለወቶ ፀብጻብ ዳናይት ገብሪ ሂወት ከተክብ
2: ከም ዘበሎ ተገልገልትን ሞያውይንን ገሊፆም ሜዲክ ብቑዑን እኹሉን ዓቕሚ ሰብ ንክዓጥቃ መንግስቲ ገዚፍ ወፍሪ ይገብር ከም ዘሎ ኣብቲ ሆስፒታል ካብ 223 ብርክት ዝበለ ዲጂታላዊ ቡልናውቲ ከም እተዓጥቀ ዝጠቐሰ ዶክተር ፀገዛኣብ ንተገልገልቲ

ኣብ ንዞባ ድባርዋ ብመንገዲ ኣብነታውያን ሓረስቶት ዝባዛሕ ዘሎ ይፅኦም ኣብ ቤት ፅሕፈት ሕርሻት ንዞባ በዓል ሞያ ኣሕምልትን ፍረታትን ኣቶ መድሃኒ ዕለወን ብምዃኑ ብሓረስቶት ፅቡቅ ተቐባልነት ከም ዝረኸበ ብምጥቃስ ዘሎ ኣብርሆም ኣብነታውያን ሓረስቶት ኣብ ዝሃብዎ ርእቶ ፅቡቅ ዘለዎም ተስፋ ገሊፆም ይመፅእ ከም ዘሎ ኣብ ዝተገብረ ገምጋም ተሓቢሮም ኣብቲ ሓለፍቲ መደብ ኣኼባ ሓላፊ ኣገልግሎት ጥዕናብቲ ንዞባ ነርስ ፊልሞን ጎይቶኦም ከም ውጥለ ግዜ ምክትታል ዝገብራ ግና ውሕዳት ስለ ዝኾና ገና ስራሕ ከም ዘድሊ ትካላት ጥዕና ከም ዝሓረሳ እተን 29 ሚታዊት ካብኣተን ድማ ዘገዳሲ ከም ዝኾነ ኣስሚርሎም ነርስ ፊልሞን ኣስዒቡ ኣብ ምምሕደራት ዝውሃብ ኣገልግሎት ጥዕና ብሓፈሻ ድሕነት ኣደን ዕሸልን ድማ ብፍላይ ዝሓሸን ውን ብሰፊሑ ክዝውተር ከምኡውን ምእጋድ ተጠቃምነት ትንባኾን ሽጋራን ብወገኑ ህዝቢ ኣብ ምቅላል ፀገማት ትካላት ማሕበራዊ ኣገልግሎት ንዝገብሩ ተሸ መደበራት ጥዕና ኣብ ፍልፍለ ሃበሮ ፃዕዳ ኣፍዓዩን ቀርዖ ዝቅፅሉ ደጊመ ብክብሪ ዕድም ፓኪስታንን ኩዌትን ሓዱሽ ወተሃደራዊ ስምምዕ ከም ዝኸተልዎ ሂንዲ ዝፈረምዎ ስምምዕ ነቲ ኣብ መንጎን ዝፀንሐ ወተሃደራዊ ዝምድና ዘበርኽ ስልጠናታት ንምሃብ ዘጠቃለለ ምዃኑ ተሓቢሮም እዚ ከምዚ ኢሉ ፓኪስታን ኣብ ዝሓለፈ ቀረባ ሳምንታት ምስ ስዑድ ዓረብን ቱርክን ወተሃደራውን ዞባዊ ፀጥታዊ ኣገዳስነቱ ልዑል ምዃኑ እዩ ዝእመት ትብል ዝገለፀቶ ኣህጉር ሰገር ባለስቲካዊ ሚሳይል ከም ዝፈተነት ኣፍሊጣ ዕላማ ብልክዕ ከም ዝወቕዐ ሚኒስትሪ ምክልኻል ሩስያ ገሊፆም እዚ ኒካውን ብቕዓቱ ንምርጋፅ ከም እተኻይደ ኣርድዮም ይኹን እምበር እዚ ን ከም ዝኽእል ተንተንቲ ፖለቲካ ይእምቱ እዚ ሓድሽ ኣፅዋር ኣብ ፈለ ዘወርሑ ጉንበት እውን ሳርማት ዝተሰሜየ ክሳብ 35,000 ኪሎ ሜትር ናይ ምግትብ ዕለ ወገናት ኩነን የገጢምዎ ምዕራባዊ ገማግም ካብ ፈለማ ግዛኣት እስኒ ጉተረሽ እቲ መግለፂ ንህላዊ ፍልስጥማውያን ነበርቲ ናይቲ ቦታ ኣብ ሓደጋ እቲ ኣብ መንጎ እስራኤልን ፍልስጥኤምን ዝፀንሐ ምትፍናን ዝዓርግን ንፃዕርታት ፍታወል እገዳ ከፅድቕ ምዃኑ ኣብ ዝሓለፈ ቀረባ መዓልትታት ምጥንቀቆ ዝዝከር ኢኑ እቲ ስጉምቲ ካብ ሓያሉ ሃገራት

0: او مغني لهم ابل صبصبات يردو مدب كم زبقسا حبيران زي بريطانيا جرمن ايطاليا زركتي كسل عزخ المخانو تغليتوم اذا حد شو تهدراو مدب امريكا الزلام هاجرات اوروبا قداماوي تصابوتات من مكاد ناي بعلو حيلن هاجرات اوروبا كاب سكعتنيا نت كيدان سي من اتلانتيك نيتو زغلاغ 19 شو تهدرات اوافيرا زل امريكا نغزر تسراويت كتبدلو مدب ኣባል ሃገራት ቁጠባዊ መጠን ንግዳዊ ምልውዋጥ ምስቲ ናይ ቅድሚኡ ዝነበረ ዓመት ክነፃፀር እንከሎ ኣባል ሃገራት ልዕሊ 4 ትሪልዮን ዶላር ምንባሩ ዝጠቐሱ ቶም ፀብፃባት እቲሕት ኣባል ሃገራት ኣብ ናሓድ ሕደን ዘካየድኦም ምልውዋጥ ምዃኑ ክፍለጥ ተኻኢሉሎም መራሕቲ ሃገራት ኣስያን ኣብ ዝሓለፈ ወርሒ ጉንበት ኣብ ፊሊፒንስ ኣብ ዘካየድዎ ደርዮም ኣብ 1967 ዝተመስረተ ዞባዊ ውድብ እዮም ኢንዶኔዥያ ከቲመን እቲ ስምምዕ ንመፀን ዓመታዊ ንግዳዊ ምልውዋጥ ክሳብ ወፍሪ ብልዕሊ ዕፅፊ ክብ ዘብል ምዃኑ ክፍለጥ ተኻኢሉሎም እዚ ራ ተሰማሚዐን ኣለዋ ራሕመ ተሓሳሰብ ቀሪቦም ሕግታት ትራፊክ ብውቡእ ክኽበር መዘኻኸር ቀሪቦም ኣብ ንዞባ ድባርዋ ንኣብነታውያን ሓረሶት ዝተዓደለ ምሩፅ ፓኪስታን እስራኤል ምዃኑ ምግላፁ ኩነን የገጢመዎ ነበርኩም ተዓዘብትና ንሰዓት ዝተዳለወ ሓፈሻዊ ዜናዊ መሰናድኦና ኣብ ሰዛ ዝምለውን
1: መራሕቲ ሓደስቲ ዘስደምሙ ሓሳባት መትሓዚ ይብሎምን ባሕሪ ካብ ምኻድ ቀይሕ ባሕሪ ናብ ኢትዮጵያ ከም ዝመፅእ ምግባር
2: ኢትዮጵያ ወደ ባህር ከምትጓ

0: ለምን ባህሩ ወደ ኢትዮጵያ አይመጣ?
1: ሁልታይ ባህር ናብ ኢትዮጵያ ዘይመጽእ ዝብሉ አማራጺታት ይስሙዑዮም ወምሁራት ኣለዉ። እዚ ማራጽ እዚ ክሳብ ክንደይ ክዕወት ይኽእል?
0: ምሁራን ኣሉ
1: ነቲ ዝሓልምዎን ዝብህግዎን ቀይሕ ባሕሪ ብኸመይ ሓንሳብ ብሓይሊ ካልእ እዋን ድማ ብሕጊ ብእንካን ሃባን ሓድሕዱ ዝጋጮን እማመታትን ሓሳባትን ይቕርቡ።
0: የባህር በር ባጣችባቸው ዓመታት ሁሉ ዳግም መተንፈሻ
1: ዳግማይ መተንፈስ ንምርካብ ብሕጊ ብዲፕሎማሲ ብኣማራጺ እዩ። ከምቲ ግብፃውያን መትረብ ስዌዝ መሬት ኩዒቶም መትናዊ መፍትሒ እዩ።
0: እንደ ግብፁ ስዊዝ ካናል መሬት ቆፍሮ
2: ቀይ ባህር 1000 ኪሎ ሜትር ኦልሞስት ብዙ ሃገሮች ጋር ያለው ርቀት ምን ያህል ነው?
1: 1000 ኪሎ ሜትር ገምቲ ዘለዎ ኣብ ኣርባዕተ ቦታታት 34 43 ማን ከለና ኣብታ ፀበበት ቦታ ኣብ 34 ኪሎ ሜትር ና እቲ ወደብ ኣብ ውሽጢ መሬት ኢትዮጵያ ክስራሕ ይከኣል እዩ። ቀይ ማለት እዩ
2: ወደቡን በኢትዮጵያ ድንበር ውስጥ መስራቱ ያው ግራውንድ ብሬኪንግ ሲለቀቅ ይገባል። በቃ አሰብ ድረስ ያለው አካባቢ
1: ካብዚ ጀሚርና ክሳብ ከባቢ ዓሰብን ቀይሕ ባሕርን ምስ ንኩዕቱ ስፍሓቱ ክንደዩ ክኸውን ኢልና ካብ መበገስ ሓሳባት ኣብ ሶማልናትና ዝነበረ ዙቤ ዝበሃል ወደብ ኣሎ ብኡ
3: ኣማራጭ ልንጠቀም እንችላለን ከሚለ ኣንጻር ነው ስንሄድ 71 ኪሎ ሜትር ይሄዳሉ። እነኛ 71 ኪሎ
1: ጎኑ 180 ሜትሮ ስፍሓት ክህል ወይ ንዑኡ ኩዒትና
3: ማምጣት እንችላለን ወደብ ፈጠርን ማለት ነው። አሁን ቀይ ባህር ውሃውን ያ
1: ኣቲ ማይ ከም ዝመፅእ ንገብሮ ወደብ ፈጢርና ማለት እዩ ንኽእል ኢና።
3: ምፅዋዕ ለመጠቀም ነበረ ያ ካል ተሳካ ግን
1: ብዛዕባ ዝቀረበ መፅናዕቲ ቅድሚ ምዝራብና ተኸታተልቲ ስርዓን ብዘይካቶም ፈሊጦም ፀመሙ ሕጋውነትን ሓቅነትን ከምዘይ ኮንዶኾን ንዕወት ዘንቀረዳ እምበር ብሕጊ ይኹን ብሓይሊ ትማ ሓሳባትን ኣማራጺታትን

0: ሓደ መርኣያ እዩ። እንተኾነ ናይ ግብፃውያንን በዞም ኢትዮጵያውያን መሬቶምን ኣብ ማያቶምን እዮም ሃኒፆምዎ። እዞም ዝሓልሙ ብዝፍዎ ከምቲ ቐጻሊ ዝምድርዎ ገማግም ቀይ ኩዛት ኢትዮጵያ ከም ዝኣቱ ምግባር ዝብል ሓሳብ ከ እንታይ ኣድልዮም ሓስግና ዘይተፋሕሪ ጉድጓድ የለን ፈራሕ ዓስኦምን ክማጎቱ ይፍትኑ ኣመፋሓሓርዎ ዘለዉ ኣጀንዳ እዩ። ብሔረ ዓፋር ኢትዮጵያዊ ፍውያን ብሔረ ዓፋር ከይተረፈ ኢትዮጵያውያን እዮም ክሳብ ምባል በፂሖም።
1: የኣፋር ትሪያንግል ይበሃል።
0: እዚ ትርእይዎ ኤርትራን ኣለዉ ብስነ ህዝቢ ማለት ዲሞግራፊ እንተዘርኢኹሞ
1: ቀይ ባህርን እንዲያያይ ተደርጎ ይኖራሉ።
0: ናይ ደቂ ዓፋር መሬት እዩ። ከም ግደ ሓቂ ኤርትራ ዕፅዋን
2: እንጂ የኣፋር ህዝቢ ኣደለን።
3: በጣም ቅርበት ያለው
0: ፀሓና ዝቕልብ ዓሰብ እዩ። ዓሰብ ድማ ብታሪክ ናይ ኢትዮጵያ ኤርትራ ብሙሉእ ዝቆፃፀርዎ ኣዳላውያን ዝበሃሉ ደቂ
3: ዓፋር ህዝቢ ማለት ነው።
0: ናይ ፅመራሒ ብልፅግና ዓፋር ይኹኑ ካልኦት ብሄራት ይብዝሑ እዩ ቀይሕ ባሕሪ ኣይምልከቶምን እዩ። መራሕቲ ብልሓለን ንሰላም ምርግኣትን ቀርኒ ኣፍሪቃ ዝዘርግን እዩ። ኤርትራ ብመልክዕ ፌደሬሽን ብኢትዮጵያ ክሳብ እትጉበጥን ዓፋር ትመሓደር ዝነበረት ምስ ምእታዊ ኢጣልያውያንን ምሕንጻፅ ኣብ ውድብ ሕቡራት ሃገራት ግዝእቲ ኢጣልያ ሃገር ኤርትራ ድማ ከም ኩሉ ክፋላት ኤርትራ ብከቢድ መስዋእቲ ዘለን እዚ ኩሉ ብዛዕባ ዓሰብ ብኢትዮጵያውያን ዝቕርብ ዘሎ
4: ባህርን ኮስት በተን በተንን ብለው ቢሆን ፖርት ሱዳንም ይኖራሉ ዓፋሮች
0: ወላ ኣብ ኤርትራ ጅቡቲ ክሳብ ፖርት ሱዳን ዓፋር እዮም ዝ ድማ ጂኦግራፍን ስነ ህዝብን ሃገራ ዘይፈለጠት ኣብ ኤርትራ ኣየናይ ብሄር ኣበይ ነብር ሕቶ ኣይኮነን ብብሄር ቋንቋን ሃይማኖትን

0: ተሃናቆት ህዝቢ የብልናን ብዙሓት ገማግም ቀይሕ ባሕሪ ኤርትራ ብሄረ ዓፋር ን ብስኒትን ዝነብርዎን ምዃኑ ክትፈልጦ ዝግባእ ሓቂ እዩ። ዝበሉ እንትኾኑ ኢትዮጵያዊ የምባል እኹል እዩ። ካብ ፖርት ሱዳን ክሳብ ራስ ዱሜራ ዘሎ ማሕበረሰብ ዓፋር ሓያል ሓላዊ ዶብን ንኢትዮጵያውነት ክብሪ ዝህብን እዩ።
1: ጠንካራ እንደሆነን ኣሁንም ኢትዮጵያዊ
2: ታጆርዳር ደስ ያለውን ከ1000 ኪሎ ሜትር በላይ ያለውን
0: ካብ ዳህላ ዝነብር ህዝቢ የለን። ደቂ ዓፋር ጥራያም ዝነብርዎ
2: ቀይ ባህል
3: ምብሎም ብፀይ ምኒልክ ግዜም ቢሆን
0: ኣቐዲሙ ኣብ ዝበቃሳት ሓያል መርገፂ ዝነበሮ ህዝቢ እዩ።
3: ኢትዮጵያ ውስጥ በሚደረገው ማን
0: ደቂ ኣንፈቱ ስሒት ኣሎ። ታሪክ፣ ፖለቲካ፣ ውትድርና ንምዃኑ ንኤርትራን ህዝባን ክወርር ኣንቂሉ ንብን ኣሎ። ሃፀይ ምኒልክ ኣብ ዘመኑ መዓስ እዋን ይምስሉ? እቲ መልሲ ኣይፋልን እዩ። ሃፀይ ምኒልክ 89 ኣብ ውጫለ ዝተገብረ ውዕል ነጋዳይ ናይ ቀደም መራግብቱ ይፍትሽ ዝብል ምስሊ ኣበዋት ዘይተንከፍዎ ርእስቲ የለን። ናይ መወዳእታ መጣልዒት ኢሎም እውን ዓለም ዝጠለመቶም ጀነራላት ኢና ዝብሉ ኣኻኺቦም
3: ኣፋሮች ቦርደር የላቸውም።
0: ሓደ ዓብ ቀቢላ ካብ ኣፅቢ ውርድ ኢሉ ከነባ ወይ ካብ ኣውሳ ክሳብ ዓሰብ ይርከቡ። ኣብ ዘካይድዎ ናይ
3: ቦርደር ኣርቲፊሻል ነው እንደፈለገ ነው የሚገናኙት የሚንቀሳ
0: ካልኦት ከባቢታት ዝነብሩ ኤርትራውያን ነቲ ካብ ጊዜ መሳፍ ኣርሜንነት ግፍዒ ዝምታ ምፅናት ዓልየት ረሲዑ ማሊ ብሰንኪ ገዛእቲ ስርዓታት ኢትዮጵያ ህዝቢ ዝተሰከሙ ኣድ ንመሳፍንትን ሃፀያትን ኣቢሲንያ መሬቱ ዘየድፈረ ነቶም ምእንቲ ናፅነት ሃገሮም በረኻ ዝወፈሩ ጀመርቲ ኣብክነት ምስ ኤርትራውያን ኣሕዋቱ መስዋእቲ ዝኸፈለ ሕጂ እውን ዘሎ ኤርትራዊ ህዝቢ እዩ። ርሑቅ ከይክርና ኣብ ማ ሰብ ዓለምን ዳግማይ መሰልናን ናፅነትናን ብድምፂ ውፅኢት ምርጭን ድማ ንሓሶታትን ሕልምን ሰበስልጠ
4: መሮቶም ሰነጠክና

0: ዝምለስን ዝቕየርን ውሳነ ጽንሒሎም ድማ ብሰላማዊ መንገዲና ንደሊ ይብሉ። ኣብ ሕምባሻ ኮይኑ ኣይ ተጓዓሚሙ ክወሃቦም ፍቐዱ ሃገራትን ብሕግን ልዝብን ክፍታሕ ይኽእል እዩ። ንብዙሓት ሃገራት ተዛሪፓን ኣፍሪቃን ተዛሪበ ኣለኹ። ንቤት ምክሪ ክገልጾ ዝደሊ ግን ሉና መፍትሒ ምፅሉና ዝብል ይሕቶና
1: እባካችንና
0: ልመና ሓይሊ ምፍርራሕ የጠቐልል። እተን ዝተቐሰን ሃገራት ድማ ልዕሊ ሕጊ ኮይነን
1: ኢትዮጵያ ለማጣት 30 ዓመት ከዚያ በላይ
0: ኣብ ውሽጢ እዚ 30 ዓመታት ቃልሲ ብናይ ብዙሓት ከድልያዩ ኢለ ግን ኣይሓስብን።
1: ሌላ 30 ዓመት
0: ናልዒሎሞ ዘለዉ ኣጀንዳ ንጹር መካትዒ ነጥቢ የብሎምን። ባሕሪ ዝብፅሖምን ወነንቱን እንተ ነይሮም
2: ክንያው ኢንተርናሽናል ሕግን ተከተለ ነው ፈርመው ኤርትራን ነፃ ነች ብሎ
0: ከድግብኣልናዩ ክትብል ፈለማ ኣብ ኣህጉራዊ ሕጊ ተመርኪስካ እዩ። ኣልዒሊ ኸይዱ ምስ ኢሳያስ ተፈራሪሞ ኣብ ቅድሚ መንግስቲ ስዑዲ ተሸላሚ ኖቤል ኮይኑ
2: ሁለታችንም የሁለታኛ እስማምተናል ብለው ኖቤል ፕራይስ የሚያገኘ በዛ
0: ብትካቦ ልማኖን ብምድንጋፅ ናይ ዝኾነ ወገን ኣይረጋግ ተጋዳላይ ኢሳያስ ኣፈወርቂ ኣብ ቀዳማይ ውዕላ ኢህኣደኹ ብኩርዓት ብዛዕባ ኤርትራ ዘለዎም መርገፅን ናይ መፃኢ ቅልእን መሰል ዓቕምን ሞራልን ኣይነበሮን።
3: ናይ መንግስቲ ትካላት ወይ ዚ ሕጂ ዝፍጠር ዘሎ ኩነታት ዝተፈላለየ ምስምሳት ብምምሃዝ ከም ተቐዲመ ዝበልክዎ ንሰላም ዝተበገሰ ክኸውን
0: ኣብ ስዑድ ከይዶም ተፈራሪሞም ምስተባሃለ ድማ ፈለማ ዝሕለት ንውዕል ኣልጀርስ ብዘይ ቅድሚ ኩነት ተቐቢለ ኣለኹ ስለ ኣብ መንጎ ክልቲአን ሃገር

0: ባት አንጸላልዩ ዝነበረ ደበና
1: ሰፍሮ የቆየው አለመግባባት እንዲያበቃም ከልብ
0: ናት ኢትዮጵያ አይተፍልየን አይሰሙን አይሳልስቲ
2: አሁን ያለውን ማፕ ነው አሰብን ጀምረን
0: ኢትዮጵያ ብዙሕ ህዝባ 120 ሚሊዮን ኣብ 2005 ክነብር ስለ ዘይክእል ወደብ ስለ ዘድልዮ መፍትሒ ክነፅር እዩ ሓደሓደ ሰባት ብኣህጉራዊ ሕጊ ክንረኽቦ ወላ ሓደ ካብኣቶም ብመሰረት ዓለም ለኻዊ ሕጊ ንኢትዮጵያ ኢሎም ፀሓፉ ግን ኣለዉ ስለዚ ኢትዮጵያ ብሕጋዊ መንገዲ እዮም ኢትዮጵያ ብሕጋዊ መንገዲ ዓሰብ ይብፅሓኒ እዩ ካልኣይ ኣማራፂ ብውጊ እዩ ንዓሰብ ብኩናት ስዕርና ምውናን ጥራይ ዘይኮነ ብቕፅር ፖለቲካናን ቁጠባናን ክፀወሮ ዝኽእል ሓይሊ ኣሎ ዶ ኢላቶ ኩነታት ይትረፍ ተወዲቡ ናይ ወፃኢ ሓገዝ ገአእዮም
2: ኢትዮጵያ ባለችበት ሁኔታ እንኳን ስ ኦርጋናይዝ ዲኦ ያልቻለ መንግስቲ ና ያለ
3: ምንም እድል የለም ስለዚ ዓሰብን እና የህዝቡን
0: ብዘይ ወደብ ክንነብር ዕድል እውን ፍፁም የለን ዓሰብን ናይ ህዝቢ ሃገራትን ህልቂትን ክመፅእ ከሎ ንሳቶም ኣብኡ ኣይርከቡን እዮም ን ውግእ ክመፅእ እንከሎ መን ኣብኡ ከይዱ ከም ዝመውት ግን ንፈልጥ እዩ
3: ለልቂት የሚሆን የጦርነት መልመላ ሲመጣ የደ የሚሞተው ማን እንደሆነ
0: ኬራ ንጎን ገዲፍና እቲ ኣባይታት ዘሎ እዚ ዝሰማዓ ድሕሪ መላእ ናፅነት ወደባት ኤርትራትን ዝተሓሰሙ ወደባትን ኣፍ ደገ ባሕርን ኤርትራ ሎሚ ተኑቲ ዝደፍእዎ ዘይሓፍስዎ እንተኾኑ ተሃዊኸን ይደፍኦ
4: ደግሜ ኣቋሜን ለመግለፅ እንዲመቸኝ
0: ቀይሕ ባሕሪ ብተደጋጋሚ ተዛሪበ ኣለኹ ደጊመ መርገፅን ዝቆፃፀረቶ ንሃገራዊ ድሕነታ ንህላዊ ኣሽግር ንሕጊ ተፈጥሮ ዝሰሓተ እዩ ሰብ ይወልድ ይዓቢ
4: ሰው ይወለዳል ደግሞ ይሞታል እሄ

0: ክትኾኖ ኣይባር
1: ክፍተታ መራሒ ብልፅግና ነዛ ኢትዮጵያ ትበሃል ሃገርና ንልዑላዊ መሬት ሶርያ ብዓመፅን ሓይልን ስለ ዝገበጠቶ ንሕር እተካይዶ ዘለካ ዘመተን ወተሃድራዊ ምቅራብ ብልፅግና ዘስደምሙ መግለፂታት ምስማዕ ኣየቋረፅና ኣሎ
0: ኣሰብ ላይ የኢትዮጵያ መንግስት ሪፋይነሪ ገነባ
1: መንግስቲ ኢትዮጵያ ኣብ ዓሰብ መንግስቲ ኢትዮጵያ መፃረይ ነዳዲ ወደብ
0: ፃርስ እንዴት ነው ይታይ
1: ብልፃኒፅናዮ ዝበሎ ወደብ መፃረይ ነዳዲ ፅርግያ ኣሎ ኣብቲ ኤርትራ ኣብ ትሕቲ መግዛእ ከም ድሌትኩም ዝተጠቕምኩሎም ወደባትን መዕርፎ ነፈርትን ጎረባብቲ ህዝብታትን ዞባናን ሰጊርዎ ትፈልጡ እዛ ሃጠው ቀጠው ሕቶታት ኣይመልዓልኩምዎን ዝኸሎም ጉዳይ ምስ ብዙሖምን ዝረኽብዎ ዝነበሩ ደገፋትን እቴታት ተሳዒርና ምባል ስለ ዘሕፍሮም ነቲ መላዕ ዓለም ዝፍ ንምንእኣስ ብምትሕብባር ካልኦት ያ ኢትዮጵያ ባ ኣብዚ እዋኒ ዘሎ ፍኸራን ተሃዲድን መራሒ ብልፅግናን ትፈ

0: ኣብ ዝሓለፈ ሰሙን ኣብ ኣርስ ጋላ ምርኢት 55 ዝኾኑ ቅብኣታት ብ17
1: ኣብቲናቱ ካምፓኒ ኣብቲ ጎስጓስ ዝተፈላለዩ ዝተዋፅኡ ሰባት ንቅብኣ እዮም ማለት እዩ።
0: ንምሉእ ትሕዝቶ ናይዚ ምርኢት ቀዳም ኣብ ሰዓትና ኣብ እስጳኛ ዝተኻየደ ሓደገኛ ውድድር ባእስናይ ኣብዑር ብኸምር እዩ ንኡስታ ብምንጣፍ ንልዕሊ 48 ዓመት ድማ ምውቕ ፍቕራዊ ሂብቲ ምንባሩ ዝዝከር እዩ። ኣብ ሰሙን እውን ካልኣይ ክፋል
2: ክቕርብ ሰብዓናሰብዕናዮ ኣነ መዓልቲ ሰብዕና ኹን
0: እዝን ክፋል ካብ መደባትና እያ። ብተወሳኺ ዝተፈላለዩ ንዕድም መደብ ናትራን ቀዳም 29 ናሓሰ ልታሪ መደብ ናትራን
3: قاتكم أينما كنتم أيها السادة والسيدات من تلفزيون دولة مزارعو دبارو يؤكدون بأن الصين ترفض الاتهامات الأمريكية بشأن الهجمات السيبرية الجنوبية واليابان وأمريكا تريد

0: ኣልትርከቡ ብምቕፃል ድማ ንኡስ መደብና ዓለም ስነ ጥበብ ተቐሪብ ኮይና ናይ ቅብኣ ማለት እዩ ብሓበሬታን ጎስጓስን መከራየ ዝርሰብቱ እንታይ ይመስል ብሓባር ንከታተሉ ናብ ፌሮዝ ቢኖም ከስከ
1: ኣባላት ሓበሬታን ጎስጓስን መካናይዝድ 74 ከሎ እቲ ዝተረፈ ድማ ናይ ርሳስ ሰብዩ ሰናይ ምክትታል
2: መጀመርታ ክነመዝግነኩም ንፈትኩም ሓበሬታን መካናይዝ 74 ኣብ ዝተፈላለዩ ጨንፈራት ናይ መካናይዝ ዝተዋፅኡ ሰባት 8 ወርሒ ሲ 2 ኮርስ ወሲዶም ማለት እዩ ኣብዛ ተማሂሮም ኣብዚ ውሽጢ ሕጂ ሶም ሙሉእ ዕረፍቲ ዘይብሉ ናምበር ዋን እያ ትብል መንነት ቁፅሪ ሓደ እዚ ቁፅሪ 3 እናበልና ዝኾነ ዓይነት ምርኢት ንገብር ንኽእል ኢና ተቐዳማይ እዩ እዚ ተኻልኣይ ድማ ቅድሚ ሕጂ ተሰሪሑ ብርሳስ ብኢንግራቪን ብሲልድን ዝተፈላለየ ስልጠናታት እናሃብና ክንዕብዮ ስለ ዝተመርኮሰ መፅናዕቲ እንተዘይገይሩ መን መንነት እዩ ካብ ውሽጢኻ ዝምንጩ ነገራት እዩ ሲልክ ስክሪን ኢንግራቪን ሓደ ገሊኡ መብዛሕትኡ ሰብ ድብሎ ኣለኹ እቲ 8 ወርሒ ኣውፅና ሲ ቅድሚኡ ዘሎ 6 እናተምሃሩ ከለዉ ኣብቲ ኣጋ ምውድኦም ነዚ ስራሕታስ ክእለት ዘለዎም ገሊኦም ካብ ሓሳብ እንጂ ኩሉ ፀላው ንምዃን እቲ ዕላማ መፂኡ ዘሎ ማለት እዩ ሰራዊት

0: ብዙሕ ዓይነት ታለንት ዘለዎም ሰባት ኣለዉ። እዚኦም ናዮ ብኸም እያ ብሕጂ ከዓ ዕድመን ጥዕ
1: ኤግዚቢሽን ሰለስተ ቅብኣታት ኣዳልዩ ኣለኹ ኣርባዕተ ኣብቲኣ ከዓ ግዜና ትብላላ ንመንእሰያት ገለ ትውክል ድረዊን በዚ ከዓ ብጣዕሚ ፅቡቅ ተስፋ ገብር ብዳልየ ዘለኹ ድማ ነፂለ የ ዘለኹ ችኳ እንዳጠፍአ ዝኸይድ ሎ ባህልን ያታን ቀንዴል ገለይነበረን ኩቦ ሒዝከያኻ ጉድዓእሶም ክተርፎ ከሎ ኣብ እንዳጓል ዝግበር ፀወታ እዩ ናይቲ ገዛውቲ መፅአን ጨጉራ ይቁንና ይግብራላ ትሓት ኣብ ኮይነ ንፃወታ ብድሕሪ ምስ ፃወታ ሒዘና ንቕር ልውነት ማለት እዩ ሓዳር ክትኣቱ ክላስ ፅቡቅ ክእል ብዘሎ ፀርፊ ነቲ ወዲ ተባዕታ ይፀርፍኦ ማለት እዩ ነታ ጊባቦካ ተሰኪማታ ብርእሳ ትንቃስቃስታ መርዓት ምስ ኣተዋ ይቆርፃ ፋልማይ መሰውፃ ንሓዳር ከም ትኣቱ ደላ ናብ ሓዳር ከም ትዳሎ ዘላ ልውን ትዝመፅእ ዘሎ ናይ ሓዳር ካልእ ነገራት እናበ ቅድም ሰሙን ዝግበር ፀወታ ናይ መሓዞ
2: ስእሊ ኣቕሪበ ኣለኹ እቲ ሓንቲ ስእሊ ናይ እታ ኣንፃር ተፈጥሮ ዝበልኩላ ምክንያት ከምዛ ገፀላ ደልዩ ዘለኹ ከዓ ፅላሎቱ እንድሕሪልናስ ለተ ሞትና እዮም ካብ ስጋና ዝፍለዩ ማለት እዩ ነገራት ምስ ብርሃን ይጠቐለሉ ማለት እዩ ፀላም ድሕሪልና ከዓ ውሽጣዊ መንፈስና ክገልፆ ደልዩ ኣለኹ ማለት እዩ ኣብዛ ስእሊ ንሕና ንስጋና ንስጋዊ ዕግበትና ክንብል ንሓቂ ንሰላም ምስ ደለየ እዩ ማለት እዩ ኣብዚ ዋላ ትረግፆስ ኣይክትርኢ

0: እሾክ ማለት ከዓ ንሕስና ማለት እዩ። ኩሉ ግዜ ግን ከምዚ ክንገብር ክንስና እቲ ዓይነት ሓደ ሕብሪ ሂበዮ ዘሎ ነቲ ሰብ ከዓ ሰብ ኮን ክውክል ኣለና ማለት እዩ። ስለ ዝኾነ ከዓ ሓንቲ ሞኖ ሕብሪ ሂበ ስእሊ
1: ጀመርተ ወኪለ መፅ ምስ ሜካናይዝድ ፔንቲን ሓደ ብርሳ ስእሊ እ ካብ ኩለን ሓንቲ እዚኣ ፍልይ ድበለት ቲ ኢልናያ ህድኣት ኩሉ ግዜ ኩሉ ግዜ ኣብ ቤግ ሰት ድዩ ስርሑ ወዲኡ እንዳላገሰ ክኸይድ ናይ ተፈጥሮ ናይ ባሕሪ ጥኻ ትዛረበሉ ግዜ ዳስዋይ ሽዑ
2: ስሜ ሳምራት ሚካኤል ይበሃል። ነለውን ስለ ኣዳልያ ዝገብሮ ድለስ ካብ ናህና ነብስና ሲላና ከዓኒ ዝኾነ ነገር ንሓንቲ ሃገር ክተንፃ ከለካስ ረቐካ ዩ ዝኸይድ ሲላና ኣለዘይ ክትዕግራህ ነየ ንኸይድ ማለት እዩ መስዋዕቲ ዝኽእሉ ዝፈልጡ ዘሎ ሃገር ውን መብዛሕትኡ ዘሎ ሲ ከዓ እቲ ዝመፅ ዘሎ ዝመፅ ይበሎ ደስ ሓደ ነገር ዓወት ክንገ ሓስብ ከለና ከዓኒ
3: ሓሳባዊ ስእሊ እዩ ኣብ ዝተጠቀም ልዒል ንክቦ ፅሊ ተጠቀም ኩሉ ጥራይ መልእኽታ ክንብል ተኽ ኣነ መን ክትብል ከለኻስ ኣምፑል ንሕሪኢና መጀመርታ ዝተፈላለዩ

0: ሕብርታት ኣለዎ ብርሃናት እያ ሰብ ሰብ ሰብ በቲ ዝሪኦ ዘሎ እዩ ናይ ባሓቂ ኣምፑል ኢሉ ኣሎ ሶ ሕጂ ናታ ግን ሱ ይኮነ ሞዩ ዕለታዊ ናብርኡ ዝጥቀመሉ ዝተፈላለየ ፀባር ኣለዎ ሰደይ ክደለኪ ባህሪ ምስ ኣቦኹ ግብረክ ድኽእል ጠባያት እናመረፅክ እየ ክትኸዲ ምስ ሰብ ብሓደ ንኸኺደክ ትመርፅ ክብለ ኣለኹ ስብልታት ፅል ሓፈሻ ስኻ መን ኢኻ ተባሂልካ ግን ንቕዕጂ ስ ጋዜጠኛ ንድሕር ከንቅስ ክገልፅ ዘለና ሞያ ወይ እውን ንጥቀመሉ ዘለና ባህርያ ድር ኮይኑ ዶክተር ትሪንጋ ሒዙ ምስ ተወልደ ኣርቲስት እናመፂና ስኻ መን ኢኻ ንድሕር ተባሂልካ ስኻ ትደስ ዝበሉ ዓውዲ ክኸውን ፅሲረ ኢኻ ሱ ዝኾነ ነገር ክኽእል እየ ንድሕር ትብል ንኻ ተቕርበላ ሕቶታት ይለድሳ ኣልዋ ሰብ እየ
1: ኣብዚ ኤግዚቢሽን ፔንቲንግ ክልተ ሓደ ኣክሪሊ ክኸውን ከሎ ሓደ ስኪን ከለር ተጠቂመሉ ኣለኹ ብዛንታ ዝተነድቀደ እያ ኣብ ዛንታ ከዓ ንሪኣ ዘለና ጓል ኣብ ብሄረ ቢልን ነገር ከየሰማቅረት ከላ እዮም ሰብኣያ ናይ ዝፍለጥ እዩ ኤጌን ካል ከዓ እዚ መመሸጥ ካብኡ ግን እናፈኮሰ ስቲል ኣብቲ ገፃ ገለ ነገር ከምዘጨንቅ ከምዘይኮነ ንምግላፅ ከዓ እቲ ገፃ መልእኽቲ ናይቲ ገፃ ከዓ ብከምኡ ገይረ ስኢሎ እዩ ማለት እዩ
2: ፊልኒያ ዘለና እቲ ቀዳማይ ገጽ ከምዚ ክትሪእዎ ፅናዕኹም ፔንቲንግ እዩ ሕጂ ኣብ መንጎ እዚ ድሮዊን ንብሎ እዚ ኣለና

እጂ ኩሉ ኣብ ሓደ እዩ ድጣቂ ኣብዘን 8 ወርሒ ክልተ ኮር ስለ ዝወሰዱ ጥርተ ኮይኑ ቅድም ብርሳሲ ከጥሪ ዘለዎ ፊልም ኣብ መንጎ ክትሕውሰሉ ትኽእል ኢኻ ማለት እዩ። ከም ንሪኦ የፀግመካ እዩ ጥራይ ናይ ሓሳባዊ ክትከውን ኣይትኽእል ኢኻ። እቲ ሓሳብ እንታይ እዩ ከም ዝበልናዮ ጎስጓስ ሓበሬታን ስለዝድለዎ ሕጂ ብሃገርና ፀኒሑ ፍሉጥ ኣሰባት ጥር በረኸት ተመፂና ገለ ኣልኣሚን ተዋሰእቲ ኣለውና ኮሜድያን ኣለውና ሕጂ ሳ ከዓ እታ ሓንቲ ፓርቲ ናይቲ ጎስጓስ ዝኸውን ማለት እዩ። ብስልክ ስክሪን ከዓ ከምኡ ሕጂ ኣለው ሕጂ እንታይ ልምዲ ፀኒሑ መብዛሕትኡ ጅግንነት ክትጠቅስ ዘይትኽእል ማለት እዩ። ካልኦት ክነምፅ ንኽእልና ሕጂ ወላ ከምቲ ዓንተወይ ድርሳዕ ኩልክስ ንዖም ሪሰርች ጌርና መፅናዕቲ ጌርና ብኸምኡ ኢና ኣብ ክልተ ገፅ ከፋፊልናዮ ዘለና ማለት እዩ።

Ah!

0: ትሕሶ መደባት ናትራን ኣብ ምክትታል ትርከቡ ኣለኹም። ብምቕፃል ድማ ኣብ ዝኩሉ ዞባታት ሃገርና ዝርከብ ኣብ ኣስመራ ዝርከብ ኣብ ካልእ ሃርሎምን ክትፈልጥዎም እንትኽእሉ ምባል ናባኹም ነብሎም ኢና።
1: ክብራን ተዓዘብትና ምናልባት ነብሲ ወከፍ ሰብ ነና ካብ ወለድና ምፍላይ ዓብና ዘልቀስና ናይ ቅድመ ትምህርቲ መዝሙር ድራማታት ዘቕረብና በዚ ኮይኑበት ኣብ ዝተፈላለየ ኣጋጣሚታት ጉዕዞ ሂወት ተዘካሪ ይገብ ዓበይቲ ምኽባር ወ

0: ዘተ ዝብሉ ኣምራት ብወግዒትና ጥራይ ዝተሓፅረ ሓላፍነት ኣይኮነን ሓላፍነትን ዕላኽእል ኩሉ መድያዊ ስነ ምግባር ምዕባለን ፍልጠትን ኣይደን ክኸዳ ይግደዳ መምሃሪ ፅሑፍ ወይ ካሪክለት ኣብ ግምት ኣትዩ ተሞክሮ ሰውራት ተገንፂሉ ስነ ልቦ
1: ናይ ካልኣይ ዓመትን ኣለና መፅሓፍ ክልቲኡ ከዓኒ ሽጣቐንዲ መሰረት ንስአ እታ መፅሓፍ ተኸቲልካ እንድሕር ሜር ማሕበራውሎ ስነ ኣእምራውሎ ስሚዒታውሎ በቃ ኣዝዩ ብሉፅ ቆልዓ ኮይኑ እዩ ዝኸይድ ኣብቲ ናይ ቀዳማይ ዓመት መፅሓፍ ወላ ወሲድ ኣይክርስ ኣይርስዕዎን እዮም ከዓኒ ስለዚ በዘን መፅሓፍ ካብ ወፂኻ ዝመሃር ግን ኣነ ብዙሕ ደገር
0: መሰለጥዕታትን መምህራኖም መሳትኦምን ጀዋሳቶምን ስራሕ ነፍሲ ወከፎን ምፍላጥ ዝኸይድ መባእታ ቅራባት ይገብር እዚ እናኾነ እቲ ኣካይዳ ኣብቲ ንኡስ ኣእምርኡ ክመሃሮን ክሕዞን ዝኽእል ደረጃ ፍልጠት ላ
2: ብኣንጻሩ እዩ ንጻሊ ሂወቶም ዘገልግሎም ኣረኣያ ናይ ውሽጢ ክፍሊ መነጣጠፍ ኣሎ ሕጂ ነቲ ኩሉ መዳያዊ ስለዚ እዞም ቆልዑ እዚኦም ከም ግቡእ ሙሉእ መዓልቲ ክፅሕፉ ኣይግብኦምን እዩ ፀዳማይ ክፍሊ ከዓ እቲ ካሪክለም ድማ ምስ ናይ ክልተ በደል ተበዲሎም ኣለው ሓደ ምግባር ንደቂ ሰባት ስነ ምግባር ምህላው ትመዛንኻ ከመይ ጌርካ ቀሲልካ ከም ትዘራረብ ብሃሃል ምስ ስድራ ቤቶም ከመይ ገይሮም ብምብሃሃል ጥራይ ይውዕሉ ኣለው እዚ ሕጂ ይሃስዮም ኣለዎም ይርከቡ

0: ክትመቀድስዎ መሰረታውያን ኣእምራት ሒዙ ከም ዝወፅእ ይግብር። ስምዒታት ኣብ ግዜኦም ክግንዘብን ከስተማቐረን ዝ ወሳኒ ተራ ዘለዎን ክልተ ዓመታት እየን ድማ
1: ዓመት ጥራይ ዝመሃሩ ኣለዉ። ንኣብነት ኣብ ፅባብ ገዝኦም ካብቲ ከባቢኦም ወፂኦም ብሓ ገይሮም ማሕበራዊ ተዋሳእነት የማዕብሉ ኣብኡ ዝያዳ። ምክንያቱ እቲ ቴማዊ ኣገባብ ንብዙሓት ራዊ ስነ ፍልጠት፣ ድራማ፣ ስነ ጥበብ ኣገባብ ንኣብነት ቁፅር እንዳተማሃሩ ከለዉ እቲ ምስ መዛንኦም ቆልዑ ምዝርር። ስለዚ ኣብ ቀዳማይ ዓመት ውሱን ክስታዮ እቶም ቆልዑ ርእሰ ተኣማንነት ንክሓድሮም እንድዩ ጥቕሙን ካብ ዝቐለለ ናብ ዝኸበደ ኣባተ ክልምሃሩ ብዛዕባ ጂኦግራፊካዊ ኣቀማምጣ ግዙና ኣብ ክሊኒክ ዝሰርሑ ከመይ ይሕግዙ ቅልል ዝበለ ኣገባብ ኢኻ ተዳልዎም። ስለዚ ኣብቲ መተኣታተዊ እዩ። ኣብዚ ከይጠቐስክዎ ክሓልፍ ዘይደሊ ናዚ ጥራይ እዮም ዝመሃሩ ብዛዕባ ቁፅሪ ክመሃሩ ክግዙ። ኣብ ካልኣይ ዓመት ምስ ኣተው ግን ክሳብ 20 ከም ዝኸውን ተገይሩ ምድማር እዚ ብሙሉእ ግን ብተግባር እዩ። ብባሊቃ ብዝጥዕም ኣገባብ ኣብ ከባቢ ብዝርከብ ኣቅ
0: እዩ ልዑል ጠመተ ተዋሂብዎም ዝስራሓሉ ነይሩ። ኣብኦም ብዛዊ ኣገዳስነትን ኣድማዕነትን ቅድመ ትምህርቲ ብምንዳን ኣበርክቶ ናይዘን ትካላት

0: ትምህርቲ ናይ ቅድመ ትምህርቲ ህፃናትን ዘገልግሉ ዘለዎ ዜጋታት እምበኣር ውፅኢት ናይ ቅድመ ትምህርቲ እዩ። መምህር ኣዜብ ኣብ ትራ ዘላ ሕሬቲት ሰሜታ ቤት ትምህርቲ ከዓ በዚ ክሳብ ኣነ እውን 21 ዓመታት ኣብዚ ሞያ ዓያላ ዓሰር ሽገነት ከም ዲሬክተር ኮይና ተዓይላ መምሃሪ ፅሑፍ እዘን መምህራን ካብ ተመክሮአን ከም ዝገልፀኦ ስለዚ ኣተኣላልያ ሕፃን እንታይ የድልዮ ፅሬት
1: ንኣብ ቅድመ ትምህርቲ ትምህርቲ ጥራይ ኮን ፍታው ነቲ ቆልዓ ውን ኬር ምግባር የድልዩ ዲኻ ትኸይድ ብውሕዱ ናይ ሓደ ዓመት ቀስኮን መዳያት ምዕባለ ናይ ቆ ኣብ ቅድመ ትምህርቲ ሲ ሓላፍነታዊ መምህር ፀ መምህር ኮፍ መበልኩ ነይረ
2: በቃ እቲ ቀዳሚት ሜላ ፍዋ ዝኾነ ነገር ኣይፀግሞን እዩ ላ ትምህርቲ እውን ክርዳኣልካ ፀ መምህር ናይ መለ ፀላትካ ኣደ ክትከውን ኣሎ ወላ ሸይኑ ወላ ሓሪኡ ርና ኣፅሪና ኢና ነቶም ወለዲ ክንቅርበሎም ዘለና ዳብል ክልተ ስራሕ ይኸማን ዘለዎ መለ ፀላት መምህር በቲ ወፂ ዓይኒ ዘለዎም ትረኽቦም ናይ እዝኒ ፀገም ዘለዎም ክልካዮም መምህር ኣብ ገዛ እንታይ እዮም ዝብልና ወለዲ ሕጂ ብጣዕ ቅንዕቲ ክትከውን ኣላ ብጌጋ እንትሕር ኣረዲእካዮም ብጣዕሚ ብፅቡቕ ኣብነት ትኸውን
0: ከምዚ ዝተገልፀ ንዕቦም ተባሂሉ ዝወፀ መምሃሪ መፅሓፍ ትምህርቲ ናይ ቅድመ ትምህርቲ ዝሰኣል ኣሰኣል ንህፃናት ምሕር ሰናይ ተግባር ዝጉስጉስ ካልእን ዘጠቓልል እዩ ማውዝ ቶም ኤንጆይ ቴሌታቢስ ስኑፒ ካልኦት ካብ ባህልን እንታይነትን ኤርትራዊ ሕብረተሰብ ዝበሃል ኣሰኣል ከም ዝትቀኦ ይግበር

0: ኣቦ ሳር ሸሊማትኒ ሚስ ኩስቶ ከምዚ ሂባትኒ ክመቱ ዝሽለምሉ መዓልቲ ይፅበዩ ኣብ መንጎ ህድ እንታይ ኮን ይኸውን ፅልብኡ
1: ኩሎም ቆልዑ ብሓንሳእ ግንዛብያዊ ምዕባል ይርድኡ ገሊኦም ከዓ ቀሲሎም ይርድኡ ነዚ ንክትገብር ድማ ተኸታቲልካ ኣብ ቋንቋ ካሃል ድዩ ሕፅረት ተኸታቲልካ ኣብ ሓደ ፈተና መሃብ ናይ ዝዎ ኮዩ ነቲ ምዕባለ ዝፈጠረ እምበር ናይ ክስታይ ንኣብነት እንታይ ኣሎ ካርድ ምክር እዩ ኣብ ኣካላዊ ምንቅስቃስ ናይ ደገ ድዩ ደረጃ ንምብፃሕ እዩ ተተልእኾ ናይ ዘይተሸለመ ቆልዓ እንታይ ክመስል እዩ ካብ ናይ ምቅንና ኢንፋክት ካብ ምውድዳር ሓሊፉ ኣብ ገዛ እንታይ ገብሩ እሱ እዩ ዘሕምቕ እዚ ብጣዕሚ ጌጋ እዩ ና ግን ነምህሮም ዘለና ምውድዳር ምበዘይግጋዝ ግን ከነምህሮም ኣለና ናይ ፕሮግራማት ኣሎ እብይ ከለ ክትምህሮ ከተቆልዑ ገና ካብ ንእስነቶም እንታይ ይመሃሩ ኣለዉ ማለት እዩ ምትሕግጋዝ ካብ ንእስነት ይጅምር
0: ንኩሉ ክሊ ዕድመ ኣገዳሲ እኳ እንተኾነ ኣብዚ ብቐዳምነት ዝጥቀስ ምልከት ቋንቋ ደ ሓሳባቱ ክገልፅ ክኽእል ንኻልእ ቋንቋ ትገልፅ ህፃን ቋንቋ እንግሊዝ ክመልኽ ኣብ ቋንቋ እንግሊዝ ዘዛረበ ወይ ዘማዕብሎ ሕብረተሰብ ክንሕብር

0: ወገን ወለድ መጽሖም ራእይ ሞት መጽሐፍ እንታይ ይመሃሩሎ ግን ካኡናኡ ውላዶም በቃ ኣብዚ ዝምፍልዓ ወላ ሓንቲ ረብሓ የብሉና ቀዳማይ ክፍሊ ምስከለ ዳባዕልና ጎስጓስ ክንገብር ኣለና ኣፍልጦ ድ ይብሉ ማለት እዩ።
1: ኣብ ኤርትራ ምስ ዕቤት ትካላት ግን ከም ዝበረኸ ሰነዳት ሚኒስትሪ ትምህርቲ ይሕብር። እታን ሸውዓተን ኣብ ዞባ ደቡብ 6 ሱቅሕ ባሕሪ ድማ 77 ትካላት ቅድመ ትምህርቲ

0: ሎስማኔን ሎሚ ኣብ ሃገረ ስፓኛ ዘንገድ ቅልስ መሰብ ዕቆን ብልክዕ ዝጀመረሉ ዕለት መዓልሲ ይኸውን። ስለምንታይ ኩም ዓይነት ቅርፅ ዘለና ክብሉ ክተፍልጠና ማለት እዩ ናብ ሜሪ ኣማኑኤል ከስ
1: ምስ ቀይሕ ሕብሪ ዘይሳነየ ጌርና ንርድኦ ማዕቀን እዩ ዝንጋር። እቶም ኣብ እስጳኛ ዝግበር ውትጀመሩ ኣብ ርእሲ ሰባት ኣብዑር ኣብዑር ቀይሕ ሕብሪ ኣይርእዎ ኣይፀልዎ። እዚ ማለት ናይ ሕብሪ ምርኣይን ምፍላይን እዮም። እንተ ደኣ ከምቲ ንሕና ደቂ ሰባት እንሪዮ እቲ ሕብሪ ናይቲ ጨርቂ ዝተቐየረ ይቀየር። እቲ ኣብዑር ዝፀልዎ ሕ ንኣብነት ኣብ በረኻ ዝኾነ ኣራዊት ሃንደበት ንኻ ናብ ሓደገኛታት ዝቕይሮም ኣብ ዘይፈልጡ ርዴት ናይቶም እንስሳታት ኩሉ እቲ ኩነታት ቅልስ ወይ ባእሲ ናይ ታሪክ ይነግረና። ከም ፀወታ ናብ መላእ ዓለም ናትን ኣሜሪካ ኤሮጳ ድማ ከስፋሕፍሕ ጀሚካ ኣይበርያን ዝበሃሉ ኣብ ግሪክን ሮማን ዝነብሩ ኣብ ላቲን ኣሜሪካ ከስፋሕፍሕ ግዜ ኣይወሰድካ

ኣብ ማእከላይ ግዜ ወይ ሚድል ኤ ቅድሚ ተራ ህዝቢ ክሪኦ ምጅማሩ ማለት ኣይብን ጥራዩ ዝቐርብ ነይሩ። ኣብቶም ኣብዑር ተም መርዓን ካልእ ፍልይ ዝበለ ኣጋጣሚታትን ክዘናግፆም ዝነበረ ተቃውሞ ከስፋሕፍሕን ክዓብን እዚ ሕጂ ንዝሓዞ ቅርፂ እዩ ዝፅወት ዘሎ። ኣብ 18 እቲ ኣብ ኣፍራስ ተወጢሕካ ዝፅወት ዝነበረ ፀወታ ንክፃወቱ ዝብል ሕጊ ኣቆመ። ዝበዝሐ ግዜን ብርቱዓትን ብዝኾኑ ክምሕርዎም ይር ክፍለ ዘመን ብሰበ ስልጣን ጥራይ ዝጥለብ ፀወታ ክኸውን ጀመረ። እዚ ፀወታ ኣብ ብዙሓት ፈረንሳ ግና ክሳብ ሕጂ ይፅወት ኣሎ። ዝበዝሑ ኣብዑር ብምቕታል ዝለዓለ ክብረ ወሰታ ብ2,000 ዝኣኽሉ ኣብዑር በረኻ ኣብ መፈረሰባት ብክብሪ ዝጥመት ሰብ እኳ እንተኾነ ሉ

0: ሰላሳን ዓመታት ዝኣክል እዮም ኣብ ምዉቕ ናብርና ካልእ ክፋሉ ሒዙልና ኣይቀሪቡ ዝብሎ ፍፁም ክፍለ ማርያም እሞ
1: ኣርባዓን ሸሞንተን ዓመት ድማ ኣብ ዕርክነትን
2: ሓዳናይ ሓቂ ከም ተሓዳርቲ ከምዚ ዝሓለፍናዮን ይንሃቦም ስናና ሽግር ኩሉ ስግደብ
1: ወበይቲ መደብና ኣብ ዝሓለፈ ቀዳማይ ክፋል ናይዚ መደብ ቤቱን ድማ ን15 ዓመት ኣብ ዕርክነት ከምዝ ኮይኑ ግና ኣብ መወዳእታ ፍቕሪ ስዒሩስ ክዕ ኣብ ሓደ ዓመት ማለት ኣብ 1990 ብኣታዊታት እዛ ትካል እናተዓንገሉ ድማ ሙሴ ኣብ ምቁፃር ሰራሕተኛታት ቤት
3: ሙሉእ ስመይ ሰለሙን ስባህቱ ደባስ ዎ ምስ ሙሴ ኣነ መሰረት ሙሴ ብስራሕ ክሕዝ ከሎ ብ ሽግለታስ እንትርፎ ምስጋና
1: ብተወሳኺ ኣብ ስራሕ ዓለም ኣብ ዘተደ ወሳኒ ነገር እዩ መንእሰይ ዮሴፍ
4: ከም ዓብ ኣቦይ ኮይኑ ዝኣለየና ጋሳረ ቸንትራለ ኮኹሉ ማለት እዩ ገመድ ሸጥ ነረ ከም ሓራራይ ኮኑ ምስኦ መኸይድ ማለት እዩ
1: ኣቶ ሙሴ ኣብ ትካሉ ዝጥቀሉ ሰባት ዘለዎ መረዳእታ ክሳዓብ ዘለዎ ሰናይ ተበጉ
5: ድብለካ ዘለኹ ምስሓይ ዝኾነቲ ናይ ተኸብቲ ኣብ ክንዲ ስድርኡ ዘረክቦ እንታይ ገብሮ ነይሩ መስልካ ዲኡ ስለዚ ቁርብ ዶ ኣብዚኣ ሰሪሒ ዝበላ 11 ዓመት 11 ዓመት ከመዲኦም ከም ውላድ ገይረ ምሳይ

0: ትምህርቲ ጥራይ ዘይኮነ ካብ ዝሰሪሓን ገዛኻ ናብ ካልእ ነገራት
1: ከይተረበሽናን ቀስ ኢልና ስለ እንረዳዳእ ወሲኹ ዘረድእ
2: ከምዝበልኩኻት ከም ክልቲኦም ከዓ ይሕጉዝኒ ሕጂ ነዚ ምምፃኦም ሕጂ ሓንጎሎም ከስፍሑ ጣዕና ዘይብሉ ሰብ ናብኦቲዝም እዩ ጋ ተቀራሪቡ ንክብል ሲ ማለት እዩ
1: ንዝገበረልካ ወይ ግበረሉ ወይ ነገር እውን ካብኡ ዝፍለ ሓሳብ የብላን
3: ውሴ ብጣዕሚ ጠቅሉ ብሰብ ጭናቅ እንድሕር ንሰብ ይብል ንዓይ ተገልቢጡ ገንሓኒ ለዋሂዎ ኣብ ስርሑ እውን ፍር እዩ እወ ዓሙ ገይሩ ባሕፂሩ ካብዓሙ ሓዳና ወፂናስ ሕጂ ግዳ ክልተ ግና ረጊፅና እዚኣ ፅቡቅ ሓዳር ጌርና ናብራ ጌርና
1: ወሳኒ ነገር እዩ ኣቶም ሙሴ ኣብዚ ዝፅሪ
2: ኣብቲ ዓይነ ዘለኹ እቲ ከምዝበልኩካ ዝቆልዓ ዚ ክሰርሕ ከሎ ጠፍኦ ንስኻ ተሃንዲትካ ጎንፅ ንዘለዎ ዘረባ እዮም እዚኦም
0: ከም ስድራ ይኮኑ ይዓለየካ ማለት እዩ ማለት እዩ መምህርና ቦካ እንኮነ ሓደ ሰብ
1: ከከም ዓቕምኻ ኣድላይ ፅገና ከም ዘካይድን
4: ኣይፈልጥን እዩ ንሓንቲ ነገር ብሞዲፍያ እዚ ርትዓዊ ዲ እንዳኸደ ኣገልግሎቱ ዳርጋ ሕክምና ናቱ ደረጃ ናይ
5: ፋሉ ግዜ ምስጉን ኩሉ ሰብ ዝደር ነገር ዝግብኦ ኣብ ካልእ

0: እንግሊዝታ ግን ዚያጓሓፋ ካለ
1: ሞያ ትምህርቲ ማለት እዩ ሞያ ጥቅምት ከመይ ጌርካ ከም ዝቕበሉ ጋሻ
2: ሕዚ 46 ዓመት ክሰርሕ ከለኹ እዛ ስራሕ ወይ ፀጎም ኩሎም ከምዚ ናይዚ እቲ ዝኽፈል ኣመስጊኑኒ ሰብ ከይድ መርሕ ጠባይ ብዝጋብሄር ክመርሕ ደቂ ኣብ ፅቡቕ ትሪዮ ዘርእየኒ ዘሎ እዚ ሰዓታት ሰሪሕ እስክንዲ ዝኽፈሉ ዝበሉ ኣብዚ እዋናት እዚ እትፋት ክሰርሑ እንዳተኸታተለ እዚ የላቦ
3: ግዜ ርኢኻ ሓለበ ተገልገልቲ ሓልት ብምርኣይ ኣርኣያ ክኾነኹም ዘሎ
4: ኣቑሑት ይሃልዎም ዝተፈላለዩ ዓማ ግዜ ኮነት ንርኢኻ ሰብ እዩ መኽሰብ ገንዘብ ስ ሓላፋ እዩ ሰብ ድሕንፈቲካስ ገንዘብ ዋጋ የብሉ ምስ ሽምካን ምስ ብቑዑ ዝኾነ ክእለትካን ኣብ ዓለም ስ እንዳተፀዋዕካ ትነብር እየ ኣነ ከዓ ሙሴስ ኣብነታዊ እየ ንክብሎ ትኽእል ሙሴስ ኩሉ ሰብ እዩ በቃ ብዋጋ ድዩ ብብቕዓት ክእለት ድዩ ብኣቀራርባ ዲፕሎማሲ ምስ ሰባት ዘለዎ ድዩ ብቑዕ እዩ
3: ኣብ ሞያውነት ካብቶም ምስ ተገልገልቲ ዘራኸቡ ከዓ ረቑሒታት ሓደ ብስነ ምግባር ዝተሰነየ ምሕደራ ግዜ ምውናን እዩ ኣቶ ሙሴ ኣብዚ ዘለዎ መረዳእታ እንታይ ይመስል
2: ዓማዊል ብፁእ ሰላም ተቐቢልካ ኣብታ ሰዓት እታት ስራሓ ብሽግለታ በታ ሰዓት ትውዳእ ወዲኻ ክተረክብ ከም ዘለካ ብሎሚ ብፅባሕ ወይ ዚኣ ከምዚ ኮይና ኢልካ ዘረባ ክሳይ ዘይብሉ ብቕዕ ኮይንካ ጥራሕ እታ ሰዓት ክንዲዚኣ ክውዳእኩም እዩ ኣብታ ዘደለያ ሰዓት መፅኡ ትወዲ ሰብ ክርከባ ከም ዘለዎ ሓደ ካልኣይ ሰኒዕኻ ምስራሕ እዚ ዓብዪ ጌጋ ሰኒዕኻ ምስራሕ ኣብቲ ኣደይ ተብፅሕ ወይ ከዓ ክልተ መዓልቲ ምስ ገበረት ትስበር እዚኣ ኣይድግፋን እያ ሕዛ ስራሓ እያ እሱ ከዓኒ ንካልእ ሰብ ከምዚኣ ዝኣመሰለ ኸይድ ኢሉ ከዓ ሰደልካ ስለዚ ኣነ እዛ ከብ ማሓላልፋ ዝደሊ እዛ ነገር እዚኣ ማለት እዩ
3: ከምዚ ክግለፅ ፀንሐ ኣቶ ሙሴ ልዕሊ 46 ዓመት ኣብ ሙያ ብሽግለታ ዝነጥፍ ዘሎ ሙያዊ ኮይኑ ምስተን ቀዳሞት ብሽግለታ ፍልይ ዝበለ ፍቕሪ ኣለዎ ስለ ዝኾነ ድማ ካብ ምሕር ተመክሮ ነተን ቀዳሞት ብሽግለታ ብምስናዕ ምዘና ሕጂ ብሽግለታ ከም ዘመሳሰለን እዩ ዝዛረብ
2: ሕጂ ፍሉነት ኣለዎም ናይ ቀደም ዝነበራ በዓል ኢታሊ ዊንሶር ጋርላቲ በዓል ኣታላ ብዙሓት እየ ነይረን ቤንሰይ ሳተን እየን ቤንሰይ ዝበሃላ ቤንሰይ ኡኖሜዘ ዝበሃላ ማለት እዩ ዊንዶሶር ጋርላቲ ቤንሰይ ናይ ሓባር እዩ ቤንሰይ ናይ ቀደም እየን እዚአን ሕጂ ናይ 6 ዓመት ናይ 7 ዓመት ዝኸዳ ሽግለታ እየን ብኣገልግሎተን ብዘይ ንሕስያ ብዘይ ክሳይ ተሰርሓ ሽግለታ እየን እዚአን ሕጂ እቲ ፍሬኖናተን ብስልኪኡ ፈላጥ እተዘይኮይኑ ማንም ዝኽእሎ የለን እንተ ደኣ ተባላሽ እዩ ኣብዚ እዋን እዚ ሕጂ እዞም ችክልሳ ንዕአን ክርዩ ርእሲ ሕማም እዩ ዶሕዞም ኣይፈል ይሓሙዮም ርእሶም ኣይሕዝዎኒ ማውንቴን ዘንፈኮስ እዚአን የለም ኢሎም እቲአን ግን ንዓይ ድንብርፃ ይብለኒ ናይ ቤንሰይ ኣብ ቪላጅ ሎ ሙሴ

0: ዝበሃላሉ ክሉ ብሎም ኣብኣ መፃ ፈዊሰጎም ማለት እዩ ዝቕየራ ከዓኒ ኣሎ ከዓ ቀይረልና ብሉኒ ይቕይረሎም ሞዲፊካር ገይረ ኣብዚ ናይ ዘመናዊ ናይ ዘን ስፖርት ሂቦ ፍሬንአን ማኖብሪኤን ኩሉ ቀያይረ ከዓ ኣሎ ኣድሰደን ማዕር ተላየቲ ናይ መጎርበቲ ቆሪፀ ደቂ 7 ዓመት 6 ዓመት ኣግቦም ዘይዝርግሕ ቆሪፀ ኣትሒተ ኣልሕመ ዝገበርክዎ ኹን ኣሎ
1: ስርቂ ብሽግለታ ካብቲ ኣዝዩ ገኒኑ ዘሎ ሕብረተሰብና ዘይቅበሎ ዘይስነ ምግባርዎ ምዃኑ ብምሕባር ዝኾነ ሞያዊ ኣብዚ ዕቱብ ጥንቃቐ ክገብር ከም ዘለዎ እውን ካብ ልሳን ኣቶ ሙሴ ዝሰማዕናዮ ለበዋይ ነይሩ
0: ስርቂ ሽግለታ ክመፃ ይኽእላ እየን ምክንያቱ ሰብ እዚኣ ትሸጣላ እንዳሕሪ ኢልኳ እታ ክትሸጥ ዝኽእል ሓደ ፋክቱር ናይ ሽግለታ ክህሉ ኣሎ ቁፅራ ፋክቱራ ንእሽተይ ክተበለ የብላ ተርፋ የብላ በዚ ብፋክቱራ ቁፅራ ምስኣ ሒዝካ እንተደኣ ኮይኑ ካብ ገበን ናፃ ትኸውን ስስዕና ገንዘብ ሒዝካ ብሕሱር ሸይጡለይልካ ምግዛእ ግን ፀባሕ ንጎ እቲ ዘይተደለየን እቲ ዓብዪ ገበንን ናባኻ ስለ ዝወርድ ዓብ ዓብ ዓብዪ እቲ ዝኸፍአ ክትጥቀቕ ኣለካ ሓደ ካልኣይ ናይ ብሽግለታ ንፃል ቸርኬኹን በረፋንጎኹን ወዘተ እዚታት ኣቢሉ እንተ ደኣ ወዲ ሰብ ኣምፂኢልካ ድሸጥ ብመሰረት ክትቀርበ የብልካ እዚኣ ካብኡ ክንዲዚ ገዜ ክንዲዚ ክሸጣየ ኢልካ እዚ ገበን ክትሕዞ የብልካን ፍፁም ስለዚ ካብዚ ከዓኒ ካብዚ ነገር እዚ ዘለዉ እንዳ ጭቅሳታት ክቁጠቡ
1: ኣብ መወዳእታ እምበኣር ሙሴን በዓልቲ ቤቱን ኣብ ፍቕራዊ ህይወት ብዝነበሮም ጥሙር ኣካይዳ ኣብቲ ሽዑ እዋን ኣብ ጥርጣረ ብምእታው ብፍሉይ ዝከታተልዎም ዝነበሩ እሞ ኣብ ዝገበርዎ መፅናዕቲ ግዳእ ኪኖ ፍቕሪ ካልእ ኣበሳ ከም ዘይነበሮም ብምርግጋፅ ሸለል ዝበልዎም ኮይኑ ግና ድሕሪ ናፅነት ሓደ ካብኣቶም ምስ በዓልቲ ቤቱ ንሙሴ ወዝቢ ምምርኻብ ብዝፈጠርዎ ሌላ መደብና ክንዛዝም ሰናይ ቅነ
2: እንታይ ኹም ንስኹም ትወፁ እንተኣትዉ ፍቑራት ዋላ ሓንቲ ካልታይ ተተግል ኣለና ንበልዕ ንሰትን ብቅስቻው ድሕሪ እታይ ኣሎ ኢለ ንሓር ኣይተገደስልናን ድሕሪ ብዙሕ ግዜ ምስ ኣቶ ሻዕብያ ግን ኣብዛ ካርሸላ ክቀጠም ርኺብኒ ሽታ ሽምቁር ወረሲዕ እያ እምበር ክሓተኪ ሓፍተይ ጠጠው በሊልኒ ናይ ትሓተኒ ኢልዮ ፈልጥና ኢልና ኣይፈልጠካኒ ኢልዮ ገዛኹም ሓስሓስ እንዳሓሙኺ ብከምዚ ብከምዚ ብከምዚ ብኹም ፀሓ ብርቂ ከምዚ እያ ገዛኹ እንዳሓፍተኺ ብከምዚ ብምንታይ ትፈጥካኒ ኢልዮ ክልቲኹም ክዝበሩ ከለኹም ኣብዚ ሓዳር ዘ በፂሑኹም ግን ብጣዕሚ እየ ከመይ ገይረ ምኾነ ንኸመይ ገይረ ምኾነ ገልፀልክ ነገር ዘኢልኒ ምስ ሙሴ ተመሪዕኸ ኢልኒ እወ ኢልዮ ዝናብረሰ ስኹም ወሊድኪ ኢልኒ ክልተ ቆልዕ ወሊደ እዚኣ ሰናይ ተወሊዳ ነራ ሽዑ 93 ተወሊዳ ነራ 93 እያ ተወሊዳ እቲ ፍቅሪ እዚ ከመይ ገይሮም ክገልፀ ኢሉ ደንፂዎ ደንፂዎ ንባዕሉ ንሕና ከዓ ንብልኣን ከዓ ከምዚ ገርና በትስታይ ዝንሶም ዝፈልጥዎ ገይሮም ኣብዚ ከምዚ ብዚከምዚ ብዚከምዚ ምሳና ክትሰርሑ ደሊናኩም ግን ክልተ ፍቅራት ዝኾንኩም ብዙሕ ኣይተገደሰ ኣብ ፍቅሪኩም ጥራሕ ስታይ ድሂብኩም ኢሉ ስጋ ብዛሕታት እዚኣ ግን ከመይ ገይሮም ክዕለክ የኢልኒ ብጣዕሚ ስጋብ ሕጂ ዝገርሞ ዋላ ሕጂ ክርእየኒ ከሎ ገርሞ እዩ ወሊደ ዘሚደ መርዓይ እውን ዓዲመየ ዓዲመየ መርዕ ነዛ ቆልዓ ዓዲመዮ
0: ስለዚ ሞያ እዚ ንዓይ ኣብሲሉ እቶም ከም ሕጂ ክብለካ ዝኽኣልኩ ንኣሞን የብሰሎም ኣሎ ንስድራ ኮይና ክሳዕ ሓሙሽተ ቆልዑ ወሊደ ሰለስተ ተመሪዖም ሓንቲ ሳዋ ሕጂ ከይዳ ኣላ ምዞም ዝወረዱ እዚ ሓደ ከዓ ዓሰብ ኣሎ እንዳ 38 ከምዚ ኢልና ሕጂ ብሰላም ንነብር ኣለና ክሳዕ ሕጂ ማለት እየ
2: ኣብዚ ሰዓታት እዚ ምብፃሕና ግን ብጣዕሚ ሕጉስቲ እየ ብጣዕሚ ሕጉስቲ እየ ብደቂ ሕጉስቲ ብሓራሪ ሕጉስቲ እየ

0: ጃምናኸ
1: ዓይነሱን ዲኮ ባህልና ፅኒ
0: ማዕልቡ ከበይ በፅሐ
1: ፀጊምኒ ኮይኑ ሓንቲ ረሕቦኩም ክልተ ረኻ ፅንሕለልኒ
2: ወይለ እዚ ጣብ ሽካዕላል
3: ሕነቦኣ ዝገብረለኒ እንዳ በለ ክፍክር ፀሓት ዓርቡን እያ
4: እሞ
5: ሕይ ድኣ ኮ ዓዲ ክፋኣልና ኢላ እትቅድም
0: በሉ ስምዕኒ እዛ ጎርዞብታ ኩላ ከይበፅሐት ከላ ንዝደግ

0: ሕይ ግን በዚ ኣገር ክትመርቂ ንዳሕሪ ገጽ ክኸይ ትጥመት እዩ
1: ሰሚዕ ከለኺ በዚ ኣገር ክትራሕ ትምርቂ ለኺ
2: እንታይ ዝበሉ ጥቕሚ ዕልሚ ወደ እንታይ ክክሳብ ሸ ዝፅብለኒ
3: እዛ ጓለይ ንዕድራር ዓይነ ኮፈሊ ብድሓኒና ኣይኹ እዛ ጓለይ

0: ዓይኖም ጓሪ ከይዛረብ ኣፈይ ኣፍላ ብትኾኑ ኢለ ነይረ ንዲ እንታይ ሕይ ሞ ዳሓል
1: እወዛ ጓለይ ኣነ ውን ከመቦኽ እዩ ንሕዩ ግን ስምዕና ስምዕና ወይ ዘኺ
0: ዓይኖም ጓሪ ንሕይ ሰዓብ ወግቶቶ ንብደፎ ደለይቲ ኺ ኣብ መቕል ዓዲ ኣሎ በርዓ እንተበልኪ ብሎሚ ክንቆፅር ክፀሚሕ እንትበልኪ ከዓ ሕፃ ክንገብር ሃየ ሓደ ይፍልጥና ደላይ ከዓ ሽማ ወዲ ኸፈላ እዩ በልዳ ምሰዲኹም ሞ ተላዘበ እግዚኣብሔር ኣምላካ ፅቡቅ እዮም ክርክን
1: እንተ ዓይኑ ጓል ብህያ ክንድና ዓይረአዩ እዛ ትማል ትማል ብስንባድ ኣይካብ ሞት እንዴ ተሪፈ
2: ኣንዲ ሕሉፍ ንዲ ዘክራ
1: ሓቂኺ ሓቂኺ ኣፈ ሂብኒ እምበሪ ሓቂኺ ሃይ መልሲ ክንገርኒ ኣይትሕነኽኒ እንድትኾንኪ እኺ
2: ሕረያደ ንባሓስበሉ
1: ሕረይዛ ጓለይ ኣይትሕነኽን ንግዳ ምሰዲኻ ኩሉ ኢኻ ትዛራትጠቃ
3: ንስጋ ሰፊሕ ክትዕዝያ ትመሳሪ እዩ
4: ኢሎምሱሓሒለኒእዩ ነሩ
3: እንታይ ክኽለቀይ ግድን ሕንፍልፍልፍልፍል ኢልኪ
2: ኣነሰ ይመስለኒ
3: ሰይ ዘርቆሎ ለይሲ ተካ ረኺቡ ተመስገን ኣምላኸ ተመስገን ዳርደጊ ሞት ከም ኣዳም
2: ክሳብ ኩሉ ዲኻ
3: ሕጎስ ወ
2: ኣንታ ሰብ እሞዚ ምሳ ቕመጥ ፍቐደለ
3: ድሓን ሕርስኺ ክሳብ ዝኣክል ዓዲ ክፅል እየ
2: ደገ ደጊኣ ክትብል ሓሲማ ኢለን ካዋርዳን ንክፀርኻን ዝተዋሒጠካ
3: ኣዮኺ ብዳዕኒኻ ፀልፊ ዳርጋ ደርፍኒ
2: ኣንታ ሰብ ኣቕሊልካ ባይትራእዮ ከቢድ እኳ እዩ
3: እዛ ዝብለኪ ኣ ውሳኒ ሓር ከዓ በርሀ ኣለመለ ክብለኪ እዩ ተጠንቀቂ ነብስኻ ሓሉ
5: ኣመተይ ኣመተይ እንታይ ቀት ኣለኹ ዶ
6: ወለኹ
5: ዕልል በሊ ዕልል በሊ
6: ቱ
5: ቆልዓ ሓራ ኢላ ሕራ ኢላ ታ ቆልዓ
6: ወይ ተመስገ ሽመ ወደይ ሓሳብ ልብኻ ሰሚር ኢልካ ስከኽፈ ኣንቱ
5: ኣይ ሰሙን ኣይ ሳልስቲ ሽማግለታት ሒዝና እናያ ክብርሃ ደበኽ ክንብል
6: ኢናንሕይ ድዩ ንኸራም ዳ ሕራ ኢላ
5: ኩሉ ሓደ ክኸራሚ እዙ
6: ሰይቲ ዓሳ ኣብ ልበ ሰሚራ ኣትለ ኣሰይቲ ዓሳ ኣብ ልበ ሰሚራ ኣትለ ኣሰይቲ ዓሳ ኣብ ልበ ሰሚራ ኣትለ ሰይቲ ዓሳ ኣብ ልበ ሰሚራ ኣትለ ኣቶ ከመይ ዝመሰለት ቆርዓሲ ገዛና ግርብ

0: ኣነ ብርእሱ መሬት ከለኹ ዓይኖም ተመሪዓ ማለት ዘበት
1: ወይታይ እዚ ወረ ናይ ዓይኖም ጭቡጥ ክሳብ ድኾነ ኬናኒ ነምፃእ
0: እዚ ሰነፍ ደይረሓዊኸኒ ሞ ናይ ሰቁት ከይገብር ሒዙ ፈኒዋ
1: ወይታይ እሞሓወይ ተሰነፈ ንሕና ዓስከር ናይ ሰውን ክንሰንፍ ኣይከውኒ ከድና ክነምፃእ ኣለና
2: ኣቦ ዓይኖም ኣሎ እዚ
0: ናብ ዝብሎ
3: ኣነ ክድ ወልፍ ናይ ብክያ ለከ ዋንቲ መጨክ ሓት እዮ
4: በሊ እንተሰሚዕዎ
2: ፅቡቅ ጋሪክ ነፍሓት እዩ ፈጢ
3: ኣታናተይሲ ግደፍዳ
5: መሲሎ ኮይ ሓሳብ ምምሳልዳ ግን ግደፍዳ ንድሕሪ ናተይሲ ግደፍ ንኾንታይ ደ ግደፍ ወደብዝሓደኻ ካሊእ ኸትሕመ

0: እንታይ ኢሉ ካልኣይ መዓልቲ ልገማ መልሓስ ክክትጨርመካ እዩ ናቱ ክኣክለናሲ
1: ዓይኖም ጓል ደኣ ናይ ድሓን ዲ ክዝኽሉ ፀርፊ
0: ናይ ድሓን ኮይ ምሕፀር
1: ምስ መን ዳኣልኪ
0: ምስ በረኸት ወዲ ገረ የሱስ ኣብ ቅርዓት ዓዲ ካብዚ ንእሱ ቆልዑ ተኣኪቡ ስጋሳውን እናበለ ክምሕል ፀኒሕኒ ሕረግ እንተበልክዎ ድማ ሓዲግ ንበዝ ተኣዚሩ
1: ብኣዚ ክኣርኪቡ ብኻ ስቂኢልክዮ
0: ኣቦ ሰርሳውን ፅባሕ ፅባሕ ዓዲ ድቃሲ ኢና እናሓደረሲ
1: እንታይ እኮ ክንገብር እንተ ዓይኖም ጓል
0: ዝግበር ዳመል እዩ ካልእ ተተረፈሲ
1: ድሓን ኣእምን ኣሚኖ ጓል
0: እምበርከ ጓል እሞ ጉድዓዲ ክተደቅስ ዓቕሚ የብላን ዝብል ርዲኢት ድዩ ዘለኩም ድሓን ግን ሰርፊዕ ምባሉ ዝሃለለ ኣድጊ ክቢልካ ፃዕሚኖ እንዲ ነገሩ
1: ዓቕሚ የብልክን ማለት ኣይኮነን ዓይኖም ጓል የግዳሲ በስማ ኣሚልኪ በዚ ኣገልክ ንቤት ክእቶ
0: ኣሓብ ቀላቐለየን ዘለዋ ብሃየን ክገብር ክኸይል
2: ሕልፎ በዚ

0: ድኻም ዘለካ ኢኻ ትመስል። ንጎረረኻ መቅለል ዝኸውን ቁሩብ ፀዲ ድኽበካ
1: ፅዕዲ ዘማት ሞደይሰት
2: ነቲ ብቕልፅመይ ዘምፀኽዎሲ
0: ብዘማት ዝመፀኻ ኢልካዮ ደፋር
1: ሓለፉ ዝኸደ ስምተ ዝህልዎ ንኽብለካ ውን ኣምድሓርሓርኩም
0: ድፍረትካ ይኹር እዩ የግዳ ናብ ቁም ነገር ናምጡ
1: ምስኻ ምንታይ ቁም ነገር ኣሎ እዩ
0: ዓይነም ጓልካ ባ ኢላትን ፍትሕ እያ ኣቤት ቆመና ኣቤት መሸከል ችላዋ ኣየ ግን ንኽምርዓዋ ጓልካ ኣለ
1: ኣይውዕሎም
0: ዶ
1: ወ ጓል ሕፂት እያ መድረ ሰማይ እውን ጣበቕ ፍፁም ኣይውዕሉ
0: ሓሙኢኻ ኣይቀትለካኒ
2: የግዳ ነቲ በዓተይን ሓሞተይን ክትፈልጥ ግን ሃረይ
3: ቱታ ተወራርሓ ጐይታ በላበዱ ንኹሉ ዘልዝብ ረቂሱ ክሳዱ ሰውን ብልሑሹታል ክልተ ዝኣፉ ብሓይሊ ዘግርዕ ንኽትጥያፉ ሰውን ኣባርሃር ተባዕ ዝሓመቱ ከም ገበል ጫካ ዝጥምጠም ዓትዒቱ ከምዚ ራብዕለ ሰደንበ ዘይንታዮ ባህምባይ ክብል በረኻ ምሕዳሩ መንመይ ዓየይዑንቲ ተኺሉ ሕልፍ ክብል ምን ሽራሕ ዚኢሉ ኢሎም መዚ ነይሩ እቲ ነይሩ ሽላ በረኻ ዘይርከብ ኣሰሩ ድሕሪ ዘይምለስ ሓሳብ ተነዲሩ ቱታ
2: ሃረይ
3: ኣቤት ጐይታ
2: ሓሞይ ምእታን ክሕጐሰለይ ተሰኪምዎ ዝነበረ ጾራት ሒዝኩም ملسو حمو قتل خيبهل

0: እንታ ዘንጎ ዛኮ ነገር ኣይበትከሎምኒ ቅና ኣለ ፈዲዛ ሰበይቲ ወላ ራስ ክትውቃዕ ሞ ትመፅን እዩ እንታ ክሳድ ክሳድ ተማዕዱ ዘሎ መዓልኪ ኣብሻ መደስቲ
1: መዓልካ ዘምህረት
0: እንታይ ዳኣ ተማዕዱዊ ኣይድሓና እንዲና
1: ድሓኒና ሰብኣይ ንዕዳጋ ከይዶም እሞ ድሃዮም ከዓ ትምህጥም ኮይኑ ተሸቂለ
0: እሞ እዚ ግን ኣይደለም ዝኾነ ሳውንዶ ረኺቦም ይኸውን
1: ትፈሎ እንታይ ክትረክቦ ደይ ፈጣሪ ባስተረና እዋ
0: ፈጣሪ ፀሎት ግን ይስማዕ እምበር ኣንቲ ብሻ ቅድስቲ እናተሰኮፍኩ ክኢ እምበር
1: ናይ መፅእካ ኢኻ ትስከፈኒ
0: ብኣምሆ ዛጓልኪ እዝነይ ፀልዮ ብዝሰማዕክዋ ምሕንሓና ካብ ርእሲ ሳውን ምንቕ ኣይበለን ከምኡ ለባ ተሰቂላቶ ዓብት ነዚኣ ዝሃበ መዓንጥ ዓብየት ትበዓል ተገሪመስን ግንቅፅ በልኩ
1: ባዕራ ጉዳም ወፅያ ከዓ ሻፈረ ትብል ኣላ
0: ፈጣሪ ከምዛ ናታ እንተዝዕድለኒ ውፁእ ሰብኣይ ምኾንኩ እንታ ኣነኩ ሓርየ እየ ሓርየ እያ
1: ስማኣሎ ፈስ ቅዱስ ኣንታ ቆርብካ ዘይትሓኖ ኣንታ መንግሓን ከልካ እዩ
0: ዘይነበረኒ ካበይ ከምፅእ ሓቂ ዶትዕበጥ እያ ኣይትዕበጥን ኣይትዕበጥ
1: ትንበል ትንዶ ትፈልጣ
0: እፈልጣ ብፈልጣ ሓልፋ ይኳ ፈልጣ
1: ኣኸለ ሕልፊ ዓብድለኹ እንተበልካ ከበርካ ኣይፋለይ እንተበልካ ከዓ ሕመቕካ ተሰኪን ካብ ሻጥካ ተሸጎጥ
0: ኣንቲ ብሻ ቅዱስቲ ደርዲረ ደራዲረ ትብዓት ጓልክን ትሐጎሰኪ ኢለ እንተጎነገርኩ ክን ነባይ ግምጥል ካል ዘዘውርክዎን ውሕጅልክዮ
1: ኣ ዘምህራት ኣይዳ ሰብኣይ እንዲኻ
0: እዛ ጓልክ ደኣ ይ ሓቃ እንዳ ተባዕኹ ትከውህ
1: እንታይ ማለትካ እዩ
0: ናኣትኩ ወሲዳ
1: ፈጣሪ ሰቲርኒ እንቋዕናትካ ይወሰደት
0: ብኩሉ ንኸዓ እምበር ተሰቲረ ጉዲር እያ ጉድጓድ ንኩዓትያ ኮይናትኒ ድሕሪ ሕይ ከይዛረብ ኣፈይ ኣፍላም ትኹን እ
1: ትም ተበልካ ሕመቕካ ስተረልካ ፈላጢኻ ሓሽከት ነበረካ ቁንጣሮ ኮነልካ
0: በልኸድና ኣብሻ ቅድስቲ ድንቂ ዘረባ ተመሲሕ ክኒ እንዲኺ ድራር ከየርከበት ምኻድ ክሓይሽ ክድና ብሰላም ኣምፃዮም ቶም ሰብኣይ ከዓ ማይ ትሪፍሪፍ እናበለሲ ትሪፍሪፍ ኢና ክስቀለኒ
1: እንታ ሎ ምስንካ ፈጣሪ ፀሎትና ሰሚዑ ትሕዞውን ከይጎደለ መፅኡ
2: ሰውን ጓልካ ክንገፅ በረኸት ሃብኒ ኢልኒ
1: በስመ ኣሎ ፈስ ቅዱስ ኣንቱ እንታይ ዘረበይኹም ትዛረቡ
2: ዘይመጠበረ እዩ ስቀ ከይ ጉደሎ ሰዲድኒ
1: እዚ ጓሳ ይቕኒ እንተቐነየ ከዓ የጥምሰኒ ደበፂሑ ሓቀይ
3: ድሓ ንስሓሳሙ ይግበር ዓይኖም ከዓ ኢደማይ ዓሚኹ ተተሪፉ ክርእኒ ምድሪ እንታይ ከም ትውልድ ሓቢርና ክንረአ ኢና
2: በስማ በለ ዓይኖም ጓለይ በስማ በሊ
3: ጓልያ እሞ ምድሪ ቤትና ኣሕ ዝብላያ ዘይብሉ ድ ይመሲልዎ ድሓን ሓደ መዓልቲ ፊታፊት ንገጥም ንኸው ኣቲ ቆልዓ እዚ ዘረባ ኸ ካብ እዝንና ሓሊፉ ኣብ እዝኒ ሳውን ከይበፅሕ ተጠንቀቂ ኣብ መገዲ ከይፍርሻሕክ ተጠንቀቂ
4: ሻሕሻሕ ትበል ግዲ ክንደይ ግዜ ኣሎ ከብዲ ከምሑቃ ንጎህ ንጎ ከም ኣሎ ሓቕነና ተረፍ ፅጋቡ ሰላም ዝቤትናን ዓድናን ክድፈር ሞት ይሕሸኒ እናርኣኹትን ኣይውዕሎን ይበ እዋይ ወይለከ ወይለከ ቆልዓ ዓብዳትኒ ኣትታክትባቑጢ ይኸዶ ዓቕመይ ዘፍቀዶ ቃለስ ስሙ ካጥዑም ካብትም ገጢማ ንስለ ስድራኣን ዓዳን ሞይታኳ ባሃል
1: እዋይ በሊ ኣኽለኪ ይኣኽለኪ ሰሚዕል ክለኹ ይኣኽለኪ ይኣኽለኪ ክዲ እተው ቤትኪ እተዊ
0: ማዓልካ ሽማ
5: ማዓልካ ዘምረት
0: ኣበይ ምፀናሕካ ድኣልካ
5: ኣብዚ ናዓጋማ ተኽትከት ግራት

0: ዝበለካ ድኣ እሞ ኣብ ዳሓጋማ
1: ኣብ ማእኸል ዓዲ ዳ እንታይ
0: እቲ ሓፂት ኢኻ
1: ኣጋብሉኻ ናይ ነገር ጥዕና ይመስለን
0: ትሕዘን ሓሳብን ዓይኖ ወላ ወላ ይጥዓየ
1: ክትብሎ ዘለኻ ንዶ ዳሕዳሓዮ
0: ይሓይሽ
1: ዘረባ ጊዕትካ ድኣ ናበይ
0: ኣጋብና ትብዓታ ወላ ወላ ይተበርሃኒ
1: ግን ንዕዲኻ ፀሊቐዮ
0: ኣታ ናይ ህወት ሕቶ ኮይ
1: ኣየ ንዓኻ ዝሃበት መዓንታ ከምኡ ባላይ ፀልዎን እየ ኣብ ሓሳብ ኣብ ቅድሚ ኣለኹም
0: እንታ ተሓዚኹም ሓደ
1: ምድሪ ክሳብ ትቐድወና ዶ
0: እፍትሓላ እፍትሓላ እፍትሓላ
1: ኣጆኻ ክፈትሓላ እዩ ንሪ መዓደቦካ ኣለኹ በል ሰብኣይ ኩን
0: ሰብኣይ ዳ ዘለኹ ወኒ እንኹ እኳ ስራሕ ዲኸ
1: ግን ጉዳይ ገፋ ጊፋ ግዳም ውፅኢካ ይተግርዕ ናይ ሰብኣይ ስራሕ
0: ሓራይበ ሓራይበ
2: ወይታ ኣነሲ ሓሳብ ነይርኒ
3: ኪደናይ
2: እዛ ዓይኖም ሰክ ድፍረታ እንተስ ዳሃይ ክትገብር እንተስ እሪራይ ክትገብር ክትብል ክትኣሪ ቆሕለ መልእኻ ከም ሰብኣይ ደይድፈር ዘሚትና ነይ ነምፃእ
3: ቁርፅ ኣቢለ ዶ ክነግረካ
2: ሕራይ
3: ንዓይኖም ኣብዚ እንተ ዘምፃእ ንምንታይ ምፈረድካ እያ
4: ተዛረብክ ዝመስለካ ተዛረብ
2: ኮይታይ ኣነሲ ነዛ ሓወይ መመርዓና እያ
3: እዚ ድላይካ እዩ ድላይ ግን ካል እዩ ዘይተሓውካ ክትከውን እሞ ኣይትሕሎም እሞ ብለካ ኣለኹ
4: ኣረይ
5: ኣቤት ጎይታ
3: ኣብዚ ከባቢ ፅሪት እንተለዋ ሰሚትኩም ኣምፅወን
5: እሺ ጎይታ
3: ኣንስ ዕክቦ ኣይሳዕበኒ
2: ንሓወይ እንዳቶም በነኽዋሲ
3: ንዕቁ
6: شكرا

0: ካብ ከዶ ትስማዕ ኣለኻ?
1: ዋይ ሰይጣን ወይ ጓዳ ዕርትና ኸ
0: ስማዕ ግዳ
1: ወይ ወርዱ ንትብል ኣላ
0: ስማዕ ግዳ
2: ኣዚሮም ኣብ ደርቢኦም ንቀይዶም
3: ሓፍተ እዩ ድሓን ዲኻ
4: ተኸድሕን ንሄልንዲ
3: ሓመድካ ዕደ እንታ ፎ
4: ብረውሽጢ ኣብ ትርኣታ ደኣደኒኢኻ
3: ወይ ሽድበለተና ጣልሓለዎ ንውኻርያ ከይትበልዐን
4: ወይ ውኻርያ ስኻ እንዳኸድካስ

0: ኣርትለሪኢኹ
1: ወይታ ዘንኩምና ሓዲግና ዘይተሓሰበ ገፀ በረከት ሕጂና ልኩም መፂና
0: ናይ ምንታይ ገፀ በረከት
1: ወይታ እዚኣ ኮ ተራጎሩ ዘይኮነትን ዓይኖም እያ
2: ዓይኖም

ናትራ ናብ ምክትታል ዝውዓልኩም ክቡራትን ክቡራን ተኸታተልትና ተሕዝቶታትና ኣብዚ ክንዛዝም ኢና ተስፋ ይገብር ክቐርብ ዝውዓለ መደባት ድማ ኣዛናይ ከምኡውን መሃረግ ድማ ሓዱሽ ሓበሬታት ክቐስምሉ ፀኒሑ ክኸውን ኣብ ቀፃሊ ብካልእ ተሕዝቶ ኣብ ልክዕ ሰዓት ይከውን ምርኸብና ክሳብ ሽዑ ግን ከም ትወትሩ ንብሎ ኣብ መደባትና ናትኩም ሓሳባት ርእቶ ንቐፌታ ኣብ መደባትና ኣዝዩ ሓገዝን ኣገዳስን እሞ 12 64 47 ናይ ስራሕ ቴሌፎንና እዩ ክደውሉልና ክንቅብለኩም ከነንግለኩም ድልዋት ኣለና ካብ ቀፅሪ ሚኒስትሪ ዜና ምሳላይ ዳዊት ገብረኣብ ብምኳንና ምሳኹም ፀኒሕና ናይ ዝመፅ ሰሙን ሰባት ይበለና።

Gabamanai.

0: ተጠቃምነት መዝሃምን መብረድን መሳርሒታት ኣብ ዕቃበ መግቢ ኣብ ዝተፈላለዩ ትካላት ከም መዐቀቢ ንጥረ ነገር ኣብ ናይ ሙቐት ወቕቲ ከም መዝሓለ ኣየር ኣብ ቤት ትካላትን መኻይን መራኽብ ወዘተ ብሰፊሑ ዝተዘርግሑን ኣብዚ እዋን ንእንነብሮ ህይወት ህላዊኦም ከም መተካታ ዘይብሉ እዩ ዝቝፀር። እዚ ክንዲ ዝኾነ ነዞም መሳርሒታት እዚኣቶም ንኸብርዱን ንኸዝህሙን ቀንዲ ረቑሒ ዝኾነ ጋዝ ብዝተፈላለየ መንገዲ ክትምየን ተጓዳእቲ ጋዛት ክፅንበርዎን ብዘይሕጋዊ መንገዲ ኣብ ዝተፈላለዩ ከባቢታት ክዝርግሓን ከም ተርእዮ ጉኑን እዩ።
1: ኦዞን ካብዞም ብርቱዓት ጨረርታ ኤልትራቫዮሌት ሬይስ ዝበሃሉ ካብኦም ናብ መሬት ናብ ባይታ ናብ ዝኾነ ይኹን ፍጡር ካብ ኣታኽልቲ እንስሳ ሰብ ናብ ቆርቦቱ ንኸይዓልቡ ፊልተር ኣብ ምግባር እዩ ስርሑ ማለት እዩ። ነዚ ክገብር ድሕር ኮይኑ ከዓ ልክዕ ሙሉእ ብምሉእ ሽፋን ክረክብ ኣለዎ ማለት እዩ። ሽፋን ንኸይረክብ እዞም ጋዛት እዚኦም ካብ ኣብዝሓለፉ 80ታት 90ታት ዝነበረ ግዜ ኣር12 ሲኤፍሲ ዝበሃሉ ክሎሪን ፍሎሪን ዘለዎም ባእታታት ናይ ጋዛት እዚኦም ኣብ ኣየር ክወፁ ከለዉ ዝገብርዎ ዝነበሩ ሳዕቤናት ኣብ ኦዞን ምቕዳድ ብዙሕ ስለ ዝነበረ
0: ኣብ ልዕሊ ቀጠላ ኦዞን ንዝወርድ ሓደጋታት ንምውጋድ ከም ኣካል ማሕበረሰብ ዓለም እጃማ ከተበርክት ናይ ግድን እዩ። እቶም ቀንዲ ንርቀት ቀጠላ ኦዞን ጠንቂ ዝኾኑ ጋዛትን መስርሓት ምዕባለን ኣብ ኤርትራ ዝፈሪ እኳ እንተዘይኮኑ ብደረጃ ተጠቃምነት ዝተፈላለዩ መባረድን መዝሃምን መሳርሒታት ኣከባቢ ብቐንዱ ንኩሉ ብማዕረ ዝፀሉን ድሕነቱ ብኣበርክቶ ኩሉ ዝወሓስን ክንደ ዝኾነ
2: ኤርትራ ነቲ ፕሮቶኮላዊ ስምምዕ ኣብ 2005 እያ ብወግዒ ኣባል ኮይና ግን ቅድሚ ኣባል ምዃና እዚ ኣከባቢዊ ቀውሲ እዚ ንምፍታሕ ዝሕግዙ ንጥፈታት ሓገዝቲ ዝኾኑ ንጥፈታት ብደረጃ ሃገር ካየዱ ነይሮም እዮም። ኣቐዲሙ ቅድሚኡ መጀመርታ ቅድሚ ነቲ ኦዞን ቀፀላ ኦዞን ንምርቃብ ቀፀላ ኦዞን ንምዕቃብ ንጥፈታት ምግባር ብደረጃ ሃገር ዘለውና ኩነታት እንታይ ይመስል ዝብል ስፍሕ ዝበለ መፅናዕቲ ተኻይዱ ነይሩ። እቶም ቀፀላ ኦዞን ዝርክቦ ጋዛት ኣብ ሃገርና ሲ ኣብ ምንታይ መዓላ እዮም ዝውዕሉ ሕጂ ንዕኦም ተረዲእና ንዕኦም ንዑ ሓጋዝ ዝኾነ ንጥፈታት ክንገብር ተኮይና እቲ ኩነታትና ክንፈልጥ ኣለና። ኣብ ምንታይ ኩነታት ኣለና ኣብ ምንታይ ምንታይ ክፋል ናይ ፅላት ናይ ሃገርና እዩ እቲኦም ዝያዳ ንዚኦም ንቀፀላ ኦዞን ዝርቅቁ ንጥፈታት ዝካየዱ ዘለዉ ወይ ንዕም ንምፍትሖም እንታይ እዮም ክግበሩ ዘለዎም ዝብል መፅናዕቲ ተገይሩ ብመጠን ከዓ ክልለዩ ተኻኢሎ ማለት እዩ። ንዚኦም ጋዛት እዚኦም ንምእላይ እቶም ቀንዲ ተራ ዝፃወቱ ኣብዚ እቶም ኣብ ምፅጋን መዝሓሊታትን መዛመ ኣየርን ዝነጥፉ ክኢላታት ወይ ንዕኡ ኣብ ምእታው ኣብ ምስዳድ ዝነጥፉ ክኢላታት ንዑ ኣብ ምቁፅፃር ኣብ ግዜ እታው ይኹን ኣብ ግዜ ምስዳዱ ዝቋፃፀሩ ኣካላት እዮም።
0: ኣብዚ መዳይ እዚ ብቐዳምነት ዝስራዕ ምብርኽ ኣፍልጦን ጎስጓስን እዩ። ምስ መባረዲታትን መዝሃሚ ኣየር ዝኾኑ መሳርሒታትን ጥቡቕ ምትእስሳር ዘለዎም ቴክኒሽያናትን ትካላት ጽገና ናይዞም መሳርሒታትን እዮም። ሚኒስትሪ መሬት ማይን ኣከባብን ኣብ መሰልጠኒ ማእከል ነዞም ዝተጠቕሱ ቴክኒሽያናትን ካልኦት መሻርክቲ ዝኾኑ ትካላት መንግስትን በብእዋኑ ዝተፈላለዩ ስልጠናታት ክህብ ጽኒሑ ይርከብ።
2: መጀመርታ እዚኦም ንብሎም ዘለና ኣከባቢ በከልቲ ዝኾኑ ኬሚካላት ብዝሓሹ ክትክኡ እንድሕር ኮይኖም ዓቕሚን ክእለትን ናይቶም ክኢላታት እዚኦም ክዓቢ ክኽእል ኣሎ ኣፍልጦም ክዓቢ ክኽእል ኣሎ እንታይ ትናቶም ልክዕ ሓስያ ብሸካትና ኣከባቢ ዘምፅዎ ሓስያ ክንዕዖም እቶም ክኢላታት እንታይ ሓስያታት እዩ ክፈጥረሎም ዝኽእል ብቢሉ ኸ ኣብ ቁጠባዊ እንታይ ዓይነት ፅልዋታት ይኽልዎ ዝኽእል እዚ ብዝተኻእለ መጠን ንዖም ንምርዳእ ብዙሕ ስራሕ ክስራሕ ከም ዘለዎ እዩ ክንግንዘቦ ተኻኢሉ ካብ መጀመርታ። ስለዚ እዚ ንምግባር ከዓ ብቑዕ ዝኾነ መሰልጠኒ ማእከል የድልየካ ቅድሚኡ እቲ መሰልጠኒ ማእከል ብዙሕ ስለ ዘይነበረ ኣብ መዝሓሊታትን መዝሃም ኣየርን እውን እቲ ዓውዲ ኣብ ሃገርና ኣብ ምዕባል ዝርከብ ዓውዲ ብምዃኑ ነዚ ክፈልጥዎን ክግንዘብዎን ብግብራዊ መገዲ ይኹን ብክልሳ ሓሳብ ክነጥፍሉ ብዝኽእሉ ክመሃርሉ ብዝኽእሉ መገዲ ንምድላው ተባሂሉ መሰልጠኒ ማእከል

0: ኣብ ዝተፈላለየ ክፋል ናይ ሃገርና ቀይሚ ኣብ ኣስመራ ኣብ ባፅዕ ንባዕሉ እውን ኣብ ኮሌጅ ማይነፍሒ ኣብዚ እዋን እዚ ክቆወም ተኻኢሉ ነይሩ። ሕጂ እቲ ዝቆመ መሰልጠኒ ማእከል ከዓ ብኡቢሎም ከዓ እቶም ክኢላታት በብግዜኡ በብዓመቱ በብእዋኑ ስልጠና ይውሃቦም። ነባራት ክኾኑ ክእሉ እዮም፣ ሓደሽቲ ዝወፁ እውን ክኾኑ ክእሉ እዮም። ምክንያቱ እዚ ዓውዲ እዚ ካብ ዓመት ናብ ዓመት ካብ ግዜ ናብ ግዜ እንዳዓበየ እንዳተወሰኮ ሓደሽቲ ዓውድታት ወይ ሓደሽቲ ጋዛት መዛሓሊ ጋዛት እንዳተወሰኩሉ ስለ ዝኸዱ እዞም መዛሓሊ ጋዛት ክውሰኩ ከለዉ ከዓ እሶም ዝጠልብዎ ቴክኖሎጂ እውን ስለ ዝፍለ ብኡ መጠን ከዓ ንዕዑ ናይ ምምላኽ ሓላፍነት እውን ስለ ዘለዎም እዞም ክኢላታት ንዕኡ ክሕግዝ ዝኽእል ፍልጠቶም ክሕድስ ዝኽእል ዝተፈላለየ ስልጣናታት ይውደብ እዩ ደረጃ ሃገር።
1: ፅገና ሬፍሪጀሬተራትን ኣየር ኮንዲሽነራትን ምስ ኩነት ርቀት ቀፀላ ኦዞን ብባዶ ላሕኪ ጋዝ ክሳለጥ ዝግብኦ ዕማም ኮይኑ ተታሒዙ ዝርከብ። ዝኾነ ኣብ ፅገና ፍሪጅን ኣየር ኮንዲሽንን ዝነጥፍ ቴክኒሽን ጥንቃቐ ላሕኪ ጋዝ ንኽተግብር ፈለማ ብቑዕ መሳርሒ ምግዓዝን ምዕቀብን ጋዝ ክዓጥቕ ብቑዕ ምዕባለ ዝጠልቦ ኣፍልጦ ክህልዎ ቅድመ ኩነት እዩ። ሚኒስትሪ መሬት ማይን ኣከባብን ኣብ ፅገና ሬፍሪጀሬተራትን ኣየር ኮንዲሽነራትን ዝነጥፉ ትካላት ዝግባእ ዕጥቂ ብስማዊ ዝኾነ ዋጋ በብእዋኑ ክዕድለን ጠኒሕ ኣሎ። እዚ ኣብ ድሕነት ቀፀላ ኦዞን ዕዙዝ ተራ ዘለዎ መሳርሒታት ኣብ ትካላት ፅገና ምዝርግሑ ብደረጃ ዓለም ዝተሰርዑ ሸቶታት ንኽውቅዑ ወሳኒ ረቑሒ ኣለዎም።
0: ካልእ ቁጠባዊ ረብሓታት ንምርካብ ተባሂሉ ቅድሚ ሕጂ ብዝተፈላለዩ ነጋዶ ኣብ ዝተፈላለዩ ክፋል ዓለም ዝካየድ መሻጥ ናይ ትምዩን ጋዝ ኣሎ። እዞም ትምዩናት ጋዛት ተባሂሎም ዝፍለጡ ዓይነት መዛሓሊ ጋዛት እንታይ እዮም? እቶም ብሕሱር መገዲ ብቐሊሉ መገዲ ክዳለዉ ዝኽእሉ እሞ ከዓ እቶም ልክ ዓይነት ጋዛት ዘይኮኑ ንዕዑም ኣምሲልካ ዝግበር ናይ ዕዳጋ ሸፈጥ እዩ መስርሕ እዚ። ንኣብነት ሓደ ኣብ ፍሪጅ ኣብ ፍሪጅ ዝነጥፍ መዛሓሊ ጋዝ ብ134 ዝፍለጥ ጋዝ እንድሕር ኣሎ። እሱ ከም ዝኾነ ምሲልካ ካልኦት ዓይነት ጋዛት ሓዊስካ ወይ ውሕድ ካብኡ ጌርካ ዝበዝሐ ብሕሱር መገዲ ክርከብ ዝኽእል ጋዝ ሓዊስካ ንዑብ ኣመሳሲልካ ኣብ ዕዳጋ ይሽየጥ እዩ። እዚ መስርሕ እዚ ብዙሕ ሰዕቤናት ዘለዎ እዩ። ሓደ ካብቲ ቀንዲ ሰዕቤኑ ነድማዓነት ንውፅኢታውነት ናይቲ ንዋት ዘጉድል እዩ። እታ በድማዓነት ክትሰርሕ ዝግባእ ዝነበረ ፍርጅ ብድማዓነት ከይትሰርሕ ይገብራ። ዕምሪ ተጠቃምነት ናይታ ፍርጅ ይኹን ናይታ መዛሃሚ ኣየር ከዓ ይሕፅሮ ማለት እዩ። እሱ ጥራይ ከይኣክል ከዓ ካልእ ጥዕናዊ ካልእ ሓደጋ እውን ከስዕብ ይኽእል እዩ። ምክንያቱ ኣብ ሃገርና እውን ዘጋጠሙ ናይ ቀረባት ርእዮታት ኣለዉ። ብኦም ተጠቂሞም ከቢድ ሓደጋ ዘሰዓቦም ሰባት ኣለዉ። ምክንያቱ እቲ ተተሚኑ ዝቐርብ ጋዝ ምስቲ ኣብታ ፍሪጅ ዘሎ ንዋት ክወሃድ ስለ ዘይክእል ክሳዕ ምትኳስን ካልእ ናይ ቃፅሎ ሳዕቤናትን ከምፅእ ክእል እዩ። ብኡቢሉ ከዓ ኣብ ጥዕና ይኹን ኣብ ቁጠባ ኣብ ክሳራታት ይስዕብ ነይሩ እዩ። ኣብዚ እዋን እዚ እቲ ኣሃዝ ክንሪኦ ከለና ግን ካብ ዓመት ናብ ዓመት እንዳወሓደ መፅእ ኣሎ።
1: ክፍሊ ግምሩኽ ኣብ ትግባረ ንእታውን ተጠቃምነትን ጎዳእቲ ጋዛት ዝእግድ ሕጊ ብቅድመ ግንባር ዝነጥፍ ክፍሊ እዩ። ኣባላት እዚ ክፍሊ እዚ ብሚኒስትሪ መሬት ማይን ኣከባብን ግቡእ ስልጠና እናተዋህቦም ኣብ ዝተፈላለዩ ኣፍ ደገታት ምስ መባረድን መዝሃምን መሳርሒታት ምትእስሳር ዘለዎም ጋዛት በብደረጃኦም ብዝግባእ ምክትታል ክሕዞም ፅኒሕ ኣሎ።
0: ኩሉ እቲ መዛሓሊ ጋዛ ኣብ ሃገርና ንጥቀመሉ ካብ ደገ ይዝኣቱ እንጂ ካብ ደገ ዝኣቱ እንድሕር ኮይኑ ከዓ እቲ ጥዑይ ድዩ እቲ ዘይጣዓየ ዝተተምየነ ወይ እቲ ቀፀላ ኦዞን ዝሓስ ድዩ ወይ ዘይሃሲ ምስ ኣከባቢ ዝሳነ ጋዝ መሚኻ ናይ ምእታው ሓደ ዝዓበየ ሓላፍነት ናይ መንግስቲ እዩ። እዚ ንምግባር ከዓ ኣብኡ ዝነጥፉ ኣካላት ኣባላት ጉምሩክ ተቋፃፀርቲ ኣካላት ኣብኦም ዘተኮረ ስልጠና በብግዜ እዩ ዋሃቢ እዩ። እቲ ስልጠና እቲ ከምዚ ክንብሎ ፀናሕና እቶም ሕግናውን ዝበልፆ ካኣትዉ ዘይብሎም ተባሂሎም ተዘርዚሮም ዘለዎ ዓይነት ጋዛት ንዕዖም ከሎ ጌና ኣብ ሃገር ከይኣተዉ መሚዮም እቶም

0: ክኣትዉ ዝግብኦም ጥራይ ክኣትዉ ግቡእ መስርሕ ተኸቲሎምን ክኣትዉ ዝኽእሎም ስልጠና እዩ እቲ ስልጠና ዝውሃብ
1: ናይ ክፍሊ ከባቢ ሕጋዊ ምልክታ 117/2010 እንታይ ዝብል ምንቅስቓስ ናይ ዞም ዝኾነ እዞም ጋዛት እዚኦም ብፐርሚት ክኾን ከም ዘለዎ እዩ እቲ ሕጋዊ ምልክታት ደንጊጉ ዝርከብ ማለት እዩ። ስለዚ እቲ ናይ መጀመርያ ስራሕ ጉምሩክ ካብዚ እንታይ እዩ እቲ ጋዛት ክንቀሳቀስ ከሎ ፐርሚት ከም ዝብሎ ምርጋፅ ማለት እዩ። ክመፅእ ከሎ ሲ እቲ መጀመርያ ዝገብሮ ስራሕ ፐርሚት ኣለዎ ድዩ የብሉን ወይ ከዓ ፍቓድ ማለት እዩ ፍቓድ ኣለዎ ድዩ የብሉን ከም ምርጋፅ ማለት እዩ። ሕጂ እቲ ምርጋፅ ክንብል ከለና ብዚ ሕጂ እንታይ እዩ እቲ ብፐርሚት ተፈቂድዎ ዘሎ ምስቲ ኣብ ግብሪ መፂ ዘሎ ጋዛት ብብዝሒ ዓይነት ብካልእ መዐቀኒታት ዝሳነ ምዃኑስ መርጋፅ ማለት እዩ። ሕጂ ገሊኦም ሲኤፍሲ ዝበሃል ኣለው እዚኦም ሕጂ ኣብ እቲ ርቀት ናይ ቀፅላ ኦዘን ብጣዕሚ ሕማቅ ፅልዋ ዘለዎም ብኡ መንፅር ድማ ኣብቲ ናይ ሞንትሪያል ስምምዕ ክሳብ 2010 ኣብ ዝማዕበለ ሃገራት ሙሉእ ሙሉእ እቲ ምንቀሳቀሶም ጠጦ ክብል ተሰምዑሉ ማለት እዩ። ሕጂ እዚኦም ግብሪ እንታይ እዩ ሙሉእ ሙሉእ ናብ ሃገር ንከይኣትዉ የረጋግፅ ማለት እዩ።
0: ፍሪዮን ጋዝ ዝበሃሉ ኣብዚ እዋን እዚ ጠቕላላ ኣብ ሃገር ክኣትዉ ዝኣትዉ የለውን። ቅድሚ ሕጂ ሕልፍ ሕልፍ ኢሎም ኣረኣዩ ነይሮም እዮም። ምክንያቱ ከድና እውን ንሕና ከዓ ቆፀራ ነካይድ ኢና በብዓመቱ ቆፀራ ነካይድ ኢና ኣብ ኩሎም ዓይነት ዘለዎና መዝሓሊ ጋዛት እሱ ንምግባር ከዓ ናብተን መዝሓሊ ናብተን መፀገኒ ቤት ዕዮ ንኸይድ ኢና ናብ ካልኦት እሶም ጋዝ ክጥቀምሉ ዝኽእሉ ኢልና ንሓስቦም ትካላት እውን መብፃሕ ነካይድ ኢና። ሕጂ ብዙሕ ኣብቲ ነካይደሉ መስራሕ ኣብዚ እዋን እዚ ብዙሕ ኣይንረኽቦም ኢና እዚኦም። ምክንያቱ እቲ ቅዲሙ ዝተገብረ ዝተባሃለ ነገራት ግብራዊ ኮይኑ ከም ዘሎ ዘረጋገፅ እዩ ማለት እዩ።
2: ኣብ ዝተፈላለዩ ኣፍ ደገታት ከም ኩሉ ብእታው ዝኣቱ ንብረት ይኹን ካልእ እዞም ዝተጠቕሱ ጋዛትን መሰልቶምን በብደረጃኦም ዝውገዱ ብፍቓድ ዝኣቱ ኣብ ዝብል መቓን ክትትል ይግበረሎም ኣሎ።
3: እቶም ንጥቀመሎም ዝፀናሕና መዛሓሊ ወይ መብረዲ ወይ መዝሃሚ ኣየር ኤር ኮንዲሽኒንግ ክንብል ድሕር ኮይና ማለት እዩ። እዚኦም መጀመርታ ኣብ ግቡእ መዓልኦም ንክውዕሉ ምስኦም ጋዝ ሒዞም መፁ እዮም። እቲ ጋዝ እቲ ምስኦም ስለ ዝመፅእ ብፋብሪካ ኳሊቲ ኮንትሮል ተሓልዩ ስለ ዝመፅእ ኣብዚ ምስ መፁ ንነዊሕ ግዜ ከስርሖም ይኽእል። ኣብ ግዜ ብልሽት ዘጋጥመሉ ግዜ ግን ብዝኾነ ይኹን ምክንያት ናብ ኣየር ድዮም ብኺኖም ቀዳድ ርኺቦም ድዮም ወፂኦም ክንትክኦም ኣብ ንደልየሉ ግዜ ብሲሊንደራት ብዕትሮታት ካብ ፋብሪካታት ካብቶም መዝሓሓለ ዝሰርሑ ደይኮኑስ ካብ ካልኦት ናይ ኬሚካል ፋብሪካታት ካብኦም ወፂ እዩ ዝመፅእ። ኣብዚ ሕጂ ቅድሚ ሕጂ ብዙሕ ግዜ ዘጋጥም ነበረ ካውንተርፊት ንብሎ ወይ ዝመስል ንሱ ዘይኮነስ ንዕኡ ዝመስል ኣብቲ መዝሓሓሊካ ኣትዩ ከዓ ፅቡቅ ክሰርሕ ዘይክእል ንዓኻ ብተገምጢሉ ሞተር ኣባላሽወልካ ምስ ካስተመር ይክስረካ ከምዚኦም ዓይነት ሳዕቤናት ነይሮም ቅድሚ ሕጂ ኣብዚ ሃገርና እውን። ነዚኦም ንኸይመፁ ሕጂ ብዙሕ ስራሓት ይስራሕ ኣሎ።
2: እዚ ነቶም ብወቅዓዊ ኣፍ ደገታት ዝኣትዉ ዝተወገዙ ወይ ድማ ብፍቓድ ዝኣትዉ ጋዛት ዝምልከት ኮይኑ ካልኦት ብዘይወቅዓዊ ኣገባብ ሕጊ ጥሒሶም ዝኣትዉ ጋዛት እውን ዝተፈላለዩ ክትትል ከም ዝግበረሎም እዩ ዝሕበር።
1: ውሕጂ እንታይ እዚ እዚ ሕጂ ክገልፀሉ ፀናሓኩ መብዛሕትኡ በቲ ቀንዲ ኣፍ ደገ ወይ ከዓ ብዝተፈላለዩ ወደባት ማዕርፎ ነፈርቲ ብካል ካል ዝተፈላለየ ናይ መጓዓዝያት ተርሚናላት ንዝኣትዩ ኢና ንብል ዘለና። ገለገለ ግን ብዘይሕጋዊ መንገዲ ዶባ ጥሒሶም ክኣትዉ ዝፈተኑ ግን ብዘይገደስቲ ዓይነት ጋዛ ነዚኦም ውን ምስ ምትሕባር ምስ ፖሊስ ምስ ፀጥታ ምስ ምክልኻል ምስ ኩሉ ብምትሕባር ኣብ ምክልኻል ናይ እዚኦም ውን ዓብተራሎ ማለት እዩ። ስለዚ እቲቶም እዞም ንብሎ ዘለና ጋዛ ብዘይሕጋዊ መንገዲ ክሓልፉ እንድሕር ተታሒዞም ብመሰረት ሕጊ ኣከባቢ 117/2010 እቲ ዝግብኦ ስጉምቲ ይወስድ እዩ።

0: ዝተፈላለየ ዝተፈላለየ ግዜ ዝተፈላለየ ዓይነት ወርክሾባት ክግበር ከሎ ዕድመ የቕርብልናዮም ካባና ድማ ዝኾነ ሰባት ምስኡ ዝተኣሳሰር ስራሕ ዘለዎም ከይዶም ኣብቲ ወርክሾፕ ተሳቲፎም ነቲ ዘሎ ኣባል እውን ኣብ ዝተፈላለየ ግዜታት ዝተፈላለየ ዓይነት ናይ ዓቕሚ ብራኽ ስልጠናታት ይገብሩልና እዮም ማለት እዩ። ብጀካ እዚ ንዓና እውን ስፔሻል ነቲ ክፍሊ ነቲ ክፍልን ነቲ ናይ ትሬድ ኮሚኒቲ ነቲ ነጋዶን ነቶም ኣሳለጥትን እውን ናይ ገዛ ርእስና ናይ በይና ዝኾነ ወርክሾባት እውን ምትሕባር ምስቲ ክፍሊ ስልጠናታት ይህቡና እዮም ማለት እዩ።
1: ኣብ ዘቤተ እውን ኢንዱስትሪውን መዓላታት ዝውዕሉ ከም ፍሪጅን ኣየር ኮንዲሽነርን ዝጥቀምሉ ጋዛት ኣብተን መሳርሒታት እቲ ዝሓዘሎም ዕትሮ ክሳብ ዘይተበስዐ ንነዊሕ እዋን ዘገልግል ኣብቶም መሳርሒታት ብሰንኪ እርጋንን ጉድለት ተጠቃምነትን ብልሽት ወይ ፀገም ምስ ዘጋጥሞን እንተኾነ እቲ ጋዝ ኣብ ካብ ዝዕቀበሉ ዕትሮ ብግቡእ መሳርሒ ናብ ካልእ ዕትሮ ክግዕዝን እታ ንብረት ምስ ተዓርየት ናብ ቦትኡ ተመሊሱ ኣገልግሎት ክህብ ዝግብኦን እዩ። እዚ ኣብ ፍርጃትን ኮንዲሽነራትን ዝርከብ ጋዛት ናብ ኣከባቢ ክልሑኽ ፍጹም ከም ዘይግባኦም ቂላታት ዘጠንቅቑ
2: ብክፍልን ማይን ኣከባብን ኣብ 212 ካብ 212 ናትሒዙ ክሳብ ዝሕጂ ግዜ ስልጠናታት እንዳተዋሃበ መሳርሒታት እውን እንዳተዋሃበ ነዞም ጋዛት ካብታ ዝፅገኑላ ግዜ ኣትሒዙ ኣብ ሓደ ጉቡእ መኸዘን ተኸዚኖም ከም ብሓድሽ ኣብ ጥቕሚ ከም ዝውዕሉ ብተወሳኺ እውን ንድሕር ካብ ጥቕሚ ወፃኢ እውን ድሕር ኮይኖም ማለት ኮንታሚኔትድ ድሕር ኮይኖም ወይ ተረሲሖም እውን ሪክሌሚንግ ማሽን ብትበሃል መሳርሒ ንመጀመርታ ግዜ ኣብ ዛዕድና ብምትእትታው ነቶም ጋዛት ኣፅሪኻ ከም ብሓድሽ ናብቲ ጉቡእ ስታንዳርዶም ኣብ መሊስካ ኣቶም መዛሓሓሊ ወይ መበራረዲ ወይ መዝሃማ ኣየር ንብሎም መሳርሒታት ናብኦም መሊስካ ከም ብሓድሽ ብፅቡቕ ናብ ምጥቃም ጥቕሙና ማለት እዩ። እዞም መሳራርሒ እዚኦም መሳራርሒ እዚኦም ሕጂ ካብታ ሪካቨሪ ማሽን ትበሃል ሪካቨሪ ስሊንደር ሚዛን ማኒሜትሮ ወይ ፕሬር ወይ ፀቕጢ ድፊኢት ናይቶም ጋዛት መዐቀኒ በዞም መሳርሒ ጌርና እዚኦም ነቶም ሬፍሪጅራንት ወይ ጋዛት ንብሎም ዘለና ወርኪንግ ፍሉድስ ንብሎም ንዕኦም ናብ ሓደ ጉቡእ ኮንተይነር ክንመልሶም ክንጥቀመሎም ከም ብሓድሽ ይኽእለና ማለት እዩ።
3: እጂ እቲ ሚኒስትሪ ብጣዕሚ ክምስገን ዘለዎ እዩ። ምክንያቱ ዝገብሮ ዘሎ እቲ ዘድሊ ማቴርያል ይዕጥቀና ኣሎ፣ እቲ ዘድሊ ስልጠና እውን ይወሃበና ስለ ዘሎ፣ ንሱ ከዓ ብግብሪ ንሰርሓሉ ንጥቀመሉ ስለ ዘለና ዓብ ውፅኢት ኣለዎ። እቲ ቀንድን ኩሉ እንታይ እዩ? ንድሕነትን ጥዕናን ሄልዝ ኤን ሴፍቲ ዝበሃል ቀዳሚ ነሰሪዑ ዝኸይድ ዘሎ እዩ። ሓደ ጥዕና ናይ ነፍስኻን ናይ ከባቢኻን ክትሕሉ ስለ ዘለካ ኩሉ ትሰርሖ ስራሕ ኣከባቢና ኣብ ግምት ዘእተዎ ክኸውን ኣለዎ። እዚ ማሽን እዚ ሕጂ እንታይ እዩ ዘሎ? ኩሉ ግዜ ምስ ኣከባቢ ትርክብ ዘሎ ተቐንዲ ርክብና ዘሎ ኣከባቢና ብዘይ ጎድእ መንገዲ ስራሕና ክነካይድ ኣለና። ሓደ እንታይ እዩ እሱ? ጋዛት ናብ ኣየር ወይ ናብ ደገ ስቑኢልና ክንፍንዎም የብልናን። ዝተፈላለዩ ምክንያት ሓንቲ ሬፍሪጀሬተር ክትከውን ትኽእል፣ ኤር ኮንዲሽነር ክትከውን ትኽእል፣ ችለር ክኸውን ትኽእል። ስጋብቲ ኢንዳስትሪያል ዝበሃል ማሽናት ጋዛት ኣለዎ። ዝተፈላለየ ካብ ግራማት ጀሚርካ ብኪሎታት ዝምዘን ጋዛት እዩ ኣብ ውሽጡ ሒዙ ዘሎ። ሕጂ ነዚ ዝኾነ ዓይነት ፀገም ዘጋጥም እቲ ጋዝ ስቑኢልና ናብ ንፋስ ክንሰዶ የብልና፣ ክንፍንዎ የብልና። ምክንያቱ ከምቲ ዝበልናዮ ኩሉ ነናቱ ፀገማት ኣለዎ። ሓደ ኦሬዲ ፌዝ ኣውት ዝኾነ ኣብ ስራሕ ዘሎ ክህሉ ክእል እዩ። ኣርትወልፍ ዝሰርሕ ክህልወና ክእል እዩ፣ ማለት ክሰርሕ ክእል እዩ። በቲ ናይ ዝነበሮ ናይ ቀደም ሕጂ እቲ ኣርትወልፍ ፀገም ዘጋጥም እቲ ኣርትወልፍ ስቑኢልና ኣይኮና ናብ ኣየር ንፍንዎ። እሱ ምስ ንፍንዎ እቲ ንብሎ ዘለና ትሕዝቶ ናይ ኣር 12 ዳይፍሎሮ ሚቴን ዝበሃል ኬሚካል እዩ። ክሎሪን ዝሓዘ እዩ። ክሎሪን ማለት ከዓ ኣብ ኦዞን ከይዱ ዘስዕቦ ሳዕብን ዘውርዶ ዕንወት እዚ ኢልካ ክገለፅ ኣይከኣልኒ። ስለዚ እዚ ከጋጥም ከሎ እንታይ ኢና ክንገብር ዘለና? እቲ ጋዝ ክወፅእ ኣብ ዝደለየሉ ግዜ እታ ሪካቨሪ ማሽን ክትመፅእ ኣለዋ። ሪካቨሪ ማሽን ኣላ፣ ሪካቨሪ ስሊንደር ኣሎ። እቲ ጋዝ ኣብዚ ስሊንደር ዝክትሓዝ ክኽእል ኣለዎ። እንተፈኒናዮ እቲ ክስዕብ ዝኽእል ፀገማት ብጣዕሚ ክቢድ እዩ። ኦዞን ሌየር እንድሕር እንዳረቐቐ መፂኡ ኡልትራቫየት ዝበሃል ሬ

0: ሰርቪስ ኣለዉ ንዑኡ ከም ፅላል ኮይኑ ዘገልግለና ዝነበረ ንዑ ኢና ንዕንዎ ዘለና። ስለዚ እዘን ማሽናት እዚአን ምህላወን እቲ ዘድልየና ስራሓት ክንሰርሕ ክኢልና ኣለና ማለት እዩ። ክትሓዝ ዘለ ወጋዝ ትሕዞ ካልኣይ ግዜ ትጥቀመሉ ኣብ ኣየር ከይፈንኸ ማለት እዩ። ክልቲ እዩ ትጠቕሚ እንታይ እዩ ኣከባቢና ንሕሉ ኣለና ዋላ ብዓይኒ ቁጠባ እውን ንጥቀም ኢና ዘለና። እንተ ደኣ ሰዲድናዮ ንኸስር ኣለና ንሕና እውን በቲ ሓደ ወገን ከዓ ዝኸበደ ከዓ ኣብ ኣከባቢ ከዓ ከቢድ ሰዕብን ነምፅእ ኣለና። ስለዚ እዚ ብቁጠባን ብኣከባብን ኩሉ ብጣዕሚ ሓጋዚ ዝኾነ ስራሕ ንሰርሕ ኣለና ኢልና ኢና ንግምት። ስለዚ እዚ ብጣዕሚ ኣገዳሲ ማሽናት እዩ እዚ ክንሪኦ ፀንሓና ኩሉ ሪካቨሪ ሲሊንደር ሪካቨሪ ማሽን ምስ ሚዛኑሎ ኩሉ እንታይ ኣውፅኻ ተን ዘውፃኻየን ከዓ ናብታ ዝነበረኣ ትመልሰን ናብ ኣየር ዝኸይድ ዝኾነ ነገር ክህሉ የብሉን። ኣከባቢና ከ በዚ መንገዲ እዚ ክንሕልዎ ንኽእል ማለት እዩ። ቁጠባና እውን ብጣዕሚ ሓጋዚ
1: እቲ ኣፍልጦ ከዓ ቀንዲ እቲ ኣከባቢያዊ ሳዕበናት ማለት እዩ። እዛ ኣከባቢና ሲ ናይ ኤርትራ ጥራሕ ትብሎ ኣከባቢ የለን፣ ናይ ኣስመራ ትብሎ ኣከባቢ ጥራሕ የለን። ናብ ኩሉ እዩ ኣብ ሓንቲ ቦታ ምስ ወፀስ ናብ ኩሉ ይፋሕ ዝብል። ስለዚ ከምኡ ስለ ዝኾኑ ከምኡ ዓይነት ሳዕቤና ስለ ዘለዎ ነዛ ዓለምና ከዓ ብሓፈሻ ኩላትና ሓሊና ካብቲ ዘሎ ሳዕቤናት ክንከላኸለላ ማንዴት ስለ ዘለና ወይ ግዴታ ስለ ዘለና ነቲ ቴክኒሽን ብተመክሮ ይኹን ብፍልጠት ዝመፀ እቶም ሳዕቤናቶም ልክዕ ብልክዕ እንታይ ምዃኖም ኣብ ምፍላጥ ባህርያት ናይ ነፍሲ ወከፍ ንጥቀመሎም ጋዛት ኣብ ምፍላጥ እቲ ባህርያት ኣብ ኣከባቢ ዘምፅኦ ሳዕቤናት ክኸውን ይኽእል ወላ እውን ትፅቡቅ ነገሩ ወላ እውን ኣብቲ መሳርሒና ዝመፅእ ሳዕቤናት ነቶም ዝመፁ ሳዕቤናት ማለት ሃልኪ ኤሌክትሪክ ኣብ ምቕናስ ከባቢያዊ ሳዕቤናት ኣብ ምቕናስ ዝጥቕሙና ዓይነት ጋዛት እውን ሓደሽቲ ጋዛት ክመፁ ከሎ እውን ኣፍልጦ ኣብ ምሃብ ድሕራ ይብልኒ ማለት እዩ። ነቶም ንጥቀመሎም ነበርና ናይ ቀደም በቶም ከባብያዊ ሳዕቤናት ዘለዎም ጋዛት ዝጥቀሙ ዓይነት መዛሓሊታት እውን ብሓደሽቲ ዓይነት ኣብ ምትካእ ከመይ ጌርካ ትትክእ ካብ መጀመርታ ክሳብ መወዳእታ ዘሎ ኣገባብ ኣብ ፍልጠት መሃብ ብንጡፍ ክሰርሕ ፀኒሖም ሚኒስትሪ ማይን ኣከባብን ማለት እዩ። ክሳብ ዝሕጂ ግዜ
2: መባረድን መዝሃምን መሳርሒታት በዞም ጋዛት ኣብ ልዕሊ ኦዞን ዝወርድ ሓደጋ ንክጎድል ተጠቃምነት መባረድን መዝሃምን መሳርሒታት ከቋርፅ ዝከኣል ኣይነበረን። ካልኦት ኣብ ልዕሊ ቀፀላ ኦዞን ጥዕና ኣከባብን ሰብን ዝወሓደ ጉድኣት ዘውርዱ ጋዛት ኣብ ኣገልግሎት ክውዕሉ ዝተሰርሓሉ ኣማራፂ እዩ። በብእዋኑ ድማ ጉድኣቲ ጋዛት እናጎደሉን ብካልእ ዝሓሹ ጋዛት እናተተክኡን ኣብ ልዕሊ ቀፀላ ኦዞን ወሪዱ ዝነበረ ኣብ ግዜኡ ኣዝዩ ኣሸቃሊ ዝነበረ ኩነት ክቃለልን ንህላውን ቀፃልነትን ፈታኒ ዝነበረ ኩነት ዝልቕ ክብል ከም ዝኽኣለ እቶም ብድሆታት ርቀት ቀፀላ ኦዞን ግና ጌና ተወሰኽቲ ጥንቃቐታትን እወታዊ ፅልዋ ዘለዎም ምህዞታትን ከም ዝጠልቡ ክኢላታት ይገልፁ።
3: እዚ ተገንዚቡ እቲ ነፍሲ ወከፍ ስድራ ቤት ብዝግባእ ፍርጁ ኤር ኮንዲሽነሩ ብዝግባእ ክሕዝ በብግዜኡ ከዓ ፅገና ክግበረሉ በብግዜኡ ከዓ ፅገና ክገብረላ ኢና ንላቦ። እዚ ንምግባር ግን ኣብዚ እዋን እዚ ብዙሓት ኣብ ፅገና ዝነጥፉ ክኢላታት ኣለዉ። ገሊኦም ግቡእ ስልጠና ወሲዶም ብዝግባእ ንክመሓደር መዛሓሊታት መዛሃም ኣየርን ብዝግባእ ንክመሓደር ዘኽእል ኣፍልጦ ዘለዎም ኣለዉ፣ ገሊኦም ከዓ ብልምዲ ዝሰርሑ ኣለዉ። ስለዚ ብዝተኻእለ መጠን እቶም ዝፅጉኑልና ኣካላት እቶም ኣብ ምፅጋን ዝነጥፉ ኣካላት ስልጠና ምውሳዶም ሕጋውያን ምዃኖም ምፍላጥን ምግንዛብን ሓላፍነት ናይቲ ተጠቃማይ እዩ።

0: ክቡራት ተዓዘብቲ እዚኣታ ወትሩ ቀዳም እትከታተልዋ እንደገና ሶኒ እትድገብ መደብ ደቂ ኣንስትዮ መደብ ሳይዳያ ንጅምር ኣለና።
1: ቅድመና ዝነበረ ኩሉ ሰራዊት ናይ ፀላኢ ምስ ብረቱ ምስ ዕጥቁ ኩሉ ጠቓና እዩ ትሬሳ ልክ ኣብ ናይ ሜትሮታት ይትፍልል ኢና ግን ዕድል ዝህብ ዋላ ሓንቲ ኣይነበረን ኣንደሳ ተባዕያ ሓደ ግዜ ኣነ ሳልሳያም ነረቶም ጉጅለ ንሳ ምስ ካልኣያ ደንበላ ዝበሃል ሓደ ሓድሽ ተጋዳላይ እዩ ነይሩ ብዝኾነ ግን ሓርበኛ እዩ ምስ ምሕዳሱ ኣዝዩ ተባዕ እዩ ንክልትኦም ገዲፋ ኣነ ምሳይ ዝነበሩ ሓካይም ኩሎም ዝተሰውኡ ኣነ ጥራይ ሓኪም ነይረ ብቲ ሓይሊ ናብተን ካልእ ጋንታታት ተሃሪሞም ክሕክም ምስ ኮድኩ ሃንደሳ ነቲ ዝነበረና ተኽሲ ንምሽፋን ናብ ትሕትሕተና ዝነበረ ሬሳታት እያ ትወርድ ሽዱሽተ ቡምባ ካብኡ ኣምፅያ ዳሓር ተኽሲ ስለ ዝፀዓቐ እንደገና ነቲ ሓንቲ ጋንታ ሓኪም እንዳመፃ ከሎ ኣብኡ ምስ መፃኹ ሃንደሳ ቤላ ተኸለ ኢለዮ እንታ ኣብያትኒ ናብዚ ቅድሚት ወሪድ ኣላ እንታይ ክትገብር ቡምባታት ከተምፅእ ዳሓር ከምዚ ኢለ እንታ ኣሽሙ እንዳገበርኩ ከለኹ እንደገና
0: ካብ መን ያ ቡምባ ክተምፅእ እንዳገለ
1: ካብ ፀላኢ ካብቲ ትሕተና ዝነበረ ይረሳ

0: ታት ጌናት ደብዳብ ኣሎ ጌናት ተኽሱሎ ቡምባታት ግን ወዲኦም እዮም እተን ዝነበራና ቡምባታት ኣብ ሳንጣ ወዲእና ኢና እተን ኣብ ዕጥቅና ዝነበራ እንተወዲአን እየ ዋላ ሓንቲ የብልና ቁልቁል ስለ ዝነበረ ከዓ ንብጥኢት ክንዋጋእ ከዓኒ ፀላዊት ምናና እዩ ዝሃርመና በር ንሕና ብቁልቁል ክንሃርሞ እውን ኣይንኽእልን ነርና ማለት እዩ ሕጃ ከዓ እንደሳ ካልእ ኣማራፂ ስለ ዘይነበረ እታ ጉጅለ ከዓኒ ብሰንኪ ዋሓደ ሰብ ተፋናቲቱ ስለ ዝነበረ ነዘን ሽዱሽተ ቡምባ ካብ ቅድሚት ወሪዳ ተምፅእ ድሃር ኣብ መጨረሻ ኣነ ናብተን ካልእ ጋንታታት ክሕክም ምስ ከድኩ ንሳ ተመሊሳ ፀኒሓትኒ ፀላእ ደብዳብ ጀሚሩ እንደገና እቲ ኩናት ቀፂሉ ኣነ እንዳመፅኹ ከለኹ ተኽለተን ቡምባታት ከይትትኩሰን ኢድ ንኢድ ምስ ኮነ ጥራይና ንትኩሰን ኣብ ሳንጣ ኣቐምጠን ሕጂ ኺድ ንስኻ ደናጉሉ ኣቐርበለይ እሞ ፀድፊ እዩ ናይ 400 ሜትሮ ዝኸውን ትሕተና ኩሉ ፀድፊ እዩ እተን ኣባና ተሓንጊረን ዝመፃ ዝነበራ ካልእ ሰራዊት ዘይኮነ ከዓ ነተን ስፓርታኪያ ዝበሃላ ናይ ኮማንዶ ዝተምሃራ ወታደራት እዮም ኪድ ንስኻ ደንጎላ ኣምፅእ ኣብዚኣ ጥራይ ቀርበለ ኢላቶ ነቶም ቡምባታት ስጋብ መጨረሻ ዝመፃና ርኢና ንሃርመን ክኾናና ዳሓራ መጨረሻ ኣነ መፅአ ተኽለ ደናጉላ ይእክብ እንታይ ዳ ድፋዕ ዝሰርሑ ኣለኹም ናይ ሓንቲ ጉጅለ ንሳ እንዳ ድፋዕኹም ይብሎም ስቕበል ጥራይ ሓደ ብልሓት ኣምፅእ ኣለሃ ንደሳ ብለኒ ይህንድሽ እንታይ ዳ እንታይ ትገብር ኣለኺ ስቕበል ስቕበል ወዲ ባሻ ሂጂ ብደናናጉላ ነዘን ኣብ ትሕተና ተፀቕፅአን ዘለዋ ኣብ ዝበለስተ ዓሽገን ዘለዋ ብደናጉላ ኢና ንበር ዘና ዝምፅአን ዘለኹ ቡምባ እንታይ ከኣኽላና ዳሓራ መጨረሻ መደረጋሕ ንጅምር እሞ እተን ኣብ ትሕተና ዝነበራ ንሕና ሰረት ናይ መደረጋሕን ለኪሞ ዝኸደ በለስን ለኪሞ ዝኸደ ገረብን እንደገና ነቲ ደናጉላታት ከዓኒ ለኪሞ ስለ ዝኸይድ ኣምሓራ ብምሉአን ኣውያት ንኣውያት ጥራይ ኮይነን ካሃ ድማ ዝፀድፋ ደንጎላ ዝሃርመን ዳሓር ብሰንኪ እዛ ጉዳይ እዚኣ እቲ ተፀጊዕና ዝነበረ ፀላኢ ንጎልጎል ይወርድ ካባና ዳሓርታ ውግእ ዝግ ትብለልና ንሕና ብዝኾነ በቲ ሓደ ንስሕቕ በቲ ንሕና ዝገበርናዮ ኣብ መጨረሻ ናይ ኣጋ ግዘ ኮይኑ ናይ ምሸት እንደገና ከሃጅማ ናይ ረፋድ እዩ ነይሩ እዋን እዚ እዚ ረፋድ እዚ ሕጂ እዚኣ ፅቡቅ ኣጋጣሚ ስለ ዝኾነት እተ ናብ ፀዳፍ ዝነበረ ኣሃቶታትና ብምሉአን ደናጉላ እዮን ክእብካ ውዒሉ ብሰንኪ እዛ ሃንደሳ ዘምፀታ ጥበብ ከዓኒ እዚ ደናጉላ እዚ ነተን ኣብ ፀዳፍ ቦታ ዝነበራ ጋንታሃትና ቀንዲ ከመዋግእ ኮይኑ ስጋብቲ ካብቲ ቦታ ንኸይድ ከዓ እቲ ከባቢና ዝነበረ ደናጉላ ተወዲኡስ ካብ ትሕተና ሓያል መገዲ ከይድና ኢና ደናጉላ እንዳምፃና ክብብ ክብብ ዝበለ ኒው ዝበፅሓልና እንዳመረፅና ነቲ ኩናት ክንወርሖ ክኢልና
1: ስለዚ ካብዚ ቀፂልና ሰሜናዊ ራእሳ ሓልምስከና ኣብ በዓል ዒላ ፃዕዳ ከዓ ድገደደ ህሮሮማ ፀሓይ ማይ የብሉ ድፋዕ የብሉ ጎላጉል ከምዚ ናይ ሲና እግርኻ ዝሸክል ሑፃ ስጉም ተበልካ ተመን ስጉም ተበልካ ዓንቂ ርብዒት ዝመልኦ ቦታ ይፀኒሕና ነዚ ባህርያዊ ሽግር እዚ ንክትሳገር ከዓ መዓት ከረውረው ይሓሊፉ ማለት እዩ ምስኡ ከምኡ ኢሉ ከሎ እቲ ወራራት ይቅፅል ስለ ዝነበረ ካብ ወራር ናብ ወራር ዝፈላለ ወራር የለን ሓደ ዓይነት እቲ ወራራት እዚኣ ወራር እዚኣ ዝተቀልል ነራ ትብላ ወራር ሲ ኣብ ወራራት የለን ኩሉ ወራር እሳት ኩሉ ወራር ከዓ ሓዊ እዩ እዚ ከዓ እተን ደቂ ኣንስትዮ ኢና ንበሃል ሳላ ፅንዓት እቶም ምሳና ኣብ ጎንና ኮይኖም ዝዋግኡን ዘዋግኡን ዝነበሩ ብፆትና ንሕና ከዓ ምስኦም ከዓ ፀኒዕና ካብኦም ንከይንፍለ ንዕኦም ንክንመስል ከዓ ንሕና ልክዕ ፀኒዕና ተዋጊእና ናዋጊእና ማለት እዩ እዚ ክኸውን ከሎ ኣብ በዓል ዒላ ፃዕዳ እዚ ናይ ካብ ቀዳማይ ወራር ጀሚሩ ሳልሳይ ወራር ራብዓይ ወራር ሓምሻይ ወራር እንዳበለ እዩ ዝኸይድ ንባዕሉ ኣብ ኣስራይ ዝተካየደ መጥቃዕቲ ናና ነይሩ ኣብ 80 እዚ ፀረ መጥቃዕቲ እዚ ሓያል ፀረ መጥቃዕቲ እዩ ነይሩ ንጉሆ ሰዓት 4 ዝኣተና ኣብኡ ምሸት ሰዕ 7 ኢና ወፂእና ህሮሮማ ፀሓይ ልክዕ ሴና ርኢ ክረአያታ ቦታ እግርኻ ውይ ዝሽከል ሑፃ እዩ ድፋዕ የብሉን ጎልጎል እዩ ብጀካ ቆጥቋጥ ገረብ ካሊእ የብሉን ኣብኣ መስኣተና ሙሉእ መዓልቲ ውዒልና ብቕድሜና ጥይትን ቦምባን ብልዕልየና ከዓ ናፓል ክላስተርን ብሪምሪምን ከየቋረፀ ብዘይ ምግናን ልዕሊ 100 ግዜ በረራታት ናይ ነፈርቲ ነይሩ እዚ ህሮርማ ፀሓይ ምግቢ የለ ማይ የለ እቶም ምግቢ ከምፅልና ኢሎም ዝኸዱ ሰባት ከማናብኡ እንተተቕጫ ሒዞሞ እንዳመፁ ብ

0: ኣብ ዓዲ ከለዉ ብክላ እዚያ ብሪምሪም እንታይ እያ እዚኣ ፋክረስ ዝበሃል ጥይት ናይ ነፋሪት ዝሞቱ ነይሮም ምስንጀሮም። እዚ ሕጂ እዚ ሽግር እዚ ሕጂ ቀሊል ይመስል ክትገልፆ ከለካ ኣነ ሕጂ ኣብ ሓንቲ ድፋዕ ትመስል ንእሽተይ ቆልቋጥ እማን ዘለዋ ነይረ ኣብኣ ኮፍ ኢለ እንዳታ ተኮስኩ ከለኹ ተመን መፂ ንብቅድመይ ዝተመን ሕጂ እታ ክገብረ ኣነ ሕጂ ፈሪሕ ኣታ ሙሉጎይታ ኣብሎ ጎነይ ነይሩ ሓደ ቃልኣይ ኣታ ሙሉጎይታ ተመን ዲኣ መፂኒ ዋ ሞ እንታይ ክትገብሪ በዚ ኣ ተተቐልቂል ክምንጠልካ ብላኽ እየን ሓፍተልክካ ክትምንጠል ኢኺ ስቕ ኢል ክርእዮ ዓይነ ክጥራይ ዓሜት ክስቕ ኢል ክሕልፍ እዮ ዋላ ብድሓለፍ ሕለፍ እብለኒ ዋ እዎ ሞ ክኽእላ ደ ኣጆኹይ ኣጆኹ ዓመት እዮ ጥራይ ዓይነካ ኣይትርአዮ ይብለኒ ዕምት የብላ ነዛ ብረተይ ከምዚ ኣሒዘ እዚ ዝተመን በዛ ሰለፈይ ለመም እንዳበለ ወሪዱ ማለት እዩ ሓደ ፍርቂ ሜትሮስ ይኸውን እዩ ትተመን
1: ዛርባ ዓዋን ዓዋን ናይ ብሓቂ ዝበለታ ከዓ ናይ ብሓቂ እያ ካብኡ ኢና ጎይና ድፋዕ ናይ በዓል እንዳቆልቋል ፈሪሱ ጉዮዩ ተባሂልና መሉ ለይቲ ኢና ክንጎይ ሓዲርና ጎይና ከዓ ደይብና ኣየድሓናን ኣብ ሩዒላ ድሪስ ኣብኡ ኣርኪቦምና ኣብኡ ፀኒሖምና ድሓር ተደፊእና ደኺምና ኢና ዓሰርተ ኣብኡ ኩላ ሰብ ብጢመትን ብድኻምን ብኣፍልባ ተደፊያ ስዉእ ግርማይ ቆራይ ኣብዚ ድሕርና ፅንደት ተሰዊ እዩ ካልኣይ ተበጀ ዝበሃል ስዉእ እዩ ገብርኤላ ትባርኽ ኣላ ኣብ ዓዲ ቀይሓላ ኣነ ንሳን ብሓንሳብ ደቂስና መሓዙት ኢና ንፋቶ ኢና ብሓንሳብ ደቂስና ነርና ማለስቲ ከምዚ ኢልከዓካ ደኺምካ በጥካ ትብላኡ በጥ ኢልና ከለና ግርማይ ኣታ ኣተዘደርባ ዓሰርተ ጉየዩ ጉየዩ ንሳን ተሒዘና ቦታ የብልና ንብለና ዋይ ጓል ትባርኽ ዘይሞት ሓንቲ እያ ኢላ ቡንባ ፈቲሓ ቅድሚ ኩሉ ሰብ ጎያ ማለትሲ እቲ ዝበሎቶ ዳኣ እምበር የማን ፀጋም ኩሉና ጎይና ብፅምእን ብጢመትን ኢና ሜትና ኣብኣ ኣነን ሓደ ምሓራይን ተቀዳዲምና ሕጂ ታድፋዕ ቀዲምኒ ኣነ ቡንባ ኣይፋን ደርብየሉ ንሱ ከዓ ቡንባ ክደርብለይ ታድፋዕ ስለ ዝቀደመኒ በታ ናተይ ዝነበርኳ ማለት እዩ ኣነ ቡንባ ኣይፋን ስለ ዝደርቢ ኩሉ ተፈትፊቱ ንሱ ግን ቡንባ ትክ ስለ ዝኾነት ነዚ ኩሉ ነብሰይ ኣልዒላ ደርብያኒ ግን ኣይመትኩን ኣልዒሎም ብፀተይ እንድሕሪት መሊሶምኒ ሕክምና ምስከትኩ ከዓ ማይ ፀጊቤ ድቃስ ፀጊቤ ዘኪረዮም ንብፀተይ

ኩባ ትበሃል ካብ ዓዲ ጥልያን ናይ ዓዲ ጥልያን መናባብሮ ገዲፋ ንሃገራ ክስዋ ኢላ ተሰሊፋ ምሳና ነይራ ጓል ምስሪ እያ ናይ ሕጂ ዕቁባ ብጣዕሚ እያ ፅሪቲ ናይ ዓዲ ጥልያን ባህሪ ስለ ዘሎ ሓንቲ ሃመማ ንድሕሪያ ትኪ ገይራ እያ ከምዚኣ ገይራ ክትብላ ትውዕል ናይ ባሓቂ ንሕና ስቕኢልና ወዘልዘል ንብሉ ዕብይ ትብል እያ ከባና ኣንፂፋ ገለ ነታ ጅባ ነታ ንእሽተይ ገዛና ገለ ክትገብራ ትፍትን ገለ ናይ ባሓቂ ሕጂ ኪድ ክብል ዕቁባ ኣብኡ ብናባል ተወቅያ ኩርሚ ኢላ ነይሮም ካልኦት ሕጂ ክዝክሮም ኣይክእልን ቁሩብ ከዓ ክሳድ ኣሰራላ ነይራ ኪድ ክንብል ኣብታ ክሳድ ከዓ በናት ዓሊ በናት ዓሊ ሕጂ ባህሊ ብርጌርና እያ ነይራ ሕጂ ንባህሊ ውድብ ክትሰሓብ ተባሂላ ኣነ ኣይወፅን እያ ካብ ድፋዕ ኢላ ኣብያ ዳሓር ሸዓ ካብ ባርካ ምስ መፀና ተወዚያ ኣትያ ሕጂ በዚኣ ክሳድ ጥውይ ክብል ከለኩ በናት ዓልን ሙሴ ኣጎደለንን ከምዚኣ ኢሎም ክልቲኦም ወዲቆም ፀንሑኒ ሕጂ እውይ ይብል ሕጂ ምሳይ ዝነበረ ይሄ ተኾንኪ ክዲ እብለኒ ብጣዕሚ እየ ዝፈትዋ መሓዛየ መቃልስተያ ጥዕምቲኣ ንፍእትያ ኩሉ ነገር በናት ዓልሲ ኣብያ እያ ናብኣ ኣትያ ኣብታ ውግእ ክነኣቱ ኣብኣ ተሰውየኒ ሕጂ ኣብ ጨጓርታ ኣባ እዚኣ ዕቁባ ዓዲ ጥልያንን በናት ዓልን ተሰውዒናና ካብኡ ከምኡ እንዳበለ ከይነውሕ ስጋብ ኩባንያ ኩባንያ ከምቲ ዝተቐሰቶ 7-8 ግዜ ኣብ መዓልቲ ውግእ ይካየዶ ነይሩ ሕጂ ቅርፂ ኩባንያ ዝፈልጦ ፈልጦ እዩ ተካልእ ግን ከምዚ ላወሪዳ ካራ ብድሕሪ ሓደ ኣብ ጎቦታ ኣባ ሰላም ንበሃል ኣሎ ሕጂ ከምኡ ስለ ዝኾነት ኩባንያ መግቢ ብለይቲ ውጋኣት ብለይቲ ጠያይት ብለይቲ ረዳት ብለይቲ ዝኾነ ነገር ሽግሩ ኣጓኒፎ እቲ ዘሎ ኣሃዱ እንተዘይኮይኑ ካልእ ክፈትሖ ዝኽእል ኣሃዱ ኣይነበረን ሕጂ ምሸ

ክትብል ከላ ባሬላ ሒዝካ ናብኡ ውግኣት ተምፅእ ብርቱዕ መውጋእቲ ዝነበሩ ክወፅእ ኣይክእልን እዩ እቶም ዝነበሩ ኣጋራባ ሓኪሞም ኣብኣይ ዝውዕል እሱ ጥራይ ደይኮነ ኣብ ኩባንያ ተንጅባታት ኣብኣ ትናእሽቱ ዝተውካዕታ ክልተ ሰብ እዮም ኮፍ ደብላ ከምዚ ኢሉ ከማንክስታ የብልን እዩ ኣይ የንቀሳቐስን እዩ ሕጂ ኣብኣ ክስክራ ዝደሊ ዛኹይ ሽማ ገነት ነራ ሕጂ ዛኹይ ሽንቲ ትውጠጥ ሕጂ ንወ ድማ እንታይ ኣነክሸየን ክኸይደ እየ ትብሎ እንድሕር ወፂአ ከ ካሃርማ እየን ደብዳባ ኣሎ ገለ ኣሎ ኩሉ ኣይትሸንን ይኽ እንድሕር ወፂኢኸ ካሃርማ ክየን እንክሞዛ ጃኬተይ ኣፂፍኪ ሽንላ ዳሕራፍቲ ንድርብያ ምክንያቱ ኣብኣተሸይና ቦታ መዋጊኢ የብሎምን ሕጂ ማዕርክንዲ እዚ እሞ ምስ ባህርያዊ ሽግር ናይ ደቂ ኣንስትዮ

ገድለሲ ፅንኩሩ እንዲኹፉእ ፅንኩሩ እንዲዩ ብዙሕ ጥሜቱ ኣነ ዝከረኒ ኣብ ናይ ባሮንቱሲ ሰለስተ ሰሙን ማይ ከይሰተና ማይ ይወቅዕ ክዳና ኣብ ነፍስና ነቅፅ ትንፀፍዮ ትክደንዮ የለን ማይ ከይሰተና ሲ ጉንዲ ድማ ዓባይ እንድያ ጉንዲ ላታ ሕጂ እታ ጉንዲ ክንዲ እዚኣ ትኸውን ነቓዕ ነይራታ ሕጂ ኣብቲ ታሕቲ እንታይ ኣሎ ማይ ሕጂ እዚ ዘርኡ ዝብለኪ ከምዚ ኢሉ ደቂሱሲ ዝሕልሕልሕል ብሎ ተረኣየ ከዓ መስመስመስመስ ዝብል ርኢ ሕታ ይብለኒ ንእስከ ጁልያ ብለኒ እንታይ ኣሎ ዝብለኒ እንታይ ኣሎ ዳ ኣብዚ ንድዒ ይብሎ ረኣዮም ኣነስዋ ማይ ኣሎ ይብሎ ማይ ክትብሊ ኣብቲ እዋ ነቲ ተቓል ከማ ንባዕላ ከባድ እያ ክዝክርያ ከለኹ እዚ ማይ ድየ ድብል ደለኹ እየ ክትብሊ እታ ማይ ግን ቤየን ትውፃእ ሽዑ ናይ ፒሮ እዚ ሻምቡቆ ገይሩ ሰሲሒቡ ኣብራሾ መሊኡ ኣብራሾ እንዳገምጠልና ክገርመኪ እዚ ኩሉ እንዳሰሓበ ሓንቲ ማዕጎ ኸማ ናይ ጣዓመን ይስሕባ ኣብ ኣእትዋ ይስሕባ ኣብ ኣእትዋ ቀዳምነት ነቶም ብፆትና ብከምዚ ንሕና ኣብታ ድማ ውዒልና ሓዲርና ማይ ረኺብና ማለት እዩ ተጋዳላይ ጥሜ ኣይፈልጥን እዩ ተጋዳላይ ፀሜአ ኣይፈልጥን እዩ ተጋዳላይ ዓሪቐ ኣይፈልጥን እዩ ተጋዳላይ ተጋዳሊት እየ ክብል ከሎ ከዓነ ክብሪ ዝስምዓኒ ምክንያቱስ ተጋዳላይ ዝሓለፎ ብሕጂ ክሕልፍ ኣይክእልን እዩ ከምኡ ዓይነት ፀልማት ክመፅእ ኣይክእልን እዩ ተጋዳላይ ኮ ኣብ ፀልማት ኮ ፀልማት ኣነ ሕጂ ከይመስየኒ የ ኣቐድማኒ ኢለ ሽዑ ግን ብፀልማት ሕሰብዮ 21 መዓልቲ ቆልዓ ተሸኪመ ዕጥቀይ ዓጢቀ ከዝልቕ ከለኹ ብፀልማት እየ ዝጓዓዝ ነይረ

ንእሸይ የ ነረ ኣቦይ ግን ከምዚ ደይ ክትብሎ ፀንሐት ወረቐት ኣብ ክታብ ቆርበት ከቲቡ ንእሸይ ከለኹ ተፀሊይዎ እዩ ነይሩ ሸዓነታት ዝከረኒ ማሕጅዳ እንታይ ና ክንገብር ከመይ ና ክንገብር ኢልዎ እዚ ኣብራሂም ወዲ ዓዳ ቤቶን ወዲ ያቆብ እኒኦም ነይሮም ወዲ ያቆብ ፈዳይኒ ነይሩ እቲ ከዓ ተጋዳላይ እዩ ነይሩ ሕጂ ድሓን እሞ ኮሚደረ ተኣርዩ ኮሚደረ ምስ ተኣረየ ደእትዎ ይስእን ድሓን ስክ ነዛ ቆልዓ ክፍትና ይክእትዎ ኣይልበይ ኣትየ ይመፅእ ማለት እዩ ብድሕሪኡ ወዲ ያቆብ መፅኡ ዳሕርሻ እዮም ነይሮም ካብ ዳሕርሻ ክልተ ኣድጊ መንደሪኒ እዩ ነይሩ ሽዑ ኣርዮም ነማልኣያ ኣነ ደድሕሪኣ ከይድ ቀሺ ከምቲ ትግበር ግበር ኣብልዎ ንዕበሊሉ ነዘን ክታብ ከቲቡ 12 ክታብ እየና ብዛ ክሳደ ይ ገይርዎን ኣቦይ ወርቃቅቲ ተኸቲበን ኣብዛ ክሳደ ኣሲርዎን ሕጂ ኣይትፍተሽ ኒ ቆልዓያ ዋላ ሓንቲ ዝፍትሻ ነገር የለን ኢሎም ብትሊስ ዝበሃላ ነይሮም ጉልፈስ ካብ ኣብዚኣ እሰን ብታሓተ ተኸዲነ እየን ንኣቱ ማለት እዩ ሕጂ ዝወዲ ያቆብ ድብለክ ደለኹ ምሳይ ይኣቱ ጀዲድ ነፀላ ተኸዲኑ ነዛ በትሪ ኣብዚኣ ከምዚኣ ግብራ ኣቢልዋ ጉዕ በርበረ ንብሎኮ ላዕለይ ጉዕ በርበረ ንብሎኮ ታሕታይ ኣብሳንጣ ኣቦ ይቆፅረለይ

0: ብልዕላድኪ እቲ ወረቓቕቲ ብጠቂ ተሰፊደ ኣሎ ከምዚ ኢሉ እቲ ካሴታ ከዓ ልጉብ ይገብሮ ሞ ኣብ መንጎ እቲ ክልተ ተላጊቡ ዘሎ ጣውላ ከምዚ ገይሩ እቲ ወረቓቕቲ ኣብኡ ይኣቱ ኣብኡ ሒዘዮ ይኣቱ ኣነ ሕጂ ወዲ ያቆብ ኣብታ ብሎኮ ላዕላይ ክንበፅሑ ከለና ተዳፋፊ እዩ ዝሓልፍ ይለፍ የብሉን ይሓትኦም መዓት እዱግ ስለ ዝኣትዉ ግን ምስኦም ይኣቱ ሰብ በለሳ ኣለዉ ሰብ ዘይትን ኣለዉ ኣብኡ ራጉፍ ኢሎም ከምዚ ገይሮም ይኣሉ ናፍቲ ብሎኮ ነራግፍ ንሕና ሕጂ ኣነ ተቃዳዲመ ነተን ጉዕ በርበረ ህብ ኣብሎም ነቶም ኣምሓሩ ፍለዮም ቶም ኣእዱክ በዚያ ጌርክ ከይድ ይብሉን እዩ ፈለዮም ብሎኮ ላዕላይ ከይድ ኣብ ብሎኮ ላዕላይ ከዓ
1: ከምኣል
0: ጉዕ በርበረ ማዓት እዮም ክፈትዉ ነይሮም ቃርያ እዮም ንብልዎ ነሮም ሽዕ ግዜ ምሓራይሲ ማዕት ጉዕ ክፈትዎ ነይሩ ንዕአና ራጊፍን ከይተራጉፍኩ ሓሙሽተ ኣድጊ ሒዜ ይኸይድ እዚ ድብሎክ ደለኹ ወዲ ያቆብ ላጌት ተፀንሐኒ ኣብዚ ናይ ኣርባዕ ስመራ ገዛ ክንሻ ኣብይ ፀንሐኒ ነዛ ነፀላ ዕፅፍ ዕፅፋ ብሉፀዊ ሳንጣ ነራ ኣብዛ ሳንጣ ሕዚ ያብለኒ ሒዝያ ትኽልካ ንጅደ ድሕሪኪ ድንዓይ ግን ከይትርኢ ንብለኒ ኣይርአኒ ትኽልና እንዳጣውላ ንኸይድ እንዳጣውላ ከይድና ኣራጊፍና እቲ እንደድልዮ ምሕቕ ምሕቕ ምሕቕ ኣቢሉ ወሲዱ እሱ ይኸይድ ካባይ ይሽረብ እተን ኣራንሽ ድን ዘይቲ እውን ድን ንዕን ሸይጦ ከዓኒ ኣብታ እንዳጣውላ ይምለስ ኣብኣ ምስ ተመለስኩ እሰንከይድ እንዲ ወሲድዎን ተንክታብ ፈቲሑ ወሲድዎን ኣብ ጠቂ ዝነበረ ወሲዱ ይኸይድ እንደገና ከይዱ ከምእን ገይሩ ከዓ የምፀአን ንዕናይ በሊ ሻሂ ንስተብለኒ እንዳሻሂ ንኸይድ ኣይሰትን እያኒ ከምዛ ዘዕልል ዘሎ ነዛ ክታብ ከምዚ መንዲለይ ዳእስረለይ ሎ እስራ ቢድለይ ክድ ሕጂ በዚ ገር ክብለኒ ካብቶም ኣዱ ካብ እንዳጣውላ ውፅኢና ንድርፋኣነ ይወርድ ኣቦ ይቕበለኒ ሰግላን ያር ዓባይ ኣብታ ግራትና ኣብኣፀንሕ ኣቦይ ተቐቢልኒ ቶም ኣዱ ግበል ራግፍ እዮም ምእንቲ ትደሎ ንብረት ኣብ ክወስድ ኣብቲ ሩባ ነራግፎም መንግስ ከመይ ዝኻሴታ ብሎ ድሓን ደይፅባሕ ክነኣሪና ኣራግፊ የ ጥራይ ኣብ ዝሩባ ብለኒ ኣራጊፍና ኣቦይተ ንደድለዮ የ ወሲዱ ንብራይ ምህቦ
2: ተረባሪቡ ሰብ ክንኣቱ ከለና ትሒዝና እቲ ቦታ ሕማቕ ስለ ዝነበረ ብዙሓት ብፆት ከፊ ኢልና መውጓእቲ መወስዋእቲ ኣብኣ ስለ ዘጋጠመና እቲ ሓይሊ ረቂቑ ሓይሊ ምስ ረቐቐ ኩላ ከምዛ ጎሊልና ጎሊልካ ዘትረፍካያንሲ ደቂ ኣንስትዮ ጥራይ ተሪፍና እንታታይ መዓት እዩ ኣበይ ናይ በዓቲና ውዒልና ንሕና ዳ ወይ ንስዋእ ወይ ንውጋእ እንታይ ዳ እዩ ናህና ሽግር ዝኾነ ከም እናበልና ሓደ መድፋዕ ጂ ተኸስተዓማን ዕንዲ ኩር ንተርፉ ሞ ካልእ ደቂ ተባዕትዮ ዝስዋእ ተሰውኡ ዝውጋእ ከዓ ብከቢድ ንእሽተይ ተወጊኡ ዝኸይሰብ እየ ኣይነበረን ሻድሻ ወራር ብጀካ ክስበር ኣለዎ ኣርተሪ ክህረም ኣለዎ ከብዲ ክህረም ኣለዎ ቸስቲ ክህረም ኣለዎ እዚአ እንተ ደይ ኮይነ ዝኸይሰብ ካብ ድፋዕ ኣይነበረን ሕጂ ምፅ ኢሉ ወድ ዳንኤል ዋ ኢሉ ኣይዓገበን ኣንስቲ ጥራይ ፀኒሕናዮ ዋ እንታይ ኮንካ ቆሊሕ ቆይልሑ ዋ እሂ ንሕናስ ካብ ምንታይ ዶ ንሰንፍ ኢና እንታይ እዩ ወሪዱ እኳ ብዝኾነ ኣይተዛረበን ክዛረባ ከዓ ይክእልን እዩ ሃየበላ ተገተራ ዓድና ባኸንያ ኢሉና ሕራይ ንሕና ዓቕምና ክንገብር ኢና ዘውዓለ ከዓ ምክኤለ ውዕለና ዝኾነ እታ ኩነታት ንፀድፊ ስለ ዝነበረ እስን ኣየር ወለድ እየን እኮ ኣንከር ነይሩእውን ትገመደን ትገመድ ውግኣት ነውፀሉ ነበርና ኣንከር ዘለዎ ዝደርበይኦም ኣብ ጎቦ ይሕዞ ሓሙሽተ ስኒ ኣለዎ ብኡ ገይረን እየን ዝድይባኻ ኮማንዶ እየን ተዓዊትና ኣለን ብድሕሪ ብፆትና መፂኦም ኣብቲ ዓወት ግን እንታይ ተባሂላታት ኣባ 14 ደቂ ኣንስትዮ

0: ዳንሽን እንደንብል ሕጂ ኣነ ክሸይኒ ኢለ ከምዚ ዓይነት ኣብራሾም ሰበርኳ ተፈርሺሓ ኣብ ታብራሾ ምምላእ ሲኢነ እያ ዋይ ኣታታ ኢና ንገብር በጀኹም ኢለኩም ንሃናስ ምእታዊ ኣብያ ሞኒ እስኹም ንርኢ ኣብዚኣ ሽኑልና ኢለ ሓደ የቐብሎም እሱ ሸይን ከምዚኣ ገይረ ሒዘሉ እቲ ሓደካይ ሸይን ኣብኣ ከለኹ ሒዘሉ ናይተን ከምኣ ግብር ኣቢልና ኣዋፂና ሽኮር ቁርብ ነረና ናብቲ ናይ ፈረስቲት ጓል ኒመር ዳሓዘታ ነራ ሳንታ ሽኮር ጌርና ልክዕ ከም በቃ ከም ፅራይ ድኸውን ዓፍ ኢላ መሊኣ በታ መክደም ብራሸ ናይ ኩልና ሽንቲ ተማቂልናየ ኩልና ሰቲነ ቡም ሎማ ልጓል ኒመርነቲ
1: ሽንቲ ይኹም ሽኮር ጌርኩም በፅቢፅኩም
0: በፅቢፅናዮ ዓፍዓፍ ኢሉ ዘሊሉ ኣሓር ክፉት ምሰበልና ቡፍ ኢሉ ከይንኸስርኢና
1: ሰውራ ዘይተገብረ ነገር
0: ሸይና ሸይና ናተይ ጥራያ ተሪፋ እምበር ናይ ኩሎም ናይቶም ኣወዳት ኣብዚኣ ግበሩሉና ኢለዮም ሕራ ኢሎም ሶም ዋላ ሓንቲ ታይ ከ ክቋፃፀርዎ ንኩሞ ጥራይ ባዕላኸ ተደግበኒ ነብሶ የለን ከይዲ ወዲቑይቲ ነብሲ ድሓር ከማ ግበር ኣቢልና ብሓቂ ካብ ኮልቦ ዲሰሎ ካብቲ ዝነበረ ወዲድና ክኢልናየስ ንጎላጉል ንውፆት ናርኪብና

0: ኤርትራዊት ጓል ኣንስተይቲ ንቕሕቲ እያ ኤርትራዊት ጓል ኣንስተይቲ ኣይትንበርካኽን እያ ኣይትንበርካኻትን ከዓ ናፅነት ኣምፅያ እዛ ናፅነት እዚኣ ኸበይና ኣምፅያ ድየን እተን ቁርን ቀዝሕን ተሃሪመን ንዝተፈላለየ ንመንዲ ንፅህና ድዩ ንኽዳን ድዩ ማዕሪ ማሽናት ፅዒነን እየን ናይ ሞዴስ ይኹን ናይ ኮስትሞታት ናይ ረጂታት ፅዒናን ኣብ ሜዳ ዝዕጥቓ ዝነበራ ኤርትራውያን ደቂ ኣንስትዮ ሃማድዕ ሃማድዕ እኳ ነቲ ቅርፂ ማሕበር ተባሂሉ ንዝዓቡ ማሕበር መስሪቱ ዘሎ እቲኣን ኣብ ደገ ዝነበራ ውን ኣጆኹን ስለ ዝበላና ጥራ እዩ እታ ኤርትራዊት ኣብ ድፍዓ ኮይና ውን ኣለኹ ስለ ዝበለት ንማዕርነታ ኣረጋጊፃታ እያ ብረት ጥራ ኣይኮነት እንትትኩስ ነይራ ኣብ ፖለቲካ ኣብ ስልጣን ውን ዝለዓለ በፂሓ እያ ድሕሪ እውን ክቐፅለና ንፅበ ወክቐፅለልና ከኣለዎ እዩ እቲ ናይ ስልጣንን እቲ ናይ ቦታ ምሃቡ ድሕሪኡ ወራራት ናይ ወያነ መፅ እዩ ኣፍሪና ዘይኮነን ኣብ ሳልሳይ ወራር ዝረባረባ ዝነበራ ምስ ጀብጀብ ጨጉረን ዘውያ ጨጉረን ኮይ ክትቆርፃ ዝተሰውኣ ኣፍሪና እኳ ኢና
1: ወቲ ሰብ ከዓ በብሓደ ኣትዩ ዓመታት ምስነውሐ ኣትዩ ሰብ መን ተገዳዕኹ ኣነ ጎደለ እንዳቐሸሰድዎ እናልካ ሰንኪተዎ እንታይ ደኣ ክገብር ሞ ንዕኦም ከዓ ኣረኣዩኒ እንድዮ እቲ ንሶም ዝቃለሱ እዋ ዳሓራ ምንታይ በፂሐ ኣቑሑት ወዲእ ነታ ጊባቦ ተወዲኡ ድስትታተይ ኣርዩ ኣየሮ መዓሻ ነብሲ ከደ ግዳ ተወዲእ ኣለኹ ነብሰይ ከማኹም ክሳዕ ትወግሕ እንተወግሐት ምሳኹም እንተደይወግሐት ምሳኹም ክትኣት ከለኹም ግና ሓዲኩም ንኸይትኣት መሪሐኩም ክኣት ዋ ንዓኽ ገዲፍና ይንኣትን ኢና ኢሎም እዛ ኩላት ታሪክ ከዓ እንታይ ገድፍለዩ ነይሮም ንሕና ናፅነት ከነምፅ ኢና እዚ ታሪክና ግና ዓዲ ዓዲ ከይድኪ ክትነግረልና ይኸ ንሕና ኣተው ትስኹም ተረፍትኹም ክእወ ከም ኣታ ታሪክ ከይርስዓ ናይ ደቅና መርድእ ትመፅእ መፅያ መርድእ ተነጊርና ኣብኣ ከለና ነዛ ታሪክ ደሉኒ ኣብኣ ተዛሪበ
2: ናይ ኩላህና ዕዮ ገዛ እዩ ናተይ ኮነ ናይ ማንና ይኮነ ናይ ሓደ ኮነ ናይ ኩላህና ስጋዕ ዘለና ንደቅና ከነውርስቲ ኮይና እዚ ታሪክ እዚ ክንዝርዝሮ ክንክንኣለና ጎቦታትን ኣኽራናትን ስሕል ብታሪክ ዝቕቢቦም ኣለው ይነብዑ ኣለው ብፆትና ኣብኡ ኣለው መን እየ ከዘንትወሎም ንሕና ንበዓል ኣልማዝ ጓለታይ ንድሕ ዘይን ዝክር ኮይና በዓል ኣልማዝ ታንኪ ደይን ዝክርቲ ኮይና በዓል ኤልሳ ላምፐን ጓል ሓዝሓዝ ኣንቶኒዮ እታ ተፃዋቲት ብርትዕቲ ጓል ማይ ተመናይ መን ምኹም ለ በዓል ጓል ሌኒን መወዳእታ ይብለን ብፆትና ስዋኣት በዓል ጓል ጥሮታ ዓንተወይት ዝግለፅ ነራ ብዙሕ ታሪክ ዘለዎን እየን ስለዚ ንሕና ኢና ህልዋት ሳለአኒና ካብዚ ደረጃ ዝበፅሕና ዘለና ወሊድና ኣብ መርዒና ደቂ ደቅና ርኢና ዋ ማህፀነ ንድወፈያ ዘይወለዳ ኣብ ገዛ ጥርሕን ዘለዋ ብፆትና ከ ኣለዋ ኩኒ ስለዚ እቲ ኣብ ጎቦታት ሳሕል ተንጠልጢሉ ዘሎ ተሓቂፉ ዘሎ ታሪክ ንሕና ተዚኣ ሰንቲናዮስ መን ይኸዘምትዎ እንዳ ኮፒ ፔስት ንሪኦም ኣለና

ሰላም ኣብርሕቑ ናብ ቀረባን ኮንኩም መደብና መደብ ሸውሓት ሳይዳ ትከታተሉ ዘለኹም ክቡራት ተኸታተልትና ኣቐዲመ ምውእ ሰላምታይ ክቕርበልኩም ይፈቱ። ቀፂለ ሎሚ መዓልቲ ንሪኦ ኣሰራርሓ ምግቢ ከዓ ፓስታ ማኮረኒ ምስ ስጋ ምራኽ ክኸውን እዩ ወይ ድማ ምስ ልስሉስ ስጋ ማለት እዩ። እስኪ ኣዕላወይ ይሕፀብ ኣለኹ። ፅሬት መጀመርታ ኣደ ጥዕና ስለ ዝኾነት መጀመርታ ከነረጋግፆ ዝግባአና ፅሬት እዩ። ሓራይ ኣስቤዛና ተቐሪብሎ ፓስታና ተሰኽቲታት ትበስል ኣላ። ባሽመል ንእሽቶ ተዳልያ ኣላ። ሽጉርቲ ፃዕዳ፣ ፐርሰሜሎ፣ ጉዕ በርበረ፣ ፍርቂ ኪሎ ስጋ ምራኽ ተዳልዩሎ። ሽጉርቲ ቀይሕ ተዳልዩሎ። ስምስም በርበረ ፀሊም ካዕካዕ ጨው ክንጥቀም ኢና ማለት እዩ። ስለዚ ኩሉ ስቤዛና ኣብ ሓንሳ ኣብዚኣ ክንሰኽትቶ ኢና። ፓስታና ከዓ ይበስል ኣሎ። ስለዚ ስጋ ምራኽ ወይ ድማ ልስሉስ ስጋ ናይ ብስቴካ ስጋ ክንገዝእ ንኽእል ኢና ማለት እዩ። ፍርቂ ኪሎ ስጋ ምራኽ፣ ሽጉርቲ ቀይሕ፣

ሓደ ማንካ ጣውላ ሽጉርቲ ፃዕዳ ክልተ ማንካ ጣውላ ፐርሰሜሎ

ከምዚ ኣኢለን ሓንሳብ ችሉቕ ምስ በለልና ኩሉ ነገር ኣእቲና ኣሉ ስለ ዝኾና ሕጂ ምስቲ ድበሰለልና ፓስታ ክንሕውሶ ኢና።

ምስቲ ዝበሰለልና ፓስታ ሓዋዊስና ባሽመል ወሲኽና ኣሕቢርና ኣብ ፅቡቕ መቐረቢ ጌርና ንመግቢ ነዳልዎ።

ሃራይ ከምዚኣ ጌርና ኣብ ፅቡቅ መቐረቢ ጌርና ብዝደለናዮ ጌርና ኣመላኽዕና ንምግቢ ክንቅርባ ንኽእል ማለት እዩ። ኩሉ ግዜ ከምቲ ኩሉ መዓልቲ ንብሎ ኣቀራርብኡ ኣገዳሲ እዩ። ተሰሪሑ ምግቢ ኣቀራርብኡ ከዓ እንተደኣ ሰሓቢ ኮይኑ ብጣዕሚ ፅቡቅ እዩ። ሕጂ ኣመላኽ ዓቢልና ከዓ ንምግቢ ንቐርባ ማለት እዩ። ፓስታ ማኮሮኒ ምስ ስጋ ምራኽ ኢና ኢልና ደለና። ስጋ ምራኽ እንተደኣ ዘይረኺብና ልስሉስ ናይ ብስቴካ ስጋ ገዚእና ክንጥቀም ንኽእል ኢና። ፓስታ ከም ብዙሕ ዓይነት ኣሰራርሓ ጌርና ክንሰርሖ ከም ንኽእል። ስለዚ እዚኣ ከዓ ብቐለል ዝበለት ኣሰራርሓ ተሰሪሓ ፓስታ ተሰኽቲታ እተን ስጉኦ ከዓ ብሓንሳ ጌርና ሰኽቲትናየን ማለት እዩ። ኣብቲ ትሕዝቶ እንድሕር መፂና ፓስታ ማኮሮኒ ኩሉ ግዜ ካርቦሃይድሬት እዩ። ፓስታታት ዓይነት ፓስታታት ካርቦሃይድሬት እዩ ማለት ናይ ፀዓት መግቢ እዩ፣ ናይ ዳይት መግቢ ይኮነን። ብግን ብምጡን ዓቐን ክንጥቀመሉ ከዓ ንኽእል ኢና። ኣብቲ ስጋ ከዓ ስብሒ ዘይብሉ ልስሉስ ስጋ፣ ኣብ ስጋ ዘሎ ትሕዝቶ ከዓ ብጣዕሚ ኩሉ መዓልቲ ኢና ንገልፆ። ኣብ ስጋ ንኩሉ ሕማማት ክከላኸል ዝኽእል ዚንክሎ ክሳብ ንወቕዒ ልቢ ወቕዒ ሓንጎል ዝእክብ ስብሒ ንምክልኻል ዝኸውን ትሕዝቶ ኣለዎ። ፅሕጊ ኣለዎ፣ ብቪታሚናትን ማዕድናትን ሃፍታም እዩ። ስለዚ ብዙሕ ቀመማት ኣለዉ ኣብ ስጋ ከዓ ማለት ንኣካላትና ዋላ ዘገድስ ማለት እዩ። ጎዳእነቱ ገዲፍካ ማለት እቲ ጎዳኢ ኮለስትሮል ገዲፍካ። ስለዚ ጎዳኢ ኮለስትሮል ድማ ብዓቐን እንተ ደኣ ተጠቒምካ ኩሉ ግዜ ኣብቲ ጎዳእነት ኣይትበፅሐን ኢኻ ማለት እዩ። ኣዝኻ ተኸልከል እንተ ደይ ደኣ ተባሂልካ። ስለዚ ክንጥቀመሉ ስጋ ብጣዕሚ ፅቡቅ እዩ። እቲ ከም በዓል ፐርሰሜሎ፣ በዓል ሽጉርቲ ፃዕዳ፣ በዓል ጉዕ በርበረ፣ እቲ ቀመም ኩሉ ከዓ ነናቱ ዝኾነ እንታይ ኣለዎ? ትሕዝቶ ኣለዎ። ኣብ ካዕካዕ ከዓ ፅቡቅ ዝኾነ ትሕዝቶ እዩ ዘሎ። ካዕካዕ ንሕማም ምፀላም ከብዲ ይከላኸል እዩ፣ ንልቢ ይከላኸል እዩ፣ ንቆርበት ይከላኸል እዩ። ኣብ ካዕካዕ ከዓ ብጣዕሚ ፅቡቅ ትሕዝቶ እዩ ዘሎ ማለት እዩ። ምክንያቱ ክንጥቀመሉ ቀመማትና ኩሎም ነናቶም ዝኾነ ትሕዝቶን ኣገዳስነትን ኣለዎም። ስለዚ ክንጥቀመሎም ፅቡቅ እዩ። ኣብዚ ድማ ካዕካዕ ተጠቂምና ኣለና፣ በርበረ ፀሊም ተጠቂምና ኣለና። በርበረ ፀሊም ኩሉ መዓልቲ ኢና ንገልፆ። ስለዚ እዚ ናይ ሎሚ መዓልቲ ፓስታ ማኮሮኒ ምስጋ ምራኽ ኣብዚኣ ወዲእና ኣለና። ብጣዕሚ ሃብታም ትሕዝቶ ከም ዘለዎ ከዓ ገሊፀ ኣለኹ። ኣብ ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንራኸብ። ኣብ ዘለናዮ ሰላም ዝሰፎ ነቕነ

ምነለለን ትርኦ ፀናሕኩም ሓልየት ብድግማ ንቕቡላ ምልና መተቕበላትና ዜማ ክልሕላየት ተወገል ንቐድም መለ እንዳትለና ዱልያ መልለና ሕላየት ዓባይ ፈናኒትና ዝህርዓሊ ሕጊ ጎየላ ትብል እብጀዲድ ሊ ሕላየት ላ ዳግመተሌት ግንርኣያት ብሕባር እንደገብአና እግላ እንደተሌት መ ሕላየት ፍትግትሃሊ ግናቱ ሕላየት ፈናኒት ፌቨን ሃብቶም ላሓልየት ላ ከድርብልሃ ግንቐድመንቱ ብድግማ ንሄ ግነቕብልቱ በርናምጃትና ምስሊ ትልለየኩም ታብዑና ዋዜማ ዲባሓልየቱ ግንትዓደየ

sama kalmata. ግርም ምሬታ ግርም እንቅልጋታ ወረ 10 40 ጀረትልፍ ግረታ ሰፈድ ውሰሬር ምስ ገብልንትልማታ ንስረት

0: ሽ ትገሰይ ምስሊ ንሕውኪ
1: ላላ ነቀይረት የልዮ ኮሉ ባሽ
0: ላቱ
1: ሃዮም ኒራይንዓ ምስሊ ግን ንፀባሕ
2: ፀባሕኩ
1: ምሒንካ ኣደ ምስሊ ይመፀና
0: እና መፀብሐ ከበልኒ ተፀብሐ የምር ወል ተበልዓ ብላዕሚ ንብየሉ ፀብሕካ ኣልዓ ከበልኒ
3: ካል ተበልዓ ዘሊ ይህል
2: ተድሓንሽፋሕ ቀባህና ኣላ
1: ከላስ ዳሓኒ ወለት ይብኒ ረምስልና
2: ስልሒ ወለ ምራት ክልት መምት ከላስ ስልሒ ወለ ምራት

0: ሎ ዜናታት ውሽጢ ንወፃን እንሆ ዜና ዘቕርበልኩም ሎ ኣምተኽለይ ክትከታተሉ ናብኸሉ እንዳዓድምኩ ድማ ኣርእስተ ዜና ክቐድም። ባህላዊ ውርሻታት ብግቡእ ተበርቢሩ ናብ ወለዶታት ንኽመሓላለፍ ብዕቱብ ክስራሕ መተሓሳሰቢ ቀሪቡ። ኣብ ንዑዘባ ውልቂ ኣብ ንጥፈታት ምርባሕ ንህብን ምህርቲ መዓርን ዕቤት ተመዝጊቡ። ኣብ ከተማ ከረን ሓደጋታት ንምጉዳል ሕግታት ትራፊክ ብግቡእ ክኽበር ፖሊሳት ዘኻኺሩ። ኣሜሪካን ቬንዙዌላን ኣብ ምዕባል ጽላት ተጻዓት ዘተኮረ ታሪኻዊ ተባሂሉ ዝተገልጸ ስምምዕ ከቲመን። ኣሜሪካ ኣብ ልዕሊ ኢራን ብዘጽደቐቶ እገዳታት መጠን ንግዳዊ ንጥፈታት ብልዕሊ 35 ሚእታዊት ከም ዝጐደለ ተገሊጹ። መነቶም የተነጸረ ዕጡቓት ኣብ ኒጀር ከካይድዎ ዝወጠኑ መጥቃዕትታት ከም ዝፈሸለ ተሓቢሩ። ናብ ዝርዝሩ ክንሰግር፣ ሓደጋታት ምፅናት ኣንጸላሊይዎ ዘሎ ባህላዊ ውርሻታትን ያታዊ መነባብሮን ሕብረተሰብና ብግቡእ ተበርቢሩ ናብ ወለዶታት ንኽመሓላለፍ ተራኮም ክዓዝዝ ዋና ዳይሬክተር ክፍሊ ባህልን ስፖርትን ዘዋጋሽ ባርካ ኣቶ እድሪስ ሳልሕ ካብ 21 ክሳብ 24 ናሓሰ ኣብ ንኡዘባታት ባረንቱ ጎኘን መጎሎን ኣብ ዝተወደበ ኣሰምሮ ተሓሳሲቡ። እቲ ክፍሊ ምስ ክኢላታት ዓውዲ ብምትሕብባር ቀዳምነት ሂቡ ይሰርሓሉ ከም ዘሎ ብምጥቃስ ሕብረተሰብ ኣፍልጡ ብምብራኽ ኣብ ምዕቃብን ምስናድን ብንቕሓት ክዋሳእ ኣዘኻኺሩ። ኣብ ኮሚሽን ባህልን ስፖርትን ካብ ጨንፈር መፅናዕትን ምርምርን ረቂቕ ባህላዊ ውርሻ ኣቶ ኣድም ኣበሸሽ ብወገኑ ኣብ ኣገዳስነት ያታዊ ፌስቲቫል ከምኡውን ዕላማታቱን ብድሆታቱን ኣብ ብሄራት ናራን ኩናማን ኣቶ ኪሩ ሰፊሕ መግለጺ ሂቡ። ኣመሓደርቲ ናይተን ንኡስ ዞባታት ብወገኖም ሃይማኖታውን ባህላውን ውርሻታትን ያታዊ ፌስቲቫላትን ብግቡእ ተጸኒዑን ተሰኒዱን ናብ ወለዶታት ንኽመሓላለፍ ግዴታኦም ምዃኑ ተረዲኦም ኣበርክቶኦም ከም ዝገብሩ ኣረጋጊጾም። ተሳተፍቲ ኣብ መወዳእታ ብሰንኪ ሸለልትነትን ምትእትታው ዘመናዊ መሳርሒታትን ባህላዊ መልክዑ እናሃሰሰ ዝመጽእ ዘሎ ውርሻታት ንምብርባር ኣብ ዝካየድ ጻዕሪ ተረኦም ክጻወቱ ምዃኖም ኣረጋጊጾም። ኣብ ንኡዘባ ሞልቂ ምስ ምውሳኺ ቁፅሪ 4 ንህቢ ኣብ ምህርቲ መዓር ዕቤት ከም እተመዝገበ ክኢላታት ሕርሻን 4 ገሊፆም። ክኢላ ምረባሕ ንህቢ መንእሰይ ኣብርሃም ኪሮስ እቲ ንኡዘባ ዓመት ሙሉእ ብዝዕንብብ መበቆላዊ ኣግራብ ሃብታም ክሊምኡ ድማ ንምረባሕ ንህቢ ምቹእ ብምዃኑ ቁፅሪ ናይቶም ኣብ ምረባሕ ንህቢ ዝነጥፉ ሓረስቶትን ሳገምቲ 4 እናወሰኸ ይመፅእ ከም ዘሎ ብምጥቃስ እዚ ኣብ ቀረብ መዓር ኣብ ዕዳጋታት ኣበርክቶ ከም ዝገበረ ኣረድዩ። ኣብዚ ግዜ እዚ 41 ደቂ ኣንስትዮ ዝርከብዎም 345 ሓረስቶት ኣብ ዘመናዊ ያታውን ጋብለውን ቆፎታት 556 ዕስለታት ንህቢ ብምርባሕ ቀረብ መዓር ንምውሓስ ኣስተዋፅኦ ይገብሩ ከም ዘለዉ ከምኡ ውን ልዕሊ 220 ዕስለታት ንህቢ ዝውንኑ ሰገምቲ 4 ንህቢ ተመሳሳሊ ኣበርክቶ ከም ዘለዎም ብምሕባር ሎሚ ዓመት ብጠቕላላ 86 ኩንታል መዓር ከም እተሓፍሰ ገሊጹ። ኣርባሕቲ ኣብ ዝሃቦ ርእቶ እኹል ዘመናዊ ቆፎታት ምስ ዝቕረበሎምን ሓጋዚ ሞያዊ ምኽሪ ምስ ዝረኽቡን ንጥፈታቶም ብምምዕባል ምህርቶም ንምስሳን ዘለዎም ድልውነት ኣረጋጊጾም። ኣብ መወዳእታ ሓላፊ ቤት ፅሕፈት ሕርሻ ኣብ ንኡዘባ ሞልቂ ኣቶ መልኣከ ወልደ ሚካኤል ካብ 2018 ጀሚሩ እናወሰኸ ዝመፀ ቁፅሪ ሰገምቲ 4 ንህቢ ኣብ ሓረስቶት እቲ ከባቢ እወታዊ ፅልዋ ከም ዝፈጠረ ብምጥቃስ ምርባሕ ንህቢ ኣብ ምርግጋፅ ውሕስን መኣዛውን ምግቢ ንኹሉ ኣብ ኩሉ ተራ ስለ ዘለዎ ንምድንፍዑ ብዝለዓለ ክስራሕ ፀዊዑ። ሓደጋታትን ሳዕቤናቱን ንምንካይ ሕግታት ትራፊክ ብግቡእ ክኽበር ኣብ ከተማ ከረን ኣብ ዝተኻየደ ርክብ መዘኻኸሪ ቀሪቡ። ወኪል ርኤና ተስፋንኪኤል ገብሬስ ንዘዳለዎ ጸብጸብ ስቴፋኖስ ግርማይ ቀርቦ እዩ።
1: እና ወሰኸ ዝመጽእ ዘሎ ሓደጋታት ትራፊክን ጻዕቢናቱን ንምጉዳልን ሕግታት ትራፊክ ብጥብቂ ክኽበርን ትሕሰት ሕግታት ትራፊክ ክግታእን ሓላፊ ፖሊስ ትራፊክ ዞባ ዓንሰባ ሜጀር ንርኣዩ ጸጋይ ኣዘኻኺሮም ብ28 ናሕሰ ምስ መራሕቲ መካይን ወነንቲ ጋራጃትን ወነንቲ ትካላት ትምህርቲ ምምራሕ መኪናን ኣብ ዝገበሮ ርክብ ሜጀር ንርኣዮም ሓደጋታት ንምንካይ

0: ደረጃን ሓት ምብራኽ ወሳኒ ምዃኑ ብምሕባር መራሕቲ መካይንን ወነንቲ ጋራጃትን ሓላፍነታውያን ክኾኑ ተላብዮም። ዝበዝሐ ሓደጋታት ብሰንኪ ሸለልትነት ከም ዘጋጥም ብምጥቃስ ድማ ዝወርድ ሞትን ስንክልናን ዕንወት ንብረትን ሳዕቤኑ ንሃገር ቀሊል ስለ ዘይኮነ ሓደጋታት ንምግታእ ምስ ፖሊስ ትራፊክ ብምውሃድ ምስራሕ ከም ዘድላ ኣስሚሩሎም። ኣብ ቀዳማይ መንፈቕ ናይዚ ዓመት ኣብ ዞባ ዓንሰባ 168 ሓደጋታት ከም ዘጋጠመ ብሰንኩ ድማ 7 ሰባት ክመቱን ከለዉ 134 ሰባት ኣካላዊ ጉድኣት ከም ዝወረዶም ልዕሊ 2 ሚልዮን ናቕፋ ዝግመት ክሳራ ድማ ኣብ ንብረት ከም ዝሰዓበ ሜጀር ንርኣዮ ወሲኹ ሓቢሮም። ሓላፊ በዓል መዚ መጓዓዝያ ምድሪ ኣቶ ተኽላይ ሃብተ ሚካኤል ብወገኑ ኣቐዲሙ ካብ ማእከላይ ቤት ፅሕፈት ብዝመፁ ክኢላታት ኣብ ውሱን ግዜ ክግበር ዝፀንሐ ምርመራ ተሽከርከርቲ ማለት በሎ ክላውዶ ኣብቲ ዞባ ብዝርከቡ ክኢላታት ተተኪኡ ብምህላው ንስሉጥነት ኣዝዩ ሓጋዚ ኮይኑ ከም ዘሎ ገሊፆም። ተሳተፍቲ ብወገኖም ታቤላታት ምልክታት ትራፊክ ክሕደስ ሕጊ ዘጥሕሱ ወነንቲ ብሽክለታታት ኣራሚ መቕፃዕቲ ክብየነሎም፣ ዘይፍቐድ መብራህቲ ኣብ መካይን ንሓደጋ ስለ ዘቀልዕ ስጉምቲ ክውሰደሉ፣ ከምኡ ውን ሰለስተ እግረን ብሽክለታ ዝፅዕንኦ ንብረት ምስ ፅርግያን ትራፊክን ዝሳነ ክኸውን ዝብል ርእቶታት ኣቕሪቦም። ኣዛዚ ፖሊስ ዞባ ዓንሰባ ኮሎኔል ልብሱ ተስፋ ሚካኤል ኣብ ዝሃቦ መዛፅ ምቓል ምግታእ ሓደጋታት ትራፊክ ንፖሊስ ጥራይ ዝግደፍ ዕማም ስለ ዘይኮነ ተናቢብካ ምስራሕ ከም ዘድላ ኣገንዚቦም።
1: ኣብ ዓዲ ቀይሕ ንውሃብ ተገልግሎት ትካላት ቱሪዝም ብ27 ናሓሰ ኣሰምሮ ተዋሂቡ። እዚ ብቤት ፅሕፈት ቱሪዝም ሕግን ስርዓትን ከምኡውን ፖሊስ ዝተዋህበ ኣሰምሮ ውሃብ ተገልግሎት ትካላት ማለት ባራት፣ ሆቴላት፣ ኣብያተ ቁርስን ኣብያተ ምግብን ፅፈትን ብቕዓትን ዝህቦ ኣገልግሎት ከረጋግፃ ኣብ ሕግን መምርሒታትን ተመርኪሰን ድማ ንዕግበት ተገልጋሊ ብትግሃድ ክሰርሓ ዝዓለመ ነይሩ። ኣብ ቤት ፅሕፈት ቱሪዝም ዓዲ ቀይሕ ሓላፊ ኣሃዱ ሓበሬታን ጎስኳስን ኣቶ ተስፋይ ግርማይ እተን ትካላት ኣብ ኣቀባብላ ኣጋይሽ ዋጋታትን ዓይነታት ኣገልግሎትን ዕቱባት ክኾና ምዒዱ። ሓላፊት ሕግን ስርዓትን ንኡዘባ ዓዲ ቀይሕ ወይዘሮ ገብርኤላ ይትባረኽ ብግድኣ ዕለቱ ዝወደቐ ንብረት ከወግዳ ብመምርሒታት መንግስቲ ተቐይደን ክነጥፋ ከምኡውን ምትካኽ ሽጋራ ክኽልክላ ተሓሳሲባ። ኣዛዚ መደበር ፖሊስ ንኡዘባ ዓዲ ቀይሕ ካብተን ኪዳነ ፍትዊ ብወገኑ ወነንቲ ስራሕተኛታትን ውሃብቲ ኣገልግሎት ትካላት ኣፍልጦም ኣብ ምክልኻል ገበን ብምዕባይ እሩም ስነ ምግባር ብምኩስኳስን ምስ ፖሊስ ዘለውን ዝምድና ብምድልዳልን ገበናት ንምክልኻል ክፅዕሩ እንተተፈፂሙ ድማ ንምቅልዑ ብዝለዓለ ክሰርሑ ተላብዩ። ክቡራትን ክቡራን ቀፅሉ ዝቐርብ ዜና ወፃኢ ንምክታልኩም ደጊመ ብክብሪ ዕድ ኣብ ዜና ወፃኢ ክንሰክር ኣሜሪካን ቨንዙዌላን ኣብ ምዕባል ፅላት ፀዓት ተዘኮረ ታሪካዊ ተባሂሉ ዝተገልጠ ስምምዕ ከም ዝኸተማ ሓቢረን። እቲ ስምምዕ ኣሜሪካ ኣብ ምዕባል ኢንዱስትሪ ፀዓት ቨንዙዌላ ናይ ኣስታት 100 ቢልዮን ዶላር ወፍሪ ክትገብር ኣምሳየኡ ድማ 65 ቢልዮን በርሚል ዝግመት ዕቁር ነዳዲ ቨንዙዌላ ክትቆፃፀር ዘኽእል እዩ። እዚ ብደረጃ ዓለም ብዓይነቱ ዝዓበየ ምዃኑ ዝተገልጸ ውዕል ኩባንያታት ኣሜሪካ ኣብ 17 ናይ ነዳዲ ቦታታት ቬንዙዌላ ንዘይተወሰነ ግዜ ወፍሪ ከካይዳ የን። በዚ ድማ እቲ ስምምዕ ንኣሜሪካ ብትሑት መጠን ዋጋ ዘላቕነት ዘለዎ ዋሕዚ ነዳዲ ክተረጋግፅ ከም ዘኽእላ ብኣግኡ ይእመት። ብዘካዚ ቬንዙዌላ ካብቲ ግዙፍ ውዕል ኣስታት 210 ቢልዮን ዶላር ኣታዊ ክትረክብ ምዃና ሰብ መዚ ፀዓት እቲ ሃገር ሓቢሮም። ብዕቁር ፀጋታት ነዳዲ ብደረጃ ዓለም ኣብ ቀዳማይ ደረጃ እትስራዕ ቬንዙዌላ ብሰንኪ እገዳን ኣብቲ ፅላት ዝግበር ትሑት መጠን ወፍርን ዕለታዊ 1.25 ሚልዮን በርሚል ጥራይ ክተፍሪ ምፅናሓ ፀብፃባት የረድኡ። እታ ደቡብ ኣሜሪካዊት ሃገር ልዕሊ 300 ቢልዮን በርሚል ዝግመት ዕቁር ፀጋታት ነዳዲ ከም ዘለዋዩ ትጥቀስ። ኣሜሪካ ኣብ ወርሒ ጥሪ ናይዚ ዓመት እዚ ኣብ ቬንዙዌላ ዘካየደቶ ወታደራዊ ስርሒት ብቐንዱ ፅላት ነዳዲ ንምቁፅፃር ዝዓለመ ምንባሩ ክግለፅ ፀኒሕ እዩ። ድሕሪ እቲ ወታደራዊ ወፍሪ መስርሕ መሸጣ ነዳዲ ቬንዙዌላ ብመንገዲ ኣሜሪካ ክካየድ ምፅንሑ እዩ ዝጥቀስ። ኣሜሪካ ኣብ ልዕሊ ኢራን ብዘፅደቐቶ እገዳታት መጠን ንግዳዊ ንጥፈታት ሃገሩ ብልዕሊ 35 ሚእታዊት ከም ዝጎደለ ፕሬዚደንት መስዑድ ፔዘሸኪያን ሓቢሩ። ብፍላይ እቲ ካብን ናብን ወደባት ኢራን ዝካየድ ንጥፈታት መራኸብ ንምዕጋት ዝተወስደ ስጉምቲ ነቲ ንግዳዊ ንጥፈታት ብከቢድ ከም ዝሓሰዩ ፕሬዚደንት ፔዘሸኪያን ትማሊ 28 ናሓሰ ኣብ ዝሃቦ መግለፂ ኣረድዩ። በቲ ካብ መወዳእታ ወርሒ ለካቲት ናይዚ ዓመት ክካየድ

ጸንሐ ኩናት ኣብ ልዕሊ ኢራን 710 ቢልዮን ዶላር ቁጠባዊ ክሳራ ከም ዝወረደ እዩ ዝግለጽ። እቲ ኩናት ንኣሜሪካ እውን ልዕሊ 37 ቢልዮን ዶላር ዝግመት ቁጠባዊ ክሳራ ከም ዘሰዓበላ ጸብጻባት ይጠቕሱ። ኣሜሪካ ኣብ ልዕሊ ኢራን ቁጠባዊ ጸቕጢ ንምፍጣር ኣብ ዝሓለፈ ቀረባ መዓልታት ተወሳኺ እገዳ ከም ዘጽለቐት ኣይርስዓን። ይኹን እምበር ኢራን ሳዕቤናት እገዳ ንምውጋድ ክትብል ንሉኣላውነታ ኣብ ሓደጋ ዘእቶ ስጉምቲ ከም ዘይትወስድ ክትገልጽ ጸኒሓላ። መነቶም ዘይተነጸረ ዕጡቃት ሎሚ 29 ናሓሰ ኣብ ከተማ ኒያሚ ኒጀር ከካየድዎ ዝወጥኖት ዝተዋሃደ መጥቃዕትታት ከም ዝፈሸለ ሰብ መዚ ጸጥታ ኒጀር ሓቢሮም። እቲ ውጥን ንማዕርፎ ነፈርትን ማዓስከራት ሰራዊትን ንምጥቃዕ ዝዓለመ ምንባሩ ዝጠቐሱቶም ሰብ መዚ ሓይልታት ጸጥታን ሰራዊትን ብዘካየድዎ ስርሒት ዕላምኡ ከይወቕዐ ከም ዝበርዓነ ኣረድዮም። ኣብቲ ኣጋጣሚ ብዛዕባ ዝወረደ ሰብኣዊ ክሳራታት ዝተዋህበ ሓበሬታ ዘግየት የለን። ዕጡቃት ወገናት ኣብ ወርሓት ጥርን ሰነን ናይዚ ዓመት ኣብ ኒጀር ብዘካየድዎ ተዝተዋሃደ መጥቃዕትታት ዓሰርታት ሰባት ከም እተቐትሉ ዝዝከር እዩ። እዚ ተደጋጋሚ ሽበራዊ ተርእዮታት ኢድ ግዳማውያን ወገናት ከም ዘለዎ እዩ መንግስቲ ኒጀር ክወቅስ ጸኒሕሎ። ቺሌ፣ ኣርጀንቲና፣ ቦሊቪያን ፔሩን ኣብ ዕድና ብርቂ ማዕድናት ዘተኮረ ናይ ምትሕብባር ስምምዕ ከቲመን። እቲ ትማሊ 28 ናሓሰ ኣብ ከተማ ሳንቲያጎ ቺሌ ዝተበፅሐ ስምምዕ 40 ሃገራት ኣብቶም ማዕድናት ሓበራዊ ወፍሪ ክገብራ ክኢላዊ ቴክኒካውን ቴክኖሎጂካውን ምትሕብባርን ክዕብያ ዝኽእል እዩ። ንተግባራት ስምምዕ እትከታተል ሓበራዊት ኮሚቴ ኣብ ቀረባ ግዜ ከም ዘቑማ እውን ኣፍሊጠና ኣለዋ። እዚ ከምዚ ኢሉ እንከሎ እቲ ውዕል ኣብ ዕቃበ ናሓስን ሊትዩምን ዝኣመሰሉ ኣገደስቲ ማዕድናትን ተርኡ ቀሊል ከም ዘይከውን ኣሚተን። ጠለባት ብርቂ ማዕድናት ልዕሊ ዝኾነ እዋን ዓሪጉ ከም ዘሎ ጸብጻባት የረድኡ። ፓኪስታንን ኩዌትን ሓድሽ ወታደራዊ ስምምዕ ከም ዝኸተማ ሓቢረን። እዚ ሚኒስትራት ምክልኻል ክልቲአን ሃገራት ብ28 ናሓሰ ኣብ ፓኪስታናዊት ከተማ ራዋልፒንዲ ዝፈረምዎ ስምምዕ ነቲ ኣብ ሞንግአን ዝጸንሐ ወታደራዊ ዝምድና ዘመሓይሽን ዘደንፍዕን ምዃኑ ተገሊጹ። እዚ ናይ ሕጂ ውዕል ሰራዊት ፓኪስታን ንሰራዊት ኩዌት ናይ ምክልኻል ኣቕሙ ዘበርኽ ስልጠናታት ንምሃብ ዘጠቓለለ ምዃኑ ተሓቢሩ። እዚ ከምዚ ኢሉ እንከሎ እቲ ስምምዕ ፓኪስታን ምስ ሃገራት ዞባ ማእከላዊ ምብራቕ ንዘለዋ ወታደራዊ ሽርክነት ዘስፍሕ ከም ዝኾነ ይጥቀስ። ፓኪስታን ኣብ ዝሓለፈ ቀረባ ሳምንታት ምስ ስዑድ ዓረብን ቱርክን ወታደራዊ ጸጥታውን ስምምዕ ከም ዝኸተመት ዝፍለጥ እዩ። እቲ ሓበራዊ ወታደራዊ ስምምዕ መካ ዝተሰሜ ስሉሳዊ ውዕል ዞባዊ ጸጥታዊ ኣገዳስነቱ ልዑል ምዃኑ እዩ ዝእመት። ሩስያ ትማሊ 28 ናሓሰ ዕውት ክትብል ዝገለጸቶ ኣህጉር ሰገር ባለስቲካዊ ሚሳይል ከም ዝፈተነት ኣፍሊጣ። እዚ 6700 ኪሎ ሜትር ዝጓዓዝ ሚሳይል ካብ ሰሜናዊ ምዕራብ ናብ ምብራቃዊ ወሰናስን ሃገሩ ንዝነበረ ዒላማ ብልክዕ ከም ዝወቕዐ ሚኒስትሪ ምክልኻል ሩስያ ገሊጹ። እዚ ፈተነ እዚ መቐጸልታ ናይቲ ኣብ ሓድሽ ዘመናዊ ኣጽዋር ዝግበር ዘሎ ፈተነታት ምዃኑ ዝጠቐሰቲ ሚኒስትሪ ታክቲካውን ቴክኒካውን ብቕዓቱ ንምርግጋጽ ከም እተኻየደ ኣረድዩ። ይኹን እምበር እዚ ሩስያ ዘካየደቶ ሓድሽ ፈተነ መልሰ ግብሪ ናይቲ ካብ ሃገራት ምዕራብ ዝመጻ ዘሎ ወታደራውን ጸጥታውን ተጻብኦታት ክኸውን ከም ዝኽእል ተንተንቲ ፖለቲካ ይእምቱ። እዚ ሓድሽ ኣጽዋር ኣብ ፈለማ ዝመጽእ ዓመት ናብ መሳርዕ ምክልኻል ሃገሩ ከም ዝጽምበር ፕረዚደንት ቭላድሚር ፑቲን ሓቢሩሎ። ሩስያ ኣብ ዝሓለፈ ወርሒ ግንቦት እውን ሳርማት ዝተሰሜ ክሳብ 35,000 ኪሎ ሜትር ናይ ምጉዓዝ ኣቕሚ ከም ዘለዎ ዘገለጸቶ ኣህጉር ሰገር ባለስቲካዊ ሚሳይል ከም ዝፈተነት ኣይርስዐን። ቀዳማይ ሚኒስትር ቤንያሚን ነታንያሁ ምዕራባዊ ገማግም ግዝኣት እስራኤል ምዃኑ ብወግዐ ምግላጹ ካብ ሓያሎ ወገናት ኩነኔ ገጢምዎ። ምዕራባዊ ገማግም ካብ ፈለማ ግዝኣት እስራኤል ምዃኑን ከም ዝቕጽልን እዩ ቀዳማይ ሚኒስትር ነታንያሁ ኣነጺሩ። ዋና ጸሓፊ ውድብ ሕቡራት ሃገራት ኣንቶኒ ጉተሬዝ ኣብቲ መግለጺ ንህላወ ፍልስጠማውያን ነበርቲ ናይቲ ቦታ ኣብ ሓደጋ ዘእቱ ምዃኑ ብምጥቃስ ተቃወምኡ ገሊጹሎ። ኤውሮጳዊ ሕብረት ብወገኑ መግለጺ ቀዳማይ ሚኒስትር ነታንያሁ ነቲ ኣብ መንጎ እስራኤልን ፍልስጤምን ዝጸንሐ ምትፍናን
ዝዓርግን ንጻዕርታት ፍታሕ ክልተ ሃገራት ዘማህምንን ከም

ዝኾነ ኣረድዩ። እቲ ሕብረት ብጉዳይ ህንፀት ዘይሕጋዊ ሰፈራታት ኣብ ልዕሊ እስራኤል እገዳ ከጽድቕ ምዃኑ ኣብ ዝሓለፈ ቀረባ መዓልታት ብጥንቃቁ ዝዝከር እዩ። እስራኤል ኣብ ምዕራባዊ ገማግም ልዕሊ 1200 ተወሰኽቲ ሰፈራታት ንምህናፅ ወሲና ከም ዘላ ዝፍለጥ ኮይኑ እቲ ስጉምቲ ካብ ሓያሉ ሃገራት ተቃውሞ ክገጥሞ ቀኒ ኣሎ። ኣብቲ ብውግእ ጎቢጣ ዝሓዘቶ ምዕራባዊ ገማግም ተሃንጦ ዘላ ሰፈራታት ቀንዲ ጠንቂ ምትፍናን ኮይኑ ከም ዘሎ ጸብጻባት የረድኡ። ክብሯትን ክብሯን ዜና ቅድሚ ዛምና ኣርእስታት ክረግመልኩም ባህላዊ ውርሻታት ብግቡእ ተበርቢሩ ናብ ወለዶታት ንክመሓላለፍ ብዕቱብ ክስራሕ መተሓሳሰቢ ቀሪቡ። ኣብ ንኡድ ዞባ መልቂ ኣብ ንጥፈታት ምርባሕ ንህቢ ምህርቲ መዓርን ዕቤት ተመዝጊቡ። ኣብ ከተማ ከረን ሓደጋታት ንምጉዳል ሕግታት ትራፊክ ብግቡእ ክኽበር ፖሊስ ኣዘኻኺሩ። ኣሜሪካን ቬኔዙዌላን ኣብ ምዕባይ ጽላት ጸዓት ዘተኮረ ታሪኻዊ ተባሂሉ ዝተገልጸ ስምምዕ ከቲመን። ኣሜሪካ ኣብ ልዕሊ ኢራን ብዘጽደቐቶ እገዳታት መጠን ንግዳዊ ንጥፈታት ብልዕሊ 35 ሚእታዊት ከም ዝጎደለ ተገሊጹ። መንነቶም ዘይተነጸረ ዕጡቓት ኣብ ኒጀር ከካይድዎ ዝወጠኑ መጥቃዕትታት ከም ዝፈሸለ ተሓቢሩ። ንምክተሉ ንመስክን መሰረፍ መደባት ኤርቲቪ ክሓድገኩም ብወገነይ ግን ፍሩኽ ምሸት።

ሰላምታይ ተቐበሉ ዝኸበርኩም ተኸታተልቲ መደባት ቴክኢንሳይት ኤርትራ ከመይ ቀኒኹም። ኣብ ናይ ሎም መዓንቲ ሻም ናይ ምዕራፍ መበል 18 ክፋል መደብና ሓደ ብትሕዝትኡ ፍልይ ዝበለ መደብ ናባኹም ንምባል ተዳሊና ኣለና። ኣብ ናይ ሎሚ መደባትና ተዳልዮም ዘለዉ ዜናታት ቴክኖሎጂ እዮም። ዜናታት ቴክኖሎጂ ብፍላይ ድማ ናብ ስፖርታዊ ዜናታት ዝቐረቡ እንተበልናዮም ክሓይሽ እዩ። ምክንያቱ ኣብዚ ሒዝናዮ ዘለና ወርሒ ናይ ዓመት 2026 ኣብ ቻይና ከምቲ ኣብ ሰባት ኦል ኦሎምፒክ ጌምስ ዝበሃል ናይ ኦሎምፒክ ውድድራት ዝመሳሰል ናይ ሮቦት ውድድራት ተካይዳ ነይራ። ኣብዚ ብዓይነቱ ፍልይ ዝበለ ንኻልኣይ ግዜኡ ዝካየድ ዘሎ መጀመርያ ኣብ 2025 ተኻይዱ ነይሩ። ሕጂ ሎሚ ዓመት ኣብዚ ሒዝናዮ ዘለና ወርሒ ንሓሰ ድማ ንኻልኣይ ግዜኡ ተኻይዱ ኣሎ። ኣብዚ ናይ ሮቦት ኦል ኦሎምፒክ ጌምስ ዝመስል ወይ ሂማኔድ ሮቦት ጌምስ ዝብል ስም ተዋሂቦ ዝተኻየደ ዳርጋ ከምዚ ዝጠቐስኮ ንካልኣይ ግዜኡ ዝተኻየደ ኣዝዮም ብዙሓት ጋንታታት ብዙሕ ዓይነታት ፀወታ እሞ ብምሉኡ ብሮቦታት ዝተኻየደ እዩ ነይሩ። ንሎም መዓንቲ እምበኣር ነዚ ስፍሕ ዝበለ ሸፈነ ዝህብ መደብ ክህልወና እዩ። ብኡ ኣቢሉ ድማ መብዛሕትኡ ዓመት 2026 ነቶም ንፈልጦም ሂማኔድ ዝበሃሉ ሮቦታት ካብ ዝሓለፈ 10 ዓመታት ክንዛረበሎም ፀናሕና ዝተፈላለዩ ዓይነት ሂማኔድ ወይ ሰብ መሰል ሮቦታት ካበይ ናበይ ተሰጋጊሮም ኣለው። ብፍላይ ዓመት 2026 ከ እንታይ ሓድሽ ነገር ኣሎ ኣብ ሮቦቲክስ ዝብል ፍልይ ዝበለ መደብ ኢና ክነቐርብ። ናብቲ ሙሉእ መደብ ከብለኩም እምበኣር ሰናይ ምክትታል።

ከምዚ ኣብ መእተዊ መደብና ክግለፅ ፀኒሐ እምበኣር ሂማኖይድ ሮቦትስ ወይ ሰብ መሰል ሮቦታት ዝበሃሉ ካብ ላቦራቶሪ ወፂኦም ናብ ፊልድ ወይ ናብ ሜዳ ወፂኦም ዝተፈላለዩ ስራሓት ይሰርሑ ኣለዉ። ኣብ ዝሓለፈ መደባትና ብብዝሒ ንሪኦም ካብ ዝነበርና እዞም ሰብ መሰል ክልተ ጋር ወይ መሓውር ዘለዎም ሮቦታት ኣብ ዝተፈላለዩ መኽዘናት ኣብ ሰብ ክሰርሖ ዝኽእል ስራሓት ብኢዶምን ብእግሮምን እንዳተንቀሳቀሱ ኢና ክንርኢ ፀኒሕና። ሎሚ ግን ውድድራት ተፈሊሎም ንኻልኣይ ግዜኡ 2025 ዝጀመረ ሎሚ ዓመት ንሓሰ 2026 ኣብ ቤጂን ኣብ ዝተኻየደ ውድድራት ድማ ሮቦቲክ ጌምስ ወይ ሂማኖይድ ሮቦት ጌምስ ብዝብል ስም ወይ ናይ ሮቦታት ሰብ መሰል ሮቦታት ጌምስ ዝበሃል ጌም ኮይኑ ብዝሒ ዘለዎም ሮቦታት ካብ ዝተፈላለዩ ሃገራት ተሳቲፎም ኣለዉ። ነዚ ዝኸውን ዜና ድማ ሎም ዓንቱ ቀሪብናዮ ዘለና እዩ። እዘን ካብ 16 ሃገራት ተሳቲፎም ዘለዉ ማለት 6 ክፍለ ዓለማት ክበሃል ካል ተሳቲፎም ዘለዉ ብቁፅሪ ክረኣዩ ከለዉ 256 ዝበፅሑ ሮቦታት እዮም ኣብዚ ውድድር ተሳቲፎም ዘለዉ። ካብዞም 256 ሮቦታት እቶም ልዕሊ 900 ዳሕራይ ብቁፅሪ ክንገልፆም ኢና ካብ ቻይና ዝመደበረን ትካላት ዝመፁ እዮም። እቶም ዝተረፉ ውሕዳት ከዓ ካብ ዝተፈላለያ ካልኦት 15 ሃገራት እዮም ተሳቲፎም ዘለዉ። ብሓፈሻ እምበኣር እዚ ናይ ሎም ዓመት ምስቲ ናይ ዝሓለፈ ክረአዮ ከሎ ኣብ 225 ካብ 16 ሃገራት ዝተሳተፋ 280 ጋንታታት 500 ሮቦታት ዝሓቆፋ ነይረን። እዚ ናይ ሎም ዓመት ክንሪኦ ከለና ግን 256 ሮቦታት ኣብ 666 ጋንታታት ተሳቲፎም ነቲ ፀወታ ተፃዊቶም ኣለዉ ማለት እዩ። ብሓፈሻ እቶም ፀወታ እንታይ እንታይ እዮም ነይሮም ንዝብል ንምላስ ከዓ ሓደ ናይ 100 ሜትሮ ናይ ስፕሪንት ጉያ ነይሩ፣ ካልኣይ ናይ 400 ሜትሮ ጉያ ነይሩ፣ ሳልሳይ ናይ 1500 ሜትሮ ጉያ ነይሩ፣ ካልእ እዚ ሃርድለል ዝበሃል ናይ መሰናክል ፀወታ ነይሩ፣ ነዊሕ ዝላ ነይሩ ናይ ዝላ ፀወታ ኩሉ ግዜ ንፈልጦ ኢና፣ ኩዕሶ እግሪ ነይሩ ሓደ ካብቲ መሳጢ ፀወታታት ዝተረኣየሉ እዩ ኮይኑ ክንርአና፣ ካልእ ናይ ቴብል ቴኒስ ፀወታታት እውን ነይሩ፣ ውድድራት ካራተ ግጥም ወይ ከዓ ካልእውን ዝተፈላለዩ ናይ ፐርፎርማንስ ሳዕስዒታት እውን ኣብዚ ናይ ሮቦት ጌምስ ዝተረኣየ እዩ ነይሩ ማለት እዩ። ብሓፈሻ እቲ ዝያዳ ዜና ዝሰርሐ ሮቦት ወይ ፀወታ እንተደኣ ክንሪኦ ኮይና እቲ ናይ 100 ሜትሮ ጉያ እዩ ነይሩ። ኣብዚ ናይ 100 ሜትሮ ጉያ እምበኣር ሓደ ቲያንጎንግ አልትራ ዝተባሃለ ብቤጂን ሂማኖይድ ሮቦትስ ዝተሰርሐ ብቻይናዊ ትካል ዝተሰርሐ ሮቦት ቀዳማይ ወፂኡ ኣሎ። ኣብዚ ን100 ሜትሮ ክጎይ ከሎ ብሓፈሻ ነታ ናይ 100 ሜትሮ ጉያ ብ8.64 ካልኢት እዩ ዛዚምዋ።

እዚ ከዓ ነቲ ብሮቦታት ዓመ ተታሒዙ ዝነበረ ናይ 21.50 ካልኢት ዳርጋ ብዓብዪ ጋግ ገይሩ እዩ ፈልይዎ ደሎ። እሱ ጥራይ ደይኮነ ነቲ ብሰባት ተታሒዙ ዝነበረ ሪከርድ ናይ 100 ሜትሮ ብሓፈሻ ክረአ ከሎ ን100 ሜትሮ ብ9.58 ካልኢት ዝዛዘመ ዩሳይን ቦልት እዩ ነይሩ። ዩሳይን ቦልት ክንሪኦ ከለና ኣብዚ ፀወታታት ክሳብ ሕጂ ሪከርድ ናይ 100 ሜትሮ ብምስባር ተወዳዳሪ ዘይረኸበ ክኾን ከሎ፣ ኣብዚ ናይ ሮቦታት ፀወታ ግን ብ8.64 እዚ ቲያንጎንግ ኣልትራ ዝተባሃለ ሰይርዎ ኣሎ ማለት እዩ። ብሓፈሻ እቲ ናይ ሮቦታት ውድድር ምስ ሰባት ዝወዳደር ኣይኮነን፣ ወይ መምዘኒታቱ ኩሉ ደለዎ ሕግታት እውን ምስ ሰብ ንምውዳር ዝተገብረ ኣይኮነን። ግን ክረአ ከሎ ዓሚ 21.50 ዝነበረ ሎሚ ዓመት ናብ 8.64 ክወርድ ምኽኣሉ ኣብቶም ሂማኖይድ ሮቦት ዘሎ ምዕባለ ክሳብ ክንደይ ዓብይ ዝላ ዘረኣየ ምዃኑ ዘርኢ እዩ ነይሩ ማለት እዩ። ስለዚ ናይ 100 ሜትሮ እዚ ይመስል። ካልእ ኣብ ናይ 400 ሜትሮ ዝተኻየደ እውን 38.15 ካልኢት እዩ ተዛዚሙ። እዚ እውን ብሰብ ካብ ዝተታሕዘ ቅድሚ ሕጂ ናይ ዓሚ ክረአ ከሎ ዋላ ክቡረ ወሰን እዩ እንተደይተባሃለ ምስ ናይ ዓሚ ክረአ ከሎ ሰብ ሓደ ሰብ 43.03 ካልኢት እዩ ን400 ሜትሮ ወዲእዎ ነይሩ። ሎም ዓመት ሮቦት ክጎይ ከሎ ግን 38.15 ካልኢት እዩ ወሲዱ። ኣብ ናይ 500 ክንሪኦ ከለና ኣብዚ 35 ሮቦታት እዮም ተሳቲፎም። እዞም 35 ሮቦታት እቲ ዘረኣይዎ ጉያ ብጣዕሚ መሳጢ ምስ ምዃኑ፣ ዋላቲ ዘለዎም ናይ ባላንስ ቦዲ ባላንስ ዝበሃል ኣካላቶም ሚዛኖም ሓልዮም ክኸዱ ምክኣሎም ብዙሕ መሳጢ ነይሩ ክበሃል ከኣል። ብሓፈሻ እቲ ቀዳማይ ብ2.21 ካልኢት ቀዳማይ ክወፅእ ከሎ፣ እቲ ካልኣይ 2.30 ሳልሳይ ድማ 2.30.22 ዳርጋ ፍሉይ ንውሕዳት ናይ ማይክሮ ሰከንድስ ፍልል እዩ ነይርዎም ማለት እዩ። ስለዚ ኣብዚ እውን ሮቦታት ዓብ ዝበሃል እቲ ፐርፎርማንስ ወይ ዓቕሚ ዘረኣይሉ ውድድራት እዩ ነይሩ። ካልእ ዝላ ውድድር ዝላ ክረአ ከሎ ኣብዚ ናይ ሎም ዓመት ዝላ ሓደ ሮቦት ዘሎ ዝላ 2.88 ሜትሮ እዩ ነይሩ። እዚ ምስቲ ናይ ዝሓለፈ ናይ 2025 ክረአ ከሎ ሓደ ሜትሮ ኣይበፅሕን እዩ ነይሩ። ዳርጋ 0.95 ሜትሮ እዩ ዘሊሉ ናይ ዓሚ ሮቦት። ናይ ሎም ዓመት ሮቦት ግን 2.88 ክዘልል ክኢሉሎ ማለት እዩ። እቲ ብሰብ ዓሚ ዝተታሕዘ ዝላ 2.45 ሜትሮ እዩ ነይሩ ማለት እዩ። ስለዚ እዚ እቲ ሂማኖይድ ሮቦት ዘብሎ ኣብ ውሽጡ ዝኾነ ይኹን ኤሮዳይናሚክ ነገራት ማለት ሓንሳብ ናብ ኤር ምስ ከደ ከንፍሮ ዝኽእል ዝኾነ ይኹን መሳርሒ ዘይብሉ ጥራይ ኤሌክትሮኒካዊ ኣካላት ዝጎይ ወይ መሓውር ጥራይ ምስ ምዃኑ ዓብዪ ዝላ ኮይኑ ትሪኦ ማለት እዩ። ስለዚ እምበኣር ብሓፈሻ ናብ ሕጂ ንእሽተይ ቪድዮ ክገድፈኩም እየ። ምክንያቱ ኣብቲ ናይ ቅልስ ዝነበረ ኣብ ናይ ዝላ ዝነበረ ኣብ ናይ እቶም ዝገለፅኩም ብሓፈሻ ዝነበሩ ንኣሽቱ ቪድዮታት ርኢና ክንምለስ ሞ ብሓፈሻ እቲ ውድድር ከመይ ነይሩ፣ ድሒሩ ዝመፅእ ከዓ ሮቦታት ዘይተዓወትሉ ዓውደኸ እንታይ ነይሩ ዝመስል ክንርኢና።

0: 的头部。
1: 邓宁是不会又晕了吧？哇！
2: 正面的倒地！
3: እዚ ክትከታተሎ ፀናሕኩም ገለ ካብቲ ኣብቲ ናይ ሮቦት ጌምስ ዝተካየዱ ዝተፈላለዩ ፀወታታት ነይሩ ከምዚ ዝረኣኹሞም ሮቦታት እሞ ገና ኣብ ካልኣይ ዓመቶም ገና ሮቦት ሂማኖይድ ሮቦት ወፂኦም ናብዚ ደረጃ ክበፅሑ ምክኣሎም ክሳብ ክንደይ ኣብ ታሪክ ናይ ሮቦቲክስ ዓብዪ ዝላ ምዃኑ ብብዙሕ ትንተና ዝካየደሉ ዘሎ እዩ። ሓደ ካብቶም ዓበይቲ ዝበሃሉ ሮቦታት ዘይተዓወትሉ ወይ ድማ ኣብዚ ናይ ሮቦታት ጌም ዝተዓዘብናዮ ከዓ እቲ ሮቦታት ባላንስ ምጥፋእ ዘካይድዎ ዝነበሩ ምውዳቕ ኣብ መንጎ ምቅፃል ዝመስል ነይሩ። ንዓይ እኳ ካብተን ደስሓ ኣኒ ምናልባት ብጣዕሚ ዝገረመኒ ሓደ ሮቦት ኣብ ፀወታ ፀኒሑ ገለ ሓደጋ ከጋጥሞ ከሎ ከምዚ ትርእይዎ ዘለኹም ወፂኦም ብቃሬዛ ሒዞም ከውፅዎ ከለዉ ልክዕ ከምቲ ኣብ ሰባት ግበር ምስ ምምሳሉ ቅርብ ዝገርም እዩ ማለት ክሳብ ክንደይ ዓብዪ ቆላሕታ ዝወሃቦ ውድድር ምንባሩ እዩ ዘርእካ። ብሓፈሻ ሕጂ ቀሪበልኩም ዘለኹ ቪድዮታት ከዓ ካብቲ ብዙሕ ዕዉት ዝበሃል ካብቲ ዓበይቲ ረክበታት ዝበሃል ወይ ካብቲ ኣቺቭመንት ዝበሃል ኣብዚ ናይ ሮቦቲክ ጌምስ ገለገለ ውድቀታቶም ንብሎም ዘለና ባላንስ ምጥፋእ ወዘተ ዝመስሉ ኸ ከመይ ይመስሉ ነይሮም እዚ እውን ክንተኸታቲልና ንመለስ።

我的预想。

ከምዚ ትከኣተለዎ ፅናዕኩም ሕጂ እውን እቲ ናይ ሮቦታት

ሂማኖይድ ሮቦታት ክሳብ ክንደይ ጠጠው ኢሎም ጥራይ ዘይኮነስ ጠጠው ኢሎም ከባቢኦም ኣስተውዒሎም ክኸዱ ምኽኣሎም ዝገርም እዩ። እዚ እንታይ እዩ ዘዳልወና እንተዳ ኢልና ኣብቲ ንዓመታት ኣብ ዝወርሒ ዝካየድ ሳልሳይ ዓለማዊ ውድድር ናይ ሮቦታት ከመይ እንታይ ዓይነት ፍልልያት ክንርኢና እዚ ናይ ሎም ዓንቲ መደብ መናፀር ኮነና ስለ ዝኽእል እሱ ጥራይ ዘይኮነ ብሓፈሻ ሂማኖይድ ሮቦትስ ዝበሃሉ ኣብ ዝተፈላለዩ ትካላት ኣብ ፋብሪካታት ወዘተ ኢና ክንሪኦም ፀኒሕና። ሕጂ ግን ካብ ፋብሪካታት እንዳወፁ ካብ ላቦራቶሪ እንዳወፁ ናብ ገዛውቲ ዝኸዱ ንዓበይቲ ሕግዙ ዝኾነ ሰብ ዝገብሮ እንዳገበሩ ውን ይመፁ ምስ ምህላዎም እዚ ድሕርና ንሪኦ መደባት ክሳብ ክንደይ እቲ ለውጢ መፂኦም ዘሎ ክንሪኦና። ምክንያቱ ቀደም ሮቦት ጥራይ ነይሩ፣ ሕጂ ግን ሮቦት ኣርቲፊሻል ብልሒ ኣርቲፊሻላዊ ብርሒ ወይ ኣርቲፊሻል ኢንተሊጀንስ ተሓዊስዎ ናበይና ዓይነት ገፁ ብልሒ ይኸይድ ከም ዘሎ እዩ ዘርእካ ማለት እዩ። ስለዚ ከምቲ ኣቐዲምና ዝገለፅናዮ ቻይና ኣብዚ መዳይ እዚ ወይ ኣብዚ ናይ ዓመት እዚ ካብቶም 256 እቶም ልዕሊ 1900 ሮቦታት ብቻይና ዝተዳለዉ እዮም ነይሮም። ስለዚ ካብቶም 666 ጋንታታት እቶም 641 ጋንታታት ናይ ቻይና እየን ማለት እዩ። ከም ዝጠቀስክዎ ብቁፅሪ ክረአ ከሎ 975 ሮቦታት ናይ ቻይና ክኾኑ ከለዉ እዞም 975 ሮቦታት ካብ 175 ካምፓኒታት ናይ ቻይናን ካብ 200 ዝኾነ ከዓ ዩኒቨርስታትን ኮሌጃትን ዝተዋፀአ ናይ ፈተነ ናይ ዩኒየር ማለት እዩ። ዳርጋ ብዙሕ ናይ ተምሃሮ መፈተን እውን ዝነበሮ ምስ ምንባሩ እዞም ተምሃሮ እዚኦም ንዓመተ ዓብዮም ኣብ ከመይ ደረጃ እንታይ ዓይነት ሮቦታት ሒዞም ክመፁኹም ድኽእሉ እሱ ጥራይ ዘይኮነ ካብዚ ተበጊስና ሮቦታት ኣብ ምንታይ መዓላ ክበፅሑ ወይ ክወርዱ ክእሉ ብኣሽሓት ክስርሑ ጀሚሮምሉ ኣብ ዘለዎ ግዜ ንብዙሕ ትንተናታት ክዋሃቦ ዝኽእል ኮይኑ ኢኻ ትረኽቦ። ስለዚ እዚ ናይ ሮቦት እዚ ንመፃኢ እንታይ ማለት እዩ እንተዳ ኢልና ብሓፈሻ ሮቦታት ካብ ፋብሪካታት ካብ ቤት ዕዮታት ወዘተ ወፂኦም ኣብ ገዛውቲ ዝኣትውሉ ዘለዉ እዩ ማለት እዩ። ስዒቡ ተዳልዩ ዘሎ ትንተና እምበኣር ካብ ቻይና ወፂና ናብ በዓል ጃፓን፣ ደቡብ ኮርያ፣ ሕብራት መንግስታት ኣሜሪካ ወዘተ ኢና ክንከይድ እዞም ዓበይቲ ዝበሃሉ ካምፓኒታት ወይ ትካላት ከ ኣብ ሮቦት ዘለዎም ስራሓት ኣበይ ደረጃ በፂሑ ኣሎ ካብሎም ጀሚርና ነቶም ዓበይቲ ዝበሃሉ ሮቦታት በብሽሞም እንዳፀዋዕና ክንከይድ ክንክእል ኣለና። ምክንያቱ ኣየናይ ሮቦት ወይ ኣየናይ ካምፓኒ ሮቦት ኣበይናይ ደረጃ በፂሑ ኣሎ ቀዳማይ ካልኣይ ሳልሳይ ተባሂሮም ኣብ ዝስርዕሉ ግዜውን ስለ ዘለና ማለት እዩ። ብሓፈሻ እምበኣር ሮቦታት ካብ ገዛ ካብ ፋብሪካታት ወፂኦም ኣብ ገዛ ይመፁ ኣለዎ ካበልና እስከ እዛ ምስቲ ዝሓለፈ ሰሙን ዘቕረብናዮ ሞባይል ኣጠቃቅማ ኣብ ገዛ ኣብ ስራሕ ወዘተ ዝብል ምስ ኣተኣሳሲርና ከምዚ ዓይነት ሮቦት ኣብ ገዛ መድለየና ዶ ኢልና ከዓ ሓደ ንእሽተይ ሲሙሌሽን ወይ መርኣይ እትኸውን ቪድዮ ሰሪሕ ኣለው ንዓ ተኸታቲልና ንምለስ።

መቸም እዚ ኣቐዲምኩም ክትርእይዎ ፅናሕኩም ንገሌና ከየድልየና ይተርፍኒ እዩ። እዚኣ ቪድዮ እዚኣ ክሰርሓ ከለኹ ብኤኣይ ገይረ ንምንታይ እያ? ሓደ እቲ ፀኒሕና ንገልፆ ሮቦታት ኣበይናይ ደረጃ ኣለዉ ዝበሃሉ፣ ብፍላይ ድማ ኣርቲፊሻል ኢንቴሊጀንስ ምስ ተወስኹም ከመይ ኮይኖም ኣለዉ። ስለዚ ካብ ሮቦት ጥራይ ዘይኮነ ሰፍ ዘይብል ዓብዪ ናብ ሰብ ዝቀረረብ ብልሒ ሒዞም ኣብ ጎና ድዋ ብብሉሉ ግዜ እቲ ዝበልካዮም ክገብሩን ካብ ድበልካ ሓሊፎምን ባዕሎም ተረዲኦም ክኸዱ ዝኽእሉሉ ማለት እዩ። ቅድሚ ናብቲ ተዳልዩ ዘሎ ንዓለማዊ ትሕዝቶ ናይ ሮቦታት ምዕባለ ናይ ሮቦታት ዝገልፅ እምበኣር ንሓደ ሮቦት ሰብ መሰል ሮቦት እንተ ዳ ኣርቲፊሻላዊ ብልሒ ተወሲኽዎ ከመይ ክኸውን እዩ ዝብል ምስ ተቐዲምኩም ክትርእይዎ ኣፀናዕኩም ብኤኣይ ዝተሰርሐት ቪድዮ ክንረኣዮ ከለና፣ ብሓፈሻ ዓይነታት ናይ ኤኣይ ኣብ ሮቦት ክንሪኦም ከለና እቲ ቀዳማይ ወለዶ ናይ ኤኣይ ዝበሃል ምናልባት ቶም ቀለልቲ ዝበሃሉ ክሳብ ዝሓለፉ 20 ዓመት ክንገብረሎም ዝፀናሕና እዩ። ምክንያቱ ካልኩሌተር እንተዳ ርኢናያ

ዝኾነ ቅማረ ዝገብረልና እዞም ሰርች ኢንጂንስ ዝበሃሉ ንሓደ ነገር ደሊኻዮ ካብ ዝተፈላለዩ ወብሳይታት ካብ ሚሊየንስ ኦፍ መወከሲታት ኣምፅኡ ሓንቲ ክሰርሓልካ ዝኽእል ዝተፈላለዩ ትንተናታት ክሰርሓልካ ዝኽእል እዚኦም ቀዳማይ ወለዶ ክንብሎም ንኽእል። ካልኣይ ወለዶ ንብሎም እቶም ጀነሬቲቭ ኤኣይ ዝበሃሉ እዮም። ጀነሬቲቭ ኤኣይ ዝበሃሉ ቪድዮ ሰርሑልካ፣ ስእሊ ሰርሑልካ፣ ወይ ከምዚ ቀዲምና ክንሪኢ ፀናሕና ኮሚክ መምሃሪ ወዘተ ወዘተ ክሰርሑልካ ይኽእሉ። እዚኦም እቶም ጀነሬቲቭ ኤኣይ ንብሎም እዮም። እቶም ሳልሳይ ሶሻል ሜድያ ኤኣይ ዝበሃሉ ሕጂ ዝመፁና ዘለዎ እዮም። እዞም ናይ ሶሻል ሜድያ ኤኣይ መዓልቲ ሓሊና ንዛረበሎም ክኾኑ እዮም። ምክንያቱ ኩሎም እዞም ንሪኦም ፖስት ዝኾኑ ኣብ ፌስቡክ፣ ኣብ ትዊተር፣ ኣብ ኢንስታግራም ወዘተ ቀደም ብሚእታዊት ብሰብ ጥራዮም ዝካየዱ ነይሮም። ኣብዚ እዋን እዚ ግን ካብ 30 ክሳብ 50 ሚእታዊት ዝበፅሑ ኣብ ዝተፈላለዩ ዌብሳይታት ዘለዉ ፖስት ዝኾኖም ነንብቦም ንሪኦም ንዕዘቦም ትሕዝቶታት ሰብ ከይተሳተፈ ኣውቶሜት ድኾኑ ብናይ ሶሻል ሚድያ ኤኣይ ዝስርሑ እዮም። እዚኦም ሓደ ሰብ ፖስት ምስ ገበረ ዝውሃብ ኮመንትስ እንተዳርዩናዮም ኣብ ታሕቲ ሓዊስካ ማለት እዩ ብኤኣይ ዝግበሩ እዮም። ካልእ ኣብዚ እዋን እዚ ብፍላይ 2026 ዝመፁ ዘለዉ ካባይ ጀሚርካ ቅድሚ 2025 ሰሚዕናዮም ዘይንፈልጥ ዓይነታት ሮቦት ከዓ መፂኦምና ኣለዉ። እዚ ንዓመተ 2026 ዘኸልዐ ዓይነት ሮቦት ኤኣይ ኮይኑ ሎሚ ኣብ ሮቦት ኣትዮም ክንሪኦም ኢና ማለት እዩ። እቲ ሓደ እቲ ኤጀንቲክ ኤኣይ ዝበሃል እዩ። እዚ ባዕሉ ናትካ ትእዛዝ ከይተፀበየ ኢሜይልካ ድምልስ፣ ኣብዚ ቲኬት ቡክ ግበረለ ኢልካዮ ቲኬት ቡክ ዝገብር ማለት ኣወዳዲርካ ሎማ ዓንቲ መገሻ ኣላትን ሞ ኣወዳዲርካ ዝሓሰረት ኣብታ ናይ ሰዓ 8 ቆረፀለይ እንተዳኢልካዮ ኤጀንቲክ ናትካ ኤጀንት ኮይኑ ከይዱ ዝተፈላለዩ ስራሓት ዝሰርሕ እዚ ኤጀንቲክ ዝበሃል። እዚ እውን ዓብዪ ሸፈነ ሂብና ድመፅ ዘሎ መደባትና ንሪኦ ክኸውን እዩ። እቲ ሓሙሻይ ድማ ኢምቦዲድ ኤኣይ ዝበሃል እዩ። እዚ ኢምቦዲድ ኤኣይ ንብሎ ከዓ ሓደ ኤኣይ ኣብ ውሽጢ ሰብ መስር ሮቦት ኣትዩ ክሳብ ሕጂ ብሶፍትዌር ደረጃ ጥራይና ንፈልጦም ዘለና። ናብ ኢምቦዲድ ምስ ኣተዉ ግን እዚ ኤኣይ ኣብ ውሽጢ ሰብ መስር ሮቦት ኣትዩ ዝሰርሖ ዝተፈላለየ ብልሕ ወይ ከዓ ፍሉይ ብልሕ ዘሎ ሮቦት ማለት እዩ። ክልቲኦም እዞም ኤጀንቲክ ኤኣይ እታ ኢምቦዲድ ኤኣይ ዝበልናዮም ሕጂ ክልቲኦም ካብ ዓመት 2026 ጀሚሮም እንዳተኸልዑ ዝኸዱ ዘለዉ ዓይነታት ኤኣዮም ማለት እዩ። ስለዚ ብሓፈሻ ነዚኦም ዓይነታት ኤኣይ እንተዳርኢና እዛ ስዒባ ተቐርብ ሕፅር ዝበለት ከዓ ሮቦት በፂሕዎ ደሎ ደረጃ በብዝተፈላለየ ትካሉ ክርኢና ንምለስ ኢና።

ዋላ እኳ ቻይና ብከምዚ ክንዕዘቦ ፀናሕና ንዓለማዊ ሰብ መስል ሮቦታት ትመርሕ እንተላ እቲ ብኻልኦት ሃገራት ክገጥማ ዝኽእል ውድድር ግን ኣቃሊልካ ዝረአ ኣይኮነን። ሃገራት ጃፓን፣ ደቡብ ኮርያ ከም ኣብነት እንተወሲድና ካብቲ ብቕልዕን ዘይቅልዕን ወይ ዝግለፅን ዘይግለፅን ናይ ኤኣይን ሮቦቲክስን ስራሓት ካብቲ ክንግምቶ ንኽእል ንላዕሊ እዩ። እዘን ክልተ ሃገራት ከፊትንኦ ዘለዋ ቤት ትምህርቲ ሰባት ሮቦቲክስ ዝመሃሩሉ ቤት ትምህርቲ ዘይኮነ ሮቦታት ባዕሎም ዝተፈላለየ ስልጠና ዝወስድሉ ማእኸላት እዩ።

ኣብ ጃፓን ዘሎ ቺባ ዝተባሃለ ናይ ሮቦታት መሰልጠኒ ማእኸል እንተርኢና ኣብ ሓደ እዋን 40 ሮቦታት ከሰልጥን ዝኽእል ማእከል ኮይኑ ሓደ ሰብ ወይ ትካል ሮቦት ምስ ገዝአ ነቲ ክሰርሖ ዝደሊ ስራሕ ንኽዓይ ወይ ንኽኸውን ዝኸውን ስልጠና ንኽወስድ ናብዚ ቤት ትምህርቲ የምፅኦ ማለት እዩ።

ናብ ደቡብ ኮርያ ምስ ንመጽእ ድማ ኣብቲ ናሽናል ሮቦቲክስ ፕሮግራም ዝተሰመየ ፕሮጀክት ናይ 2.3 ትሪልዮን ዎን ማለት ናይ ከባቢ 1.6 ቢልዮን ዶላር ብምስላዕ ክሳብ 2030 ኣብ ዘሎ ግዜ ንሮቦት ዝኸውን ናውቲ ንምፍራይ ዘገልግል መሳርሒ እንዲዘስርሕ ወፍሪ ጀሚሩ ይርከብ።

ኩባንያ ተስላውን ነቶም ብኦፕቲመስ ዝፍለጡ ሮቦታቱ ብኤኣይ ዝተደገፉ ናይ ሳልሳይ ወለዶ ፍርያት ንምውፃእ ነዚ ውድድር ተሓዊስዎ ኣሎ።

ሃጊን ፌስ ዝተባህለ ናይ ሮቦታት ትካልውን ነቶም ማይክሮዳክ ዝሰመየን ከም ብልሒ ዘለዎ ባምቡላ ዘገልግላ ብኣስታት 6,000 ናቕፋ ዝሸጠን ዘሎ ሮቦታት ንመጻወቲ ቆልዑ ካብ ምቕያር ሓሊፈን ቆልዑን ዓበይትን ኣብ ምዝንጋዕ ዓብ ተራ ይጻወት ኣለዋ። እዘን ሮቦታት ፍሉይ ዝገብረን ድማ ብናትካ ፕሮግራም ድላይካ ክኾናልካ ፕሮግራም ክትገብረን ዘኽእላ ምዃነን እየን።

እቲ ኣብ ቀረባ ዓመታት ንፅበዮ ሮቦት ጌምስ እምበኣር በዞም ዝተጠቕሱ ኣብ ፍሉይ ቤት ትምህርቲ ዝሰልጠኑን ዝስልጥኑ ዘለዉን ዝምዕብሉ ዘለዉ ዝኸውን ኣሎ ማለት እዩ። ምስዚ ኩሉ ድማ እቲ ምዕባለ ከመይ ከም ዝኸውን ንምግማቱ ዘሸግር ኣይኮነን።

ባርከስ ዝኸበርኩም ተኸተልቲ መደባት ቴክኢንሳይት ኤርትራ እዚ ክትከተሉ ፅናሕኩም ሎሚ ካብ ዝተዳለዉ መደባት እዮም ነይሮም። ካብዚ ናይ ሎም ማዓንቲ መደብና ገለ ሓድሽ ነገር ተማሂርኩምን ተዘናጊዕኹምን ከም ትኾኑ ተስፋ እንዳገበርኩ ዝመፅእ ዘሎ ሰሙን ብካልእ ትሕዝቱ ፍልይ ዝበለ መደብ ክሳብ ንረኸብ ንሎሚ ስለምክታልኩም ደጊመ የመስግን። ሰናይ ቅነ

ማሕበራዊ ምትእኻባት ኣብ ሕብረተሰብና ካብ ቀደም ዝነበረን ዘሎን እዩ። እዚ ምትእኻባት ከም ኣብ ማሕበራዊ ውራያት ሃገራዊ በዓላት ይኹን ሃይማኖታዊ በዓላት ይህሉ። ኣብዚ ድማ ቤተሰብ፣ ጎረቤት፣ ኮታስ ኩሎም ፈተውቲ ዝበሃሉ ስለ ዝርከብዎ ብሕብረተሰብና ብኣዝዩ ተገዳስነት ዝተሓዝን ዝረአን ኣጋጣሚ እዩ። ኣብዚ ውራያት እንብሎ ዘለና ድማ እቲ በዓል ውራይ ዘካይዶ ዝሓስቦን ውጥናትን ወፃኢታትን ይህልዎ። በዚ ድማ ሃልክን ሓጎስን ኣብ ሓደ ተጠዋሚሩ ይጓዓዝ።

ኣብዚ ጉዳይ እዚ ኢዱ እትዩ ሓደ ዓብ ተራ ዝፃወት ሰብ ኣሎ። ንሱ ድማ ኣካየዲ መደብ ይበሃል። እዚ ሽም ኣብ ውርያትና ብቐሊሉ ተቐባል ጋሻ ይፍለጥ። ንሱ ግን ኣብታ ናይ መዓልቲ ውራይ ጥራይ ዝነጥፍ ሰብ እዩ። ኣብዚ እዋን እዚ ግን ብውሕድ ቁፅሪ ሕብረተሰብና እናተጠቀመሉ ዝመፅእ ዘሎ ስራሕ እዩ። እዚ ስራሕ ወይ ሞያ ብቋንቋ እንግሊዝ ኢቨንት ማናጅመንት ተባሂሉ ይግለጽ። ኣብ ዝተፈላለያ ናይ ውልቃዊ ማእከል ስልጠናታት ድማ ከም ዓውደ ትምህርቲ ይውሰድ። ንሎሚ ድማ ትምህርቲ ብዛዕባ ኣመሓድራ መደብ ወይ ኢቨንት ማናጅመንት ዘላሊ ሞያ ሒዝናልኩም ቀሪብና ኣለና። ተኸታተሉ።

ኣብዚ ቤት ትምህርቲ ናይ ኢቨንት ማናጅመንት ክላስ ኣብታ ካልአይቲ እብረ ዝጀመረ ኣላ ማለት እዩ። ካብቶም ቀዳሞት ዝተምሃርና ነርና ድሓር ከዓ ቅፅል ኢለ ከዓ ፀኒሐ ከዓ ቡልቀ የውነ ማዕብሎ ሰርሐሉ ነይረ ካብ ቀፂል ከዓ ክምህራ ወሲነ ማለት እዩ። ብበዕለ ኤፍሬም ከዓ ስለ ዕድል ዝኸፈልቱለይ ከም መምህር ኮይንካ ዳርጋ ብልክዕ 2 ዓመት ሕጂታ ኮርስ ክረምቲ ሓጋይን እንዳትኸይድ ሕጂ ዳርጋ 3 ክላስ ኣመሪቕ ኣለኹ ኣብ ናይ 2 ዓመት ግዜ ማለት እዩ።

0: ኢቨንት ማናጅመንት ክንብል ከልና ወይ ኢቨንት ፕላነር ኣዳላዊ መደብ ንብሎ ብትግርኛ ቴክኒካል ቃል ትብልዋ ተኾነ ግን ኣዳላዊ መደብ እዚ መደብ እዚ ሕጂ ናይ ማሕበራዊ መደብ ክኾን ክእል ናይ ትካላዊ መደብ ማሕበራዊ ክንብል ከልና ውራያት ኩሎም ካብ መርዓ ጥምቀት ዓመት ቆልዓ እዚ ኩሉ ምስ ማሕበራዊ ናይ ሓጎስ ይኹን ናይ ሓዘን ኣብ ባህሊ ነቕርብ ኣብቲ ናይ ሓጎስ ጥራይነ ስለነተኩር እምበር ኩሉ ምሕደራ ዘድልዮ እዩ ማለት እዩ። ኣብ ናይ ትካላት ክንብል ከልና ከዓ ዝኾነ ወርክሾፕ ሴሚናር ኣኼባታት ዝኾነ ምዝንጋዕ መደባት ምስ ዝህልዎም እውን ሓደ ኢቨንት ፕላነር ከዳልወሎ ምኽእል ማለት እዩ።
1: ምሕደራ መደብ ወይ ኢቨንት ማናጅመንት ሓደ ካብ ኣብዛ ስልጠና ማእከል ዝውሰድ ትምህርቲ እዩ። ብግቡእ ድማ ናይ 3 ወርሒ ትምህርትን ናይ መመረቕታ ስርዓትን ይካየድ። ነታ መዓልቲ ንምድማቕ ድማ ተንተምሃሮ በቲ ዝተምሃርኦ መሰረት ኣብ ግብሪ ንምውዓል መዓልቲ መመረቕትአን በዓልን ዘዳልዎን ዘጸብቖን መደብ ዝኸውን። መስራቲ ኣይሮ ስልጠና ማእከል ድማ ነዚ ሞያ ብሩህ ዕላማ ሒዙ እዩ ኣበጊስዎ።
2: ከም መበገሲ ናይታ ሽም ሓደ ቋንቋ ናይ ኤርትራ እዩ። ሓደ ካብቶም ጫዕተ ብሔራት ኣብ ሳሆ እዩ ማለት እዩ። ማእከል ስልጠና ኣይሮ ትብል እታ ኣይሮ በይና ፀሓይ ትትርጋም ብቋንቋ ሳሆ። በዚና ከዓ ነቲ መፃኢ ብሩህ መፃኢ ናይ ሕብረተሰብና ታርጌት ወይ ዕላማ ብምግባር ነዛ ሽም እዚኣ ተመሪፃ ማለት እዩ።

0: ሕጂ ኤቨንት ኤንድ ፕላኒንግ ማኔጅመንት ሓንቲ ካብተን ብራንች ናይ ማኔጅመንት ኮይና እቲ ትምህርቲ ስፍሕ ዝበለ እዩ። ካብ ሽዑ ክንጅምር ከለና መጀመርያ ጀሚርያ ትኸይድ ነይራ። እቲ ናይ ብምሉኡ ናይ ኣብ ሓደ ኩነት የጋጥም እሞ ሓደ ዝኾነ እንታይና ንብሎ ክንዋህዶ ዘለና መደብ ነዚ ሕጂ ብኸመይ ነመሓድሮ ብምሉእ ካብቲ ናቱ ባጀት ምውፃእ ክሳብቲ ነቲ ባጀት ምምሕዳርን ብፅፉፍ ክኸደልካ ንኣብነት ስብ ዝሓደ ሓደ እዋን እንታይ ንገብር ኢና ስለ ዘለዎ ይግበር ገለ ዝበሃል ነገር ኣሎ ብፍላይ ገንዘባዊ ነገራት እቲ ዘይብሉ ከዓ ተለቂሑ ገለ ይገብር እዩ እጂ ቀንዲ መልእኽቲ ናይታ ኤቨንትን ኦርጋናይዚንሲ ምውሃድ ነታ ተሓሰብካያ ኩነታት በታ ዘላትካ ብፅፉፍ የድካ ክትገብራ እቲ ዘለዎ ከዓ ማዕረፍ ንደይ ሴቪንግ ገይሩ ወይ እቃበታት ገይሩ ፅፉፍ በቲ ውሑድ ድኻም ገይሩ ከምዘውፅእ ትምህርቲ ትምህርቲ እያ ኣዝያ ብልፅቲ ትምህርቲ እያ።
1: ንዝኾነ ስራሕ ግቡእ ምሕደራ ምስ ዘለወዩ ዕውት ስራሕ ተባሂሉ ክጥቀስ ዝኽእል ኣብቲ ስራሕ ወይ ኣጋጣሚ ድማ ንዕኡ ተገዲሱ ዝሕዞ ሰብ ምስ ዝርከብ እዩ ኩሉ እቲ ጉዳያት ብጥብቂ ክሳለጥ ዝኽእል። ኣገዳስናት ኣብ ማሓደራ መደብ እምበኣር ነብዚ እዩ ዘማልእ። በዚ ድማ በዓል ውራይ ዝዓዩ ዕዮታት ዝፋኽሰሉ
2: ኣገዳስነት ናይ ኢቨንት ፕላነር ክንብል ከለና ዝኾነ ደቂቕ ነገር ብምሉኡ እዩ በዕሉ ዝቆፃፀረልና ማለት እዩ። ሕጂ ቁርብ ኣብ ናትና ኣብ ሕብረተሰብና ውራይ ባዕሉ እቲ በዓል ውራይ ባዕሉ ታደድያ ኣቦዲ ባዕሎም እዮም ኣብ ገዛ ነተግብሮ። እዚ ከዓ ከምዚ ባህሊ ካብ ቀደምና ነበረ ባህሊ እዩ። ሓንቲ ሰበይቲ ስውሕልነታ ክትፍለጥቲ ኮይና ኣብቲ ውራያ እቲ ዓይነት ምግቢ ቀሪባ እቲ ዓይነት መስተ ቀሪባ ብከምዚ ኢና ንኸይድ ነርና። ኣብዚ ሕጂ ግዜ እዚ ግን መብዛሕትኡ ሰብ ስራሕ ዝፅዕቆ ሰብ ኣሎ ካልኣይ ጉልበትካ ጉልበት ዝውሕዶ ሰብ ኣሎ ዓቕሚ ዝውሕዶ ሰብ ኣሎ ካብኡ ናብኡ ዝኾነ ውራያትና ዓበይቲ ስለ ውራይ ንገብር ንሕና ጎረባብትና ስድራና ዝሕግዙልና እዩ ነይሩ። ሕጂ እንዳ ሓደ መፅእ ኣሎ ብፍላይ ኣብ ከተማታት ሰብ ስራሕ ትኸውን ኣይጠዓሞ ንኸውን ሕጂ እቲ በዓል ውራይ ይግዳዕ ወይ ትደቀቕቲ ደቀቕቲ ኣድላይ ዝነበረ ነገራት ትገድፎ ዝዓበየ ጌጋታት ንሪኦም መብዛሕትኡ ከዓ ቤናይ ከም ዝጅምር ተሞክሮ ስለ ዘበይብሉ እቲ ዝበዝሐ ባጀቱ ወይ ሰልዱ ኣብቲ ዘይጠቅም ከጥፍዎ ፀንሕ ምሽዑ ኣገዳሲ ነገር ጎዲልዎ ፀንሕ ካብኡ ከዓ ነቲ ሰልዲሲ ጥቡቅ ገይሩ ኣይመቃርሐሉን ማለት እዩ። ኣብ ክሳርካ ልዕሊ ዝመደቦ የጥፍእ የህልኽ ማለት እዩ። ሕጂ ኣብ ከምስታት ኢቨንት ማናጀር ክህልወካ ከሎ ቀዳማይ ኮፍ ኢልካ ኩሉ ትዘድልየካ ነገር ካብ ቀዳምነት ስጋብ ዳሕራይ ዝስራዕ ብቐደም ተኸተል ተስፍሮ ማለት እዩ። ክተርፍ ዘይብሉ ንብሎ ነገራት መግቢ መስተ ምዝንጋዕ ክንደይ ዕድማት ኣለኹ እዚ ኣገዳሲ ድሓር ተቐንጠመንጢ መጋያየፂ ዝኾንካ ኣብ ድሕሪ ትሰርዖ ሽዑ ከም ሰልዲ ዝኣኸለካ እቲ መጋየፂ ክተርፍ ክእል እዩ። ቀንዲ ግን ክተርፍ ከም ዘይክእል ቦታ ትሒዝካ ኣለካ ማለት እዩ። ሕጂ ኣብዚ ቀንዲ ግዜ ይቁጥበልካ እዩ ሃልኪ የብልካ ዝኾነ ናይ ሰልዲ ማናጅመንት ከዓ ባዕሉ ገብረልካ ማለት እዩ።
1: በዚ ሞያ ዝሰልጠና ተምሃሮ እምበኣር ኣብ ግብሪ ከውዕሎኦ ተበጊሰን ይርከባ። ኣብ ስርሐን ይኹን ኣብ ሞይአን ድማ ዓበ ኣስተዋፅኦ ከም ዘሕደረለን ይዘረባ።
3: ኣብዛ ኢቨንት ፕላነር ክንምሃር ከለና ኣብ ሓደ ውራይ እንታይ እንታይ እዩ ዘድሊ ቦታ መጀመርታ ከመይ ጌርካ ነቲ ቦታ ተመሪፁ ዘሎ ዲዛይኑ ዲኮርናቱ ከመይ ክኾን ኣለዎ እቲ መርዓውቲ ድዩ ወላ እቲ በዓል ውራይ ትብሎ ዘለካ ኣብ ከመይ ግዜ ክጅምር ኣለዎ ክውዳእ ኣለዎ ኬክ ዲቶርታ ዲኮረስ እሱ ከ ኣማዓስ ግዜ ከመይ ክኾን ኣለዎ ቀንዲ ግን ናይ ኤቨንት ፕላነር ኣብዚያ ቀንዲ ዝተምሃርናያ እቲ መርዓዊ ይኹን መርዓት ኾነ ምስ መደበ ብሰንኪ እቲ ውራይ ምግፉሕ ዝተላዕለ ብዙሕ ነገራት ይርስዕ እዩ። ኤቨንት ፕላነር ግን ነዚ ኣይርስዕን ኩሉ ነገር ስለ ሰት ገይሩ ዝፈልጦ ኩሉ እዩ ኦርጋናይዝ ክገብሮ ክእል ማለት እዩ። ስለዚ ኣብቲ ታይም ማኔጅመንት ዲኮር ከመይ ክኾን ኣሎ ቴብል ሰቲንግ ከመይ ክኾን ኣሎ ዝተፈላለየ እዝታት ተማሂርና ማለት እዩ።

0: ኣገዳስነት ናይ ዝሞያ ክገልፆ ከለኹ ግዜ ከማን ናይ ኣክለንን እዩ ኣነ ብዙሕ ተመክሮ ናይ ምስሳይ ዘለኒ ኣብ ብዙሕ ኣገዳሲ ኣጋጣሚታትን ፅምብላትን ዘሳኽሳኹን ዝሰራሕኹን ሰብ ናብቲ ፅባቅ እኳ እንተሃለዎ ግን ዝያዳ ንክፅብቐልካ ዘድሊ ነገር ኣሎ እቲ ዘድሊ ከዓ ፍልጠት ምሕደራ ነቲ ተመሓደሮ ነገር ሲ ንዝያዳ ስራሕ ብፍልጠት እንድሕር ተወሲኹስ ኣደራዒ ፅባቅ እዩ ዝህልዎ ንዓማዊልካ ትሕጉስ ፀጋታትካ ትቁጥብ ጥዕናኻ ግዜኻ ኩሉ ኢኻ ተመሓደሮ ተመክሮ በይኑ ኣኻሊ ኣይኮነን ኣነ ናይ ብዙሕ ዓመት ተመክሮ ኣለኒ ነቲ ሞያ እውን ኣዝየ ዝመለክክዎ ኮይኑ ይስምዐኒ ነይሩ ግን ኣብ ኢቨንት ማናጅመንት መፅ ምስ ተማሃርኩ ዳርጋ የለኹን ኢለ ምክንያቱ ብጉልበትካ ብድኻምካ ንኩሉ ግዜ ከዓ ከም ስራሕተ ናኾንካ ጥራይ ትነብር መስለካ ነይሩ እዚ ሕጂ ኢቨንት ማናጅመንት ተማሂርና ዘለና ግን ንዝኾነ በዓላት ኦርጋናይዝ ከመይ ጌርካ ትገብሩ ኢድካ እቲኻ ከመይ ጌርካ በዓልካ ኣብኡ ትዋሳእ ካብ ስራሕቴና ኮንካ ንክትነብር እውን ነቲ ደገ ንስራሕ ዝኸፍት ኮይኑ ረኺበ እዮ
1: ሕጂ ቀዳማይ ዝቐሰምኮ እዚ ኢቨንት ማናጅመንት ወይ ፕላኒንግ ካብ ቅድም ዝደልዮ ነበርኩ ኮይኑ ግን መጨበጥ ስእነሉ ነይረ ቤን ክጅምር ይኽእል ሕጂ ጋይዳንስ ቀንዲ ዘድልየካ ሕጂ ጋይድ ዝገብረካ ሰብ ትረክብ ማለት እዩ እቲ መምህርካ ጋይድ ገብረካ ወይ መምህርና ማለት እዩ ኣባና መምህር ሰላም ትበሃላ ነራ ስለዚ ንሳ ጋይድ ገይርሃና ሕጂ ኣገዳስነቱ በዓል ሞያ ፀዊዕካ ሓደ ጉዳይ ክትገብረልካ ሃየር ክትገብሮ ከለካ በዓል ሞያ እዩ ፍልጠት ኣለዎ ብዓብዩ እዚ ማለት እዩ ካልኣይ ነገር ከዓኒ ኣብቲ ኮስት ንኣብነት ዋጋ ናይቲ ንብረት ድዩ ናይ ንኣብነት መርዓት ኢልና ንኣብነት እቲ ሆቴል ኢኻ ትገብር ደሊኻ ዳስያኻ ትገብር ደሊኻ ዴኮሬተር መንሕሸካ ብሕሱር ዋጋ ድዩ ብዝዋፀካ በቲ ባጀት ናትካ ማለት እዩ ምስ ሰብሲ ከረኸበካ ክእል ባዕሉ መደብ ከውፃልካ ክእል እዚኡ እቲ ኢቨንት ማናጀር ዝገብሮ
2: ምሕደራ ኣብ ዝኾነ ነገር ኣዝዩ ኣገዳሲ ምዃኑ ከም ተመክሮ ኣብ ንጓዕሶ ህይወትና ንማህሮ ኢና ምሕደራ ግዜ ምሕደራ መደብ ኮታስ ምሕደራ ኣብ ኩሉ ኣዕዋቱ ምዃኑ ርጉፅ እዩ ኣብዚ ክጥቀስ ዝፀንሐ ውራያት ይኹን በዓላት ድማ ምሕደራት ዝካየድ መደብ ምስ ዝህልዎ ኣዝዩ ስሉጥን ውጡን ስራሕን ይኸውን ትምህርቲ ምቕሳም ድማ ኣብ ዝኾነ ሞያ ኣዝዩ ኣገዳሲ እዩ እቲ ንፈልጦ ኢልና ንሰርሓሉ ሞያ ዝያዳ ትምህርቲ ምስ ንድርበሉ ዘይንፈልጦ ዝነበርና ንፈልጥ ከምኡ ውን ኣብ ርእሲ እቲ ዝፀንሓና ፍልጠት ንድልብ ማለት እዩ
3: ትምህርቲ ኮ ቀሊል ነገር ኣይኮነን ከም ሽሙ ሓደ ሰብ ትምህርቲ ኣለዎ ድሕር ተባሂሉስ እቲ ትምህርቲ ስራሕ እዩ ንባዕሉ ማለት እዩ እንጂ ሞያ ከዓ ናትካ ሓደ ናይ መፃኢ ስጉምቲ እየ ዝብሎ ኣነ እንተዳ ዝኾነ ነገር ሒዝካ ኣለካ ብፍላይ ኣብ ርእሲቲ ዘለካ ሓደ ሞያ ንድሕር ወሲድካስ ንዓ ደስራሕ ኩላ ወይ ክሰርሓ ኣላለን ኢልካ ስለትህቅን ኩሉ ግዜ ከም ሓደ ዝተቐመጠ ናትካ ብቕዓት ኢለ መገለፅክዎ ማለት እዩ ኣዝዩ ኣገዳሲ እዩ ንሂወትካ ንለውጢ ንኩሉ ማለት እዩ
4: ትምህርቲ ዝኾነ ንዝኾነ ኢልካ ተምሃርካዮ ወላ ከም መሕለፊ ግዜ ኢልካ ተምሃርካዮ ትምህርትስ ኣብ ኩሉ ሻዕ ኣብ ገለስ የድልየካ እዩ ጠቃሚ እዩ ትምህርቲ ምውሳድስ ጠቕመካ እምበር ኣይሃሰይካን እዩ ማለት እየ ሕጂ እዚ ከዓ ኣብ መዓልታዊ ሂወትና ዘለና ውራያት ሲ ካባናስ ናይ ኣይፍለን እዩ ኣብ ዝኾነ መዓልታዊ ሂወትና ዘሎ ካብ ቀደም ኣትሒዚ ምስ ወዲሰብ ዘሎ እዩ ምትእኽኻብ ስለንፈቱ ማለት እየ ሕጂ ኣብዚስ ባዕልኻ ብትምህርቲ ተደጊፉ ክትምድብ ከለካ ዝበለፀ እንድሕር ብላ ፈሊጥካየን ከለካ ከዓ ምፍላጥካ ጥራይ ከማት ንኻልእ ሰብ ከተስርሕ እውን ዕድል ትፈጥር ኢኻ ማለት እዩ ሰምንታይ ኩሉ

0: بعلها خطر كبوليت هلنها كل بعلها خط كبريت هلنها انت خيلك تمرت زلو وخينو طبق طفو سرح كترح تبلد انت زي كونها لعلي خاز فلطو كم زلو نزمويا وينزع عود ريخس نعوخا ني سرح عدل مفتركا تبلد هون مالتي
1: እዚ ሞያዚ ብተገዳስነትን ብኣፍልጦን ተተኸይዱ ኣብ ውራያትና ይኹን ምትእኸባትና ዘለዎም መደባት ኣዝዩ ፅፉፍ ስራሕን ንበዓል መደብ ዘፋኩስን ከም ዝኸውን ክንግንዘብ ይግባእ ብፍላይ ብከምዚ ስሩዕ ትምህርቲ ምስ ዝውሃቦ ኣብ ዝለዓለ ደረጃ ዘብፅሕን ስራሕ ዝፈጥርን ሞያ ክኸውን ትፅቢት ይግበረሉ
0: ሕጂ ዝበዝሐ ሰብ ስለዘይፈልጦ እንታይ ትምህርቲ ንምህር ስለዘይፈልጦ ብዙሕ ኣይስሕቦኒ ወላ እቲ ክላስ ከማን ውሕድ ዝበሉ እዮም ዝምዝገቡ ሕጂ ናይ ኢቨንት ክንብል ከለና ግን ንኩሉ ተንኪፋ ትኸይድ ሞር ከዓ ኣብ ፕራክቲካል ኣብ ተግባር ዘተኮረ ዓይነት ትምህርቲ ስለዝኾነ ኣብ ከምዚ ወይ ኣብ ፈጠራውነት ፍሉይ ዲዛይን ክገብረ ደላ ፍሉይ ቅዲ ናተን ከውፅኣ ዝደልያ ንድሕር ኣድህቦ ኣሎ ኮይኑ እዛ ክላስ እዚኣ ንዕኦም ከምትሰማማዕ ወዲ ይኹን ጓልኹን ንዕኦም እዛ ክላስ እዚኣ ከም ዘላ ንክፈልጥዋ ከላልምደሎ

0: እዚ ሓደ ካብኡ ስልጠናታት ኮይኑ ካብ ዝተፈላለዩ ጨንፈራት ናይ መካናይዝ ዝተዋፅኡ ሰባት ንቕብኣ ኣብ ኢንግራቪንግ ኣብ ሲልክ ስክሪን ዝበሃል ኣብ ውሽጢ 8 ወርሒ ሲ 2 ኮርስ ወሲዶም ማለት እዩ።
1: ንምሉእ ትሕዝቶ ናይ ዝምርኢት ቀዳም ኣብ ሰዓትና ኣብ ንኡስ መደብ ዓለም ስነጥበብ ተኸታተሉ። ናይ ሎም ሰሙን መደብ ዳሳስና ብዛዕባ ኣብ እስጳኛ ዝተኻየደ ሓደገኛ ውድድር ባእሲ ናይ ኣብዑር ብኸመይ ጀሚሩ ናይ ብሓቂ ድዮም ኣብዑር ንቀይሕ ሕብሪ ምስ ዝርእዩ ዝባሳጨውን ዝገልጽ ትሕዝቶ ክህልወና እዩ። ንኡስ መደብ ናብ ፍኖተ ህይወት ኣብ ዝሓለፈ ሰሙን ብዛዕባ ጉዕዞ ህይወት ን46 ዓመት ኣብ ሙያ ብሽክለታ ብምንጣፍ ንልዕሊ 48 ዓመት ድማ ምውቕፍራዊ ህይወትን ሓዳርን ከስተማቐር ምስ ዝበቕዐን ጌና እውን ዘስተማቕር ዘሎን ሙሴ ተመስገን ዘላለ መደብ ቀሪቡ ምንባሩ ዝዝከር እዩ። ኣብ ሰሙን እውን ካልኣይ ክፋል ክቕርብ እዩ።
2: ሓደ መዓልቲ ሙሴ ገዜጣ ኣንቢብካ ፅሒፍካ ስኪ ነዞም እንዳዘይናሃቦም ስናና ሽግር ኩሉስግደብወበይን ምግሰብዓና ንዝብዕና እዮም ሓደ መዓልቲ ሰምዕና ኹን
1: እዝን ካልእን መደባት ክቐርብ እዩ። ተኸታታሊት ፊልም ሳውን መበል 29 ክፋል ካብ መደባትናያ ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛነዩ ዝበልናዮም ቪድዮታትን ካብ መደብ ናትራን ዝሰሙን እዚዮ እሞ ንኽትከታተሉ ብኽብሪ ንዕድም። መደብ ናትራን ቀዳም 29 ናሓሰ ልክዕ ሰዓት 2 ፍረቓ ድሕሪ ቐትሪ፣ ድግማ ሓሙስ 3 መስከረም ልክዕ ሰዓት 4 ድሕሪ ቐትሪ መደብ ناتران.

ሰላም ሰላም ሰላም ሰላም ሰላም ሰላም ኣብ ውሽጢ ኣብ ወፃኢ ኩሉኹም ደቀይ ከመይ ቀኒኹም ከመይ ኣሎ ኩሉ ዕረፍቲ ከመይ ነይሩ እዚ ዕረፍቲ ፅቡቅ ዶ ነይሩ ብጣዕሚ ንስድራኹም ትምእዘዙ ዶ ነርኩም ዋላ በጥ ኢልኩም ኹም ትውዕሉ ትምእዘዙ ነርኩም ብጣዕሚ ንፉዓሶም ደቀይ ሕጂ ከዓ ናብታ ምጭውቲ መደብና መደብ ሃለው ቆልዑ መፂና ኣለና እቶም ብምሉእኩም ትድውሉልና ማለተይ ኣብ መን ዝያዳ ዘከረ ክትወዳደሩ ትደልዩ ደቅና ቆልዑ የቐኒልና እንዳበልና ነቲ መደብና ክንጅምሮ ኢና መጀመርያ ሓንቲ ሙዚቃ ክጋብዘኩም

ሕራይ ሕጂ ከዓ ናብ ንኡስ መደብ መንያንር ቀረብ ናብዚ ቅረቢ ናብ ንኡስ መደብ መን ዝያዳ ዘከረ

0: ሃራ እዛ ጓለ መን ይምሉእ ስምኪ?
1: ኣነ ኢንጂነር ሲሞና ተስፋ።
0: ዋ ንፍዕቲ ትምህርቲ መበል ክንደይ ወፂ ኸ?
1: መበል ሻድሻይ።
0: ሻድሻይ ንፍዕቲ ክንደይ ክፍል ኸ? ሓምሻይ። ዋ ሕንቅል ሕንቅል ይተገለ ኣለኪ?
1: ሕንቅል
0: ንጨይቲ
1: ክትወፅእ
0: ሰቲ ብጣዕሚ ኬፍ ዘለዋ ይብቅኒ። ስፓጌቲ ድያ ማኮሮና ስፓጌቲ ፅቡቅ ኣለ ሕረ ካልእ ኣላት ካልይቲ ነዛ ጥዕሚ ካልይቲ
1: ሕንቅል ሕንቅሊታ
0: ሰና ሰናይቲ
1: ስራሕ ውዒላ ፅፍዒ ድራራ
0: ስራሕ ውዒላ ፅፍዒ ድራራ ከዳሜት እንታይ ደ ከዳሜት ኣይተረምን ንከዳሜት ተሃርሙ ውጉያት ከዳሜት ማለት እንታይ ማለት እዩ ትፈልጥያ ኣነ ክነገረክ ሰራሕተኛ ማለት እዩ ኣራይ ድሕራ ብወፃኢ ዓዲ ከትካ ከዳሚ ኢካ ትኸውን ኣራይ ገዛእቲ ውልውል ኣብ ወፃኢ ዓዲ ስቕኢልካ ይኮንካ ትነብር።

0: ራይ ድሕራ ብወፃኢ ዓዲ ከትካ ከዳሚእካ ትኸውን ራይ ገዛእቲ ውልውል ኣብ ወፃኢ ዓዲ ስቕልካ ይኮንካ ትነብር ኮረሽን ጥሪት ኣብ ቁፅሪ ክልተ ወደብ ዓሰብ ብራወዛ ጓል ሃዝብ ርእሲ ኸ ኣብ ቁፅሪ ሰለስተ መዓልቲ ናፅነት ዕለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለ ቅድሚ ናፅነት እዮም ተዓሊሞሞ ዝረአዩ ኣብ ቁፅሪ ሓሙሽተ ክፍሊ ዜና ዜና ተልኪ ናይ ድምፂ ሓፋሽ ኣብ ሳሕል ማለት እዩ ዝሕራይ ኣብ ቁፅሪ ሽዱሽተ ግንባር ናቕፋ ድፋዕ እዩ ድፋዕ ተልክ ከም ፈሊጥክዮ ግንባር ናቕፋ ኣብ ቁፅሪ ሸውዓተ ጋራጅ ማርቸድስ ተልክ ማኪና ማኪና ተልክ ፈሊጥክዮ ኣለኹ ኣብ ቁፅሪ ሸሞንተ ዘመናዊ መሕለበ ከብቲ ሒዝኬን ዶ ኣብዛ ርእሲ ከለዋ ሕረይ ሳዕቢ ቁፅሪ ንቅድሚት ደስ በለክ ባህ ድበለክ ንቅድሚት ሕልፍ እዩ ደስ በለክ ቁፅሪ ካብዘን ሸሞንተ ደረአኹ ቁፅሪ ሓደ ኣብ ቁፅሪ ሓደ ምስ መፀ ትመልስ ሓዚ እንታይ ነራ ኣብ ቁፅሪ ሓደ
1: ፋብሪካ ሳልሳ
0: ፋብሪካ ሳልሳ ኣብኡድያ ነራ ኣብ ዘለዉ ንድዋዳደሩ ምሳና ተዋዳደሩ ንፍእቲ ተማሃሪት ኣብ ዝላ ኣመሓዳሪት ናይ መንያ ዞባ ደቡብ ኣመሓዳሪት እያ ኣብ ዞባ ደቡብ ከም ኮሚደረ ፋብሪካ ሳልሳ ብራዎ ዛጓለ ምፅኽያ ዓሰርተ ነጥብለክ ቀፅሊ ቀፀለ እንደገና ርሰባ ብልክ ድፍእ ተብልያ ሰላስተ ሰላስተ
1: ናፅነት ኤርትራ
0: ናፅነት ኤርትራ እስከ ንሪአና ናፅነት ኤርትራ ናፅነት ኤርትራ ሕጂ ዕልል ደብላ ንስቲ ዕልል በሊ ዕልልል በሊ ጆኸ ዕልል ሃብ ክዛ ጓል ኣድምኽ ዓውልከ ዕልል በሊ በሊ ስከ ዕልል እዚኣ ሓቲ ሓንቲ ዶ መጀር ነራ ሓንቲ ከ ሚን ሓቀይ ሃራይ ራይ ነፅነት ኤርትራ ከመይ ደክልክ መጀመርያ ልልልልልክ ሳዶ ንበለ ታሕረይ ከ ታሓለኢት ልልልልልልክዕል ክልተ ሜጀር ክነገረክ ዶ ሜጀር እንታይ ሜጀር ማለት ናይ ሙዚቃ እዩ ክነገረክ ዶሮ ሚፋሶላ ሲዶ ትበሃል ራይ ከየብለልክ ሕጂ ሳሓቢ ቁፅሪ ከየጥፋልክ ካልእ ሰሓቢ ደስ ዝበለክ ሕሰብ እሞ ድፍ ኣብልያ ሓንቲ ቁፅሪ 20 ነጥቢ ኣምፂ ክለኽ ብራዎ ዘበለ ኣርባዕተ ሓሲብክላ ኣለኹ ምሽ እንታይ ነይረ ኣርባዕተ ዘጓለ ተዕሊም መን እዮም ድዕሎም ነይሮም ተጋደልቲ ካልኦት ከ ዳሕራይ መን ተዓሊሞም ኣብ ሳዋ ዋ እንተዓሊሞም ዋር ዋርሳይ ዋርሳይ ዳሕራይ ከማ ክትዕለም ይክስ ትምህርቲ ምስከትክስከ ተዕሊም ኢልክላ ክብተዕሊም ተጋደልቲ ኣብዚኽያ ቀሲድክ እንደ ክትኸዲ ኣካይዳ ከ ኣካይዳ ባጉብየ ንድዩ ክንላዕሊ እዩ ሳሕበ ከ ሕጂ ቁፅሪ ሕሰብቢል ክልክ ኣካይዳ ኸ ኣካይዳ ኣባጎብ እየ ሕሰብ ርግእ ኢልካ ኣብ ቦቦተአን ኣቐምጥ ንስኹም ከዓ መርመራ ካ ልክዕ ከማ ርግእ ኢልካ ኣንብር ኣንብር ኣንብር ራይ በዝሕ ልፍያ ከይትደፋእናታ ቁፅሪ ክልተ እንታይ እያ ቁፅሪ ክንደያ ክንደያ እዚኣ ሽዱሽተ እንታይ ነራ ቁፅሪ ሽዱሽተ
1: ናይ ዜና
0: ኣይኮነትን ድው ኢሎምስ እዞም ተጋደልትስ እቱ እብሉሉ ጆኺ ጆኺ ግንባር እቱ ብሉ ነይሮም ተጋደልቲ ብዚኣ ጉድጓድ ኣትዉ ነይሮም ድሕሪ ፀላዕቲ መፂኦሞም ኣብዚኣ እቱ ግንባር ናቕፋ ኣጆኺ ኣለክ ግን ገና ብሕጂ ኣለኪ ክልተ ኣለክ ብሕጂ ሕሰብ ክልተ ሸውዓተ ሓሙሽተ ሸሞንተ ኣለዋ ሕሰብ ስልክ ኣካይዳ ኺ ኣካይዳ ኣባጎብ እየ ሕስብ ኣብል እሞ ድፍእ ኣብል ሓንቲ ቁፅሪ ሰብላማ

ሕራ ዝወደ ሕጂ ኣብ ማሓዳር ናይ መን ልካኒ ማሓዳር ዲኻ ፓይሎት ያ ኣቦረሲዐየ ፀኒሐ ፓይሎት ባኻ ፓይሎት ናይ ዓባይ ነፋሪት ጀት ጀምቦ ራይ ናይ ካርጎ ዲኻ ናይ ሰብ ካርጎ ሕጂ እንታይ ማለት ዮስካ ናይ ፅዕነት እነትረምሻ ኣላ ዓባይ ማኪና ናይ ፅዕነት ኣቶቡስ ከዓ ኣላ ሓቀይ ኣቶቡስ ከዓ ናይ ሰብ እያ ሓቀይ ናይ ሰብ ዲኻ ትፅዕን ዋላስ ንብረት ኢኻ ተምፃልና ናይ ሰብ ከድካ ከዓኒ ክድ ኢልካ ካብ ገላ ዓዲ ዋላ ተሰነይ ክኸውን ንኽእል እዩ ኣብ ተሰነይ ከም ትውርድ ኣብታ ኤርፖርት ውርድ ምስ በለት ኮሚደረ ናይ ኣሎቡ ንድሕር ኣሎ ሳልሳ ገለመለ ኩሉ ፀዓዒንካ ከዓ መስመራት መፅሓቀይ ብራ

0: ተሰነይ ክኸውን ይኽእል እዩ ኣብቲ ሰነይ ከምቲ ውርድ ኣብቲ ኣርፖርት ውርድ ምስ በለት ኮሚደረ ናዩ ኣለቡ ንድሕር ኣሎ ሳልሳ ገለመለክሉ ፀዓዒንካካ ኣስመራት መፅዓከይ ስእሊ ርያ ሕጂ እዚያ ስእሊ ርያ ኣብ ቁፅሪ ሓደ ፋብሪካ ሳልሳ ኣብ ሂምቦል ሓዝ ቀጠው ኣብ ቁፅሪ ክልተ ወደብ ዓሰብ ወደብ ዓሰብ ዓብደላ ቁፅሪ ሰለስተ መዓልትና ፅነት ሓዝ ቀጠ ኣቢልካ ኣብ ቁፅሪ ኣርባዕተ ክፍሊ ታዕሊም ቁፅሪ ኣርባዕተ ኣብ ቁፅሪ ሓሙሽተ ክፍሊ ዜን ኣብ ሜዳ ድምፂ ሓፋሽ ተልካ ፈሊጥካ ኣለኻ ሽዱሽተ ግንባር ናቕፋ ድፋዕ ተልካ ዝኻ ፈሊጥካ እዮ ግንባር ናቕፋ ቁፅሪ ሽዱሽተ ጋራጅ ማርቸድስ ማኪና ተልካ ፈሊጥካ ከመማራፂ ቁፅሪ 8 ዘመናዊ መሕለበ ከብቲ ሒዝካ ኣለኻ ስደድ በል ሓደ ቁፅሪ ንቅድሚት ኦሆ ጠራይ ምስ መፀት ትምልስ ቃዕ ኢላ ክትመፅ እያ ቁፅሪ ቁፅሪ ዘር ኢላ ምስ መፀት መሕለበ ከብቲ ዘመናዊ ማለት እዩ ኣብዚ ዓዲኸ ብምንታይ ደ ብከምኡ ደ ንዳሕለ ብምንታይ ዳ ባህላዊ ከመይ እዩ ብኢትካ እንታይ ይ ትገብር ኣብ ታሕቲ
1: ሳንኬሎ ወይከዓ መትሓዚ
0: ትገብርዝወደ ዘመናዊ መሕለቢ ከብቲ ናይ ዘራእትን ጥሪትን ማለት እዩ እዚ ሕጂ ከዓ ሓንቲ ሓንቲ ቁፅሪ ድፋዕ ቁፅሪ ሓደ ምስ መፀትካ ክትምልስካ እንታይ ነራ ፋብሪካ ሳልሳ ኣብ ቁፅሪ ሓደ ፋብሪካ ሳልሳ ተኔራ እሰሙ ምሳ ካወዳደሩ ኣለው ቲኣ ከምቲ ኣብ ገዛኹምካ ትወዳደር ነርካ መሽ ፋብሪካ ሳልሳ ክርያ ኢና ሳልሳ ተኔራ ፋብሪካ ሳልሳ ኣብ ሂምቦል እዚ ናይ ሳልሳ ኣብ ሂምቦል ይርከብ ናይ ኮርኮሬሽን ጥሪትን ዘራእትን ፋብሪካ ኣብ ዓድና ደሎ እዩ ሳልሳ ክጥዕም ክጥዕም ሕራይ ሰሓብ እንደገና ድፋእ ኣርባዕተ እንታይ ነራ ትዓለ ኣርባዕተ ነፅነት ኤርትራ ቀፅል ካልእ ንዕኡ ከምፁ ታዕሊም
1: ፍታዕሊምተጋደልቲ
0: ክፍታዕሊም ተጋደልቲ ምሽ ክፍታዕሊም ታዕሊም እዚኣ ጥራእ ካ ትሪኢ ሕራይ ተጋደልቲ ክፍሊ ታዕሊም ሕራይ ተጋደልቲ ክፍታዕሊም ሰሓብ ድፋእ ከዓ ሓንቲ
1: ቁፅሪ ሸውዓተ
0: ቁፅሪ ሸውዓተ እንታይ ነራ
1: ጋራጅ
0: ጋራጅ እንታይ ዕረየሉ ጋራጅ
1: ሞታይ
0: ኣበይ ቦታ እዩ ነሩ ጋራጅ ኢልካ ትሓስብ ናይ ቀደም ናቶም እቶም ድዕሎም ነብሩ መን እዮም ሞ እቶም ድዕሎም ነብሩ እዚ ተጋደልቲ ሓቀይ ራእያ ጆኻ ከይትዳናገር ምእንቲ ጋራጅ ፅቡቅ ኣለካ እምፅኻያ ተጋደልቲ እዮም ናቶም እያ እዚኦም ተጋደልቲ እዮም ራይ ድፋእ ከዓ ሕጂ
1: ሓሙሽተ
0: እንታይ ነይሩ ሓሙሽተ
1: ዜና
0: ዜና ዜና ድዮም ሓሙሽተ ዜና ዋዕ ዜና ኣበይ እዮም ነሮም ትግምት ብግምት ካ እምበር ክትፈልጦም ኣይትኽእልና ሕጂ ኢኻ ክትፈልጦም ተጋደልቲ እዚ ድምፂ ሓፋሽ ኤርትራ ቀደም ስኻ ከይተፈጠርካ ከለኻ ምፅኻ ዜና ባባኻ ክንደይ ማዕመቱ ባባኻ ክንደይ ዓመቱ 52 ማማኻ ገለመለ ከናላታ 52 ገለመለ ባማኻ ኸ 33 ድምፂ ሓፋሽ ክብል ከሎ ባባኻ እፈልጥ እዩ ድሕሪ 50 ገይሩ ኣብ ሜዳ ሕራይ ናይ መወዳእታ 236 ኣለካ ሓጂ ናይ መወዳእታ ሓሲብካ ካብቶም ቆፅሪ ሕሰባ ጆ 236 ሓሲብካ ናይ መወዳእታ ሽዑ ሙሉእ ኣምፂኢካ ኣለካ ሰለስተ ሕራይ ኣይኮነትን

ጥቓኣ ነይራ ኣጆኻ ወደ በዓ ሰብ ሓራ ክወፅ ከሎ ሓራ ክወፅ ከሎ ኩሉ ሰብ ሽ ኩሉ ሰብ ወፅኡ ተጋደልቲ ምስ መፁ ተጋደልቲ መፂኦም መዓልቲ ናፀነት ኢለካ ትቅጅም ትቅጅም ወዲእና ሕጂ

ከመይ ነይሩ ተወዳዲርኩም ስዕርኪ ናይ ባዓቂ ስዕርካ ስዕርካ ብጣዕሚ ፅቡቅ ብጣዕሚ ፅቡቅ ሕራይ ሕጂ ከዓ ሕጂ ከዓ ሰኪረያ

0: መምህር ብጫ ማዕረይ ሆሚ ብሓወይ ከመይ ቀኒኹም ፀጋ ጠናኹም ስድራ ከመይ ኣለው ግርም ሕጂ ዘቕርበልኩም ሕቶ ጓልና ጅምዕያ ሮሞዳን ካብ ኣለቡ ምሩቅ ቆልዓ ማለት እንታይ ማለት እዩ ምክንያቱ ኣነ ምርቕቲ ቆልዓ ኮይነ ክዓቢ ባህጊ ስለ ዘለኒሲ እስከ ምሩቅ ቆልዓ እንታይ እዩ ገለበሉኒ ትብላላ እሞ ናባኹም እዛ ሕቶ
1: ጓልና ጅምዕያ ካብ ኣለቡ ይዕብኺ እዛ ጓለይ ሕቶኺ ንዓኺ ጥራይ ዘይኮነ ንዝተወለደ ቆልዓ ዝጠቅም ኣገዳሲ ሕቶ ኢኻ ሓቲትኪ የቐኒልና ጅምዕያ ጓልና ምሩቅ ቆልዓ ወይ ምርቕቲ ቆልዓ ማለት ንኻብኦም ዝዓቢ ማለት ንኻብኦም ዝዓበዩ ሰባት ዘኽብሩ ንኻብኦም ዝንእሱ ቆልዑ ክኾኑ ይኽእሉ እዮም ዝሕግዙን ዘተባብዑን ምእዙዛት ትጉሃት ፃዕረኛታት ኣብ መገዲ ንዝፀጎሞም ዓበይቲ ዝተሓጋገዙ ሓደርካ መዓልካ የቐኒልና ክብረት ይሃበልና ኣብ ካሕሳኹም የውዕለና ገንዘብኩም እንታይ ገይርናልኩም ጉቡእና ንድዩ እናበሉ ዝኸዱ እዚኦም ኩሎም ምሩቋት ቆልዑ ይበሃሉ እስኺ ድማ እዛ ጓልና ምርቕቲ ከምትኾኒ ፍሉጥ እዩ ይዕቢኺ እንዳበልኩ ናብ ሆሚብ ከዓ ከልፈኪ ሆሚብ ወገንካ ከዓ ገለበል
0: ሰላም ሰላም ሰላም ጅምዕያ ጓልና ካብ ኣለቡ እዛ ጓለይ ንስኺ እውን ምርቕቲ ብስድራኺ ምእዝዝቲ ብመምሃራንኪ ክብርቲ ብጎረባ ብትኺ ፍትውቲ ምዃንኪ ኣብኣን ከለኹ ቆብ ኣቢለክ ኣለኹ ተረዲአክ ኣለኹ ዛጓለይ ይዕብኺ ትምህርትኺ የኽሰተልኪ ዛጓለይ ምሩቅ ቆልዓ ማለት እንታይ ማለት እዩ ኢልኪ ካብ ሓተትኪ እስኺ እውን ምርቕቲ ኢኺ ምርቕ ከብለኪ እየ ምራቐ ከዓ ምእንቲ ኣብ ዝባንኪ እንደገና ክመፅእ ከምኡ ስለ ዝኾነ ከ ኣነ ምርቕ ከብለኪ ዛጓለይ ሃብሮም ዝረገፅክዮ ለምለም ፀሓፍክዮ ቀለም ሓሳብ ልብኺ የስምረልኪ ተማሂርኪ ትዕወቲ ትምህርትኺ ዛዚምኪ ሰሪሕኪ መሲልኪ ደቅኺ ተሓቅፊ ይግበርኪ ዛጓለይ ኣሜን ኣይትሕልፊ ኣብ ዘለኽዮ ኮንኪ ኣብ ኣለቡ ኣሜን ጥራይ በል ዛጓለይ ቀደምኪ ምርቕቲ ኢኺ ምራቕ ከዓ ክበፅሓኪ እዩ ፅቡቅ ዝገበረ ከዓ ብከምዚ ክምራቕ ስለ ዝኽእል ፀገም ዝበሃል የብሉን ኩሉ ግዜ ሕጉስ ኮይኑ እዩ ደነብር ሓራይ እዛ ጓለይ ናብ መምህር በጫ ከዓ ከብለኪ
1: ጅምዕያ ጓለይ ሆሚ ብዓርከይ ኩሉ ዝበሃል ብሉፅ ምራቐ መሪቆኪ እዩ ኣሜን ከዓ ኣይሓመቅክን ፍሉጥ እዩ እዛ ጓለይ ኩሉ ምራቐና ከዓ ክበፅሓኪ ተስፋ ይገብር ስለዚ ምሩቅ ቆልዓ ዝበሃል ከምዚ ኣቐዲምና ክንብሎ ፀናሕና ምሩቅ ቆልዓ ንዓበይትን ንኻብኡ ዝንእሱ ቆልዑ ማለት ንኣሽቱ ዝተሓጋገዝ ኣብ መገዲኹን ኩሉ ግዜ ምእዙዝ ትሑት እንድሕር ኮይኑ ኩሉ ግዜ ትሰምዖን ዘይትሰምዖን ምራቐ ኣለካ ምክንያቱ ንዓዝ ወደ ኢሉ ድምረቐካ ኣሎ ብውሽጡ ከዓ እንዳመረቐካ ዝኸይድ ስለ ዘሎ እዛ ጓለይ ኩሉ ግዜ እዘን ዝበልናየ ንድሕራ ማሊእኪ ምርቕ ትክትኮኒ ኢኺ እቶም ካ

ቢክስ ዝብል ቃል ምስ እንሰምዕ መጀመርታ ኣብ ርእስና ዝመፀኒ ሓሳብ ፍሉጥ እዩ። ብርግፅ ሓደ ካብዞም ትካል ቢክ ዘፍርዮም ሰለስተ ፍርያት እዩ ቅጅል ክብለና። እዞም ሰለስተ እንብሎም ዘለና ፍርያት ብርዒ፣ መወልዕን መላፀን እዮም። እዚ ትካል ኣብ ፈረንሳ ዝርከብ ኮይኑ ነፍሲ ወከፍ ዓመት ናይ 1.5 ቢልዮን ዩሮ ዝግመት ኣታዊ ይርከቦ። እዚ መጠን ገንዘብ ብዶላር ምስ ዝቕየር ድማ ካብዚ ዝተጠቕሰ ንላዕሊ ኣታዊ ይኸውን ኣሎ ማለት እዩ። 98 ሚእታዊት ኣታዊታት ናይዚ ትካል ካብዞም ዝጠቐስናዮም ሰለስተ ፍርያት እዩ ዝረኽቦ። ኣብ ውሽጢ እዞም ሰለስተ ፍርያት እቲ ቀዳማይ ኣታዊ ዝኸዕብት ድማ ብርዒ ወይ ቢሮ እዩ። ኣብ 2020 ግን መወልዒ ወይ ላይተር እዩ ጸብለል ኢሉ ነይሩ። እቲ ዘገርም እዚ ትካል ሰለስተ ዝተፈላለዩ ፍርያት ብምፍራይ ሓደ ካብቶም ዝበለፁ ትካላት ተባሂሉ ኣድናቖት ዝረኸበን ስም ትካሉ ዘፀውዐን እዩ። እቲ ቐንዲ ነዚ ትካል ብፍሉይ ዘፀውዖ ድማ ፍርያቱ ብኣዝዩ ሕሱር ዋጋ ዝሸይጥን ሓንሳብ ተጠቒምካ ዝድርበ ፍርያት ስለ ዘፍርን እዩ። እዚ ብሕማቕ ከይንርድኦ ግን ንኣብነት ሓንቲ ብርዒ ብኽቡር ኮነ ብሕሱር ዋጋ ተዓዲጋ ንሓፂር እዋን ብምግልጋልያ ትውዳእ፣ ብድሕሪኡ ድማ ትድርበ። ስለዚ እዛ ፍርያት ምውዳእ ዘይተርፋዩ ትካል ቢክ ብሕሱር ዋጋ ዝሸጣ። ኩሉ ስራሕቶም ብሕሱር ዋጋ ስለ ዝሸጥዎ ድማ ብብዝሒ ብሰባት ክጥለብ ትዕዘብ። በዚ መጠን ድማ ኣታዊታቶም የኸዕብቱ። ኣብ 2020 ዕለታዊ 13.4 ሚልዮን ብርዒ፣ 3.9 ሚልዮን መወልዒ ወይ ላይተር፣ ከምኡ ድማ 6.2 ሚልዮን መላፀን ከም ዝተሸጠ ይሕበር። ንሎም እምበኣር እዚ ትካል ብኸመይ መንገዲ እዩ ሓደ ካብቶም ተጠቀስትን ዕዉታትን ትካላት ክኸውን በቂዑ ንተዓዘብ? እስኪ ብብርዒ ንጀምር። ኣብ 1980ታት

ሉዊስ ዋተርማን ዝተባህለ ብቕዕቲ ፈልፋሊት ብርዒ ወይ ድማ ፋውንቴን ፔን እትበሃል ቀለም ብምጥማዕ እትሰርሕ ብርዒ ዝመሃዘ እዩ። እዚ ነዚኣ ክምስርት ዝኽኣሎ ምኽንያት ንሓደ ዓሚል ኮንትራት ከፈርም ኢሉ ብርዒ ምስ ሓዘ ኣብቲ እቲ ዓሚል ሒዝዎ ዝመፀ ወረቐት ቀለም ናይታ ብርዒ ፈሲሱ ንመላእ እታ ወረቐት ኣባላሽዎ። ሽዑ እቲ ዓሚል ሓሪቑ ምስ ካልእ ትካል ውዕል ኣተወ። በዚ ዘስተማሰለ ሉዊስ ዋተርማን ዘይትፈስስ ተተኣማምን ፈልፋሊት ብርዒ መሃዘ። ኣብ 1884 ድማ ከምዚአን ዝዓይነተን ብርዒ ዘፍሪ ትካል ከፈተ። ወላኳ ሉዊስ ኣብ 1901 ብህይወት ካብዚ ዓለም እንተተፈለየ ወዲ ሓዉ ግን ኣሰሩ ስዒቡ ነታ ትካል ብግቡእ ኣመሓደራ። በዚ ድማ ሓንቲ ካብተን ዝበለፃ ትካል ናይ ብርዒ ኮይና ስማ ፀውዐት። ንምንታይ እዚ ዛንታ ናይ ሉዊስ ኣልዒላቶ ኢልኩም ትግረሙ ትህሉ፣ ግን ምስ ትካል ቢክ ብምትእስሳር ስለ ዘለዎ ኢና ጠቒስናዮ። ቢክ ዝብል ስም ካብ ማርሰል ቢክ ዝተወስደ ኮይኑ ነታ ኣብ ስሙ ዝነበረት ኤች ብምእላዩ ቢክ ትብል ቅፅል ንትካሉ ሂብዋ። ንሱ መስራት ናይ ዝትካል እዩ። ብድሕሪኡ ግን ስድራ ቤቱ ኣሰሩ ተኸቲሎም ክሳብ ዛሎም ዕለት ነዚ ትካል የካይድዎ ኣለዉ። ኣብ 1914 ማርሰል ቢክ ኣመሓዳር ናይ ቀለም ፍርያት ኮይኑ እዩ ኣብ ሓደ ትካል ዝሰርሕ ነይሩ። ናይ ገዛ ርእሱ ኣብ ፓሪስ ትካል ንምምስራት ድማ ካብ ዝወፀ ዝተፈላለዩ ክፋላት ናይተን ብፈልፋሊ ብርዒ ዝስመያ ብርዒ ብምስራሕ ድማ ክሸይጥ ጀመረ። ብድሕሪኡ ትካል ቢክ ኣብ 1949 ዝሓሰረን ዝማዕበለን ስራሓት ናይተን ኣብ ጫፈን ዓረር ዘለዎን ብርዒ ሒዙ ቀረበ። ብኣዝዩ ሕሱር ዋጋ ክሸጦ ብምጅማሩ ድማ ኣብ ውሕዳት ዓመታት ኣብ መላእ ኤሮጳ ተፈላጥነት ከጥርን ብሚልዮናት ዶላራት ዝግመት ኣታዊ ድማ ክኸዕብ ትከኣለ። ኣብ ኣሜሪካ ግን ናይ ትካሉ ፍርያት ክሽየጥ ኣይከኣለን። እቲ ምኽንያት ድማ ኣብ ኣሜሪካ ኣብቲ ሽዑ እዋን ዝበለፀ ብርዒ ክትዕድግ $10 እዩ ዝነበረ። እቶም ብሕሱር ዝሽየጡ ዝነበሩ ብርዒ ድማ ቀለሞም ከም ዝፈስስን ሕማቕ ስራሓት ምዃኖም እዮም ዝሕመዩ ነይሮም። ኣብ 1949 ግን ሓደ ካብቶም ዝኸበረ ብርዒ ዝሸየጥ ዝነበረ ፍራውሊ ዝተባህለ ናይ ብርዒ ትካል ሓንቲ ምስ ፀሓፍ ካላ ቀለማ ብቕልጡፍ ዝነቅፅ ብርዒ ብሕሱር ዋጋ ኣብ ዕዳጋ ውረደ። ቀንዲ ብፃይ ወረቐት ብምባል ድማ ሰመይዋ። ኣብ 1955 ድማ ትካል ጅሌት ነታ ፍራውሊ እትበሃል ናይ ብርዒ ትካል ዓደጋ። ንሓንቲ ብርዒ ድማ ብ98 ሳንቲም ክሸጣ ጀመረ። ስለዚ ቢክ ኣብ ዕዳጋ ናይ ኣሜሪካ ዕድል ሰኣነ። ወላ እኳ ቢክ ነቲ ዝሰርሖ ብርዒ ብ69 ሳንቲም ይሸጦ እንተነበረ ጠለብ ግን ክረክብ ኣይከኣለን። ብድሕሪኡ ቢክ ንናይ ሉዊስ ዋተርማን ትካል ማለት ነቲ ቀለም ጠሚዕካ ዝሰርሕ ብፈልፋሊ ብርዒ ዝፍለጥ ዘበርክት ዝነበረ ትካል ክገዝኦ ወሰነ። እዚ ኣብ ጫፉ ዓረር ዘለዎ ብርዒ ብምምፅኡ እዞም ኣቐዲሞም ፍትዋት ዝነበሩ ትካል ፈልፋሊ ብርዒ ዕዳግኦም ደኺሙ እዩ ዝነበረ። ስለዚ ቢክ ብሕሱር ዋጋ ማለት ብ$1,000,000 ጥራሕ ነዚ ትካል ዓደጎ። ናይ ሉዊስ ትካል ልዑል ዝና ስለ ዝነበሮ ትካል ቢክ ነዚ ናብ መዓላ ኸውዕሎ እዩ ዝመደበ። ስም ናይ ትካል ቢክ ድማ ናብ ዋተርማን ቢክ ኮርፖሬሽን ተቐየረ። ዝና ናይ ዋተርማን ምስ ናይ ቢክ ሕሱር ናይ መሸጣ ዕዳጋ ተሓዋዊሱ እዚ ትካል መኽሰቡ ክኸዕብትን ንናይ ጅሌት ትካል ከውድቖ እንተረአየ። ኣብ 1960ታት ቢክ ስም ምስ ረኸበ ነቲ ስም ንኽድልብ ዝዓደጎ ትካል ዋተርማን ምስ ኣሰራርሑኡን ፍርያቱን ብምዕፃው ኣብ 1971 ንስም ናይ ትካሉ ናብ ቢክ ናይ ብርዒ ኮርፖሬሽን ቀየሮ። ትካል ጅሌት ወላ እኳ ኣብቲ ውድድር ብቢክ እንተተሳዕረ ተስፋ ከይቆረፀ ኣብ 1987 ነቲ ቢክ ዝዓፀዎ ትካል ዋተርማን ዓደጎ። ቅሩብ ዓመታት ፀኒሑ እውን ንፓርከር ዝተባህለ ትካል ብርዒ ብ$560,000,000 ዓደጎ። ኣብ 1990ታት ኣብ ስቴሽነርታት ካብ ዝሽየጡ ዝነበሩ ብርዕታት ትካል ቢክን ጅሌትን ዘፍረይዎም ፍርያት እዮም ዝነበሩ። ምዕባለ ናይ ትካል ቢክ ኣብ መወልዒ ወይ ላይተር ምስ እንዕዘብ ድማ ኣብ ፓሪስ ዝርከብ ዝነበረ ኤስቲ ዲፖንት ዝተባህለ ትካል ኣብ መጀመርታ

1960ታት እቲ ንፈለማ ግዜ ክሪኬት ዝተባህለ ተጠቂምካ ምስ ተወድአት ትድርብዮ ዓይነት መወልዒ ዝመስረተ ትካል እዩ። እዚ ትካል ቅድሚ እዚ ኣዝዩ ክቡር ዝኾነ ናይ ምቾት መወልዒ እዩ ዘፍሪ ነይሩ። ንመጀመርታ ግዜ ድማ እዩ ነዚ ክሪኬት ዝተሰመየ ሕሱር ዝዋግኡ መወልዒ ዘማዕበለ። ኣብ 1971 ድማ ትካል ጂሌት ንመላእ ትካል ኤስቲ ዱፖንት ምስቲ እዋናዊ ክሪኬት ዝተባህለ ስራሓቱ ዓደጎ። ኣብ 1972 ድማ ነዚ ክሪኬት ዝተሰመየ መወልዒ ወይ ላይተር ናብ ዕዳጋታት ናይ ኣሜሪካ ክዝርግሖ ጀመረ። ንሓደ ዓመት ዝኣክል ድማ ብዘይ ዝኾነ ተጻብኦ ተሸጠ። ኣብ 1973 ግን ትካል ቢክ ዘፍረዮ መወልዒ ተዘርግሐ። ዘይከም ፍርያት ክሪኬት እዚ ቢክ ዝተሰመየ መወልዒ ብውሑድ ባጀት ዝስራሕ ኮይኑ ብኣዝዩ ሕሱር ዋጋ ድማ ክሽየጥ ጀመረ። ብዙሕ መዋዓውዒ ድማ ተገብረሉ። ትካል ቢክ ብዝተፈላለየ ስራሓት ንኻልኣይ ግዜኡ ንጂሌት ክበልፆ ተረአየ። እዚ ትካል በዞም ዝስዕቡ ብልጫታት እዩ ካብ ጂሌት ፀብለል ክብል ዝኽኣለ። ንሶም ድማ ቀዳማይ ምዕቡል ስራሓት ብምፍራይ፣ ካልኣይ ነዚ ብኣዝዩ ትሑት ዋጋ ናብ ዕዳጋ ብምቕራብ፣ ሳሳይ በቶም ኣብ ፍርያቱ ዝጥቀመሎም ጭርሖን፣ ራብዓይ ድማ ተፈላጥነት ናይ ስሙን እዮም። ኣብ 1978 ቢክ ንክሪኬት ብምብላፅ እቲ ቀዳማይ ዝበለፀ መወልዒ ኣብ ኣሜሪካ ተባሂሉ ተሰሚየ። ኣብ 1984 ድማ ጂሌት ንፍርያት ክሪኬት ገደፈቶ። ኣብቲ ሽዑ እዋን ላይተር ወይ መወልዒ ዘፍርያት ዝነበራ ትካላት ናይ 325 ሚልዮን ዶላር ዝግምት ዕዳጋ ከም ዝነበረን እዩ ዝግለጽ። ኣብቲ ግዜ ቢክ 55 ሚታዊት ናይ ዝዕዳጋ ክቋጻጸሮ እንከሎ ክሪኬት ድማ 16 ሚታዊት ጥራሕ እዩ ዝነበረ። ኣብ መወዳእታ ድማ ናብ መላፀ ክንመጽእ። ኣብ 1975 ትካል ቢክ ፕላስቲክ ዝመትሓዚኡ ሓንሳብ ምስ ተጠቀምካ እቲ ድርብዮ መላፀ ኣፍረየ። ኣብቲ ሽዑ እዋን ከምዚ ዝኣመሰለ ፕላስቲክ ዝመትሓዚኡ መላፀ ብዘይምንባሩ ትካል ቢክ ጽቡቕ ዓወት ተጎናጸፈ። መቸም ትካል ጂሌት በዚ ፍርያት ናይ ቢክ እንታይ ከም ዝስምዖ ንጹር እዩ። ምኽንያቱ እዞም ክልተ ትካላት ኣብ ዝወዳደርሉ ትካል ቢክ ጸብለል ክብል እዩ ዝረአ። እንተኾነ ትካል ጂሌት ኣብቲ ብብርዕን መወልዕን ምስ ቢክ ዝተወዳደረሉ ጎኒ ጎኒ ትቐንዲ ፍርያቶም ዝኾነ መላፀዮም ዝሰርሕዎ ነይሮም። ስለዚ በቶም ክልተ እንተ ተሳዕሩ ዕሽሽ ዝብሎም ኣይኮነን። እንተ በቲ ንሰብዓ ዓመታት ዝሸጥዎ ቀንዲ መፀውዒ ትካሎም ዝኾነ ሓፂን ዝመትሓዝኡ ንነዊሕ እዋን ዘገልግል መላፀ ግን ክሰዓሩ ይደልዩ። ስለዚ ትካል ቢክ እቲ ሓንሳብ ምስ ተጠቀምካ እቲ ድርብዮ መላፀ ኣብ ኤሮጳ ክሸይጥ እንከሎ ትካል ጂሌት ድማ ተቐላጢፉ ልክዕ ከምኡ ፕላስቲክ ዝመትሓዚኡ መላፀ ብምስራሕ ኣብ ኣሜሪካ ክሸጦ ጀመረ። ነዚ ድማ ጉድ ኒውስ ወይ ዘሐጉስ ዜና ብምባል ሰየሞ።

እንተኾነ ጂሌት ነዚ ሓንሳብ ምስ ተጠቀምካ ዝድርበ ፕላስቲካዊ መላፀ ምፍራይ ክቕፅሎ ኣለዎ ድዩ የርብሉን ብንጹር ክፈልጥ ኣይከኣልን። ምክንያቱ እዚ ፕላስቲክ ዝመትሓዚኡ ንሓፂር እዋን ዘገልግል መላፀ ካብቲ ቅድሚ ሕጂ ዘፍርይዎ ዝነበሩ ሓፂን ዝመትሓዚኡ ንነዊሕ ዘገልግል መላፀ ዝተሓተ መኽሰብ እዩ ዝነበሮ። እቲ ሓፂን ዝመትሓዚኡ ግን 71 ሚእታዊት መኽሰብ እዩ ንትካል ጅሌት ዝኸዓብተሉ ነይሩ። ትካል ቢክ ግን ዝኾነ ዝኸስሮ ነገር ስለ ዘይነበሮ መዋዓውዒ እናብዝሐ ክሸይጥ ጀመረ። ኣብ መወዳእታታት 1970ታት ድማ እዞም ፕላስቲክ ዝመትሓዚኦም መላፀ 20 ሚእታዊት ሸፈነ ናይ ዕዳጋ ረኸቡ። ትካላት ቢክን ጅሌትን ድማ ማዕረ ብማዕረ ዝስጉማ ተወዳደርቲ ትካላት ኮና። ወላ እኳ ትካል ጅሌት ኣብ ፍርያት መላፀ ዓብላልነት ዘለዎ ብሉፅ ዝኾነ ክእለት እንተሃለዎ፣ ትካል ቢክ ግን ካብ ዜሮ ተበጊሱ ኣብ ፍርያት ብርዕን መወልዕን ንጅሌት ክዕብልሎ ይተርእዩ። ኣብ 1982 ቢክ ነታ ብርዕ ትብል ኣብ ስም ናይ ትካሎም ዝነበረት ቅፅል ብምእላይ ቢክ ኮርፖሬሽን ጥራሕ ብምባል ሰየምዋ።

እዚ ትካሎም ኪንዮ ብርዒ ዝፈርዩ ካልኦት ፍርያት ከም ዘለዎ ንምብራህ ዝገብርዎ እዩ። ትካል ቢክ ካልኦት ዝተፈላለዩ ስራሓት እውን ኣፍርዩ እዩ። እንተኾነ ከምቶም ዝሓለፉ ውርያት ፍርያቱ ግን ክመፁ ይከኣሉ። ሓደ ካብዚኦም ኣብ 1989 ዘፍረይዎ ዝተፈላለየ ጨና እዩ። እዚ እውን ልክዕ ከምቶም ካልኦት ፍርያቱ ብዝሓሰረ ዋጋዩ ክሸጦ ጀሚሩ፣ ግን ኣብ ዕዳጋ ወሪዱ ብዙሕ ጠለብ ብዘይምርካቡ ኣዝዩ ዘሕፍር እዩ ዝነበረ። ዓወት ናይዚ ቢክ ዝተባህለ ኣብ ፈረንሳ ዝርከብ ብንእሽተይ ትካል ዝጀመረ እሞ ብድሕሪኡ ግን ብፍርያቱ ኣብ ዓለም ዓብላልነት ዘጥረየ ውሩይ ትካል ብከምዚ ሎሚ ዝተዓዘብናዮ ሓፂር ዛንታ ይግለጽ።

0: ኢንዶስኮፒ ሓደ ካብቶም ኣብ ሕክምና ስርዓተ ሽንቲ ልዕል ኣበርክቶ ክገብሩ ዝፀንሑን ዘለውን ምዕቡልን ረቂቕን ኣገባብ ሕክምና እዩ። እዚ ብሓደ ነዊሕ ቀጢን ዝተዓፃፀፈ ትቦን ካሜራን ተጠቂምካ ውሽጣዊ ኣካላት ርኢኻን መርሚርካን ዝግበር መስርሕ እዩ። ክሳብ ሕጂ ሓያሎ ዓይነት ዝተራቐቑ ኣገባባት ውሽጣዊ መጥባሕቲ ማዕቢሎም ክስራሐሎም ጸኒሕ እዩ። ኣገባባት ሕክምና ሲስቶስኮፕን ላፕራስኮፕን ገለ ካብቶም ኣብ ሆስፒታል ሓሊበ ተኣታትዮም ዝስራሐሎም ዘሎ ክፋላት ኢንዶስኮፕ እዮም።
1: ኣገባባት መፅባሕቲ ኣብ ክልተ ክንመቕሎ ንኽእል። ኦፕን ሰርጀሪ ዝበሃል ወይ ከዓ ክፉት ዝኾነ መፅባሕቲ እቲ ቀደም ብተለምዶ ዝግብር ዝነበረ ክኾን ከሎ እቲ እንታይ እዚ ናብቲ ዝደለኸ ኣካል ንምብፃሕ ብዙሕ ቀፅላታት ናይ ከብዲ ፅሒስካ ካሰኣቲ ማለት እዩ። ቆርበት ከፊትካ፣ ጨዋዳታት ከፊትካ ወይ ቆሪፅካ ኣብ ዝደለኻ ኣካል በፅሕኻ ዘድልየካ ነገር ትገብር ማለት እዩ። እዚ ኦፕን ሰርጀሪ ወይ ከዓ ክፉት መፅባሕቲ ንብሎ ማለት እዩ። ሕጂ ግን ምስ ምዕባለ ናይ ቴክኖሎጂ ብዙሕ ነገራት እኒ ዘሎ ሓደ ካብዚ እቲ ኤንዶስኮፒክ ሰርጀሪ ወይ ኤንዶስኮፒክ ኣገባባት ዝበሃል ማለት እዩ። እዚ ኤንዶስኮፒክ እንታይ ማለት እዩ? ኣብ ውሽጢ ኣቲኻ ምርኣይ ማለት እዩ። ኤንዶ ማለት ውሽጢ ኮይኑ ስኮፕ ከዓ ምርኣይ ማለት እኒ ኣብ ውሽጢ ኣቲኻ ርኢኻስ ገለ ቁምሰታት ዲኻ ክትወስድ መፅባሕቲ ዲኻ ክትገብር ኣካላት ዲኻ ክትፍውስ ክትዓሊ ብዝኾነ ከፋት ወይ ፀቢብ ከፋት ወይ ብቲ ናይ ተፈጥሮኣዊ ዝኾነ ከፋት ኣቲኻ ትገብሮ ኣገባባት ማለት እዩ። እጅ ንኣብነት ኣብ ዩሮሎጂ ኣብ ስርዓተ ሽንቲ ማለት እዩ እቲ ቀንዲ ንጥቀመሉ መእተዊ እቲ ተፈጥሮኣዊ ናይ ትቦ ገዳማዊ ናይ ትቦ ሽንቲ ብኡ ኣቲኻ ናብ ፍሕኛ ክትዓ ትኽእል ስጋብ ኩሉት እውን ክትበፅሕ ትኽእል ማለት እዩ። መርኣይ እናገበርካ እዚ ብካሜራ ተሰኒኻ ኣብ ሞኒተር እውን እናረእኻ ፍሉይ ዝኾነ ናይ ብርሃን ሓይሊ ተጠቒምካ ዝካየድ ስራሕ ማለት እዩ። ነዚ ዘድልዮ ከዓ ብዙሕ ነገራት ኣለዉ፣ ምስኦም ዝኽዱ ኣክሰሰርስ ኣለዉ። እሱ ማለት እዩ። እቲ ላፓራስኮፕ ንብሎ እውን ተመሳሳሊ እዩ። ብንእሽተይ ከፋት ኣክንዲ እቲ ሰውነት ከፊትካ ቫዮሌት ጌርካ ብዙሕ ነገራት ፅሒስካ ምእታው ብንእሽተይ ንኸልኣትኻ ኣብቲ ናይ ሓፈሻዊ ሕክምና ንትጥቀመሉ ማለት ይፍለይ ኣብ ናይ ሓሞት ፀፀር ናይ ቬንት ሽተር እዩ ካልኦት ካልኦት ሕማማት ብንእሽተይ ንኸልኣትኻስ ዝግበር ክስታይ ኣሎ። ነቲ ከብዲ ካርቦን ዳይኦክሳይድ መሊእኻ ስነፍሖ ካሜራ ጌርካ እንዳረእኻ ትድልየካ ክስታይ ትገብር ማለት እዩ።
0: ኣገባባት ላፕራስኮፒ ብደረጃ ዓለም ሓድሽ ኣይኮነን። ኣብዘን ሕጂ ምዕቡላት ዝበሃላ ዘለዎ ሃገራት ልዕሊ 30 ዓመታት ዝተሰርሐሉ ኣገባብ ሕክምና እዩ። ህሉ ኩነታትን ኣማዕባብላን እዚ ዓይነት ሕክምና ኣብ ሃገርና ድማ ከምዚ ይመስል።
2: ሕጂ ከም መበገሲ እንድዩ እዚ ንሰርሖ ዘለና ብሓፈሻ ዓለም ዳርጋ ሮቦቲክ ኣሲስት ሰርጀር ወይ ብሮበት ተሓጊዝካ ዝስራሕ መጥባሕቲ እንድያ በፂሓ ዘላ። እዚ ናይ ላፓራስኮፕ ካብ መወዳእታ 80ታት ወይ 1980 መወዳእታ እዩ ተጀሚሩ ኣብተን ምዕቡላት ሃገራት። ሕጂ ከዓ ናብ ሮቦቲክ ብሮበት ተሓጊዝካ ዝስራሕ መጥባሕቲ እየን በፂሐን ዘለዋ። ንሕና ከዓ ከም ለውጢ መቐይሮ ሓደ ስቴፕ ማለት እዩ ላፓራስኮፒክ ጀሚርና። እዚ ጀሚርናያ ዘለና ግን ክፋላዊ ኢና ጀሚርና ዘለና። ምክንያቱ ኩሉ ዝስራሕ ሎሚ ብላፓራስኮፒ እዩ ዝስራሕ ዘሎ ተን ምዕብላት ሃገራት። ሕጂ ከዓ ንሕና ሓደ ክልተ እንዳበልና እዚ ናይ ሓሞት ከረጢት ናይ ቤንቲ ሽተ ዝባሪኮሴል ዝበሃል ምዕጣር ሰራውር ድማ ብፍረ ነብሲ ገለመለ ከምኡታት እዚ ናይ ኤርንያ ኣብዚ ናይ ረቃቂቶ ኤርንያ ገለ ክንሰርሕ ጀሚርና ኣለና። ከምኡ እንዳበልና ናይ ማዕናጡ ገለዊን ናይ ማዕናጡ ካንሰራት ምስቶም መሻርክትና ቻይናውያን ኣለዉ ምስኦም እንዳሰራሕና እቲ ዓውዲ እንዳዓበየና ኢና ንከይድ ዘለና። ዋላ ይጀምር ሕጂ ማለት እዩ። እወት ስራሕ ዕዉት እዩ ከም ዝበልኩ ከዓ እቶም ካብ ኩሉ እንታይ እዩ ትፅቡቕ ነገሩ

0: ካብቲ ከፊትካ ዝስራሕ እዚ ላፓራስኮፒክ ንእሽተይ ንኳላት ኢኻ ትገብር ናይ ፍርቂ ሰንቲሜተር ናይ ሓደ ሰንቲሜተር ገለ እዩ ንእሽቱ ንኳላት ከምዚ መትኮሳ እዩ ዝመስል እቲ ዝነበረ ወይቲ ዝስራሕ ዘሎ ከፊትካ ከዓ ዓብ ቁስሊ ከፋት ኢኻ ትገብር ዓብ በሰላ ሕጂ ከም ውፅኢቱ ቃንዛን ገለን ኣለዎ እቲ ከፊትካ እዚ ናይ ላፓራስኮፒ ግን በሰላ የብሉ እንዳርጋ ንእሽተይ ትበሰሉ ቃንዛ ድሕሪ መጥባሕቲ ወይን ብዙሕ ሕሙም ኣይሽገርኒ ልዕሊ ኩሉ ከዓ እቲ ስራሕ ዳርጋ ሚእትኻ ሚእቲ እንዳተቋጣጠርካ መሳኩቲ ቴሌቭዥን እንዳረእኻ ኩሉ እቲ ኣካላት እንዳረእኻ ስለ ዝስራሕ እዚ ከዓ ንኩሉ ዋላ ንክትሰርሖ ነቲ ናይ መጥባሕቲ ሓኪም ዝያዳ ክስታይ ድፈጥረሉ ማለት እዩ ንክሰርሕ
1: ላፕራስኮፒ ኣዝዩ ዝተራቐቐን ውፅኢታውን ኣገባብ መጥባሕቲ እዩ ካብቲ ክፉት ኣገባብ ዝፈልዮ ድማ
2: ካልእ እቲ ኣብ መንጎ እቲ ክፉትን ኤንዶስኮፒክ ንብሎ እቲ ብካሜራ ተሰኒኻ ዝግበር መጥባሕቲ ዘሎ ቀንዲ ፍልል እንታይ እዩ እቲ ሃስያ ማለት እዩ ከፊትካ ትገብሮ እዚ ዕብይ ዝበለ ከፋ ትገብር ጨዋዳታት ትጥሕስ ትቆርፅ ዳሕራይ እቲ ተሓካሚ ዝያዳ ቀንዛ ኣለዎ ዝያዳ ሆስፒታል መፅናሕ ኣለዎ ቀልጢፉ ናብ ስራሕ እውን ኣይምለስን እቲ ናይ ምሕዋይ መስርሒ እውን ተዛማዲ ዝጎደለ ክኾን ማለት እዩ ኤንዶስኮፒክ ሰርጀሪ ወይ ኤንዶስኮፒክ ኣገባባት ንድሕር ጌርካ ግን እቲ ኣብ ሆስፒታል ፀንሖ ግዜ ኣዝዩ ውሑድ እዩ እቲ ዝኽፈት ነገር ንኣሽቱ ስለዝኾነ እቲ ቃንዛን ስቀያትን እቲ ናይ ምሕዋይ ክስታይ ከዓ ዝሓሸ እዩ ኣብ ስራሕ ናይ ምምላስ ተኽእሎ እውን ኣብ ዝቐልጠፈ ክኾን ማለት እዩ እ ብኩሉ ነገር ስ ረብሓ ኣለዎ ነቲ ተሓካምስ ኣዝዩ ረብሓ ኣለዎ
0: እቲ ላፓራስኮፒክ ሰርጀሪ ማለት ብካሜራ ወይ ቪድዮ ተሓጊስካ ኣብ ስክሪን እዳረእኻ ዝስራሕ መጥባሕቲ እዩ እጂ እቲ ናቱ ብልጫ ዝያዳ ኮ ቅድም ካብቲ ከፊትካ ዝስራሕ ማለት እዩ እቲ ከፊትካ ውሑድ ቦታ ኢኻ ክትቋፀሮ ትኽእል ወይ ክሳ ክትገብሮ እዚ ላፓራስኮፒክ ግን ብናእሽቱ ነኻላት ኣቲኻ ጋዝ ነፊሕኻ ነቲ ከብዲ ማለት እዩ እቲ ከረፂት ወይ ትቆፎ ናይቲ ከብድና ብጋዝ ካርቦን ዲኦክሳይድ ዝበሃል ጋዝ ነፊሕኻ ካሜራ እቲኻ ናፃ እንዳተቀሳቀስካ ኩሉ ዘሎ ኣዚ ኣካላትና ሰብነት ክትሪኦ ክትቋፀሮ ዘሎ ሕማም ዋላ ብካልእ ሕማም ኣትዩ ይኹን እቲ ሕሙም ወይ ካልእ ሕማም መፅባሕቲ እንዳገበረ ግን ካልእ ሕማም እንደሎ እንድሕር ኣሎ ወይን ከተለሊ ትኽእል ወይ ከምዚ ዲያግኖስ ጌርካ ንምርመራ ክስታ ክትገብር ዝኾነ ጥረ ዘለዎ ካልእን ከተለልዮን እቲ ቦታ ከምድሌትካ ክትቋፀሮን ትኽእል ዝያዳ ነቲ ዘይረአ ንክትርኢ ኣጉሊሕ እዩ ዘርእካ እቲ ከባቢካ ኩሉ ክትቋፀሮ ዝሕግዝ መሳርሒ እዩ
1: ውሽጣዊ መጥባሕቲ ወይ ኢንዶስኮፒ ብዙሕ ወፃኢታትን ውፉይ ክኢላዊ ዓቕሚ ሰብን ዝሓትት ኣገባብ ሕክምና እዩ እሞ ደኣ እዛ ኣብ ሆስፒታል ሓሊበት ተበጊሳ ዘላ ኣሃዱ ኢንዶስኮፒ ኸ ካብዞም ዝተጠቕሱ ብድሆታት ነፃ ዶ ትኸውን
2: ናይ ኢንዶስኮፒክ ነገር እንታይ እዩ ክልተ ነገራት እዩ ሓደ እቲ ማቴርያል እዩ ካልኣይ ከዓ እቲ ዓቕሚ ሰብ እዩ ማለት እዩ እጂ እቲ ማቴርያል ንክትረኽቦ ቀሊል ኣይኮነን ብጣዕሚ ክስታይ እዩ ክቡር እዩ መሳርሕታት ተነቃፊ እዩ ብዙሓት ካምፓኒታት የንሰርሖ ዝተፈለየ ካምፓኒታት ናይ ሓደ ካምፓኒ ውፅኢት ምስ ናይ ሓደ ኣጋጫካ ክሰርሓሉ ትኽእል ኢኻ ኣብኡታት ኣሎ ብድሆ ማለት እዩ እጂ ኣብ ርእሲ እቲ ተነቃፊ ምዃኑ ድማ ኣዝዩ ክቡር እዩ እ ሓንቲ ንብረት እ ተባላሻ ንክትዕርያ ወይ ንክትከዓ ብዙሕ ነገራት ኣሎ ማለት እዩ እ ሓንቲ ነገር ምስ ተጠቐምካ ኣለዋ ክትሕፀብ ኣለዋ ክትመክን ኣለዋ ንካል ተጠቃሚ ከዓ ክትበፅሓ ኣለዋ ሕጂ ኣብዚ መስርሒ እዚ ነተነቀፊ ነገር ክትሓፅብ ክተምክን ገለ ብዙሕ ጥንቀቐታት እዩ ዘሉ ነዚ ስርዓት ንምምላእ ብዙሕ ብድሆታት ነይሩ ቀሊል ኣይኮነን ሓደ ንብረት ምስ ሓደ ሰብለ ዝመላላእ ሓንቲ ነገር ተጎዲሉ ካ እዚ ሽግር እዩ ክሰርሕ ውን ኣይትኽእልኒ ኢኻ እጂ ነዚ ነገር እዚ ንምድላው ብዙሕ ብድሆታት ነይሩ ካብ ሚኒስትሪ ጥዕና ብዙሕ ሓገዝ ነይሩ ካብ ፋርሜኮር ብዙሕ ሓገዝ ተገይረልና ማለት እዩ ካብቲ መኽዘን ናይ ፋርማሲ ናይ ማዓስከር ደንደን ካብ ሆስፒታል ፋርማሲ ናይ ሓሊበት ካብ ባዮሜዲካል ዩኒት ናይ ሚኒስትሪ ጥዕና ብዙሕ ሓገዝ ተገይረልና እዚኣቶም እውን ከይመስገን ክኾን ክሓልፍ ኣይደልን ዋላ ቴክኒሽናት ናይ ሆስፒታል ሓሊበት እውን

0: ብዙሕ ተራ ነይሮም ኣብዚ። ምክንያቱ እቲ ንብረት ካብትን ካብትን ኣጋጭኻ ኣብ ዝሰርሓሉ ደረጃ በፂሕ ማለት እዩ። ካልእ እውን ናይ ግብረ ሰናይ ናይ ወፍያ ዝገበሩ ሰባት ውን ኣለዉ። እዚ ንኩሉ እዚ ኣዋሂዱ እዩ ተገይሩ እቲ ስራሕ።
1: እዚ ኣገባብ ኣብ ኤርትራ ካብ ዝጅምር ነዊሕ ኣይቁፀረን። ይኹን እምበር ክሳብ ሕጂ ዝተገብረ ስራሓት መጥባሕታዊ ሕክምና ዘተባብዕን ኣፍልጦ ክወሃቦ ከም ዘለዎን እዮም ሓኸይም ዝገልፁ።
2: ኣፍልጦ ኦልሬዲ ተዋሂቦ እዩ። ንኣብነት መጥባሕቲ ኩሊት ፍሕኛ፣ መጥባሕቲ ናይ ፕሮስቴት ምልከት፣ ፅቅታት ዝዓፁ ኣብቲ ቱቦ ናይ ሽንቲ ዘሎ፣ ከምኡውን ኩሉ ዓይነት ፀፀራት ማለት እዩ። ሽንቲ ዝተኣሳሰረ ኩሉ ዓይነት መጥባሕቲ ይግበር እዩ። ተገይሩ ነይሩ እዩ፣ ሓድሽ እውን ኣይኮነን ማለት እዩ። ግን ብፍሉይ ከዓ እንታይ ይግበር ኣሎ ንዝብል ሕቶ ኣብና ክነድህብ ሓሳብና ማለት እዩ። ስለዚ ክሳዕ ሕጂ ዝተገብረ ከየፍለጥካ ናብቲ ሓደ ክትሓልፍ ፅቡቅ ኣይኮነን። እንታይ ማለት ሓንሳሓንሳ ኩሉ ግዜ ሓድሽ ነገር ተገይሩ ኢልካ ምፃ ኢልካ ነቲ ኩሉ ዝተገብረ ቅድሚ ሕጂ ከምዘይ የድላ ክትገብሮ ፅቡቅ ኣይኮነን። ሕጂ ኩሉ ሳዕ ነቲ ዝተገብረ ዓዕብካ ምርኣየ ፅቡቅ እዩ። ስለዚ ቅድሚ ሕጂ ዝገብሮ ኩሎም ዝገብሮውን ንዕሙን ኣክኖሌጅ ክንገብሮም ወይ ኣፍልጦ ክንህብ ፅቡቅ እዩ ማለት እዩ። ድሕሪ ኢኻ ሽዑ ብዛዕባ ሓድሽ ዝግበር ዘሎ ከዓ ትዛረብ ማለት እዩ። ስለዚ እቲ ሓድሽ ዝግበር ዘሎ ከመይ እዩ ተልና፣ ኣብዚ ግዜ እዚ እቲ ኢንዶስኮፒክ ስራሕ ክሳዕ ክንዱ ኣብዚ ዓዲ ተኣታትዩ ስለዘይነበረ ኣብዚ ግዜ እዚ ግን ተኣታትዩሎ ክንበሃል ይከኣል እዩ ማለት እዩ። ተኣታትዩሎ ማለት ኩሉ ሳዕ ብወፃእተኛ ዝስራሕ ተኮይኑ እኹል ኣይኮነን። ብደቂ ዓዲ ከ ዝግበር ነገር እንታይ ኣሎ ኢና ንብል። ስለዚ ብደቂ ዓዲ ዝግበር ሰብ ዘሎ ኢና ሕጂ ክንዛረበሉ ክኢልና ዘለና ማለት እዩ። ስለዚ ዝበዝሒ ግዜ ሲ ካብ ደገ መፂኦም እዮም ዝገብሮ ነሮም ስራሕ ዝሰርሑ ዘለና። ሕጂ ግን ኩሉ ዓይነት ኢንዶስኮፒ ወይ ከዓ ብዛዕባ ስርዓተ ሽንቲ ዝግበር ኣቲኻ ኣብኡ እንዳረእኻ ብመርኣይ ዝስራሕ ስራሓት ክበሃል ይከኣል እዩ። ስለዚ ገለ ንኣብነት ሲስቶስኮፒ ዝበሃል ማለት ኣብ ፍሕኒ ኣቲኻ መርኣይ ጌርካ ትሰርሖ ስራሓት እዩ። ካብኡ ላዕሊ ከዓ ንላዕሊ ናብ ኩሊት ኣቲኻ እውን ክትሰርሖ ትኽእል ስራሓት ማለት እዩ። እዚ ኩሉ ስራሕ ክሳብ ሕጂ ኤርትራውያን ክሳዕ ክንዱ ተሰሪሑ ይፈልጥ ኒ ኢለ ክብል ንኽእል፣ ግን ተሰሪሑ ከዓ ንሪኦ ኣለና ሕጂ ማለት እዩ። እዚ ሕጂ ዝስራሕ ዘሎ ከዓ ብጣዕሚ ፅቡቅ ኮይኑ ክሳዕ ክንዱ ከማን ዝናኣድዩ ክበሃል ክኣል እዩ ማለት እዩ። ምክንያቱ ኩሉ ዓይነት ፀፅራት ክሰብሮ ክኢልና ኣለና ሕጂ ማለት እዩ። ብጀካ ኩሉሲ ኣብ ስርዓተ ሽንቲ ዘሎ ኩሉ መስበሪ ጌርና ክንሰብሮ ክኢልና ኣለና። እዚ ሕጂ ዝሕጉስ ነገር እዩ። ክሳዕ ትሸዓተ ሻምብቆታት ክሳዕ ናብ ኩሉ ዝመርሕ ሻምብቆታት እቲ ፀፀራት ገላ ክንሰብር ክኢልና ኣለና። እዚ ከዓ ዓብይ ተበግሶን ዓብይ ፅቡቅ ነገር ይክህሉ ይኽእል ኢና። ስለዚ እዚ እቲ ዝግበር ዘሎ ሰብ ዝኾነ ነዚ ኣብ ግምት ብምእታዊ ኣነ ሕጂ ዓብ ስራሕ ይስራሕ ኣሎ ክብል ዝኽእል። ስለዚ ኩሉ ሳዕ ግን ከምቲ ዝበልኮ ኣቐዲሙ ተሰርሐ ስራሕ ኩሉ ሳዕ ኣፍልጦ ክንብ ኣገዳሲ እዩ።
1: ምምስራት ሓድሽን ዘመናውን ሕክምናዊ ኣሰራርሓ ይፅናሓለይ ዘይበሃሎ ጉዳይ እዩ። ይኹን እምበር እቲ ዝተኣታቶ ሓድሽ መስርሕ ብዜጋታት ዝምለኽን ዝስራሕን ምዝኸውን እዩ ቀጻልነትን ኣድማዕነትን ዝህልዎ። ስለዝኾነ ድማ መንግስቲ ነዚ ሞያ ክዓሙ ዝኽእሉ መንእሰያት መልሚሉ ኣብ ስራሕ ኣዋፊርዎም ኣሎ።
0: ናይ ብሓቂ ሓጉሰካ ኣብ ሓሊበት ሆስፒታል ብዘይ መገናኒ ክብለካ ክእል። ኣነ ሕጂ ንባዕለይ ካብ ሓደ ካብ ኢታሊ ካብ ሮማ እንዳተመላለሰ ዝመፅእ ነበረ ሰርጀን ነይሩ ናይ ስርዓተ ሽንቲ ናይ መፅባሕቲ ክኢላ ኣብ ቆሎታ ነዊሕ ዓመታት እየ ምስ ተማሂረ ርጋ በይነ እየ ተማሂረ ክብለካ ክእል ማለት እዩ እ ዝሓነቲ ሱ ዝሰርሐ ነበረ ኩሉ ማስተር ገይረ እየ ማለት እዩ። ኣብዚ ሓሊበት ምስ መፀና ሕጂ ዳርጋ ሰለስተ ዓመት ገለ ክኾኑ ኹን ስራሕ ብዘገርም ፍጥነት እዮም ክኢሎም እቶም ዘለዎ ሓካይም ነቲ ኩሉ ኣነ ዝስራሕ ነበርኩ ብዘገርም ፍጥነት መሊኾሞ ኣብ ፅቡቅ ደረጃ ሕጂ ኩሉ ነገር ዝሰርሐ ክእሉ ከለዉ ኣፍሕኝ ኣቲኻ ምርኣይ ቱቦታት ምእታው ናይ ፕሮስቴት ንብሎ እዚ ናይ ዓፅሪ ሽንቲ ዝገብር ፅኪ ንዑ ምቑራፅ ኣፍሕኛ ዘሎ ካንሰር ምእላይ እዚ ኩሉ ዝሰርሕበሉ ሕጂ ኣብ ፅቡቅ ደረጃ ኣለዎ ማለት እዩ። ብጣዕሚ ዝሐጉሰካ ናይ ብሓቂ ክተባብዑ ዝግብኦም እዩ። በዚ ዓውዲ እዚ እውን ተማሂሮም ኣብ ዝለዓለ ደረጃ ክበፅሑ እቲ ሚኒስትሪ ክሓስበሉ ኣለዎ። ናይ ሃገር ርክሳ እዮም ማለት እዩ። ፅቡቅ ናይ ሃገር ፍርያት እዮም ማለት እዩ።
1: ዕውት ንምግባሩ ከዓ ብወገን ምምሕዳርን ሓለፍቲ ኣሃዱ ውሽጣዊ መጥባሕቲ ሆስፒታል ሓሊበትን ዝተገብሩ ፃዕርታት ኣለዎ። ኣብ ርእሲ እዚ ውልቃዊ ተበግሶ ኪላታት መንእስያት እቲ ኣሃዱ እውን ክምጎስ

0: ነፍስን ክተባባዕን ከም ዘለዎ እዮም ሓኸይም ዝገልፁ።
1: ኣነ እኳ ከም ንእሽተይ ነፍሰይ ክርአዮ ናይ ደለኒ ሕጂ ንእሽተይ ከ ኣይኮንኩን ማእከላይ ክበሃል ክኣል ኣነ ካባይ ዝነእሱ ከዓ ሰብ ዝመፅኦም ዘሎ ማለት እዩ። ግን እቶም መፅኦም ዘለዉ ንኣሽቱ ሓኸይም ውን ካባይ ንላዕሊ እውን ዝሰርሑ እዩ ዝብሎም ማለት ክእላታት እዮም ክብሎም ይኽእል እዮ። ምክንያቱ ኣብ ገሊዩ ነገራት ንጡፍ ዝኾነ ተሳትፎ ሰብ ዘለዎም ሕጂ ማለት እዩ። ኣነ እቲ ከድንኦም ዝደሊ ኣብዛ ሆስፒታል ዘለዎ ንፉዓት መራሕቲ እዮም። ቀዳሞት መራሕትና ክንእዶም ዝደሊ ዶክተር ዮሴፍ ዮሃንስ እዩ። ምክንያቱ ንኩሉ ኣበርክቶ ክገብር ዝኽኣለ እሱ እዩ። ምክንያቱ ብናቱ ሓላፍነት ብናቱ መሪሕነት እዩ ዝተገይሩ እምበር ሱ ኢልካ ይተገብረን። ስለዚ ኣፍልጦ ክንቦም ዘለና ኣፍልጦ ክንቦም ስለ ዝግብኣና ማለት እዩ። ብተወሳኺ ከዓ ዶክተር ሰሎሞን ገብረ እግዚኣብሄር ከዓኒ ናቱ ተበግሶ ኣቐዲሙ ሰርሓሉ ነይሩ እንዲ ሕጂ ግን በይና ኮይና ክንሰርሓሉ ምኽኣልና እዚ ብቕዓት እዩ። ስለዚ ተበግሶ ናይ ሰባት እዩ ደኣ ኣብዚ ብፅሕዎ ዘሎ እምበር ናይቶም ንኣሽጡ ጥ ኣይኮነን። ስለዚ ብቶም ዓበይቲ ዝተገብረ ተበግሶ እዩ ናብዚ ኣደይቡና። ስለዚ ንሕና ዝገበርናዮ እንተሎ እውን ኣፍኮርስ ኣብዚ ግዜ እዚ ከምዚ ኮይና መንእስያት ኣገልግልቲ ኮይና ንህዝቢ ከነገልግል ቀሊል ስራሕ ኣይኮነን። እዚ እቲ ንገብሮ ዘለና እውን ከይተንኣደ ክሓልፍ ኣይክእልን እዩ። ግን ተበግሶ ናይቶም ዓበይቲ እሱ እዩ ኣነ ዝንእዶ መጀመርያ። ኣብዚ መራሕትና ዘለዎ ድማ ኩሎም ካብ ሜዲካል ዳይረክተር ዶክተር ልኡል ባንተ ይርጋ ጀሚርካ ክሳዕ ታሓት ዘለና ኩላትና በብ ክእለትና ኣበርክቶ ሰብ ዘለና ኣብቲ ስራሕ ኩላትና ከዓ ክነኣድካ ይብላኣና። ስለዚ ብሓፈሽ እውን ነቲ ተበግሶ ናይ ምስጥዕና ስለዝኾነ ከዓ ከመስግን ፈቱ ማለት እዩ።
0: ኣሃዱ መደንዘዚ ሓደ ካብቶም ሕክምና ውሽጣዊ መጥባሕቲ ዕወት ኮይኑ ክወፅእ ዝገብሩ ኣካላት እዩ። ልዑል ጥንቃቐን ክእለትን ዝሓትት መስርሕ ድማ እዩ። ኣገዳስነት ዝዓውዲ ብሰብ ሞያ ክግለጽ እንከሎ ድማ ከምዚ ይመስል።
2: ንባዕሉ እዚ ናይ ስነ መደንዘዚ ሲ ነቲ ስርዓተ መጥባሕቲ ካብቲ ዝቐየሮ ዓይነት ዓውዲ እዩ። ምክንያቱ ሕሙም ብዘይ ቃንዛ ከይተቐንዝወ ከይተሸገረ ተወሳኺ ከዓ ናይ መጥባሕቲ ሓኪም ናፃ ኮይኑ ብዘይ ገለ ስክፍታ ብዘይ ገለ ክስታይ ናፃ ኮይኑ ንክሰርሕ ባይታ ዝፈጥር ዓውዲ እዩ። ተወሳኺ ከዓ ንኣብነት ሕሙም ድሕር ሓፈሻዊ መደንዘዝ ወሲዱ እታ ሂወት ኣብቲ ትሕቲ ኣልያ ናይቲ ክኢላ ናይ መደንዘዝ እያ። ሕጂ ናይ መደንዘዝ ሲ ዓብ ተራይ ነቲ ክፍሊ መጥባሕቲ ማለት እዩ ወይ ናይ መጥባሕቲ ሓኪም ሲ እቲ ናይ መደንዘዝ ክኢላ ክህሉ ጎኑ ወይ ውን ተሓኪም እቲ ሕሙም ንክድንዝ ሲ ዓብ ተራ ነቲ ስራሕ ከዓ ንምፅፋፍን ካልእ ስራሓት ንክሰርሕን ዘተባብዐ ወይ ባይታ ዝፈጠረ ዓውዲ እዩ ኮይኑ ዝስምዐ ንብናተይ ክሳይ ማለት እዩ።
0: ኣብ መስርሕ መጥባሕቲ ሂወት ሓደ ሕሙም ኣብ ኢድ ክኢላ መደንዘዝ ምዃና እዩ ዝግለጽ። እዚ ዕማም እዚ ልዑል ትዕግስትን ስነ ምግባርን ዝሓትት ሞያ እዩ። ብቕዓትን ተወፋይነትን ክኢላታት መደንዘዝ ይኹን ካልኦት ኣካላት ናይ ዝኣሃዱ ድማ ነዝተባሃለ ዘንፀባርቑ ምዃኖም እዩ ዝፍለጥ።
2: ማራዮም ዝውፈዩ በዚ ኣጋጣሚ ካብ ሓላፊኦም ኣትሒዝካ ስጋዕቲ ተራ ዘሎ ከመስግን ንደሊ ውፍያት እዮም። ኣብ ግዜኦም ንዝኾነ ሽግር መፅኡ ኣብ መጥባሕቲ ክመፅእ ክእል ዝኾነ ኮምፕሊኬሽን ወይ እውን ንሓፂር ኢልካ ዝኣተኻ ሰዓታት ክትወስድ ትኽእል ከቢድ ስራሕ ክፀንሕ ክእል ትሕሙም ስጋዕ 6 ሰዓት 7 ሰዓት ዝደንዘ ዘሎ እዋን ኣሎ። እዚ ግን ኣብቲ ትሕቲ ኣልያ ናይቲ መደንዘዝ ክኢላ እንድዩ ስጋዕ ክንዲዚኦም ዝውፈዩ ማለት እየ እ በዚ ኣጋጣሚ ከመስግኖም ይደሊ ማለት እዩ። ተወሳኺቲ መደንዘዝ ከዓ እንታይ ኣለው እቶም ናይ ኦኣር ነርሳት ከዓ ኣለው። ምክንያቱ ኦኣር ነርሳት ኣለው ዘን ትሪእዎን ዘለኹም ክሊነራት ኣለዎ። ምክንያቱ እቲ ስራሕ ንክኸይድ እዚኦም ውን የማና ኢድ ናይቲ ስራሕ እዮም። ምክንያቱ እቲ ንብረት ከይመኸነ ከይፀፈፈ ከይመኸነ ገለ ከዓ ወላሓንቲ ክትገብር ኣይትኽእልኒ ኢኻ። ሕጂ እዚኦም እቶም እዚኦም ከዓ ብወገኖም ክምስገኑ ዝግብኦም ካብ ሓላፊኦም ስጋዕቲ ተራ ክሊነር ምሕደራ ኩሉ ማለት እዩ። ምክንያቱ ሓደ ሕሙም ሲ መጥባሕቲ ክትገብር ተኾንካ ክንደይ ክኢላታት ኢኻ ጠጠው ትብል ኣብታ ልዕሊ እዩ። ሕጂ ብከምኡ ኩሉ ኣብቲ ዓውዲ ኣብቲ ክፍሊ መጥባሕቲ ዝነጥፍ ሞያዊ ከመስግን ንደሊ ማለት እዩ። ዝጋጣሚ እዚ
0: ብወገና ንፃዕሪ ብቕዓትን ተወፋይነትን ክኢላታት መደንዘዚ ብግብሪ ንምዕዛብ ኣብ ውሽጢ ክፍሊ መጥባሕቲ ኣቲና ሰኒድናይ ኣሎና። ንምዕባለታትን ኩነታትን እቲ ፅዑቕን ተኣፋፍን መስርሕ መደንዘዚ እንታይ ከም ዝመስል መብርህ ክኸቡና ድማ ተወኪስናዮም ኣሎና።
3: ኣገዳስነቱ ናይዛ ኣንስቲዝያ ወይ ከዓ ናይ መደንዘዝ ንብሎ ዘለና ኣብዛ ላፓራስኮፒክ ሰርጀሪ እቲ ዝለዓለ ተራ ኣለዎ ማለት እዩ። ምስቲ ናይ ቅድም ክንሪኦ ከለና እቲ ኦፐን ዝበሃል መጥባሕቲ ወይ ከዓ ክፉት ዝበሃል መጥባሕቲ

0: ብዙሕ ንዓና ኣይሸግረናን እዩ። እዚ ሕጂ መፂኡ ዘሎ ቴክኖሎጂ ግን እቲ ውሽጢ ብግቡእ ክረኣዮም ድሕር ኮይኑ ካርቦን ዳይኦክሳይድ እዮም ንጥቀሙ። ካርቦን ዳይኦክሳይድ ኣብ ውሽጢ ከብድና ይመልእ ማለት እዩ። እዚ ካርቦን ዳይኦክሳይድ እዚ ዝተፈላለዩ ዓይነት ፀቕጢ ኣብ ልዕሊ ልቢ፣ ሳምቦእ፣ ኩሊት ይፈጥር። እዚ ፀቕጢ እዚ ከዓ ሕጂ ንመን እዩ እቲ ኣደራዕ ወይ ከዓ እቲ ብድሆ ከዓ ንመን እዩ ማለት እዩ ናብቲ ናይ በዓል መደንዘዚ ክኢላ ማለት እዩ። ስለዚ ነዚ ብግቡእ ከመሓድሮ ክኽእል ኣለዎ። እቲ ካርቦን ዳይኦክሳይድ ኣብ ውሽጢ ነፍስና ደለውን ገሊኡ ተመፂኡ ኣብ ደምና ይደኣቱ። ስለዚ ብግቡእ ክንከታተሎን ልዕሊ ዓቕን ከይከይድን እውን ብግቡእ ዝኾነ ቁፅፅርን ምሕደራን የድልዮ ማለት እዩ። ምስቲ ናይ ቅድም ዝነበረ መጥባሕቲ እቲ ክፉት ብዙሕ ኣብ ውሽጢ ከብድና ፀቕጢ ስለዘየለ ኣብቲ ኣንስት እዚያ እውን ብመጠኑ ዝኾነ ዓይነት ፀገም ኣይምፀናን እዩ ነሩ። ኣብዚ ሕጂ እዋን ግን እቲ ካርቦን ዳይኦክሳይድ ጥቀሙ ስለ ዘለዉ እዚ ከዓ ብግቡእ ክነመሓድሮን ክእለት ኣፍልጦ ሃሊና ክነመሓድሮን ክንፅግኖን ክንክእል ኣለና ማለት እዩ። ዳስዋይ ሕጂ ምዕብል ዝበለ መሳርሒታት የለይ ካብዚ ከምዚ ዓይነት ላፓራስኮፒክ ሰርጀሪ። እዛ ማሽን ትሪእዋ ኣለኹም ብዓባያ ምዕብል ዝበለት እያ። ፕላስ እቲ ኣብ ውሽጢ ካርቦን ዳይኦክሳይድ ኣትዩ ዘሎ እውን ብደቂቕ ኢና ንከታተሎ ማለት እዩ። ልክዕ ከምዚ ስእሊ ዝረኣየና ዘሎ ካርቦን ዳይኦክሳይድ ብደቂቕ ተደይ ተኸታቲልካ ናቲ ሳዕበን ከዓ ሓደገኛ ክኾነ ይኽእል ማለት እዩ።
1: ሕራይ ክንደይ ዓይነት መደንዘዚ ዘለኩም ሕጂ እቲ ምናልባት ፍልልያት ምህራልዎ ኮይኑ
0: ሕጂ ኣክቹዋሊ ኣብ ሰለስተ ንመቕሎም ንኽእል ኢና እታ ዓይነት መደንዘዚ ሓፈሻዊ። እዚ ከምዚ ዓይነት መደንዘዚ ሓፈሻዊ መደንዘዚ እዮም ዝወዙ። ሓፈሻዊ መደንዘዚ ክንብል ከለና ከዓኒ እቲ ሰብ ብግቡእ ደቂሱ ናይ መስተንፈሲ ሓገዝ በዛ ማሽን እዚኣ ይግበረሉ ማለት እዩ። እቲ ካልኣይ ከዓኒ እቲ ዘባዊ መረንዘዚ ንብሎ። ዘባዊ መረንዘዚ ከዓ ኣብ ዓንዲ ሕቆ ድውሃብ ኮይኑ ካብ ሕምብርቲ ንታሕቲ ይደንዝዝ ማለት እዩ። እቲ ሳልሳይ ከዓኒ ኣብዚ ግዜ እዚ እንዳማዓበልናያ ንኸይ ዘለና ኣብቲ ጫፍ በፂሕንያ ዘለና ከዓኒ እታ ዝደለኻያ ክፋል ኣካላት ንበይና ከምቲ ድንዝዝ ምግባር ማለት እዩ። ኢድካ እተኮይና ኢዳ ንበይና፣ እግሪ እተኮይና ከዓ እግሪ ንበይና ጌርካ ኣክንዲ ሙሉእ ነፍሱ ዝድቅስ እቲ ሰብቲ እታ ዝደለኸያ ክፋል ኣካል ከምቲ ድንዝዝ ትገብር ማለት እዩ።
2: ስራሕ ሕክምና ተመላሊኸ ይ ዝዕመም ከምኡ ክንዲ ዝኾነ ድማ እዞም ኤርትራውያን ሓኻይም ምስ ቻይናውያን ክኢላታት እናተመላሉ እዮም ክሰርሑ ፀኒሖምና። ኣበርክቶ ናይዞም ቻይናውያን ክኢላታት እንታይ ምዃኑ ድማ ሓቲትና ነርና።
3: ሕጂ እንዳተሓጋገዝካ እንዳተመላለኸ እንዩ እሶም እጅቶም ቻይናውያን ኣብቲ ኦፐን ሰርጀሪ ንብሎ ሓደሓደ ግዜ እውን ኦፐን ሰርጀሪ እኮ ኣገዳሲ እዩ። እቲ ክፉት ሰርጀሪ ንብሎ ኣገዳሲ እዩ። በቲ ኢንዶስኮፒ ዘይትገብሮ ነገራት ኣሎ። ሕጂሳቶም ኣብኡ ብዙሕ መልክ የብሎምን እሱ ካባና ምማሃሮ ማለት እዩ። እሳቶም ከዓ ዝያድ ኣብቲ ቴክኖሎጂ ጌርካ ዝዓሞ ነገራት ከዓ ዝበለፀ ክሳዕ ኣለዎም፣ ክእለትን ዓቕሙን ኣለዎም። እሶም ከዓ ኣብኡታት ነገር ይሕግዙና ማለት እዩ።
4: ሓደ እንታይ እዩ እቲ ፍልጠት ናቶም ማለት እዩ፣ ፍልጠት ናቶም፣ ተመክሮ ናቶም፣ ፕላስ እቲ በፂሕሞ ዘለዉ ምስ ቴክኖሎጂ እዩ። ንሕና ቅሩብ ድሕር ኣብቲ ከፊትካ ዝስራሕ ስለ ዘለና ሕጂና ናብቲ ቴክኖሎጂ ንሕወስ ዘለና ሕጂ ናብዚ ክመፁ ከለዉ ቅሩብ ይሽገሩ እዮም ነይሮም። እዚ ከፊትካ ገለ ኣብ ሳሕት እዮም ዝጥቀምሉ ወይ ኮምፕሊኬሽን ገለ ከጋጥሞ እንከሎ ተደይኮነ ኩሉ ብላፓራስኮፕ ስለዝሰርሑ ኣብዚ ክመፁ ከለዉ ቅሩብ ይሽገሩ እዮም ነይሮም። ሕጂ ግን ምስቲ እሶም ዝሰርሕዎ ኣብዚ ባይታ እንድሕር ተዋዲዱሎም እቲ ዘለዎም ፍልጠት እቲ ዘለዎም ተመክሮ ኣስጊሮም ልካ የሕሊፎም ልካ ኣብዚ ውን ንሕና ኣትሪፍና ኢና ንሰዶም ማለት እዩ።
2: ነግረ መንገድና እቶም በዚ ዓይነት ሕክምና ክፍወሱ ዘድልዮም ሕሙማት ከመይ ዝበሉ ምዃኖም እውን ተወኪስናዮም ነርና።
3: እዚ ዓውዲ ናይ ስርዓተ ሽንቲ ኣዝዩ ሰፊሕ እዩ፣ ኣዝዩ ሰፊሕ እዩ። ንክልቲ ፆታ እዩ ዝስንክፍ፣ ተባዕታይ ኣንስታይ ይብልን እዩ። ንኩሉ ዕድመ እዩ ዝስንክፍ። ህፃናት ኣለዉ፣ ዓበይቲ ኣለዉ፣ ኣረጋውያን ኣለዉ፣ ንኩሉ እዩ ንኹሉ ስለ ዝጠቐሉ ዩ ካ ዝቕን እዚ ክፅዕቕ ገይርዎ ዘሎ። ሕጂ እዚ ጥራይ ክብለካ ይክእልን ዋላ ህፃናት ከይተረኸቡ ንቕበል። ህፃናት ኣለዉ ናይ ዝተፈላለየ ፀገማት ዘለዎም ናይ ስርዓተ ሽንቲ፣ ዓበይቲ ዘለዉ ናይ ዓፅሪ ሽንቲ ፀገማት ዘለዎም ዝልካ ትውዳእ ኣይክእልን እዩ። ካብ ኩሉ ዓይነት ዕድመን ኩሉ ፆታን እዩ ዝመፅእ ማለት እዩ ዝምልከቶ እዚ ጉዳይ እዚ።

0: ሕጂ ብዘይ ምግናን ካብቲ ናይ ስርዓተ ሽንቲ ዘይፅራይ ዘይኮነስ ካብ ኩሉ እቲ መፅባሕቲ ዝግበር ኩሉ መፅባሕቲ ዝግበር ኣብዚ ናይ ሓፈሻዊ ሕክምና ማለት እዩ ዳርጋ 70 ካብ 100 ናይ ስርዓተ ሽንቲ እዩ ተበልኩካ እየ ተጋነነ ሕጂ ካብኡ ከዓኒ እቲ ካልእ ዝበዝሐ ትብሎ ናይ ፀፅር ኣሎ ፀፅረ ስርዓተ ሽንቲ ኣሎ ናይ ኩሊት ፀፅር ኣሎ ናይ ፍሕኛ ፀፅር ኣሎ ፅበት ናይ ትቦናይ ሽንቲ ኣሎ ፅበት ናይ ትቦናይ ሽንቲ ማለት ብፍላይ ብደቂ ተባዕትዮ እቲ ግዳማዊ ትቦናይ ሽንቲ ፅበት ገብር ከሎ ብዙሕ ስቅያት ኣለዎ ብዙሕ ስቅያት ኣለዎ ንዕኡ ከዓኒ ኣብዚ እኹል መሳርሒ ኣለና ንዕኡ ከፊትካ ንምትዕርራይ ይግበር እዩ ካልእ ናይ ዓፅረ ሽንቲ ዘለዎም ናይ ዓበይት ብዕድመ ዝደፍዎ ሰባት ከዓ ሓደ ካብቲ ግን ዝኾነ ዝግበር ኣገባባት እዩ ናይ ፕሮስቴት ንብሎ ማለት እዩ ካልእ ናይ ውሕድ ዘይኮነ ናይ ካንሰር ናይ ፍሕኛ እዩ ካንሰር ናይ ፍሕኛ ብዝገርም ብዝሒ ዘሎ እዚ ደቂ ኣንስትዮ ይኹን ተባዕትዮ ይኹን ብፍላይ እዞም ሽጋራ ዘትክኹ ማለት እዩ እዚ እውን ሓደ ካብቲ ቅንዲ ዘሸግረና ብድኹታት እዩ ኣብ ስራሕ ማለት እዩ ሓሊበት ሆስፒታል ሕጂ ህፃናት ገለ መፅባሕቲ ከም ልምዲ ብዙሕ ኣይቅበልኒ ግን ናይ ግድም ኮይኑ ግን ነዚኣቶም ከማ ኣኮሞዴት ንገብርና ንዞም ህፃናት ካብቲ ዝተፈላለየ ሆስፒታል ዝመፁና ናይ ዝተፈላለየ ፀገም ዘለዎም ይስራሐሎም እዩ ማለት እዩ ግን እቶም ቀንዲ ቀንዲ ዝኾኑ ዝበልኩካ እዚኣቶም እዮም ሕጂ ናይ ህፃናት ገለ ናይ ተፈጥሮዊ ፀገማት ኣለዉ ንኣብነት ዘይወለደ ፍረ ነብሲ ኣሎ ብዘይ ንቡር ዝሸኑሰ ህፃናት ኣለዉ እቲ ኣፍ ደገ ናይ ግዳማዊ ናይ ትቦናይ ሽንቲ ኣብ ክንዲቲ ንቡር ዝኸውን ኣብ ዘይ ንቡር ቦታ ይኸውን ንዕውን ዝግበር ምትዕርራይ ኣሎ ብተፈጥሮ ዝመፅእ ናይ ኮላሊት ፀገም ኣሎ ፀፀር ዝተፈላለየ ዓይነት ፀፀር ኣሎ እዚ ሕጂ ኣብ ህፃናት ንሪኦ ማለት እዩ
1: ከም ውፅኢት እዚ ሓድሽ ክበሃል ዝከኣል ኣገባብ መጥባሕቲ እምበኣር ብዙሓት ዜጋታት በዚ ኣገባብ ሕክምና ክፍወሱን ሂወቶም ክድሕኑን በቂዖም ኣለዉ ፀዕቂ ተሓከምቲ ግን ሕጂ እውን ኣይጎደለን እቲ ምኽንያት ድማ
0: እጂ ሕክምና ናይ ስርዓተ ሽንቲ እንተዳርእናዮ ኣብ ሓሊበት ሆስፒታል ኣዝዩ ፅዑቕ እዩ ዘሎ እጂ ንምንታይ ፅዒቑ እንተይልካ ሓደ እቲ ምኽንያት ካብ ኩሉ ከባቢ ሃገርና ነዚ ዓይነት ሕክምና ሰብ ይውሕዝ እዩ ዘሎ እዚ ሓደ ምክንያት ክኾን ይኽእል ካልኣይ እቲ ሞያ እቲ ዓውዲ ንባዕሉ ኣዝዩ ሰፊሕ እዩ ክልቲ ፆታ እዩ ዘጠቓልል ኣብ ኩሉ ክሊ ዕድመ ከ ኣሎ ካብ ህፃናት ጀሚርካ ስራብ ዓበይቲ ዘሎ ፀገም ስለ ዝኾነ ሳልሳይ እውን ኩሉ ሕማም ፅቡቅ ኣይኮነን እ ግን ብፍላይ ግን ናይ ስርዓተ ሽንቲ ፀገማት ኣዝዩ ስቃይ ደምፅእ ነቲ ዝሓካሙን ዘሸግሮ ስለ ዝኾነ እቲ ፃዕቂ ስራሕ ኣዝዩ ልዕሉ ዘሎ ኣብ ኩሉ ኣብ ጥራይ ኣብ ክፍሊ መፅባሕቲ ዘይኮነስ ዋላ ኣብቲ ናይ ተመላለስቲ ሕክማ ኣብቲ ናይ ደቂሶም ዝሕከሙ ኣብቲ ናይ ኣድሚሽን ኦፊስ ብዙሕ ፃዕቂ እዩ ዘሎ
1: ኩነታት ዝኣሃዱ እምበኣር ከም ዝተኸታተልናዩ ዝመስል ዝያዳ ብልእስትን ምዕብልትን ንምግባራ ድማ ኩሎም ዝምልከቶም ኣካላት ኣቓልቦም ዝገብሩላ ጥራእዩ ዝብለብዋዩ ዘለዎም እዞም ሞያውያን ተወሳኺ ለብዋ እንተሃልዩ ድማ ካብ ቃሎም ንስማዕ ዮ
2: እዚ መወዳእታ ሓደ እቲ ላፓራስኮፒክ ሰርጀሪ ክተባባዕ ክዓቢ ዘለዎ እዩ ሕጂ ዝያዳ ኣብዚ ብሚኒስትሪ ደረጃ ቆላዕታ ንደሊ ማለት እዩ እ እንታይ እዩ እቲ ኣቑሑት ብዙሕ ዝጎድለና ኣሎ እ ኣቑሑት ምምላእ ዋላ ውን በቲ ዘሎ ሌተስት ነገራት ክትሰርሕ ከለካ ብጣዕሚ ዘሕግዘካ ኣብ ስራሕካ ቅልጣፍ ይፈጥረልካ ዋላ ውን እቲ ዓይነት ስራሕ እውን ክትልውጦ ትኽእል ከተፅፉፎ ትኽእል ተወሳኺ ከዓ እቲ ኮምፕሊኬሽን ዶ ገለ ዶ ብዙሕ ኣይከጋጥሚ ንኽእል ማለት እዩ ሓደ ዚ ነቲ ሚኒስትሪ ክላቦ ዝደሊ ቆላዕታ ክገብር ኣብቲ ለውጢ መቐይሮ ናይቲ ሕክምና ቆላዕታ ገይሩ ይገብር እንድዩ በዚ ኣጋጣሚ ከመዝግኖም ይደሊ እንድ ነቲ ሚኒስትሪ ብዝያዳ ከዓ ከም ናተይ ኢሉ ኣብ ሓሊበት ጥራይ ዘይኮነ ወይ ኣብ ኦረታን ካልእን ክስፋሕፋሕ እዚ ላፓራስኮፒክ ሰርጀሪ እ ከም ወፍሪ እቲ ሚኒስትሪ ክሕዞ ማለት ከም መጀመርታ ካልኣይ ከዓ ሓድሽ ዓውዲ ሓድሽ ፊልድ ስለ ዝኾነ ንዓና ዝያዳ ትሬኒንግ ኮርሳት ንደሊ ኢና ማለት እዩ እንዚ ዝያዳ ምስቲ ትሬኒንግ ኮርስ ትወሳኺ እቲ ዓይነት ስራሕ ዳዕበኻ እዚ

0: ከፊትካ ዝስራሕ ዘሎ ኩሉ ናብ ላፓራስኮፒክ ሰርጀሪ ንክንልውጠይቲ ዕላማና ማለት እዩ። ናይ ሓፂር ዕላማና ኣብ ዝመፅእ ዓመታት ዳርጋ ሕጂ ኮ ዳርጋ 23 ሚእታዊት ስጋ 4 ሚእታዊት እንዲና ናይቲ ንሰርሖ ዘለና መጥባሕቲ ብላፓራስኮፒክ ንሰርሖ ዘለና ንመፃእ ግን ዳርጋ ናብ 89 ክንቅይረሉ ሲ ኣብዚ ዝያዳ ናይ ሚኒስትሪ ጥዕናን ሓገዝን ናይ መሻርክቲ ገለን ንደሊ ቆላሕታ ማለት እዩ።
1: እቶም ዝምልከቶም ኣካላት ናይ መንግስቲ ብፍላይ ቶም ፕላን ዘወፁ መደባት ዘወፁ ፖሊስ ዘወፁ እዚ ፃዕቁ ናይ ስራሕ ፃዕቂ ናይቲ ተሓካሚ ነዚ ኣገልግሎት ዝፅበ ብዙሕ ህዝቢ ኣብ ግምት ብምእታውስ ነዚ ዓውዲዝስ ፍሉይ ኣቓልቦ ሂቡስ ፍሉይ ቦታ ሂቡ ዝያዳ ክስራሐሉ ዝኽእል እቲ ህዝቢ ዝያዳ ክገልግለሉ ዝኽእል ነቲ ፀባይ ኣዝዩ ክሕደሉ ዝኽእል መገዲ ክግበር ተዝከኣል ፅቡቅ ነይሩ እውን።
2: ኣነ ብቐዳማይ እቲ ነቶም ኣብዚ ሆስፒታል ዘሎ መራሕቲ ምስጋን ኣለኒ ቢካዝ ከምዚ ዓይነት ሆስፒታል ክገብርኦ ዝኽኣሉ እሶም ስለዝኾኑ ማለት እዩ። ምጩ ሆስፒታል ማለት ኩሉ ግዜ መፅኻ ሲ ክትመሃረሉ ትኽእል ትዓብየሉ ትኽእል እዩ። ኣነ ካብዚ ዓብዪ ሆስፒታል ኣይረክብኒ ኢ ኢልሓስብ እዚ ሕጂ ንዓይ መጎስ እዩ። እዚ ነቶም መራሕቲ ከመስግኖም ደልየ ግን ብዓብዩ ግን ብደረጃ ሃገር ክተሓሰ ዘለዎ እዚ ኢንዶስኮፕ ስራሕ ዓብ ርእስቲ እዩ። ዓብ ርእስቲ ካብ ኮነ ብመንግስቲ ከዓ ኣቓልቦ ከዓ ክወሃቦ ይምሕፀን ካልኣይ ግዜ
3: እዚ ምዝ መደንዘዚ ግን ኩሉ ሻዕ እቲ መጥባሕቲ እንዳማዕበለ ክኸይድ ከሎ እቲ ናይ መደንዘዚ እውን ምስኡ እንዳማዕበለ እዩ ዝኸይድ። ስለዚ እቲ ንዑ ዘድሊ መሳርሒ ከምዘ ንሪአን ዘለና ንዕብል ዝበላ ማሽናት ነቲ ጋዝስ ብደቂቕ ድቆፃፀር መሳርሒ ሞኒተር ወይ ከዓ ኢንዲታይዳል ካርቦን ዳይኦክሳይድ ሞኒተሪ ንብሎ ዝብኡ ኣለና ግን ቁርባብታት እንታይ ኣሎ ሕፅረታት ኣሎ። ስለዚ እዚ ክማላእ ክኽእል ኣለዎ። እዘ ንሪአን ዘለና ሓደሽቲ ማሽናት ከዓ ኣትሊስት እንተዋሓደ ኣብ ዓመት ድዩ ኣብ 2 ዓመት በቶም ባዮሜዲክ ዝበሃሉ ንዓን ድምልከቶም ሰባት መፅኦም ኩነታት ጥዕናአን ድሃይ ክገብሩ ክኽእሉ ኣለዎም። ኣብዚ እውን ንማሕበር እዞም ኣነስቴዝያ ከየመስጎንኩዎም ኣይሓልፍኒ። ስለምንታይ መጀመርታ እዚ ላፓራስኮፒክ ሰርጀሪ ኣብዚ ዓሊበት ሆስፒታል ኣብ 2024 ምስ ጀመረ ንኩሉ ኣባላቱ ኣኪቡ ብዛዕባ እዚ ኣስተምህሮ ይህቡ ሳላት እሱ ድሃቦ ኣስተምህሮ ከዓኒ ኣፍልጦ ናይቲ በዓል ሞያ ወይ ከዓ እቲ ናቱ ክእለት ስለ ዝዓብየ ስጋዕ ሕጂ ተጠቢሖም ዘለዉ ሰባት ብዘይ ዝኾነ ሓልክታት ወይ ከዓ ብዘይ ዝኾነ ፀገም ኩሉ ብሰላም ወዲእናይ ኣለና ማለት እዩ። ስለዚ እቲ ማሕበር ኣነስቴዝያ ናይ ኤርትራ ኣብዚ ዓብዪ ምስጋና ይግብኦ ማለት እዩ። ሳላሱ እዋናዊ ድኾነ ትምህርቲ ድህብ ዘሎ ምስተዓለን ትኸሮ ዘላ መንገዲ ከዓ ንና ከዓ ንስጉም ኣለና ደድሕሪኡ ማለት እዩ።

ሰላም ኣብ ኩሉ ኩርናዓት ዓለም ብምዃን ስፖርታዊ ትሕዝቶ ንዝሓቆፈት መደብ ለሰ ስፖርት ኣብ ምክትታል ትርከቡ ዝኸበርኩምን ዝኸበርክንን ተዓዘብቲ ንሎም እውን ከምወትሩ ንፍትዋ ተኸታተልቲ ይምህሩ ይሕብሩ ከምኡውን የዛንዩ ዝበልናዮም ትሕዝቶታት ሒዝናልኩም ቀሪብና ኣሉና ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል።

0: Holds off one challenge, gets a shot, what a goal! Brilliant goal by Alexis Sanchez, and it's 3-0!
1: What a goal!
2: ሰላም ዝኸበርኩም ተኸታተልቲ፣ መስርሕ ምስጋር ተፃወቲ ብክልተን ዝተሸያጣ ክለባት ወግዓውነት ከይለበሰ ተፈፂሙ ኢልካ ክትብል ኣብዚ ሎሚ ግዜ ኣፀጋሚ ኮይኑሎ ተፃወቲ ዋላ እውን ማልያ ናይ ዝፈረሙለን ክለባት ሒዞም እንተተሳእሉ እቲ መስርሕ ክጭወ ከም ዝኽእል ኣብ ሕሉፍ ተዓዚብና ኢና። ምስ ክስቶ ጋንታ ወዲኡ ዝበልካዮ ተፃወታይ ድሕሪ ዝተወሰነ ሰዓታት ኣብ ካልእ ጋንታ ፈሪሙ ይፀንሓካ። መስርሓቶም ዝተጨዊ ተፃወቲ ብቁፅሪ ብዙሓት እኳ እንትኾኑ ንሎሚ ንገለ ካብቶም

ምስ ተጨዊ መስርሓት ምስ ስጋር ተፃወቲ ዝርስስ ትሕዝቶ ሒዘልኩም ቀሪበ ኣለኹ። ሰናይ ምክትታል። ቀዳማይ ዴቪድ ቤካም ኣብ ክረማ 2003 ኹዋን ላፖርታ ንፕሬዚደንታዊ ምርጫ ባርሴሎና ኣብ ዝወዳደረሉ ዝነበረ ግዜ ፕሬዚደንት እንተ ደኣ ኮይኑ ተመሪፁ ንኣከፋፋሊ ማንቸስተር ዩናይትድ ዴቪድ ቤካም ክዕድጎ ምዃኑ ቃል ኣተወ። ላፖርታ ይስለጠካ ክብሎ ቤካም ኣብቲ ግዜ ምስ ኣሌክስ ፈርጉሰን ኣብዘይ ዓርፍ ጎንፂ ተፀሚዱ ብምንባሩ ካብታ ጋንታ ምውፅኡ ዘይተርፍ ምዃኑ ብሰፊሑ ግለጽ ጀሚሩ። ነዚ ሃጓፍ ዝመዝመዘ ላፖርታ ምስ ፈፀምቲ ኣካል ማንቸስተር ዩናይትድ ተራኺቡ ንቤካም ንምዕዳግ ኣብ ስምምዕ በፂሑ። ክልቲአን ክለባት እውን ኣብ ጋዜጣዊ መግለፂ ቀሪበን ኣብ ምዕዳግን ምሻጥን ቤካም ኣብ ስምምዕ ከም ዝበፅሓ ገሊፀን። ኣብዚ መስርሕ ዝተፈጥረ ዓባይ ጌጋ እንተ ነራ እዚ መስርሕ ብዘይኣፍልጦ ዴቪድ ቤካም ይፍፀም ምንባር እዩ። እዚ ዜና ኣብ እዝኒ ቤካም ክበፅሕ ግዜ ወሰደን። መጋበርያ ፖለቲካዊ ዕብላለ ባርሳ ኣብ ልዕሊ ሪያል ማድሪድ ክኸውን ኣይደልን ብምባል ድማ ንወከልቱ ንሕቶ ባርሳ ክነፅግቦ ተሪር ትእዛዝ ኣመሓላለፈሎም። ናይ ማንቸስተር ዩናይትድ ግዜኡ ኣብቂዑ እንተራ ኮይኑ መፃኢዩ ጉዕዙ በዕሉ ክውስን ከም ዝደለ ድማ ንክለቡ ሓበራ። ቤካም ፃዕዳ ማልያ ሪያል ማድሪድ ናይ ምልባስ ክቱር ሕልሚ ስለ ዝነበሮ ድማ ንምርጩ ካልእ ሰብ ክውስነሉ ፈቓደኛ ኣይነበረን። በብግዜኡ ንከም ሉዊስ ፊጎ፣ ዚነዲን ዚዳን፣ ሮናልዶ ናዛሪዮ፣ ሮቤርቶ ካርሎስን ዝኣመሰሉ ጋላክቲኮ ኣብ መሳርዑ ጠርኒፉ ዝነበረ ፍሎረንቲኖ ፐረዝ ንኩነታት ቤካም ብቅረባ ይከታተሎ ብምንባሩ ኢዱ ብቕልጡፍ ናብቲ መስርሕ ሓዊሱ ንዩናይትድ ብዘይኣማራፂ ከም ተርፍ ገበራ። ኣብ ውሽጢ 36 ሰዓታት ማንቸስተር ዩናይትድ ምስ ባርሴሎና ኣሲራቶ ዝነበረት ውዕል ኣፍሬሳ ንቤካም ናብ ማድሪድ ክፅምበር ሰናይ ፍቓድ ኣሂባ። ንዴቪድ ቤካም ብሪያል ማድሪድ ዝተመንጠለ ላፖርታ ኣብቲ ዓመት ንምምፃእ ቤካም ተተስፊዮም ንዝነበሩ ደገፍቲ ባርሴሎና ብካልእ የዕጋቢ ዕድጊ ክድብሶም ስለ ዝነበሮ ድማ ኣንፈቱ ናብ ፒኤጂ ብምቕናዕ ንሮናልዲኖ ጎቾ ንምዕዳግ ወፊሩ። ባርሴሎና ቅድሚ ናብ ዕድጊ ሮናልዲኖ ምእታዋ ማንቸስተር ዩናይትድ እያ ከም መተካእታ ቤካም ኮነላ ነቲ ብራዚላዊ ብቐጻሊ ንምዕባለታቱ ትከታተሎ ነይራ። ኣብ መስርሕ ዕድጊ ሮናልዲኖ ብባርሳ ድሕሪ ምስዕራ ግን ሰር ኣሌክስ ፈርጉሰን ናብ ካልእ ኣማራጺታት ሓሰው ክብል ተገዲዱ። ሓለፍቲ ዩናይትድ መተካእታ ቤካም ንምድላይ ዝገብርዎ ዝነበሩ ሓደን ድማ ናብ ታሪክን ቅርፅን ናይታ ጋንታ ንሓዋሩ ናብ ዝቐየረ ዕድጊ ወዲ 18 ዓመት ክርስቲያኖ ሮናልዶ ጎቲቱ ወሲድዎም። ካልኣይ ኣሌክሲስ ሳንቸዝ ኣብ ኣርሰናል ይወስዶ ብዝነበረ ደሞዝ ሕጉስ ዘይነበረ ኣሌክሲስ ሳንቸዝ ኣብ ክራማት 2017 ውዕሉ ንክዛዘም ሓደ ዓመት ምስ ተረፎ ካብታ ጋንታ ክወፅእ ከም ዝደሊ ንኣርሰን ቨንገር ሓበሮም። ኣርሰናል ኣብ ግዜኡ መተካእታ ዝኾነ ተፃወታይ ከተፈርም ዘይምኽኣላ ድማ ነቲ ናይ ምውፅኡ ድሌት ክትዓፅዎ መሪፃ። ኣብ ወርሒ ጥሪ ናይ ዝቐፅለት ዓመት ኣሌክሲስ ሳንቸዝ ካብ ኣርሰናል ብነፃ ንኽፋኖ ኣስታ 6 ወርሒ ምስ ተረፎ ግን ኣርሰናል ብነፃ ካብ ምስዳዶ ዝተወሰነ ኣታዊ እንተረኽበትሉ ብምባል ማዓፅዋ ከፊታ ምስ ደለይቱ ክለባት ክትዘራረብ ፈቓደኛ ምዃና ገሊፃ። ማንቸስተር ሲቲ ኣብቲ መስርሕ ዕውቲ ኮይና ንምውፃእ ቀዲማ ተበግሶ ዝወሰደት ጋንታ ብምንባራ ድማ ምስ ኣሌክሲስ ሳንቸዝ ውልቃዊ ስምምዓት ወዲኣ። ንናይ ገንዘብ ህርፋን ኣሌክሲስ ሳንቸዝ ዘስተውዓለት ማንቸስተር ዩናይትድ ንሳንቸዝ ቅድሚ ሙሉእ ብምሉእ ምስ ማንቸስተር ሲቲ ምውድኡ ናይቲ ሊግ ዝለዓለ ተኸፋለ ዝገብሮ መጠን ገንዘብ ክትከፍሎ ምዃና ሕሹኽ በለቶም። ብጠለባት ማንቸስተር ዩናይትድ ዝተመሰጠ ሳንቸዝ ድማ ምስ ማንቸስተር ሲቲ ኣቐዲሙ ኣሲርዎ ዝነበረ ውዕል ቀዲዱ ናብ ማንቸስተር ዩናይትድ ፈሪሙ። ሳንቸዝ ናብ ማንቸስተር ዩናይትድ ድሕሪ ምፅምባሩ ኣብ ዝገበሮ ጋዜጣዊ መግለፂ ናብታ ጋንታ ንገንዘብ ኢሉ ከምዘይተፀንበረ ብምሕባር ንዩናይትድ ዝፈረመሉ ቀንዲ ምኽንያት ናይ ፈለማ ቺልያዊ ተፃወታይ ማንቸስተር ዩናይትድ ንምዃንን ነታ ኣብ ታሪክ ብኤሪክ ካንቶና፣ ዴቪድ ቤካም፣ ሮናልዶን ትውደድ ዝነበረት ቁፅሪ 7 ማልያ ዩናይትድ ንምልባስ ካብ ዝነበሮ ክቱር ድሌት ምዃኑ ገሊጹ። ጉዕዞ ሳንቸዝ ኣብ ማንቸስተር ዩናይትድ ጥጡሕ ክኸውን ኣይከኣለን። ብማልያ ማንቸስተር ዩናይትድ ኣብ ዘካየዶም 32 ግጥማት 3 ናይ ሊግ ሸቶ ጥራይ ኣመዝጊቡ ኣብ 2019 ካብታ ጋንታ ወፂኡ። ሳልሳይ ኤብሬቼ ኤዘም
ናይ ሰሜን ለንደን ክለባት ቶተንሃምን ኣርሰናልን ብዙሕ ካብናብ ናይ ተፃወቲ ምስግጋር ታሪክ ዘይብለን ክለባት እየን። ምስግጋር ሶል ካምፐል ካብ ቶተንሃም ናብ ኣርሰናል ድማ ክሳብ ለይተሎሚ ደገፍቲ ቶተንሃም ብደገፍቲ ኣርሰናል ዝጉጠይሉ መስርሕ ዕድጊ እዩ።

0: ታሪክ ንገዛ ርእሱ ይደግም ከም ዝበሃል እዚ ታሪክ እውን ዝሓለፈ ዓመት ብመልክዕ ካልእ ተፃወታይ ተደጊሙ። ቶተንሃም ዝሓለፈ ክረምቲ ንኤብሬች ኤዘ ካብ ክሪስታል ፓላስ ንምዕዳግ ብፓላስ ተለጢፉሉ ንዝነበረ መልቅቕ ዋጋ ኣብ ርእሲ ምብፅሓ ምስ ተፃወታይ እውን ውልቃዊ ስምምዓት ኣሲራ። ናይቲ ግዜ ኣብ ቦምበር ቶተንሃም ዳኒ ሌቪ ነቲ መስርሕ ተዛዚሙ ዝብል እምነት ስለ ዝነበሮ ቀልጢፉ ክዓፅ ወይከኣለን ሃንደበ ዘይተፀብዮ ድቦላ ወዲቕዎ። ኣርሰናል ኣጥቃዓያ ከይ ሃቨርትዝ ኣብ መኽፈት ፀወታ ፕሪምየር ሊግ ኣብ ቡርኩ ብዘጋጠሙ ማህረምቲ ንኣዋርሕ ካብ ሜዳ ክርሕቓ ምዃኑ ብሓካይም ጋንታ ተሓብራ። ብቕልጡፍ ድማ ኣብ ልዕሊ ኤብሬች ኤዘ ኣደስ ኪላቶ ዝነበረ ተገዳስነት ኣብ ቤራቢራ ካብ ቶተንሃም ንምጭዋዩ ዝዓለመ መስርሕ ፈሊማ። ኤብሬች ኤዘ ፍርያት ኣካዳሚ ኣርሰናል ዝነበረን ኣብ መበል 13 ዓመት ዕድሚኡ ካብታ ጋንታ ዝተፋነወን ብምንባሩ ቶተንሃም ኢዘ ኣብ ልዕሊ ኣርሰናል ዝነበሮ ድጎል ፍቕሪ ተረዲያ ካብ ብሕፍረት ተጎልቢባ ካብቲ መስርሕ ኢላ ስሒባ። ኤብሬች ኤዘ ድማ ዳግማይ ናብታ ዘዕበየቶ ጋንታ ብኽብ ዝበለ መጠን ገንዘብ ተመሊሱ። ማሊ ኣርሰናል ለቢሱ እንቶተንሃም ኣብ ዝረኸባ ክልተ ግጥማት ድማ ንቑስላ ዘጋደደ 5 ሸቶ ኣመዝጊቡ ክልተ ግዜ ርእሳ ከም ተድንን ገይርዋ።
1: Ezra will want to take this on, you can be sure of that, and he scores to seal the victory.
0: Rabai Moises Caicedo. ድሕሪ ክዝክራ ዘይደሊ ቀዳመይቲ ዓመቱ ዝሓለፈ ዓመተ ስፖርት ሓደ ካብ ብሉፃት ኣከፋፈልቲ መድረኽ ፕሪምየር ሊግ ካውን ዝበቕዐ ኤኳዶራዊ ኣከፋፋሊ ቸልሲ ሞይሴስ ካይሴዶ ቅድሚ ናብ ቸልሲ ምፅምባሩ ናብ ሊቨርፑል ክፅምበር ኣብ ድርኩኺት በፂሑ ዝነበረ ተፃወታ እዩ። ሊቨርፑል ኣብቲ መስርሕ ኢዳ ቅድሚ ምሕዋሳ ቸልሲ ኣቐዲማ ካብ ብራይተን ንምዕዳጉ ተቐባልነት ዘይረኸበ 110 ሚልዮን ፓውንድ ቀዳማይ ጠለብ ልኢኻ ነይራ። ናይቲ ግዜ ኣሰልጣኒ ሊቨርፑል የርገን ክሎፕ እውን ሞይሴስ ካይሴዶ ክፅምበሮም ምዃኑ ክሳብ ኣብ ሜድያ ምግላፅ በፂሑ። ሊቨርፑል ብገንዘብ ደረጃ ምስ ብራይተን ድሕሪ ምስምምዓ ቸልሲ ድሕሪ 2 መዓልትታት ንቐዳማይ ጠለባ ኣማሓይሻ ብምቕራብ 115 ሚልዮን ፓውንድ ሒዛ ተመሊሳ። ብቓል ደረጃ ምስ ሊቨርፑል ኣብ ስምምዕ በፂሑ ዘይነበረ ካይሴዶ ንሊቨርፑል ሕቑ ብምሃብ ናብታ ካብ ግዜ ህፃንነተ ይድግፋ ነይረ ዝበላ ቸልሲ ክፅምበር ወሲኑ። እታ ምጭዋይ ተፃወቲ ዝመለለያ ቸልሲ ኣብቲ ዓመት ንሊቨርፑል ክልተ ግዜ ፀፊዓታ። ድሕራ እውን ንቤልጅማዊ ኣከፋፋሊ ሮሚዮ ላቪያ ሊቨርፑል ምስ ክለቡ ሳውስ ሃምፕተን ብገንዘብ ደረጃ ወዲያ ከተበቅዕ ቸልሲ ብሑጋ መፅያ ንመስርሕ ሮሚዮ ላቪያ እውን ካብ ሊቨርፑል መንዚዓቶም። ሓሙሻይ ክርስቲያኖ ሮናልዶ ኣብ ክራማት 2021 ሮናልዶ ካብ ጁቬንቱስ ክወፅኡ ኣብ ዝበሃለሉ ዝነበረ ግዜ ንምፍራሙ ቀዲማ ስጉምቲ ዝወሰደት ማንቸስተር ሲቲ እያ። ኣብቲ ወቅቲ ቀዳማይ ታርጌት ኣሰልጣኒ ማንቸስተር ሲቲ ጓርዲዮላ ዝነበረ ሮናልዶ ምስታ ናይ ከተማ ማንቸስተር ጋንታ ክሳብ ምእሳር ወልቃዊ ስምምዓት በፂሑ። ይኹን ግን ናይ ቅድም ኣሰልጣኒ ማንቸስተር ዩናይትድ ሰር ኣሌክስ ፈርጉሰን ምስ ሪዮ ፈርዲናንድ ኣብቲ መስርሕ ኢዶም ጣልቃ ብምእታው ሮናልዶ ኣብ ቀይሕ ግዝኣት ከተማ ማንቸስተር ዘለዎ ክብሪ ብምዝኻር ንሕቶ ሲቲ ጎስዩ ናብታ ከም ተፃወታይ ዝዓንበበላ ማንቸስተር ዩናይትድ ክፅምበር ይኣመንዎም። ማንቸስተር ዩናይትድ ንመስርሕ ዕድጊ ሮናልዶ ኣትያቶ ከም ዘላ ዝተገንዘበት ማንቸስተር ሲቲ ኣቐዲማ በታ ጎረቤታ ኣብ ዕድጊ ፍረድን ማግዋየርን ተበሊፃ ብምንባራ ብኡንቡእያ ኢዳ ስሒባ። በዚ ምክንያት ድማ ሮናልዶ ናብታ ኣብ ግዜ ንእስነቱ 3 ናይ ሊግ ዋናጩን ሓንቲ ድማ ፅዋእ ሻምፒዮንስ ሊግ ኤሮፓ ንክትዓትር ዘብቅዓ ማንቸስተር ዩናይትድ ተመሊሱ። ይኹን እምበር ሮናልዶ ኣብ ካልኣይ ምልሰቱ ኣይጠዓሞን ብሉፁን ተዘካርን ግዜ ክሕልፍ ኣይከኣለን። ምስ ናይቲ ግዜ ዓላሚ ማንቸስተር ዩናይትድ ኤሪክ ተንሃግ ሰማዕ ብዘይምኽኣሉን ምስ ፒሪስ ሞርጋን ድማ ንኣካይዳ ናይታ ጋንታ ዝነቅፍ ቃለ ምሕትትን ድሕሪ ምክያዱ ውዕሉ ቀዲዱ ናብ ሊግ ስዑድ ዓረብ ኣቕኒዑ።
1: ራዶፒዮ ዲ ክርስቲያኖ
0: ሻድሻይ ሉዊስ ዲያዝ። ኮሎምቢያዊ ሉዊስ ዲያዝ ኣብ ክረማት 2022 ቀንዲ ታርጌት ሊቨርፑል ክኸውን መደብ ተሓንፂፅሉ ዝነበረ ተፃወታ እዩ። ይኹን ግን ቶተንሃም ነቲ ኮሎምቢያዊ ናብ መሰርዓ ንምፅምባር ኣብ ወርሒ ጥሪ ዝጀመረቶ ምንቅስቃስ ንሊቨርፑል ድቃ ዝህብ ኣይነበረን። ንመስመር መጥቃዕቱ ንምትርናዕ ኣብ መስርሕ ምፍራም ኣጥቃዕቲ ተዋፊሩ ዝነበረ ናይቲ ግዜ ዓላሚ ቶተንሃም ኣንቶኒዮ ኮንተ ንሉዊስ ዲያዝ ምፍራም ቀንዲ ዕላሙ ናይታ ወርሒ ምዃኑ ንወነንቲ ክለቡ የእመኖም። ቶተንሃም ምስ ወከልቲ ዲያዝን ክለቡ ፖርቶ ሃንደርሶን ኣብ ዘተንከላ ሊቨርፑል ናይ ክራማት መደባት ኣለዊጣ ኣብ ውርሒ ጥሪ ክትጣላዕ መሪፃ ኣብ ክለቡ ይፅናሕ ኣይፅናሕ ክሳብ ክረምቲ ክትፅበ ኣይመረፀትን 37.5 ሚልዮን ፓውንድ ወፃኢታት ብምግባር ኣብ ውርሒ ጥሪ ክትዕድጎ ኣብ ምርርዳእ በፂሓ። ኣብቲ ግዜ ቶተንሃም ምስ ናይ ሊቨርፑል ቁጠባ ክትዳረግ ብዘይምኽኣላ ድማ ድያዝ እናረኣየት እናሰምዐት ምስ ሊቨርፑል ክፅምበር ተዓዚባ። ሻውዓይ ዴቪድ ሲልቫ እስጳኛዊ ናይ ቅድም ኣከፋፋሊ ማንቸስተር ሲቲ ዴቪድ ሲልቫ ኣብታ ናይ ከተማ ማንቸስተር ጋንታ ሓደ ዕቑድ ዝኣክል ስሙር ናይ ፀወታ ግዜ ድሕሪ ምሕላፉ ኣብታ ጋንታ ዝነበረ ውዕል ወዲኡ ብነፃ ምስ ስጋር ናብ ላዝዮ ክፅምበር ከም ዝወደአ ተገሊጹ። ኣብ ከተማ ሮማ ከይተረፈ እውን ሕክምናዊ ምርመራ ዘካየደሉ ቆፀራ ተታሕዘሉ። ይኹን እምበር ሲልቫ ካብታ ናይ ሲርያ ጋንታ ንዝመፆ ዝነበረ ናይ ቴሌፎን ፀውዒታት ገቲኡ ኣንፈቱ ናብ እስጳኛ ብምግባር ናብ ሪያል ሶሴዳድ ተፀምቢሩ። ኣብ እዋ ኑ ስፖርቲን ዳይሬክተር ክለብ ላዝዮ ብዛዕባ እቲ ዝፈሸለ መስርሕ ዕድጊ ሲልቫ ኣመልኪቱ ንናይ ክለቡ ሜድያ ኣብ ዝሃቦ መግለፂ ዴቪድ ሲልቫ ናብ ሪያል ሶሴዳድ ክፅምበር ከም ዝወደ ሰሚዐ ኣለኹ። ንሪያል ሶሴዳድ ልዑል ክብሪ ኣለኒ። ንሲልቫ ከም ሰብ ግን ክብሪ የብለይን ክብል ብተግባራት ሲልቫ ከም ዝጓሃየ ገሊጹ። ሻምናይ ብራዚላዊ ማልኮም ኣብ 2018 እዩ ኢጣልያዊት ክለብ ሮማ ኣብ ጉዳይ ምስ ስጋር ብራዚላዊ ማልኮም ምስ ክለቡ ቦርዶ ከም ዝወደአት ወግዓዊ ጌራ። ነዚ ዜና ሰምዑ ደገፍቲ ሮማ ከምቲ ወትሩ ንሓደስቲ ፀወቲ ዝቕበልዎም ናብ ማዕርፎ ነፈርቲዮም ኣቕኒዖም። እቲ ናይ ክንፊ ኣጥቃዓይ ኣብቲ ዝተመደበ ግዜ ኣብቲ ማዕርፎ ነፈርቲ ክመፅእ ብዘይምኽኣሉ ድማ ቁጥዕኦም ሰማይ ዓረገ። ባርሴሎና ኣብ መወዳእታት ሰዓታት ናብቲ ዕድጊ ብምእታው ንቦርዶ ካብ ናይ ሮማ ዝዛይድ ገንዘብ ክትህባን ካብቲ መስርሕ ኢዳ ከተውፅ ፅእን ነገረታ። ቦርዶ እውን ብገንዘብ ባርሴሎና ሰዲዓ ንማልኮም ናብ ከተማ ባርሴሎና ከም ዝቕንዕ ገበረት። ናይቲ ግዜ ስፖርቲን ዳይረክተር ክለብ ሮማ ዝነበረ ሞንቺ ንቦርዶ ክሲ ክምስሩ ትላ ምዃኖም ኣጠንቀቐ። ወኪል ማልኮም ኣብ መንጎቲ ዕግርግር ብምእታው ብመስርሕ ማልኮም ገይሩ ንሮማ ሕንኡ ከም ዝፈደየላ ሓቢራ። ሮማ ኣቐዲማ ንሓደ ኣብ ትሕቲ ወኪል ማልኮም ንዝመሓደር ዝነበረ ሓላ ውሉዳት ዳንኤል ፋዛቶ ብኻልእ ወኪል ጌራ ደሊላቶ ምንባራ ድማ ድሒሩ ተሓብረ። ወከልቲ እንተ ጸሊኦም ዘይገብርዎ ነገር የልቦን። ታሽዓይ ፖል ጋስኮኝ ኣብ 1988 ፖል ጋስኮኝ ኣብ ምድሪ እንግሊዝ ካብቶም ደሚቖም ዝነበሩ ተፃወት እዩ። ማንቸስተር ዩናይትድ ድማ ነዚ ዋሓለ ተፃወታይ ካብ ኒውካስል ናብ ኦልትራፎርድ ንምግዓዝ መስርሕ ኣበገሰት። ናይ ቅድም ኣሰልጣኒ ማንቸስተር ዩናይትድ ሰር ኣሌክስ ፈርጉሰን ንመስርሕ ምስጋር ጋስኮኝ ኣመልኪቱ ከምዚ ክብል ተዛሪቡ። ቅድሚ ናብ ናይ በዓላት ዕረፍቲ ምምርሐይ ዝነበረት ለይቲ ምስ ጋስኮን ተራኺብና ኪድ ነብስኻ ኣዘናግዕ ፈርጉሰን ንማንቸስተር ዩናይትድ ክፍርሜ ኢሉኒ። ኣነ ድማ ብዘረባ ፖል ጋስኮኝ ተኣማሚነ ናብ ምዝንግዐይ ኣምሪሐ። ጸኒሓ ናይ ኣቦምበር ጋንታና ማርቲን ኤድዋርድስ ቁፅር ስልኪ ኣብ ሞባይለይ ክድወል ረእኽዋ። ፈርጉሰን ሕማቕ ዜና ሒዘልካ መጺእ ኣለኹ፣ ጋስኮኝ ናብ ቶተንሃም ተጸንቢሩሎ ክብል ገለጸሉ። ኣብቲ እዋን ኣቦምበ ቶተንሃም ዝነበረ ኤርቪ ስኮላር ንፖል ጋስኮኝ ስድራ ቤቱን ዋጋ 120,000 መንበሪ ቤት ክዕድገሎ ምዃኑ ገሊጽ እዩ። ንፖል ሓሳቡ ኣቐይሩ ናብ ክለቡ ክፍርም ገይርዎ። ዓስራይ ጆን ኦቢ ሚኬል ጆን ኦቢ ሚኬል ኣብ 2005 ካብ ፈረንሳዊት ክለብ ሊዮን ተፋኒው ሓድሽ ተፃዋታይ ማንቸስተር ዩናይትድ ኮይኑ ኣብ ጋዜጣዊ መግለፂ ምስ ደገፍቲ ተላልዩ። ይኹን እምበር ቸልሲ ኣቐዲማ ምስ ወኪል ኦቢ ሚኬል ተሰማሚዓ ከም ዝነበረት ዝሕብሩ መረዳእታታት ኣሰኒያ ቀሪባ። ማንቸስተር ዩናይትድ ማሕበር ኩዕሶ እግሪ ዓዲ እንግሊዝ ጣልቃኣትዩ ነቲ ጉዳይ ክምርምሮ ፃውዒት ኣቕረበት። ኣብ መንጎ ዘን ክልተ ዓበይቲ ክለባት እንግሊዝ ንልዕሊ ሓደ ዓመት ዝወሰደ ናይ ፍርዲ መስርሕ ድማ ተኻይደ። ማንቸስተር ዩናይትድ ነቲ ምስ ኦቢ ሚኬል ዝኣሰረቶ ውዕል ክትስርዞ ክትሰማማዕ ከላ ቸልሲ ድማ ንኦቢ ሚኬል ክትወስዶ ተወሲኑላ። ይኹን እምበር ቸልሲ ኣብ እዋኑ ከም መካሓሲ ንዩናይትድ 12 ሚልዮን ፓውንድ ከፊላታ።
2: finishes with a plum, gives nobody a chance, doesn't switch off.
0: مبل 10 صحده ويليان توتنهام اكوتشن 10 سلستن نو ويليان كابروسياويت كلب انجي ماكاشكالا كتفرمو تسمامي عام ويليان دوماكم حدش تصواتاي توتنهام حكمناوي مرمرو اكايدو يخونبر نايتوان وناني تشيلسي رومان ابراموفيتش اب هاغرو روسيا نصن حركبات تقيمو نمسرح تدرو عمل مامدي ماكل توتنهام زنبره ويليان كيچاويت لمم وكيلي كيها غورباتشان اب افدغ ملمامدي ماكل توتنهام كينو يصبيني نيرو دحار صويعو قرب شجر اغاطيمو لو بلني انتا شجرو الى دما توكسكو تشيلسي طلب قريب الله بلني انا دما بقا نتمسرح تقطلو ناب تشيلسي كفرمي توتنهام كفرمي

ኣይደልን የበልክዎ። ኣብ ናይ ቶተንሃም መለማመዲ ማእከል ንኸባቢ 8 ሰዓታት ጸናሕና። ዳይረክተር ቶተንሃም ሓሳበይ ምቕያረይ ድሕሪ ምስምዑ ንፊፋ ጥርዓን ክቕርበልካየ ኣብ እንግሊዝ ዝርከቡ ደገፍቲ ኣብ ግዜ ጸወታ ክሸዱኻዮም ኢሉ ኣፈራርሕኒ። ንጉዕዘይ ናብ ቸልሲ ከተዓናቕፎ ዝከኣሎ ጊሮም እንተግባሮቶም ጸማም እዝኒ ሂበ ግን ምስ ወከልቲ ቸልሲ ንምዝራብ ናብ ምዕራብ ለንደን ኣቕኒዕና ክብል ዊልያን ነቲ ናይ ጭውያ መስርሕ ኣመልኪቱ ኣብ 2018 ንሓንቲ ብራዚላዊት መደበር ቴሌቭዥን ቃል ውሂቡ። መበል 12 ሙሳ ሲሶኮ። ኤቨርተን ኣብ 2016 ንፈረንሳዊ ሙሳ ሲሶኮ ከተፈርሞ ክለቡ ኒውካስል ንዝሓተተቶ 30 ሚልዮን ፓውንድ ኣማለአት። ናብ ሜርሲሳይድ ትወስዶ ፍሊት ነፋሪት እውን ቀረበትሉ። ቶተንሃም ኣብ መወዳእታት ሰዓታት ነቲ መስርሕ ስለ ዝፅምብረቶ ሲሶኮ ንኤቨርተን ሓዲጉ ናብ ቶተንሃም ክፅምበር ተሰማሚዐ። ሞባይሉ ኣትዩ ድማ ኣብ ዋይት ሃርትሌን ሕክምናዊ መርመርኡ ብዓወት ፈጺሙ። መበል 13 ሮቢንሆ። ቸልሲ ኣብ 2008 ንብራዚላዊ ሮቢንሆ ካብ ሪያል ማድሪድ ክትዕድጎ ወዲኣ። እቲ መስርሕ ጌና ሕጋዊ ኣፍልጦ ከይተዋህቦም ከሎ ቸልሲ ሮቢንሆ ዝተጻሕፎ ማልያታት ኣዳልያ ናብ ደገፍታ ክትዝርግሕ ጀሚራ። ማንቸስተር ሲቲ ኣብዚ ኣቐዲሙ ዝተገልጸ ዓመት ኣብ ትሕቲ እቲ ሙሉእ ዋንነት በዓል ጸጋም ሼክ መንሱር ድሕሪ ምእታዋ ናይቲ ግዜ ክብረ ወሰን እንግሊዝ ብዝነበረ መጠን ገንዘብ ማለት 32.5 ሚልዮን ፓውንድ ከፊላ ንሮቢንሆ ኣንፈሱ ካብ ከተማ ለንደን ናብ ከተማ ማንቸስተር ከም ዘቕንዕ ገበረቶም። እቲ ዘይተሓስበ መጭወይቲ ወላ ንሮቢንሆ ናበይ ከም ዘቕንዐ ዘይተረዳኣሉ እዋን እዩ ነይሩ። ድሕርቲ መስርሕ ሮቢንሆ ኣብ ዝሃቦ ጋዜጣዊ መግለጺ ቸልሲ ንዓይ ንውልቀይ ዳኣ እምበር ንኽለበይ ማድሪድ ዘዕግብ ጠለብ ኣይቕረበትን ብምባል ንደኻም ቸልሲ ነቒፉ። መበል 14 ኣልፍሬዶ ዴ ስቴፋኖ። ኣልፍሬዶ ዴ ስቴፋኖ ሓደ ካብ ታሪኻውያን ተጻወቲ ዓባይ ስጳኛዊት ክለብ ሪያል ማድሪድ እዩ። እዛ ጋንታ ኣብ ዝሓለፉ ዓመታት ምስ ምትዕራይ ስታድዮም ሳንቲያጎ በርናቡ ከም ግዜያዊ ሜዳ ትጥቀመሉ ዝነበረት መለማመዲ ሜዳ ብስም ኣልፍሬዶ ዴ ስቴፋኖ ካብ ተጠምቆ ነዊሕ ዓመታት ኣውፂራላ። ዴ ስቴፋኖ ኣብ ሪያል ማድሪድ ኣብ ፅናሐሎም ዓመታት 8 ናይ ላሊጋ ዋናጩ 5 ኤሮጳ ዋናጩን ዓቲሩ። እዚ ኣጥቃዓይ ኣብ 1953 ምስ ባርሴሎና ክፃወት ተሰማሚዑስ ኣብ ምሕዝነታዊ ግጥም ናይ ቅድመ ምድላዋት ናይ ሓደ ዓመት ውርድር እውን ብማልያ ባርሳ ፀወቱ ካይዱ። ማሕበር ኩዕሶ እግሪ ስጳኛ ኣብ ወረቓቕቱ መዝገባቱ ጌጋታት ተፈጺሙ ስለ ዝጸንሖ ነቲ መስርሕ ወግዓዊ ኣፍልጦ ክህቦ ይከኣለን። እቲ መስርሕ ጌና ሕጋዊ መስርሑ ኣብ ዝዓመሉ ዝነበረ እዋን ሪያል ማድሪድ ነቲ ዘርጉፅነት መስርሕ ምስስጋር ዴ ስቴፋኖ ናብ ባርሳ ተጠቒማ ምስ ኮሎምቢያዊት ክለቡ ሞሎናርዮስ ተሰማሚዓ። ዴ ስቴፋኖ ን4 ዓመታት ኣብ ስጳኛ ክፃወት ፍቓድ ረኺቡ፣ 2 ዓመት ምስ ማድሪድ፣ 2 ዓመት ድማ ምስ ባርሳ። በቲ ፍሽል መስርሕ ፀቕጢ ክዘንቦ ዝጀመረ ፕሬዚደንት ባርሴሎና ብገዛእ ፍቓዱ ካብ መዝግነት ወረደ። ግዜያዊ መሪሕነት ባርሴሎና ንውዕላ ዴ ስቴፋኖ ከፍርስዎ ብምኽኣሎም ዴ ስቴፋኖ ብውሕድ ክፍሊት ናብ ማድሪድ ክፅምበር ፍቒዳትሉ። መበል 15 ሮይኪን። ኣየርላንዳዊ ሮይኪን ኣብ 1993 ናብ ታሕተዋይ ዲቪዥን ንዝወረደት ኖቲንግሃም ፎረስት ክገድፋ ምዃኑ ብዕሊ ኣፍለጠ። ኣይጸንሐን ድማ ምስ ናይቲ ግዜ ዓባይ ጋንታ ዝነበረት ብላክበርን ሮቨርስ ብውልቁ ኣብ ስምምዕ በጽሐ። ናይቲ ግዜ ኣሰልጣኒ ብላክበርን ዝነበረ ኬኒ ዳግሊሽ ንወረቓቕቲ ሮይኪን ንምጽፋፍ ዓርቢ ኣጋምሸት ናብ ቤት ጽሕፈት ፕሪምየር ሊግ ኣብ ዘምርሓሉኡ እቲ ቤት ጽሕፈት ብምኽንያት ናይ ቀዳሚ ሰንበት በዓላት ተዓጺኡ ስለ ዝጸንሖም ምስ ሮይኪን ወረቓቕቶም ሶኒ ከጻፍፍዎ ተረዳድኦም ተፈላለዩ። ነዚ ዝሰምዐ ኣሰልጣኒ ማንቸስተር ዩናይትድ ስር ኣሌክስ ፈርጉሰን ንሮይኪን ደው ኢሉ ናብ ክለቡ ክፍርም ይእመኖም። ኬኒ ዳግሊሽ ሶኒ ኣብ ቦታ ቆፀራ እኳ እንተተረኽበ ሮይኪን ግን ናብቲ ቦታ ከም ተጻወታይ ማንቸስተር ዩናይትድ ኮይኑ ወረቓቕቱ ከጻፍፍ መጺኡ። መበል 16 ኢማኑኤል ፔቲት። ፈረንሳዊ ተዓዋቲ ዋንጫ ዓለም 1998 ኢማኑኤል ፔቲት ምስ ኣብ ቦምበር ቶተንሃም ዝነበረ ኣላን ሱጋር ድሕሪ ምርኻቡ ናብ ቶተንሃም ንኽጽምበር ናብ ሰሜን ለንደን ኣቕኒዑ። ቶተንሃም ምስ ፔቲት ድሕሪ ምርድኣ ናብቲ ዘዕረፈሉ ሆቴል ትመልሶ ታክሲ ኮንትራት ሓዘትሉ። ንተገዳስነት ኣርሰናል ዝሰምዐ ፔቲት ንታክሲስታ ናብ ሃይብሪክ ወስዶ ነጊርዎ፣ ኮነ ድማ ናብ ኣርሰናል ተጸምቢሩ። ፔቲት ኣብ ሓደ ኣጋጣሚ ቶተንሃም ናይ ውዕል ወረቓቕቲ ኣብ ጣውላ ቀሪባትለይ፣ ኣነ ድማ ክሓስበሉ ዝተወሰነ መዓልትታት ሃቡን ኢለዮም። ካብ ቤት ጽሕፈቶም ድሕሪ ምውፀኢ ክግምትዎ ዘይከኣሉ ፍጻሚ ይጋጢሙ። እታ ታክሲ ምስ መጸትኒ ብቐጥታ ናብ መንበሪ ቤት ኣርሰን ቨንገር ይወሲዱኒ። ንፈለማ ግዜ ንዴቪድን ረኺበዮም። ቶተንሃም ድማ ናብ ኣርሰናል ንኽጽምበር ናይ ታክሲ ከፊላ ሓገዛ ጌራ ክብል ገሊጹ።

ምብል 17 ታይለር ማላሽያ ኣብ ክረማ 2022 ፈረንሳዊት ክለብ ሊዮን ንሆላንዳዊ ናይ ጸጋም ተኸላኸላይ ፊኖርድ ዝነበረት ማላሽያ ኣቐዲሙ 13 ሚልዮን ድሕራ ድማ 2 ሚልዮን ከፊላ ከተፈርሙ ኣብ ስምምዕ በፂሓ። ማላሽያ ምስ ሊዮን ንሓሙሽተ ዓመታት ክትፃወት ውልቃዊ ስምምዓት ወዲኡ ክኢላ መስርዕ ምስስጋር ተፃወቲ ፋብሪዚዮ ሮማኖ እውን ንምስስጋር ማላሽያ ናብ ሊዮን ሄርዊ ጎብ ምባል እቲ መስርሕ ከም ዝተወድህ ኣፍለጠ። ማንቸስተር ዩናይትድ መስኮት ምስስጋር ተፃወቲ ንክዕፅኦ 2 ሰዓታት ምስ ተረፎ ነቲ መስርሕ ንምጭዋይ ንፊኖር ዝተዋሕሰ 15 ሚልዮን ከፊዳ

ተመስጠት ፊኖርድ ዝሓተተቶ ገንዘብ ብክልትየን ክለባት ስለ ዝተመላኣላ እቲ ናይ መወዳእታ ውሳነ ንማላሽያ ገደፈትሉ። ማላሽያ ኣብቲ ብሊግ ሓረስቶ ዝፅዋዕ ሊግ ሓደ ፈረንሳ ካብ ምፅዋት ኣብ ፕሪምየር ሊግ ብማልያ ማንቸስተር ዩናይትድ ክፃወት ብምምራፁ ድማ ሓደ ካብቶም ቀዳሞት ፍረምቲ ኤሪክ ተንሃግ ንምዃን በቂዑ። መበል 18 ሚካኤሎ ሙድሪክ ሓደ እዋን ንዕዳጋ ወርሒ ጥሪ መስኮት ምስትጋር ተፃወቲ ብሒትዎ ዝነበረ ጉዳይ ኣርሰናልን ዩክሬናዊ ሚካኤሎ ሙድሪክን እዩ። ኣርሰናል ብመሪሕነታ ትቕልሶ ንዝነበረት መድረኽ ፕሪምየር ሊግ ብዓይነታውያን ተፃወቲ ንምጉልባኣት ነቲ ምስ ነይማር ዝመሳሰል ብቕዓት ዝነበሮ ሙድሪክ ንምፍራም ሰለስተ እዋናት ናብ ክለቡ ሻክታር ዶነስክ ጠለብ ኣቕሪባ። ሙድሪክ እውን ብውልቁ ኣብ ገጻት ማሕበራዊ መራኸቢታት ቀሪቡ ናብ ኣርሰናል ክፅምበር ከም ዝደሊ ብወግዒ ሓቢሩ እዩ። ብሓድሽ ወናኒ ተወድ ቦሆይሊክ ምራሕ ጀሚራ ዝነበረት ቸልሲ ኣብ ሓፂር መዓልትታት ንጠለባት ሻክታር ብምምላም ንሙድሪክ ኣብ ኣፍንጫ ኣርሰናል መንጢላ ዋንነታ ገበረቶም። ድሒሩ ኣብ ዝተሓበረ ዜና ኣርሰናል መዓለቲ ቸልሲ ዘቕረበቶ 89 ሚልዮን ፓውንድ ከም ዘቕረበት እቲ ናይ ኣከፋፍላ መስርሕ ግን ምሻክታር ከምዘየሰማምዓ ተሓቢሩ። ኣርሰናል ከም መተካእታ ሙድሪክ ካብ ብራይተን ብ27 ሚልዮን ፓውንድ ዘፈረመቶ ሊያንድሮ ትሮዛርድ ካብ 20 ግጥማት ፕሪምየር ሊግ 10 ተቀረብ ስለ ዝፈርግላ ግን ብመጠኑ ናይ ሙድሪክ ጓሂ ወፂ ላዩ። ትሮዛርድ ዝሓለፈ ዓመት ኣርሰናል ናይ 22 ዓመታት ፅዋ ፕሪምየር ሊግ ክትዓትር ካብቶም ልዑል ግደ ዝነበሮም ተፃወቲ ብምዃን እዩ ኣብ ዝክራማት ካብታ ጋንታ ተፋንዩ። ኣብ ተመሳሳሊ ዜና ኣከፋፋሊ ኣስቶን ቪላ ሞርጋን ሮጀርስ ንኣዋርሒ ዝኣክል ስሙ ምስ ኣርሰናል ክትሓዝ ድሕረ ምፅናዕ ሎሙሮ ፅባሕ ትውድኣሉ እናተባህለት ኣብ ምምንጣል ተፃወቲ ስም ኣርሰናል ዝኾነትን ንዝተጠቕመትሎም ተፃወቲ ናብ ኣርሰናል ካብ ምድር ባይ ድሕረ ዘይትብልን ቸልሲ ኣብ ውሽጢ ሓፂር ግዜ ናብቲ መስርሕ ተፀምቢራ ንሞርጋን ሮጀርስ ዋንነታ ገበረቶም። ድሕሩ ኣብ ዝወፀ ዜና ኣርሰናል ነቲ ቸልሲ ዘቕረበቶም 17 ሚልዮን ፓውንድ በፂሓ ንሞርጋን ሮጀርስ ክትወስዶ ብኣስቶን ቪላን ወከልቲ ሞርጋን ሮጀርስን ንዝቕረበላ ሕቶ ኣይዋግኡን እየ ብምባል ኢዳ ከም ዘንሰሓበት እዩ ተሓቢሩ።

0: ሰላም ከመይ ፀኒሕኩም ክቡራትን ክቡራን ተኸታተልቲ ለሰ ስፖርት ብሓፈሻ ተኸታተልቲ ዘተ ስፖርት ድማ ብፍላይ ከመይ ቅኒኹም ኣብ ናይ ሎሚ ዘተና ወይ ዛዕባና ሓደ ፍሉይ ጋሻ ኢና ሒዝናልኩም ቀዲምና ዘለና ገዲም ኢንተርናሽናል ዳኛ ገዲም ተፃዋታይ ጋንታ ኣዶሊስ ኣብዚ ግዜ ድማ ሓላፊ ዳንነት ኣብ ፌደሬሽን ኩዕሶ እግሪ ዞባ ማእከል ኮይኑ ዝዓይ ዘሎ ብርሃነ ዳኞ ተስፋይ ጃሎ እዩ ክኸውን ጃሎ ስለቲ ዕድሜና ኣኽቢርካ ኣብ ስቱድዮ ምሳና ምርካብካ ብስምትኻ ታሊ ዘተ ስፖርት ኣመዝግነካ ኳዕ ብድሓን መፅኻ ከመይ ኣለኻ? ፅቡቅ እሞስከ መእተው ዕላል ክኾነና ዝበዝሐ ሰብ ይፈልጠካ እዩ ብፍላይ በዛ ሳጓ ጃሎ ትብልን ካልእን ምናልባት እስከ ኣብ ዳንነት ናይ ሽዑ እዋን ኢንተርናሽናል ዳኛ ኢኻ ዝነበረን ብዝናይ ሕጂ ዘሎ ዳንነት ኣራእየኻ እስከ ኣይናይ ምቅር ኣይናይ ክተመሓደሮ ይቐልል ነይሩ መእተው ዕላል ክኾነና
1: መጀመርያ ከመስግነኩም ፍልጡ ናብ ዜና ካልኣይ ወገን ከዓ ንኩሉ ህዝቢ ኤርትራ ሰላም ብል እቲ ቀንዲ ሽመይ ብርሃነ ዳኛ ተስፋ ይበሃል ወይ ከዓ ብርሃነ ጃሎ ይበሃል ገዲም ተፃዋታይ ኩዕሶ እግሪ ጋንታ ኣዶሊስ ነ ዳርጋ ሸዓተ ዓመሲ ኣብ ዝተፈላለየ ጋንታታት ኣብቲ ዓበይቲ ፀወታታት ዝነበሩ ግዜ ኣብ ተፃይትና ሓሊፍና ከብኡ ኣብ 1993 ከዓ ኢና ኣብዚ ግዜ ናፅነት ኩዕሶ ተቀባቢና ማለት እዩ ቀጥታ ሸዑ ናብ ዳንነት ኣቲና ማለት እዩ ኣብ ዳና ዝኣተና ዳርጋ ሸዓተ ዓመታ ኣብ ከብ ሕጂ እቲ ዳንነት ክበሃል ከሉ ክሉ ግዜ ክሰኢኻት ሉ ምክንያቱ ደረጃታት ኢኻ ትሕሉ ክተፃወት ውን ኣልክር እምብርቲ ካርታት መሊእኻዮ ክትጓዓዝ ጥራይ ኣይኮነን ሕጂ እሱ ጠቕመና ነይሩ ማለት እዩ ካልኣይ ከዓ እቲ ብዙሕ ፀወታታት ነይሩ እቲ ፀወታታት ሓያል ፀወታታት ነይሩ ሓያል ደያን ውን ነይሮም ናዮ ብመስዋዕት ፈልዮም ዝፈለጥ ይሰጥ ኒልጫር ባል ብርሃነት ሽ ብዙሓት ነይሮም ንዚኦም እዳረኣና ኢና ማለት እዩ ሰብቲ ምዕባለ ምዕብል ከለካ ኣብ ዳንነት ኩሉ ግዜ ነቲ ልዕሊ ኢኻ ዘሎ ኢኻ ጥምት ኩሉ ግዜ ሕጂ ኣብዚሕጂኣብዚቦት እንተይፀግመሉ ዝኾነ ነገር ደረጃታት ሓዲኻ ካልኣይ ደረጃ መፅኢኻ ዝቀጢፍካ ስጉምቲ ክትወስድ ደሊ ናብ ቀዳማይ ነገና ናሽናል ረፈረ ኮንካ ስማ ኢንተርናሽናል ና ጥራየ ማዕሉ ግን ብኸመይ ደረጃ ኢኻ ናብ ክትመፅእ ከዓ መሳልል ኣሎ ዓብዪ ውድወታት ዝፅበየካ ኣሎ ማለት እዩ እዚ ከዓ ዓቕሊ ድልዮ ዳንነት ኩሉ ግዜ ፅርፍታት ኣለዎ ፀገማት ኣለዎ እስኻውን ከም መጀመርያ ሓንዳሕ ኮይኑ ኣብቲ ሜዳ ኣቲኻ ሽግራት ኣለዎ ሕጂ ኣነ ዳንነት ኣብ ሰለስተ ግዜ ሰለስተ ድብሎ ሓደ እቲ ቴክኒካሊ ማለት ሎ ዘገም ማለት እዩ ሎ ዘገም ሓደ ዳኛ ክፈልጥ ክኽእል ኣለ ምክንያቱ ዳንነት ክትኣቱ ድሕር ክትመርሕ ደሊኻ ሕጊ ክትፈልጦ ልካ ብካልኣይ መንገዲ ከዓ ቴክኒካል እዩ ዝብሎ ቴክኒካል ፊዚ

0: ፊዚካሊ እየ ዝብሎ ፊዚካሊ ከዓ ፊት ክትከውን ኣለካ ኣብዚ ህሞት እዚ እንዳሕሪና ደረጃታት ዓለም ኣበይ ደረጃ ኣለዎ ንኣብነት ብኣልያ ማ ናሪካ ደቂ 19 ዓመት ኩዕሶ ሕዝዋን ኣብ ውሽጢ ቦርታ ከኣቱን ሓንቲ ምዝ ደይትጓዓዝ እንዳሕር ኮን ከዓ ፅማዕንጎ ናትና ጥራይ ክትርእ ከም ምናልባት ደረጃ ትበፅሖሞ እንዳሕር ኬትካስ ኣጋጣሚታት ኮይኑ ተፃወት ስለ ትኽእል ሕጂ ብከምዚታት ስለ ዘሎ እቲ ዳንነት ቁሩብ ትዕግስ ሓትት እየ ዝብሎ ኣነ ደረጃ ካሓደካ በፅሕ ትኽእል ኢኻ ማለት እዩ
1: ፅቡቅ። ስለዚ ኣብ ግዜኹም ዝነበር ዳንነትን ምዝ ናይ ሕጂ ሎም ዘመን ዳንነትን ኣረኣየኻ ክብደቱ ኣይና ይኸብድ
0: ው ሕጂ ኣባና ዝነበረ ዳንነት እቲ ፀወታታት ከቢድ ፀወታታት እዩ ነይሩ ቀሊል ኣይኮነን በዓል ካሜሩን መፅአን ኣብዚ ምስአን ማዕረ ክትወፅእ በዓል ግብፂ ተሳዒሮም ክኸዱ ቀለልቲ ጋንታታት ኣይነበራን እተን ኣብቲ ሽዑ ግዜ ዝነበሩ ተፃወቲ ብምሉኦም ካብ ሓንቲ ጋንታ ብሙዕ 11 እዮም ኢካ ትፅውዖም ኩሎም ተፃወቲ ናይ ቀይ ባሕሪ ኹኑ ናይ ኣል ተሓሪር ኹኑ ኣዱሊስ ኹኑ ብምሉኦ እንተን ጋንታታት ሒዞምን ዝመፁ ብምሉኦም ዳርጋ 5-6 ሰባት ትፅውዕ ብዙሓት ኣለዉ ውሩያት ማለት እዩ ስጋዕ ሕጂ ውን እንዳተፀውዑ ዝነበሩ ሕጂ ንዓታቶም ኣፃዊትካ ተፃወተሉን እቲ ፀወታታት ዝነበረ ሽዑ እቲ መገሻታት ዝነበረ ብዙሕ መገሻታት ክይድ ነይሩ ሰብ ክይድ ነይሩ ብዙሕ ግዜ ንኸይድ ነርና ንሕና መገሻታት ምክንያቱ ቀሊል ኣይኮነ ነይሩ ኣብቲ ግዜ እቲ 4 ደያኑ ብሓንሳእ ንወፅእ ነርና 4 ደያኑ ናይ ኤርትራ ብሓንሳእ ዳርጋ ክንደይ ዓመት ተጓዒዝና ኢና ፀወታታት ከዓ ክለባትና ከዓ ብሙሉእ ንኸዳ ነይራ ንፉዓት ጋንታታት ነይሮም ንፉዓት ሃገራዊት ጋንታ ነራትና ክልተ ሃገራዊ ጋንታ እያ ነራትና ከማን ክትመርፆም ደፀጉሙ ከ እዩ ነይሩ ናይ ብሓቂ ሓያል ጉድሆታት ኢና ሓሊፍና እያ ምዝ ናይ ዝሕጂ ቁሩብ ክትረአየ ከለካ ኣብቲ ግዜ ዝነበረ ወላቲ ኣነ ሕጂ ምናልባት ኣብቲ ብቕዓት ኣሎ ንክእለት ግን ቁሩብ ትርፈና ምስኡ ክተወዳድሮ ከለካ መቸም
1: ሕራይ እሞ ናብ ዛዕባና ክንመፅእ ድሮ ተንኪፍክያ ፀኒሕካ ኣለካ ናይ ሎሚ ዛዕባና ብዛዕባ ዳንነት ኩዕሶ እግሪ ሃገርና ብሓፈሻ ክንዕልሊና ናብ ስቱድዮ ዓዲምና ካ ዘለና ስለዚ ኣብ መዳይ ዳንነት ኤርትራ ኣብ መንገዲ ዓለም ለኻውያን ዳኛታት ወይ ኢንተርናሽናል ድያኑ ዘፍረየቶም ቀሊል ኣይኮነን ዋላውካ ትጉዕዞ ነዊሕ እንተኾነ ምናልባት እስከብዚ ደረጃ እዚ ሃገርና ኤርትራ ኣብ መዳይ ኩዕሶ እግሪ ኣፍረያቶም ዘላ ዳንነት ኣብ ክልቲ ፀወታ ሪኢኻ ኣብ ከመያ ደረጃ ኣለና መበልካ ክሳብ ክንደይ ሰጊምና ኣለና ትብል
0: ሕጂ ንሕና ደረጃታት ናይ ዳንነት ኮ ናይ ብሓቂ ዳያኑና ብጣዕሚ ንፉዓት እዮም ዋላ ቀደም ንፉዓት ነይሮም ሕጂ ውን ንፉዓት እዮም ምክንያቱ ቁሩብ ባይታ ኣለካ ምክንያቱ ክትሕገዝ ኣለካ ብጋንታታትካ እንዳሕር ተሓጊዝካ ከዓ እቲ ባይታ ሰፍሓልካ ብዙሒ ንሕና ብጋንታታትና ኢና ተሓጊዝና ንጓዓዝ ነርና ምክንያቱ ተን ጋንታታት ሓያላት ስለ ዝኾና ናብ ዝኾነ ቦታታት በፅሓ ስለ ዝነበራ ምስኡ እቲ ዳንነት ከዓ ይጓዓዝ ነይሩ ማለት እዩ ኣብዚ ሕጂ ከዓ ባይታ ናይ ተን ጋንታታት ናሕና ኣብ ክሳይ ስለ ዘሎ ምናልባት ናቱ ቦታ ከዓ ፀገማት ክፈጥረሎም ይኽእል ነቶም ዳያኑና ተወሰነ ግዜ ግን ዝተወሰኑ ዳያኑና ንፉዓት እዮም ክኸዱ ከልዉ ኣድማዒ ውፅኢት ሒዞም እዮም ዝመፁ ኣነ ብዙሕ ዝተቐፅዐ ዳኛ የብልናን እዞም ኢንተርናሽናል ዳያኑና ቀለልቲ ይኮኑ ሓፈሻዊ ክሪኦም ከለኹ ዓቕሞም በቃ ናይ ምስቲ ዓቕሚ ናይዚ ፀወታ ዘሎ ምስ እዮም ዝኸዱ እሳ ዓቕሚ ናቶም ምስታ ዘላታ ፀወታ ኣብ ደገ ምስ ከዱ ከዓ ሕጂ እንታይ እዩ ዘሎካ ፀገም ኩሉ ግዜ ኢንተርናሽናል ዳኛ ኮንካ እንድሕር ኣነ ደገ ከድካ ኣብቲ ተፃወተሉ 2-3 ግዜ ኣብኣ ውፅኢታዊ ክተምፅእ ኣለካ ምክንያቱ ኣብ ኣነ እሽተይ እንድሕር ዳኣ ርኦምልካ ከም ስርዓት እዮም ድርስዑኻ ማለት እዩ ኣብዚ ሕጂ ንጥፍታት ናትካ ሓትት ቀደም ወላ እቲ ቀደም ከማን ሓያላት ጋንታታት ከለዉና ብዙሕ ግዜ ናይ ኤርትራ ዳያኑ ትመፁ ግን ገለ ይብሉ ካምሽ እዎ ንሕና በሊፅናዮም ኢና ኣብኡ ከድናስ ውፅኢታውያንን ኢና ንገብር ነርና ስጋዕ ፋይናል ትመራሕና ኣለና ክነግረካ ሲከፋ ገለስ መሪሕና ኢና ብለካ ዋላ ፋይናል ኣብ ኢትዮጵያ ምስ ታንዛኒያ ገለ ዝመራሕናዮም ግዜ ኣሎ እዚ ግን እንታይ ይመስለካ ናይ 25 ወይ 30 ዳያኑ መፂኦም ናይ ደገስ ምስኦም ተወዳዲርካ ኣብቲ ፋይናል ክትበፅሕ ከለካ ግን ሓደ ውፅኢታዊ ክሳእ እዩ ክነግረካ ኣብዚ ሕጂ ኣብዚ ደረጃታት ውድድራት ነይሩ ንሕና ቀለልቲ ከድና ቀሊል ነፅቢ ሒዝና ይመፀና መፅ ነርና ማለት እዩ በዚ ምክንያት እዚ ከዓ እዞም ሕጂ ዘለዉ ከዓ ባይታ ንእሽተ ዝፈጥሩ ጋንታታትና ቁሩብ ዘዝሕግዝዎም እሰውን ኣለካ ንፍዑ ጋንታታት እሞ ንሳ ከዓ ተቀይድ ናይ ግድን ዳሕር ዘየብልካ ግን ምስኦም ኢካ ድቅስ ማለት እዩ
1: ፅቡቅ እስከ ኣብ መዳይ ፀወታ ከዓ ክንመፅእ ኣብ ፆታ ኣብ ክልቲ ፀወታ ብፍላይ ኣብቲ ናይ ደቂ ኣንስትዮ መዳይ ብኩዕሶ እግሪ ናይ ሃገርና ቁሩብ ድኽም ዝበላየን ሓፈሻዊ ኣብቲ ዳንነት ከብመንፅሩ

0: ይ ሰጊምና ኣለና ትብል
1: ኣብ ዳንነት ፅቡቕ ሰጊምና። ምክንያቱ ሕጂ እንታይ መስለካ ንሕና ብናይ ደቂ ተባዕትዮ ኢና ንዳንዮ ነርና እዚ ፀወታ ናይ ደቂ ኣንስትዮ ግን ማለት ፃዕርታት ገለ ተራእዩ ካልኣይ ደረጃ ነርና ኣብ ቀዳማይ ደረጃ ሕልፍና ንስጋዕ ሕጂ ከማ ኣብ ሕጂ ናብ ፌደራል በፂሐን ዘለዋ ትሽዓተ ደያኑ ምስተን ክልተ ኢንተርናሽናል ከዓ 11 ደያኑ ኣለዋና እዚኣተን ነቲ ናይ ደቂ ኣንስትዮ ክስታይ ዓብይ ሃጓፋት ዝነበረ ሸፊናላና እያ ምክንያቶም እቶም ኣወዳት መፅኦም ዝሽፍንዎ ዝነበሩ ደቂ ኣንስትዮ ደቂ ኣንስትዮ ተሸፊኑ እዩ ናይ ግድን ከዓ ሓደ ፀወታት ናይ ግድን ደቂ ኣንስትዮ እየን ደያኑ ደቂ ኣንስትዮ ክግበር ዘሎ እተን ደያኑና ከዓ ቀለልቲ ኮና ሓቂ ዘረባ ንፉዓት እየን ከምዚ ዝበለካ ክልተ ኢንተርናሽናል ኣሎ ሓንቲ መስመር ዳኛ ሓንቲ ከዓ ዳኛ ከይደን ውን ውፅኢታዊ ክስታይ እየን ደምፃ ግን ኣብ ክልተ ጥራይቲ ሓዚኡ ተሪፉ እቲ ናትና ኢንተርናሽናል ናይ ደቂ ኣንስትዮ እምበር ኣርባዕተ እዩ ክኸውን ነይሩ ኩሉ ግዜ ኣርባዕተ ኮን ክትገይ ዘለካ እዚ ውን ዕድላት ናይቲ ናይ ምኻድ ኩሉ ግዜ ምስ ፀወታ ኢካ ተካያይዶ ንስኻ ናትካ ዳንነት ምስ ፀወታ ኢካ ተካይዶ እንታይ ዓይነት ፀወታታት ኣለኣባኻ እሱ ውን ሓጋዚ እዩ ማለት እዩ ጋንታታት እንድሕር ሕግዛካ ኣለዋ ኮይነን ንፉዓት ሃገራውያን ጋንታታት ተፃዋት እንድሕር ኣለካ ኮይነን ኣብዚ ብጋንታታት ኢኻ ክሳይ ትገብር ዘቢልካ ምስ ከድካ ከዓ ሳ ከዓ ውፅኢታዊ ናይ መገሻ ዓድላት ብዙሕ የጋጥመካ ማለት እዩ እምበር ንፉዓት ድያኑ ኣለዎና ሓቂ ዘረባ ኣብዚ ሕጂ እዋን ስጋዕ ፌደራል በፂሕና ኣሎ ተንክልተካ ኢንተርናሽናል ኣሎ 11 ድያኑ ኣለዋና ደቂ ኣንስትዮ
2: እስከ ምናልባት ኣብ ምህዳይ ዳንነት ዝውሃብ ስልጠናታት ከመይ ዝበሉ እዮም ምናልባት ብቴክኒካልን ከምኡ ውን ኣብ ኣካላዊ ብቕዓትን ኣተኪሩ ዝውሃብ ስልጠናታት ክህሉ ኸውን ይኽእል እዩ ኣብዚ ቀረባ መዓልታት ኣብ ዝሓለፈት ወርሒ ካብ ዝሓለፈት ወርሒ ጀሚሩ ውን ብፃዕቂ ስልጠናታት ክትህቡ ፀኒሕኩም ኣለኹም ቀንዲ መበገሲና ነዚ ዘተ ሕጂ ንገብሮ ዘለና ድማ ንሱ እዩ ምናልባት ሓደ ዳኛ ክቐስሞም ዘለዉ ስልጠናታት እንታይ ይመስል ክሳብቲ ናይ ፌደራል ወይ እውን ክሳብቲ ናይ ኢንተርናሽናል ሃገርና ኸ ክትህቦም ዝፀንሐት ስልጠናታት እንታይ ይመስል ብፍላይ ኣብ ዞባ ማእከል
1: እወ እንታይ መስለካ ኩሉ ግዜ ስልጠናታት ኣገዳስነት ኣለዎ ምክንያቱ ካልኣይ ደረጃ ኢልካ ምጀመርካ ቀዳማይ ትኸይድ ፌደራል ትመፅእ ኢንተርናሽናል ትኸይድ እዚ ከዓ ኣብቲ ፐርፎርማንስ ናይቲ ፀወታታት ክህልወካ ኣለዎ ምክንያቱ ተወሳእነት ኣብቲ ፀወታ ተደሃሊካስ ኢልካ ደረጃታት ሒዝካ ምጓዓዝ ደረጃታት ከዓ ይውስኸካን ምክንያቱ ዝኾነ ነገር ፀወታታት ክህልወካ ኣለዎ ሕጂ እዚ ብቐዳማይ ዝገበርናዮ ዕብት ዳንነት ናይ ፌደራል ዳያኑ ወይ ከዓ ናሽናል ረፈሪ ዳርጋ 30 ዝኾኑ ቀዳማይ ደረጃ ነይሮምና እዚኦም ከዓ ዳርጋ ነዊሕ ዓመት ገሊኦም ካብ 224 ጀሚሮም ኣብቲ ዳንነት ዝነጥፉ ዝነበሩ መንእሳያት ዳያኑ እዮም ብቑዓት ዳያኑ እዮም ምክንያቱ ዝኽሉ ናይ ንኡሳን ዞባታት ዝግበር ናይ 16 ንኡሳን ዞባታት ንሶም እዮም ዳንዮ ናይ ትምህርቲ ሚኒስተር ክመፅእ ከሎ ንሶም እዮም ዝኸዱ ናይ ዞባ ማእኸል ኣብ ቀዳማይ ኣብ ካልኣይ ደረጃ ዝዳንዩ ዳያኑ ንሶም እዮም ኣብ ክመፁ ከሎ ናይ ገዳይ ስፖርተኛታት ክመፁ ከሎ ከዓ ዝዳንዩ ንሶም እዮም ሕጂ ኣብ ዝኾነ ሲ ክስታይ ኣለዎም ተወፋይነት ኣለዎም እዚ ክብለካ ግን እዞም ሰባት እዚኣቶም ብኸመይኦም ደረጃ ናብኡ በፂሖም ንድሒልካኒ መምዘኒታት ኣሎ መምዘኒታት ከዓ እሱ ከዓ እቲ ሓደ ቴክኒካል ኣሎ ሎፍ ዘገይም ፈተና ዝግበር ኣሎ ካልኣይ ፊዚካል ፊትነስ ቴስት ኣሎ እዚ ውን እንተደይ ሓሊፍካ እዮም ኣብቲ ፀወታታት እውን ክትሳተፍ ኣይትኽእልኒ ኢኻ ሕጂ ናና ሓፈሻዊ ክትሪኦ ከለካ ዳሕሪ ዳ ክገልፆ እየ እምበር ዳርጋ ናና 81 ንደያኑ ኣለውና ኢና ንብል ካብዞም 81 ግን ኣብዚ ዓመት እዚ ደበሉ ደያኑ ግን 54 ንደያኑ ጥራዮም ተዋሲኦም ነቲ ክስታይ ተሳታፍነት ገይሮም ሉ ስለምንታይ እንዳሒልካኒ ገሊኦም ኣካላዊ ብቕዓት ፈተና ኣካላዊ ብቕዓት ፈተና ገሊኦም ብሕማም ገሊኦም ብዝሕም ብዝተፈላለየ ምክንያታት ገሊኦም ደቂ ኣንስትዮ ከዓ ኣካላዊ ብቕዓት ደይሓለፋ እዚአን ብሓፈሻዊ 27 እንዳያኑ ኸ ክሰራታት እዩ ዘጋጥመካ ምክንያቱ እንድሕርና ኣብቲ ድልውነት እንድሕር ደይብልካ ኮይኑ ኣብ ኩሉ ኣብቲ ላዕሊ ኸድካ ውን ክትሕግዛ ይትኽእል ኒኻ ሕጂ ፀገማት ክትፈጥር ስለ ትኽእል እቶም ዝብለካ ዘለኹ 54 እዮም ተዋሲኦም ነቲ ዳንነት ናክመርሕቦ ከሪሞም ማለት እዩ ሕጂ እዚኦም ካብኣቶም እዞም ፌደራል ዝመሃርናዮም ትማሊ ካብኣቶም እዮም ዕብ ተራእዮም ተፃዊቶም ኣጋጣምታት ኮይኑ ንሳቶም ዩ ሓደሓደ ግዜ ብኣህዶም ፅውዑ ኣብኡ ሕጂ ሃጓፋት ትፈጥረልካ ዩ ዋላ ካብቶም 54 እንድሕር ከይዶም ከ ሓደ 10 ክህዱካ እዞም ዝብለካ ዘለኹ ጎደላታት እንድሕር ኣሎ እንታይ ፀገማት ትፈጥረልካ ኣብቲ ዳንነት ሃጓፋት ትፈጥረልካ ዳሕራይ ክገልፆ እየ ዳ እምበር ኣብ ክስታይ ኣስፊሐ ሕጂ እቶም ናሽናል ረፈሪ ዝመሃርናዮም ኣብዚ ደረጃታት እዚ ቀሊል ኣስተዋፅኦታት ኣይገበሩን ደንጉናዮም ከማን ሕጂ እዚኣቶም ከብኦም ከዓ ክልተ ካብ ዞባ መፂኦምና ነይሮም ሓደ ካብ ጋሽባርካ ሓደ ካብ ሰሜና ቅያ ባሕሪ ናይ ብሓቂ ንፉዓት ደያኖ ሳቶም ብቕዓቶም ወላ ፊዚካሎም ቴክኒካሎም ብጣዕሚ ዝሕጉስ ክልተ ከዓ ምሳና ምብል 32 ተማሂሮም ዝሕጉስ ውፅኢት ካ ምፅኦም ማለት እዩ
2: ፅቡቅ ሱታፌስ ኣለዎ ናይ ዞባታትና ማለት እዩ
1: ኣለዉ ምክንያቱ እንታይ ድመስለካ ኩሉ ግዜ ሱታፌ ኣለዉ ሕጂ ዞባ ብዞባ ኣብ ዞባ ማእኸል ዝተማሃረ ካብ ዓንሰባ መፂ ቅቡልነት ኣለዎ ኣብ ዞባ ዓንሰባ ዞባ ማእኸል ዘለ ዞባ ዓንሰባ ከይዱ ንድሕር ተባሂለ እተን 6ዱሽተ ዞባታ ሲ ክሳይ ኣሎ ጥሩ ንፍነት ኣለዎ ፀገም ኢሉ
2: ዓመት መፀ ዝውሃብ ምናልባት ኣብ ናትኩም መደባት ኣብ ናትኩም ካላንደር ኣሎ እንተኮይኑ ዓመት መፀ ዝውሃብ ኮርሳት ክሳብ ክንደይ ብቕዓቱን ዝርጅኡ ንዝልካዕ ዓመት መፀ እናተኸለሰ ምስ ተሓድሽ ሕግታት ዝወፅእ ኣታሒቢ ተሳኒዱ ዝውሃብ ወይስ ከመይ እዩ እስከናልባት ዝ
1: እዎ ሕጂ እንታይ መስለካ ኩሉ ግዜ ፀወታ ክጅምር ኮልና ቅድሚ ምጅመሩ ዝመስከረም ሕጂ ንድሕር ጅምር ኮይና ቅድሚ ዘሎ ኣብ ናሓሰብ መጨረሻ ምናልባት ሓደ ሪፍሬሽመንት ኮርስ ዝበሃል ኣሎ እሱ ሓደሽቲ ሕግታት ምናልባት ምስቲ ናይ ዓለም ድ ዝጓዕት ፅባሕ ንጎቦ ተኸይዶ ምናልባት ሕግታት ደለኢኻ ምስ
2: ኢኻተላለዩ መቕፅንሑ ኣለዎ
1: ተላሊኻ ትፅንሕ እዚ ኣሎ ናይ ግድን ናይ 5 መዓልቲ 4 መዓልቲ ኣሎ ሪፍሬሽር ኮርስ ዝበሃል ኣሎ ምስ ከዓ ፊዚካል ፊትነስ ቴስት ከዓ ኣሎ ናይ ግድን እዚ ከዓ እዚ ከዓ ማስቲ ኣብቲ መስከረም ተኣተሉ ንድሕር ኮንካ ብቕዓትካ ሓዲኻ ኢኻ ትገብር ልክዕ ከምቶም ተፃቲ ትሬኒን ገብሩ ዝኸረሞ ሳ ከዓ ልክዕቲ ፊዚካሊ ፊት ኮንካ ጌይት ጌይት በፅሓሉ ወይከዓ ካብ ፔናሊቲ ና ፔናሊቲ ትበፅሓሉ ህመት ክህሉ ኣለዎ ተረዲኻ ሕጂ ንሕና ኩሉ ግዜ ዳንነት ኣብ ምንታይ እዩ ዝበል መስለካ ቁሩብ ኣብ ዕብት እንዳኸድካ ከለካ እናሰ ክተምፀእ ስለ ትኽእል ኩሉ ግዜ ሕጂ ኣብዚ እዋን እዚ ኣብ መንእሰያት ዘተኮረ ክሳ እዩ ዘሎ ምክንያቱ እቲ ፀወታታት ከመይ ኣሎ ወይ እንታይ ዓይነት ተፃትዮም ዘለዎ ናይ ኣፍሪካ ምናልባት ሪኢ ከመንጎ መሮኮን ሰኔጋል ተገብረ ሕጂ ኣብኢታት ከም ዳኛ ቋንቃ ክትመርሖም ከለካ ዚ ቀልልቲ ተፃወቲ ይኮኑ ናብ ዘሎ ንዕኦም ክትመርሖም ከዓ እዚ ዘሎ ናይ ፊፋ ወይ ካብ ተምፃልካ ሓግታት ከዓ ናይ ግድን ኣማሊኢኻ ሬድዮ ኮንካ ክትኣትኮ
2: ፅቡቅ ኪንዮዚ እውን ምናልባት ኣብ ውሽጢ ናይ ዓድና እቲ ዝቐለለ ነገር ክንጥቀመሉ ንኽእል እቲ ናይ ሬድዮ ርክብ ኣሎ ኣብ ዝበዝሐ ክፋላት ናይ ዳርጋ ሙሉእ ኣህጉርና ኣፍሪቃ እቲ ዝቐለለ መሳርሒ ናይ ሬድዮ ይህን ምሂን ምባል እዩ ኣብ ሃገርና ግን እዚ ልሙድ ኣይኮነን ካብ ምንታይ እዩ ወይ ስለምንታይ እዩ ልሙድ ዘይኮነ ስለምንታይ እዩ ክቐርብ ኣብ መሳርሒታት ክኣቱ ዘይከኣለ ምበልካ ዝሰኻ ምናልባት ውልቃዊ ርኢ ትኾን ኽእል እዩ
1: እዎ ሕጂ እዚ እንታይ መስለካ ምናልባት ሓደ ከባና ሕጂ ሲራክ ከምኣና ኣጋጣሚ ብሉፅ ክሳይ ተባሂሉ ስከምኣ ተሸሊሙ ነይሩ ሕጂ ንሳዊ ንጥቀሙላ ነይሮም ብሓባር ክኸዱ ከሎ ብሓባር ይጥቀሙሉ ነይሮም ሓንቲ ሒዝካ ግን ኣይኮነን ዝኾነ ዳኛ ክህሉ ኣለዎ ወይ ናይቲ ፌደሬሽን ናይ ግድን ክህሉ ኣለዎ ምክንያቱ ኮሚኒኬሽንስ ንርባዕቲ ኢኻስ ሓንቲ ጥራይ ናቱ ንክትገይሽ ከለካ ጥራይ ኢኻ ትጥቀሙላሳ ኣብ ዘባናዊ ተድልያ ክንደቲ ይኮነትን ምክንያቱ እዛ ሬድዮ ሲ ምናልባት ኣብ ዋጋታት ክኸብር ይኽእል ምናልባት ትዋግኡ ገለ መልኮ ኣይፈልጦን እየ ግን ኣብዚ ደረጃታት ሓንቲ ዞባ ክትገዝኦ ኢለስ ኣነ ክሳይ ብለየን ምናልባት ኣብቲ ናይ ሃገር ደረጃ ዘሎ ዘፃወቱ ምናልባት ኣብኡታት ሕጂ ብዚ ናይ ሃገራዊ ፌደሬሽን ዘሎ ዝግበር ዘሎ ምናልባት ኣብኡታት ውን ተመፀ ፅቡቅ እዩ ዝብሎ ኣነ
2: ሕራይ ጃሎ ሞ ምናልባት ዳንነት ውልቃዊ ፃዕርን ተበግሶን ዝሓትት ዓይነት ሞያ እዩ ሃጉራ ፌደሬሽን ኩዕሶ እግሪ ሃገርና ወይ ኤርትራ ድማ ዓመት መፀ ከምዚ ኣቐዲምካ ትገልፆ ፀናሕካ ኮርሳት እናኸለሰ ምስ ዘመናዊ ንዝተሓሓስ ምናልባት ኣብቲ ናይ ቴክኖሎጂ ናቕሩብ ተሪፍና ዘለና እምበር ፃዕርታት የካየድ እዩ ንዕቤት ኩዕሶ እግሪ ሃገርና ክሳብ ዝኾነ እስካብ መዳይ ድያና ሃገርና ኣብ ብዘለዎም ደረጃ ብዘለዎም ጉዕዞን ብዘለዎም ቀሲቦሞ ዘለዉ ትምህርትን በፂሖሞ ዘለዉ ደረጃ ንርኢኻ ኣብ መዳይ ምሕደራ ፀወታን ዲስፕሊንን ከመይ ኣለና ወይ ከመይ ይግምገሙ ትብል
1: ሕጂ ኩሉ ግዜ ዳንነት እንድሕር ርኢኻ ዮ ዳኛ ድምስገን ዳኛ የለ ካባ ናትሒዝካ ክንደይ ኢኻ ተፀሪፍካ ሰው ኢልካ ሰሚዕ ኸ ክ ግን ተፀሪፈ ኢልካ ብድሕሪኻ ደሎ ፀሪፉካ ተፀሪፈ ኢልካ ሽግራት ኢኻ ክትፈጥር ብድሕሪ ማለት እዩ ብድሕሪኻ ደሎ ከምደይ ሰማዕኸዮ እቲ ሓደ እንታይ እዩ ተንቀኒ ዘለዋ እዘን ዝበልኩካ ሓደ እቲ ፊዚካል ፊትነስ ፊት ክትኮን ኣለካ ኢለካ ካልኣይ ቴክኒካል ናትካ ብቕዑ ክኾን ኣለዎ ምስ በፅሕኻስ እንታይ ዓይነት ውሳኔታት ትውስን ሳልሳይ ከዓ ማናጅመንት እዩ ዝበሃል ምሕደራ ኣብ ሜዳ ስከመይ ኢኻ ክተመሓዳድር? ሓደ ዳኛ ምናልባት ሓደ ክሳይ ኮይኑ ናይ

0: ኮይኑ ፅቡቅ ክሳይ ህህልዎ ክእል፣ ሓደ ከዓ ጉያይ ኮይኑ ፅቡቅ ክህልዎ ክእል። ናይ ጉያ ኣብ ቴዎሪ ክእል ፀገማት ክፈጥር ክእል፣ ኣብቲ ከዓ እቲ ክበልፆ ክእል። ግን ከምዚ ኣይከይድኒ ኣብ ጎዳና ሰለስቲአን ሓንቲ ትሪያንግል ሰሪዕካ ሰለስቲአን ክተማልአን ኣለ ሕግን ክሳይን ፈሊጥካ ኣብቲ ምሕደራ ግን ኣብቲ ሜዳ ንድሕ ክተመሓዳድር ተደይኮንካ ፀገማት ትሸቕረር ኳ ኢኻ ሕጂ እውን ዝኾነ ነገር ክግበር ከሎ ኮብቲ ሜዳ ዝኾነ ሕጂ ብምሕደራ ትውዳእ ፀወታስ ዝኾነ ነገር ከበላሸ ከሎ ተዳኛ ክሳይ ስማዓካ እዩ ስማዓካ እዩ የማን ፀጋም ክሳይ ትገብር ኢኻ ሕጂ ባዕሉ ቲሰብ ከመሓድሮ ዳንነት እንድሕ ክተመሓድር ደይትኽእል ኮንካ ክዳን ናይ ትኽእል ኢኻ ዝመፀ ቆሽሚትካ እንድሕር ተውፅኦ ኮንካ እቲ ሰብ እውን ክርእካ ኣይክእልን ፀወታ ንሰብ ኮ ቲ ዳኛ ክርኢን ይኮም ፀወታ ክርኢ እዩ ዝመፅእ ንስኻቶም ዘለዉ ተፃዋቲ እንድሕር ክሳይ ጌርካ እዮም ዝኣትወልካ ሰብ ከማን የለን ማለት እዩ እጂ ኣብዚታት እንታይ እያ ክብል ዝደሊ ዳኛታትና ናይ ባሓቂ ኣነ ንፋዕት እየ ዝብሎም ወላ ብቕዓቶም እንድሕር ርኢኻ ኣብቲ ክዳንዎ ከለዉ ብሕልፊ እዞም ዝበልኩኻ ዝተረፉ ብብቕዓት ኢኻ ክሳይ ትገብር ዳንነት ብቕዓት እዩ ረዲኻኒ ከምዚ ሕጂ ንኣብነት ዳንነት ኩሉ ግዜ ኣብ ሰሙን ሰሙን ትምደብ ወይ ከምዚ ዕቁብ በፂሓትካ ብሓደ ፅባሕ ኣላትካ እቲ ሓንቲ ከዓ ኣባኻ ኣገለ ዝበሃል ነገር የለን ብቑዕቲ ኮይኑ ኣትወ ኢነቲ ፀወታታት ረዲኻኒ እንደገና ከዓ ስታንዳርድ ናትካ ከዓ ምሕላው ልዕሊኻ ዘሎ ምኽባር ረዲኻኒ ልዕሊኻ ዘሎ ምኽባር ናይ ግድን ከመይ ልበፂዑ ንዕኡ ምልከት ተረዲኻኒ እቲ ልዕሊኻ ዘሎ ንዑ ርኢኻ ከዓ ስኻ ከምኡ ክትከውን ክትሓስብ ጥራይ ኣለካ እምበር ኣነ ምናልባት 10 ፃይተ ወይ 20 ፃይተ ኢልካ ምስቲ ሓደ ብቑዕ ዝኾነ ዳኛ ኣብ ዝኾነ ቦታ ዝኸይድ ምስኡ ኮንካ ክሳይ ክትገብር ተወዳድርነት ክትወዳደር ፅቡቕ እዩ ግን ኣበይ ትወፅሖ ዲኻ ሞ ተረዲኻኒ ምብፃሕ እንድሕር ኣሎ ፅቡቕ ራእ እንድሕር ኣለካ ፅቡቕ እንድሕር ደየልካ ግን ሓደ ዕድመ ይድርተካ ይዳንት ዕድመ እንድሕር እንዳ ዓበኻ ክትከይድ ከለካ ኩሉ ግዜ ናይ ምቕናስ ኣሎ ወላ ፊፋዊን ከምኡ እዩ ምናልባት ሕጂ ስጋዕቲ ፋይናል ዝበፅሕ ክሳይ ገብሮ ኣሎ እምበር ቀደም ብዕድመ እዮም ካንስል ክሳይ ንገብሮ ነሮም 45 ጠጠ እዮም ዘብሎ ነሮም ሕጂ እዚን ኣገዳስነት ኣለዎ ማለት እዩ እጂ ኩሉ ግዜ እስኻ ሓደ ዳኛ ተስፋ ደይ መቁራፅ ሓፂር ተስፋ እንዳሕር ትቆርፅ ኮንካ ካልኣይ ደረጃ ጀሚሮም ንኣብነት ሕጂ 30-45 ንምህሮም ካብዚኦም እቲ ዘሎ ኩነታት ናይቲ ስፖርት ወይ ናይቲ ጉያ ገለ ርኦም 10 ተፀርዮም ልካ ዕድለኛ ኢኻ ማለት እዩ በዚ ከምዚታት ኢኻ ትጓዓዝ
1: ሕራይ እሞ ምናልባት ኣብ ምዝዛም ገፅሪና ንኸይድ ዘለና ዳንነት ኣብ ኣውዲ ስፖርት ኣብ ትሕቲ ፈጣሪ እሱ ዩ ካልኣይ ፈራዲ እሱ ዝበላዮ ትኸውን ስለዚ ሓደ ዳኛ ክበሃል ትኮይኑ ከመይ ዝበለ እዩ ክኸውን ዘለዎ እስከ ምናልባት ንዞም ዓመት መፅእ እናተማሃሩ ግን ከዓ ትምህርቶም ጥራይ ሒዞም ካብቲ ናይ ዳንነት ዘልግሱ እግሪ መንገዲኻ ኣብዚ ቀረባ እዋን ዝፈረዩ ተምሃሮን ኣብ ዝተፈላለየ ደረጃን ዘለዎም ስልጠናታት ክትብፁን ይሕኩም ኣለኹም መልእኽቲ ክተመሓላልፈሎ ምእንታን ሓደ ዳኛ ክበሃል ተኮይኑ ሲ ከመይ ዝበለ ክኸውን ኣለዎ
0: ሓደ ዳኛ ክበሃል ከሎ ቀዳማይ እዛ ዝብለካ ዘለኹ ካብ ወይ ፊፋ እታ ዕድመናትካ እሳ እዩ መጀመርያ ስለደለ ዝብለካ ምክንያቱ መንእሰያ ዳያኒ እዩ ዘሎ ምክንያቱ መንእሰያ ተፃዕቲ ስለ ዘለዎ ተገልግሎ ኢኻ ፊፋ ኮ ቶታ ዝበልካ ገ ዝበልካ ንዓተ ኣፃት ዝብለካ ኮ ንክተገልግሎ እዩ ክተገልግሎ እንድሕር ኮንካ ከዓ ብብቕዓት ከዓኻ ወይ ከዓ ኣብቲ ዕድመ ወሳንነት ኣለዎ ማለት እዩ ሕጂ እዚ እንታይ እየ ክብል ደል ኣነ እቲ ቀንዲ ክስታይ ዝኾነ ዳኛ ተስፋ ክቆርፀ ይብሉን እዩ ዝብሉ ኣነ ተረዲኻ ኣለካ ኩሉ ግዜ ንክበፂሐ ዝብል ረአ እንድሕር ኣለካ ኣነ ረአየ ዝብሎ ምክንያቱ ከመይ ጌርካ ተመሓዳድር ሓደ ምናልባት ልዕሊኻ ዘለዉ ድያኑ ክትርኢ ኣለካ ምክንያቱ መፅኻ ስተድዮም መፅኻ ክትርኢ ኣለካ መን ፃወት ኣሎ ክትርኢ ኣለካ መስመር ድያኑ ከመይ ዓይነት ትገብር ዳኛ እንታይ ዓይነት ትገብር እዚታት የለን ኣፃዊቶም እዮም ዝኸዱ ገሊኦም መብዛሕትኦም ድሕር ርኢኻዮም ኣብዚ ከምዚታት ከዓ ክትምዕብል ኣይትኽእል ኢኻ ክትምዕብል እንድሕር ኮንካ ኮ ካብቲ ልዕሊኻ ንሕና ኣጋጣሚ በዓል ብርሃነ ተሽም ዝነበሩሉ ዳንኤል ጨረ ዝነበሩሉ ወዲ እሴ ዝነበሩሉ ክብሮም ኪዳን ንሕና ረብዓይ ዳኛ ኮይና ምስኦም ኢና ንጓዓዝ ነርና ረብዓይ ዳኛ ኮይና ግን ብዙሕ ትምህርትታይ ተካቱት ብርሃነ እንታይ ዓይነት ሲስተማ ትጥቀማ ሜዳ ክብሮም እንታይ ዓይነት ትጥቀም ወዲ እሴ እንታይ ዓይነት ትጥቀም ዳንኤል ጨረ እንታይ ዓይነት ትጥቀም ኢልካ ካብኣቶም ኢኻ ትመሃር ነርካ ንዕኦም ክነርክቦም ኢና ሞ ንዕኦም ከምዚኦም ኢልና ብጣዕሚ ኢና ነኽብሮም ነርና ክነገረካ ክብረት ነይሩ ክብረት ስለ ዝነበረ ከዓ ንሕና ከዓ ተኪና እዮም ተኪና ከዓ ንሕና ከዓ ቀሊል ኣይኮነን ልዕሊ 9 ዓመት ሰሪሕና ኢና ሰሪሕና ኢና ብዙሕ ጌሽና ኢና ቀሊል ነገር ኣይኮነን እዚ ከዓ ብምንታይ ብዓቕሊ ርዲኻኒ ትበፅሕካ ዳንነት

0: ቀልጢፍካ ናይ ተስፋ ምቁራፅ ክብልወካ ይብሉ ኣብዚ ንሓማ ሕጂ ቀልጢፍካ ናይ ተስፋ ምቁረፅ ኣሎ ዲኻኒ ምክንያቱ ብንእሽተኻ እንድሕር ጀሚርካ ክትርክብ ስለ ትኽእል ፀገም ይብልካ እንታይ ከዓ ድብል ኩሉ ግዜ ዳንነት ኢንተርናሽናል ዳኛ ኮንካ እንድሕር ሒዝካዮ እንድሕር ደይትሰርሓሉ ኮንካ ፊፋ እንድሕር ደይምድበካ ኮይኑ 2-3 ዓመት ኮ እቲ ባች ሒዝካዮ ኮፍ ኢልካ ከማ ንትርጉም ይብሉን እየ ዝብሉ ተረዲኻንላ ምክንያቱ ስለምንታይ ዳሎም ቶም መንእሳያ ዝመሃሩ ዘሎ ስለምንታይ እምና ምሂርናዮም ኣሽቱ መንእሳያት እንድሕር ንምህሮም ኮይና እቲ ከፃወድ ዝኽእል እንድሕር ኮይኑ ምናልባት ፈተና ሓሊፈ ሕራይ ፊዚካል ሓሊፈ ኣብኡ ኮፍ ኢለ ክፀንሕ እንድሕር ኮይኑ እቲ ቦታ ሒዝካዮ መፀብቲ ስለ ዝኾነ ሕጂ እቲ ሓደ ዝብሉ ኣነ እቲ ብቕዓትካ ውን እንድሕር ዳ እንዳቐነሰ ኸይዱ ዓመታት እንድሕር ዳ ኸፍ ትብል ኮንካስ እዙይን ክሕሰበሉ ዝብል ኣብቲ ዳንነት ማለት እየ ምክንያቱ ነቶም ትሕትና ዘለዉ ንኣስቱ መንእሰያት ጥማሓንጎ ሰው ዩን ዕድሚ ከይተርክቦም ቀሊል ኣይኮነን ትወን ሰብ እንድሕር ኣሎ ሰርቲ እንድሕር ኣት ሽግራት ክፈጥረሉ እዩ ድሕር ተታሒዙሎቲ ቦታ ግን ቀልጢፍካ ናይ ክሳይ ምባል ደረጃኻ ናይ ምሕላውስ ኣገዳስነት ኣሎ እዩ ክሓስብሉ ኣለዎ ምናልባት እቶም ኣብቲ ላዕሊ ዘመሓድሩ ሳቶም ማለት እዩ
1: ፅቡቅ ኣዝየ ኣመስግነካ ስለቲ ግዜኻን ዝሃብከና ሓበሬታን ገዲም ኢንተርናሽናል ዳኛን ገዲም ተፃዋታይ ጋንታ ኣዶሊስ ኣብዚ ግዜ ድማ ሓላፊ ዳንነት ኣብ ኩዕሶ እግሪ ዞባ ማእከል ዘለኻ ብርሃነ ዳኞ ተስፋይ ጃሎ ኣመስግነካ ይቐኒየላ ክቡራትን ክቡራን ተኸተልቲ ንብሎም ዘደለናዮ ዘተ ስፖርት እዚ ክትከታተልዎ ዝፀናሕኩም እዩ ነይሩ ምስ ተረፉ መደባትና ንሓድገኩም ብወገነይ ሰላም

ሰንበት 9 ሕዳር ከባቢ ሰዓት 10 ቅድሚ ቅጥሪ ኣብ ኣዳራሽ ምምሕዳር ንኡዝብ ኣኽርያ ብርክዝ ዝበሉ ወለዲ ምስ ደቆም በብጉጅለ ናብቲ ቀፅሪ ክውሕዙ ይረኣዩ። በቲ ከባቢ ንእግሪ መንገድና ንእንቀሳቐሰሉ ኣብ ዝነበርናሉ እዋን እዚ ምትእኻብ ናይ ምንታይ ምዃኑ ነገረ ሰባት ኣብ ዝተበከስናሉ ንዕውታት ስፖርተኛታት ናይ ምትህባእ መደብ ከም ዘሎ ኣዕለሉና። በቲ ዕላሎም ተመሲጥና ድማ ንሕና እውን ብግዲና ነቲ ድንቂ ሓሳብ ብኣካል ንምዕዛብ ናብቲ ኣዳራሽ ኣምርሕና። ከይደንጎና ድማ ኮፍ መበሊ ሓዝና ናይ ምንታይ ምትህባእ እዩ ዝብል ሕቶ ክይቀፅልና

ከለና ግን ንከባቢ ወርሒ ዝኸውን ብውዕውዕ መንፈስ ክካየድ ዝቐነየ ስፖርታዊ ውድድራት መምሕደራት ምዃኑ ፈለጥና። ብተወሳኺ ንሕቶና ዝያዳ መብርሂ ዝህብ ብመሰረት ዝተረኽበ ዓወት ምምሕዳር ንኡዘባ ኣኽርያ ነቶም ጎብለል ክትከውን ዘብቅዕዋ ስፖርተኛታት ከተተባብዕ ምዃና ዝገልጽ ጭርሖ ኣብ መናድቕ ተለጢፉ ንበብና። ድሕሪ ቅሩብ ደቓይቕ ድማ በበቶኦም ሒዞም ዝጸንሑ ኣመሓዳሪት ንኡዘባ ኣኽርያ ወይዘሮ ልያ በረኸት ኣብ ሓላፊ ባህልን ስፖርትን ዞባ ማእከል ኣቶ ኣስመሮም ጸጋ ብርሃን ዕዱማ ተጋይሽን ወለደን ኣብ ዝተረኽብሉ ኣጋጣሚ እምበኣር እቲ ናይ ሽልማት ምዕዳር ስነ ስርዓት ተኸይዱ። ኣብቲ ኣጋጣሚ ጉጅለ ባህሊ ንኡዘባ ኣኽርያ ሙዚቃዊ ድራማን ትልሂትን ብምቕራብ ነቲ ናይ ምትብባዕ መደብ ድምቀት ወስኸትሉ።

0: ኣብ መወዳእታ ድማ በቲ ዝቕረበ መደብ ተምሳጥ ስለ ዘሕደርና ንኣመሓዳሪት ንኡዘባ ኣኽርያን ኣሰልጠንትን ኣካየድትን ከምኡውን ወለድን ከነዘራርቦም ዝመረፅና ፈለማ ምምሕዳር ከባቢ ኣኽርያ ናብዚ ዘላቶ ደረጃ ክትበፅሕ ተራን ኣበርክቶን ኣባላት ኮሚቴ ስፖርት ናይዚ ንኡዘባ ዘካይድዎ ፃዕርን ዝሓለፍዎ መሳልልን ዝነበረ ቅድመ ምድልዋትን ዝብል ሕቶ ክመፅእ ናይ ግድን ይኸውን።
1: ሓሙሽተ ምምሕዳራት ከባቢ ኣለዋና፣ ሰለስተ ኣብ ኣኽርያየን፣ ኣርባዕተ ዓዲ ንፋስ፣ ሓሙሸይቲ ኸ ኣብ ድርፎ። ኣብዘን ሓሙሽተ እታ ሓሙሸይቲ ናይ ድርፎ ብመሰረት ራሕቅን ናይ ትራንስፖርት ሽግርን ከምቲ ዝድለ ኣብ ስፖርት ኣይነጥፉን እዮም። ኣብቲ ካልእ ነጥፈታት ግን ሓያላት እዮም። እዚ ስፖርት እዚ ንዓይ ተወዲቡ እዩ ፀኒሕኒ። ነቲ ዝተወደበ ኢና መሊስና ከሊስናዮ። ኣብዚ 8 ዓመት 8 ዓመተ የገብር ኣለኹ። ልዕሊ ኩሉ ህዝቢ ኣኽርያ እዩ። ህዝቢ ካብቲ ብደረጃ ዝገብሮ ውፅኢት ካብኡ ንላዕሊ ዚ ክትርእይዎ ፅናሕኩም ሞራል እዩ። ብቐንዱ ከዓ እዞም ዘለዎ ናይ ስፖርት ኮሚቴ ናይ ዝንኡስ ዞባና ኣፍልጦ ዘለዎም ብፍላይ ውሱናት ኩሎም እኳ ተተመረፁ ውሱናት ግን ኣብዚ ስራሕ እዚ ብነዳዲኦም ብገንዘቦም ብኩሉ ኮታ ይውፈዩ። ምክንያቱ እቲ ድሌት ኣሎ ሓድነት ከኣለዎም ሓድነት ስለ ዘለዎም ተዓዊቶም ይዕውቱኻ። በዚ ጋጣሚ እዚ ከዓ ከመስግኖም ይደሊ። ዋላ ኣብዚ ሕጂ ዝገበሮ ንጥፈታት ኩሉ ዳርጋ ባዕሎም እዮም። እዚ ኣዳራሽ እዚ ከዓ ኣዳራሾም እዩ። ናይ ኩላትና ኣዳራሽ ስለ ዝኾነ ከዓ ኣብዚ ኣዳራሽ እዚ ብኩሉ እንትንኡ ህንፃ ዘይተማልአ ኣብዒልና ኣለና። ተቐንዲ ዋና ነገር እቲ በዓል ከግብረና ዝኽኣለና እዞም ቆልዑ እዚኦም ምግቢ ትርጉም የብሎን። እዚ ህያባት እዚ ግን ኣብ ኮምፓስ ክስእሉ ከለዉ፣ ጥራዞም ክኸፍቱ ከለዉ፣ ቦርሳ ክኸፍቱ ከለዉ ኩሎም እዞም ቆልዑ እዚኦም ሕጂ እናዘኮሩ ኣብቲ ስፖርት ከዓ ዝምባለ ይሓድሮም።
2: እቲ ስጥመት ምስ ኣመሓዳሪትና ይመፅ ማለት እዩ። ቀዳማይ ነገራት ስጥመት ይመፅኡ ንዕናቶም ኮሚቴ ምስ ሰጠምና ብድሕሪ ከዓ ከመይ ጌራ ኣሚና ንዓና ደድሕሪ ስፖርት ትኸይድ ነዚ ነውሒ ና ፅዕርና ኣሉ ማለት እየ። ስፖርት ማለት ሲ ወፃ እምበር ኣታዊ ይብሉ ኩላና ንፈልጦ ኢና ማለት እየ። ግን በቲ ዓቕምና በቲ ቁርጡ ባጀት ነቲ መሳለጥያ ድኾኑ ነቲ ስፖርት ክትሓታ ከለኻ ኤኒወይ ንድኾነ ኣመሓዳሪ እቲ ኣካይዳ ናይቲ ኮሚቴ እዩ ዝትርቶ ማለት እየ። እዚ ህዝቢ መሪፅ እኳ ብቕንዕና እንድሕር ደይትሰርሕ ኮንካ ትርጉም የብሉን። ንሕና ከዓ ካብታ ተመረፅናላ 22 ወርሒ 8 ትሒዝካ ክሳብ እዛ ሰዓ እዚኣ ኣብዚ ደረጃ ዝንበፅሓሉ ኣነስም ኩሉ ይክገርመካ። ግን ሞያይ ስለ ዝኾነ ካብኦም ኣይተፈለኹን ካብ ምስ ኣመሓዳሪ ትሕዝቶና ምስ ኣሰልጠንቲ ከምኡ እቲ ስጥመት እዩ ናብዚ ደረጃ ዝብፅሒና እቲ ስራሕ እዚ ንሕና እንታይ ይገብሩ ስኢልካ ብሽም ኮሚቴ ዋና ፀሓፊ ኢላ ንኮፋ ይብልኒ ዋና ፀሓፊ እንዲ ዋና ፀሓፊ ግን ኮፍ ይብልኒ ስለምንታይ ንሕልካኒ ሞያ እዩ ትኩዕሶ እግሪ እንታይ ይገብሩ ኣለዎ ሰልጠንቲ ብጉቢእ ዝከታተሉ ኣመጋግቦኦም ተፃትና ዋላቶም ካልኣይ ዲቪዥን እዞም ግራስሩት ዋላ እቲ ንሃና ደድሕሪኦም ምጉያይሲ ሞራሊ ተኮይንዎም ነቶም ደቅና ማለት እየ።
3: ከመይ ነይሩ እቲ ቅድሚኡ ንሕ ተባሂልና ቅድሚኡ ነቲ ኣፍልጦ ነቲ ህዝብን ነቲ ምሕዳርን ነቲ ኮሚቴን ንሓፈሻዊ ህዝቢ ንክንእምን ብዙሕ ኢና ፅዒርና ማለት እዩ። መጀመርያ ግን ስራሕ ክስራሕ ኣለካ። ስራሕ ምስ ተሰርሐ ሽዑ እቲ ዓወታት ምስ መፀ ሽዑ እቲ ህዝብን እቲ ምሕዳርን እቲ ኩሉ ነገርን ክመፀካ ይኽእል ማለት እዩ። ብሓፈሻ ግን ግራስሩ ተባሂሉ ኣብዚ ምሕዳር እዚ ካብ ድፈሪ መጀመርያ ካብ 6 ዕድመን ላዕሊ እዩ ጀሚሩ ድዕሪኡ ስጋብ 20 ድኸም በፂሕና ማለት እዩ። እቶም ደቂ 6 ዓመት ዘፍረናዮም ኣብ ልዕሊ ስጋብ 20 ዓመት መፅሕና ፍረ ረኪብና ኣሎ ማለት እዩ። እቲ ዝበለፀ ትጋንታ ተባሂላ ኣብዛ ማእከል ተሸሊማ ብዋንጫ ወሲድና ማለት እዩ። ፕላስ ኩለን ጋንታት ኣብ ቀዳ ድቪዥን ተለዋ ከዓ እቶም ዝለዓሉ ተባሂሎም ከዓ ናብኦም ከዓ ንምፍራይ ከዓ ሰይድና ማለት እዩ። ብድሕሪኡ እዚ ኩሉ ዓወት መፀ ዋላ እቲ ባጀት ኣይነበረን ዋላ ከማ ተሰማዓነት ኣብቲ ምሕዳር ኣይነበረን ማለቱ ቅድሚኡ ካልእ ካልእ ስለዝነበር ማለት እዩ። ንሕና ግን ነዚ ዓወት ምህፃና ሽዑ እቲ ኣተኩሮ ህዝብን ትምሕዳር ናመና ክገብር ጀሚሩ ክገብር ምጀመሩ ከዓኒ ኣጋጣሚ ከ ሓዱሽ ብመረፂ ኣብ ኮሚቴ ከዓ መፅኦምና እዚኦም ብፍላይ ሓፋሽን ሳምን ኣብቲ ስፖርት እዩ ዝበሃሉ ስፖርታውያን ስለ ዝነበሩ ንኩሉ ክርድእና ክኢሎም ማለት እዩ። ጎኒጎንና ኣብ ርእስና ምሳና እንዳጎየዩ ዝሓትናዮ ከዓ እንዳመልኡልና ባጀት እዩ ስፖርት ክብል ከለካ ካብ ባጀት እዩ እንዳመልኡልና ከዓ ኣብ ጎንና ኮይኖም ከዓ ክሰርሑ ንሖም ንዓና ድርብ ዓወት ኮይኑና ማለት እዩ። ስለዚ ነዚ መስል ትክሉ ኮሚቴ ስጋብ ትመርፅ ዘና እጃ ምርኣ 2022 ማለት እዩ። ካብ 2022 ናብዚ ስጋብ ሕጂ ዘሎ ግን ንሕር ባጀት ንሕር ተዋሂብካ ኮሚቴ ንሕር ኣብ ጎና ኮይኖም ንሕር ጉዮ ኮይኖም ኣማሕዳር ንሕር ተረድያትካ ኮይና እንታይ ተርፈካ ሽዑ ናትካ ስራሕ ይተርፈካ ማለት እዩ። ትናና ስራሕ ከዓ ስጋብ ዝሰሪሕና ንብል ማለት ኣብ ታሕቲ ሎ ማለት እዩ ብሕጂ ከዓ ካብኡ ላዕሊ ክንሰርሕ ኣይንቋፅና ማለት እዩ።
4: ንሕና ክንመፅእ ከለና ዳርጋ ጥሩሕ እዩ ፀኒሕና፣ ምክንያቱ ምስ ነበረ ገን ጠምጠም ናይ ኩነታት ሃገር እቶም ኮሚቴ ዝነበሩ ዘረከቡን ኣይነበሮም ዋላ ሓንቲ ረከብና። ብድሕሪኡ ግን ኣነ ሳሙኤል ደሳ ተፃዋታይ ኩዕሾ እዩ ኣነ ናይ ስክለታ ኣፍልጦ ኣለኒ ኣቦ ንበርና እውን ዓዲ ንፋስ ኩሉና ተሰማሚዕና ሓደ ነገር ክንገብር ኣለና ኢልና እቲ ሓደ ነገር ከዓ ሓደ ለውጢ መሰረታዊ ለውጢ ክትገብር ኣለካ። መሰረታዊ ለውጢ ክትገብር ትኮንካ ምስ ኣመሓዳሪትካ ኢድ እንኳን ትን ክኮና ብለካ ምስ ህዝብካ ውን ከምኡ ምስ ሰልጠንቲ ክትጎይ ኣለካ ሰው ኢልካ ብግበሩ ኢልካ ደይኮነሲ እንዳኸድካ እዩ። ና ሕጂ እትገበርናዮ ለውጢ መጀመርያ እቶም ተፃወቲ ኩዕሾ ሕፅረት ኩዕሾ ክህልዎ ይብሎም ኣብ ኩዕሾ ኢና ነርና ሽዑ ከም ዝብለካ ሕፅረት ስለነበረ ሳይክል ክዕነዛ ይከኣልናን ነቶም ተፃወቲ ኩዕሾ ኩዕሾ ካብ ጅቦኦም ድገፁሉ ግዜ ነይሩ ኣዋፅኦ ተባሂልካ ኩዕሾ ትግዝኣሉ ግዜ ነይሩ እቲ ንሕና ደርከብናሉ መጀመርያ ምክንያቱ ውሑድ ባጀት እዩ ነይሩ። ድሕሪ እንታይ ጌርና ንሕና ገለ ነገር ንገብር ኣለና ኢልና ነቲ ኩዕሾ ካባና ከም ድግዛዕ ብዕድጊ እንዳገበርና ምስ ኣመሓዳሪት እንዳተዛረብና ምስ ህብን እንዳተዛረብና ኣምፂኢናዮ። ድሕሪኡ እውን ኣብ ካልኣይ ዲቪዥን ተኸድናኸ ኣብ ካልኣይ ዲቪዥን ከዓ ካልሶቶኒ እውን ከምኡ ፀገም ፀኒሕና ዕድቂ እውን ፀገም ፀኒሕና ካልሶቶኒ በዓልና ሓደ መጀመርያስ በዓልና ገዚእና ደይጠቀምካብ መደበር ከድና ዓቕምና ገዚእና ጌርና ኣሎም። ድሕሪኡ ና ቀፂልና ማለት እዩ ናፍቲ ድዓበየ ነገር ክንኣቱ ስለ ዘለና ካብ ሰብ ፀጋ ዕድቂ ሙሉእ ዕድቂ ገዚእና ሙሉእ ዕድቂ ምክንያቱ እቲ ባጀት ከም ዝለካ ስለ ዘይነበረ ሙሉእ ዕድቂ ክልተ ዕድቂ ገዚእና ኣሎ። ድሕሪኡ ምስ ኣመሓዳሪት እንዳተዛራረብና ናይ ግራስሩት ዕድቂ ፀገም ከምደይ ህልወና ጌርና ብዳሓለፈው ሕጂ ቶም ናይ ግራስሩት ተፃወቲ ሓደ ክተባባዕ እንድሕር ኮይኑ ገለ ነገር ከዓ ክህልዎ ኣለዎ ይሕና ብከምኡ ስለ ዝሓለፍና ሳይክልሲ ከቢድ እዩ ኣይገበርናሎም ነቶም ኩዕሾ እንታይ ንግበረሎም ተባሂሎ ኣብ መጀመርያ ስታፌና ኣብ ዓረቦና መግቢ ጌርና ኣሎም መግቢ ጌርና ኣሎም ገበ ምዝለካ ድሓር ሓሲብና ከዓ መግቢ ትርጉም የብሉ መግቢ በሊዕካያስ ዋልሓን ትርጉም የብሉን ኣብ ገዛና ብተፈላለየ ምግቢ ኣለና እንታይ ደኣ ንግበር ተባሂሉ እቶም ኮሚቴ ተሰማሚዕና ኣብ ካልኣይ ዓመት ዓሚ ማለት እዩ ልክዕ ንኩሎም ቦርሳ ይሸልዩ ምስ ቀፅልና ምስ ቀፅልና እዞም ቆልዑ እታ ኮይኑ መሲልካ ብሙሉኦም ክመፁ ጀሚሮም ብሙሉኦም ምክንያቱ ገፅካ ይድርኢ ቆልዓስ ነብኡስ ገፁ ይድርዮ እንታይ ገብረለ ይኸውን ንሕና ከዓ መተባብዕ ጌርና ካብ መግቢ ቦርሳ ሓይስልና ቦርሳ ይብና
5: ዓሚ ርእዮም ነረ እንዴ ሕጂ ከዓ ካብኡ ዝሓየለ ኮይኖም ንዓይ ፀኒሖም ኒ ከምቲ ኣብቲ ፀብፃቦም ክንሰምዖ ፀንሓና ከዓ ተዋሂዶም ስለ ዝሰርሑ ነቲ ዓወት ክሓፍስዎ ኮይኖም ተሰሚዐኒ ብዙሕ ወላቲ ሃጓፋቶም ከማን ፅቡቅ ገይሮም ስለ ዘንበብዎ ካብቲ ናይ ዓሚ ናይ ሕጂ እቲ ውፅኢት እቲ ዓወቶም ከዓ ርእዮ ጎብለል ናይ ምዃን ብቕዓቶም ከዓ እቲ ብትግሃት ዝሰርሑሉ ደኺምናን ሰልችናን ከይበሉ እዚ እውን ሃጓፋት ኣለና ከይበሉ ስለዝሰርሑሉ እቶም ኮሚቴ ኣነ ኣድኒቀዮም እዩ ብጣዕሚ ውፅኢቶም ከዓ ርእዮ
6: እወ ብኩሉ ሲ እቶም ቆልዑት ሰልጢኖም ብህዝብን ብምምሕዳር ከባብን ብዓብኡ ከዓ ብመሓዳሪት ትገብረሎም ኩሉ እንታይ እቲ ሓለፋታት ግበረሎም ፀኒሑ እዩ ብዝተኸኣለ መጠን ማለት እዩ ተጎስጊሶም ኣብዚ በፂሖም ጎብለል ኮይኖም ክትሪኦም ከለካ ሲ ብጣዕሚ ኢካ ትሕጎስ።
7: እዞም ወለዲ ናይዞም ተሳተፍቲ ቆልዑት ይኹን ነቶም ኣሰልጠንቲ ይኹኑ እዚ ስሉሳዊ ርክብ ክህልዎም ኣሎ ከምቲ ቤት ትምህርቲ ንብሎ ዘለና ምክንያቱ እዞም ደቅና ካብ ዘይተደልየ ዘይድሊ መንገዲ ብዙሕ ነገር ኣነ ብወገነይ ኣብ ሂወተይ ዓሪፈ እየ ብወደይ ስለዚ ኩሉ እቲ ወላዲ ከዓኒ ካብ ዘየድሊ መንገዲ ውላዱ ክዕርፍ እንድሕር ኮይኑ እዚ ስሉሳዊ ርክብ ክህሉ ኣለዎ ኣሰልጠንቲ ቤት ትምህርቲ ምሕዳራት ይኹን እዚ ነዚ

ደረጃ ዘብፅሐ ዝያዳ ክድፈኣሉ ተኮይኑ ወላዲ ክሳተፉ ኣለዎ እቶም ካልኦት ወለዲ ከዓኒ ነዚ ተሳትፎ እዚ ክሕወሱና ይኽእሉ እዮም ክመፁ ይኽእሉ እዮም ደቂ ዝኾነ ዝዕፆ መንእሰይ ክህልወና ኣይክእል።

0: ኣብዚን ኡዘባ ተሳታፍነት ደቂ ኣንስትዮ ኣብ ስፖርት ከምቲ ዝድለ ኣይኮናን፣ ብፍላይ ድማ ኣብ ቅርድን ብሽክለታ። እዛ መምሕዳር ኣብዚ ዓውዲ ብሓንቲ ተቐዳዳሚ ጥራሕ ተወኪላ ምቕረባ ካብ ተሓማይነት ክትሃድም ኣይከኣለትን። እዚ ተርእዮ ድማ ኣዝዩ ኣሰካፊ እዩ። እቲ ቀንዲ ምኽንያት ወለዲ ምትባዕ ስለ ዘይገብሩ እኳ እንተኾነ ኮይኑ ግን ኮሚቴ ናይዛ መምሕዳር እውን ብግድኦም ምስ ወለዲ ናይዞም ስፖርታውያን እናተማያየጡን ጽቡቕ ስምድና እናፈጠሩን ንመጻኢ ክዕርይዎ ዘለዎም ዓብዪ ዕዮ ገዛ ኣብ ቅድሚኦም ተቐሚጡ ምህላው እዩ ዘነጽረልካ።
1: ንወለዲ ኣረኣዮም ከዓ ብጥርሐ ብፍላይ እሲ ካብ ንደቂ ተባዕትዮስ ንደቂ ኣንስትዮ ይኽልክሉ። ሕጂ እዚ ከዓ እቲ ድሕር ባህልና ጋና ምሕጻብ የድልዮ። ምክንያቱ ኣካል ናይቲ ባህሊ ኢና ንሕና ውን ካብቲ ባህሊ ስለ ዝተወለድና ከመይ ጌርካ ነዞም ወለዲ እዚኦም ተእምኖም ከዓ ናይዚ ካብ ንኡዞባ ምስ መሳርሕተይ ፃዕሪ ስለ ዝሓተና ምስ ኮሚቴ ክንፅዕረሉ ኢና። ድሮ እውን ኣበጊስና ኣለና ገለ ወለዲ ዝኽልከልዎን ንጡፋት ናይ ኩዕሶ ዝኽልከልዎን ነቶም ወለዲ ኣዘራሪብናዮም ኣለና። ሕጂ ቁሩብ ዘለና ፀገም ኣብ ዓዲ ንፋስ ትራንስፖርት እዩ። 40 ቅርሺ ክኸዳን ክመፃን ወላቶም ቆልዑ። እዚ ኸማ ከቢድ ፀገም እዩ ዘለና። ምክንያቱ ምስቲ ኣውቶቡሳት ዘይምህላው ቅድሚ ሕጂ ኣውቶቡስ ዝተፈልያ ገለ ስለ ዝነበረት ከማን ነይሩ። ሕጂ ግን ኣብ ዓዲ ንፋስ ድሌት ኣለዎም፣ ናይ ስፖርት ኣለዎም፣ ኣብ ኩሉ ኣብ ሳይክል ኣለዎም፣ ኣብ ገለ ኣለዎም። እታ ፀገም ኮይናትና ዘላ ግን ናይ ትራንስፖርት ኣይተፈትሐትን ስለ ዘላ እዚኣ ከዓ ብደረጃ መንግስቲ ክትፍትሓልና እቲ ብዓቕምና ክንገብሮ ግን ክንገብሮ ኢና።
2: ተራ ጓል ኣንስተይቲ ቁሩብ ሲሑ ርኢናዮ ተተንኪፍና እውን ማለት እዩ። ምስቲ ኩሉ መርትዖታተን ኣብ ኩሉ ተሳትፎኦን ደቂ ኣንስትዮ ከዓ ብትምህርቲ በፂሕናዮ ዘለና ስኬላት ሕጂ ንሪኦ ኣለና ዝለዓለ ነጥብታት ዘምፃ ዘለዎ ተራ ደቂ ኣንስትዮ ልዕሊ እዩ ዘሎ ኩሉ ጉዳያት ክትሪኦ ከለካ ኣብ ስፖርት ተሰሲሉ ክትሪኦ ከለካ ሕጂ ግን ደስማዓካ ስምዒታት ኣሎ። ናህና ከዓ ክንጉስጉስ ከም ዘለና ነተን ወለደን እውን ክንረክበለን ከም ዘለና ተን ኣለዋ እየን ኢልና ንሓርየን ድብልዎን ከማቶም ኮሚቴ ድሕር ንዓና ነጊሮምና እውን ነተን ወከልቲ ወለደን ከይድና ክንዛረበለን ደገ ወፂኻ ማለት ከዓ ካልእ ነገራት ማለት ኣይኮነን ትነቅሕ፣ ትምሃር፣ ትውደብ ብዙሕ ነገር ከዓ ካብ ከባቢካ ኢኻ ትምሃር። ሕጂ ካብ ጉብትሸን ከይወፃ ምእንቲ ኢለን ከዓ ብሉፃት ደቂ ኣንስትዮ ኣብ ዝኽርያት ሓበይን ከም ዘለዋ ይረኣየካ እዩ ማለት እዩ። ሕጂ ተራ ጓል ኣንስተይቲ ኣብቲ ወለዲ ወሪድና ክንሰርሐሉ ክንክእል ኣለና። ምስቲ ካልእ መስርሕ ውዳቤታትና ከዓ ክልዕል ክኽእል ኣለዎ። ንሱ ማዕረ ማዕረ ከዓ ክንመፅእ ክንክእል ኣለና። ኣብ ካልእ ብሉፅ ኮንካ ኣብ ከምስታት ከዓ ክተርፍ ንድሕሪኢካ ከዓ ስማዓካ እዩ። ሕጂ ንሕና ምስቶም ስፖርቲ ኮሚቴ ዘለዎም ወለደን በዓል ክስተ እየን ተኢሎምና እውን ልክዕ ከምቲ ናይ ሃማማት እየ ክግዝጎስ ከሎ ወለዲ ስለምንታይ እዮም ተባሂሎም ነተን ወለደን ከይድና ብኣካል ረኪብና ክነዘራርበለን ፀገም የለን። ስራሕና እዩ ከኣካል ውዳቤ እዩ።
3: ጓል ኣንስተይቲ ልክዕ ከምቲ ወዲ ተባዕታይ ማዕረ ተሳትፎ ክህልዎ ኣለዎ። ምክንያቱ ንሳውን ኣካል ናይቲ ሕብረተሰብ እያ። ብመሰረቱ እቲ ቃልሲ ሃገርና ተቓሊሳ ማዕረ ኣሕዋታ ናፃ ዝገበረት ኣካል ስለ ዝኾነት ብመጠኑ ኣብቲ ስፖርት እውን ኣብ ዝኾነ ይኹን ንጥፈታት ከም መንእሰይ ከም ኣሕዋታ ክትጎይን ማዕረ ክትሳተፍን ኣለዋ። ስለዚ ደቂ ኣንስትዮ ደቂ ተባዕትዮ ኢልና ክንፈል ዘይኮነስ ወለዲ ከም ወለዲ ኣርኣያ ሞዴል ዝኾኑ መንእሰያት ክንሃንፅ ክንደፋ ኣለዎም ይግበአልና።
4: ደቂ ኣንስትዮና ብዙሓት ደቂ ኣንስትዮ ኣለዋና ኣብ ኩዕሶ እግሪ ኣለዋና ካብ ዝተፈላለየ ብሄርያት ይንገርመካ ሕጂ ናቶም ወለዲ ናተን ናብ ስፖርት ደቆም ሰዱ መጀመርያ ከምዝግኖም ፈጡ ገለ ከዓ ታለንት ደለዎና ኣለዋ ስድሮኦም ኣብ ገዛ ዓፂሞ ንድውዕሉ ኣሎ ለዋያ እዚያና ሕጂ ስፖርት ማለት ሂወት እኮ ስፖርት ማለት ንዓይ ሂወት ደሚ ማለት እዩ። ካብ ዝኾነ ቦታ ይዳኣልየካ ስፖርት ንሪኦም ኢና እኳ ኣብ ንኡስ ዕድሚኦም ድባላሸው ገለ ክትርኢ ከለካ ዝብለካ ሕጂ ንሃናስ ንሰርሓሉ ኢና እምበር ድሓርቶም ኣሰልጠንትና እቶም ብሉፃት ኣሰልጠንትና መምሃራን ብምዃኖም ንዓነ ኣዝዩ ሓጊዝና እዩ። ሰለስተ ማሰልጠንቲ ናይ ግራስሩት መምሃራን እዮም መምሃራኖም እዮም መምሃራንን እዮም ኣቦታተን እዮም ዓበይቲ ኣሕዋተን እዮም ንሳቶም እዮም ዝኣልይዎ ጎን ጎን ከዓ ንሕና ከዓ ደድሕሪኦም ንጎይ ማለት እዩ። ስለዚ እዚ ንስራሓሉ ኣለና ዝያዳ ደየ ወፃ ክነውፀን ንፍትን ኣለና። ሕጂ
5: ብፍላይ ኣብ ደቂ ኣንስትዮ ንክተምፀን ማራ ይፀግ ማለት እዩ። ገዘገዘ እንዳኸና ነምፀን ኣብ ፀወታ ትሬን ምስ ወፃእካ ስጠፍእኻ እንተኮይኑ እንተልካ ስድረን ኣብዮም ምልካሽ ክንደይ ንፉዓት ተፃወቲ ታለንት ተባህሉ ክቀውዕሉ እኳ ወላ ግደፎም ኣዋልት ከማ ምስ ኩሉ ፀገማት ማለት እዩ ኣወዳ ዝኣብይዎም ከለዉ ሕጂ እዚ ኣፍሉጠ ናይቲ ወለዲ የለን ንዑ ንክነቀዕቲ ኮይኑ ከዓ እዚ ጥራይ ኣክለና እዩ ብሕጂ እውን ጎሳስ ክንገብር ኢና ዘይመፅሐነየ ነገር ኣሎ 400 ክብለካ ክልኩ ሕጂ ኣብ ዓዲ ንፋስ ዘለ እውን ኣብዚ ኣክርያ ዘለዎ ኣብዚ ላዕሊ ናይ ከነማ ዘለ እውን ኢቲ ቁፅሪ እምበር ካልእ ቁፅሪ መፀና ነይሩ مخمانسي ميدا ما نيشي ميدا يدلنا كنمز مسخينا حجي حدا ميدا نغيرنا يمنا كغفحلنا خولو كعرينا خوليو كار حزب خا نغيرنا لنا كموتنا خوليو اذا ديكون اسكندر تحد قدس كنا حز سبت الله معناتو كاب حج نيو ديتبربره طاي ديكون اس جينا بحج خمان كنصبينا اي بصحنا ين كمان بلا خوان
6: كم زي تغيرو خراي كله تولاد خا نحن دقنا حنتاي سلا زخنا اينا رينو صنون كبل خدي حج كاب نفسنا جميركا معناتو ندقنستيو خا نساتفن علنا كابي مستر فاين مخاب قدم كاب ميرادي معريم تساتيفنين حج قداي اب عد ان اب هاجرن كساتفارلون يبل نحن نساتفن كاني نخن غسغسن كن نعاتنون كنتابع عنا تندقنستيو يقبالنا

0: ዓወት ምምጻእ ቀሊል እዩ፣ ምዕቃብ ግን ከቢድ እዩ። መምሕዳር ኣኽርያ ኣብዚ ብውዕውዕ መንፈስ ዝተኻየደ ውድድር ጎብለር ርእሲ ኩለን መምሕደራት ብምዃን ዓብዪ ዓወት ክትጓናጸፍ በቒዓ እያ። እንተኾነ በዚ ዘመዝገበቱ ዓወት ከይተዛነየት ኣብ ዝቕጽል ዘሎ ዓመት ዝያዳ ሓይላን ደልዲላን ክትቐርብ ትፅቢት ናይ ኩሉ እኳ እንተኾነ ሓሊፉ ግን ናይ ነበርቲ ከባቢ ኣኽርያ እዩ።
1: ዝያዳ ን26 ብዝበለጸ የሰክመና። ምክንያቱ ዋላ እዞም ሕጂ ካብ ጋንታታት ናይ ኣኽርያ ኣብ ካልኦት ጋንታታት ልዕሊ 40 ከም ዝኸዱ ርኢኹሞም ኣለኹም ወይ ከም ዝኸዳ ደቂ ኣንስትዮን ከምኡ ኣብ 26 ከዓ ነቲ ዘለና ድኻም ነቲ ክንበብ ዝወዓለ ንዕአን ከነማልአን ከዓ መብፅዓ ኣቲና ኣለና።
2: ጎብለል ኩንካ ማለት ከዓ ክትተዓሸሸ የብልካን። ሎም ዓመት ጎብለል ኩንካ ከዓ ነቲ ዘለካ ካ ጓፋትካ ሸፊንካ ንዝለዓለ ጥርዚ ክትበፅሕ ክትፅዕር ኣለካ። ኩሉ ከዓ ምስ ዘሎ እዋናዊ ጉዳያት ኩሉ ይኣስረና ኣይኮ ንዓና እውን ብዙሕ ነገር ትደሊ ክትገብር ግን ዓቕሚ የለን። ዘካየደካ ከምቲ ዓንቱ ኣስመሮም ዝገልፆ ዝነበረ እዩ። ግን እንታይ እዩ ሰሊ የብልካን ማለት ሰብ የብልካን ማለት ኣይኮነ። ሰብ ምስ መፅ ከዓ ትሕዝቶ ክመፅእ ዝኽእል ቅድም ግን ኣብቲ ናይ ሰብ ውዳቤታትና ክንፅዕር ክንክእል ኣለና፣ ክንሕዞም ከዓ ክንክእል ኣለና። ብፍላይ ነዘን ደቂ ኣንስትዮ ተሪፈናና ዘለዋስ ክንጭብጥ ክንክእል ኣለና። ተገደደሲ ሓንቲ መስርዕ 12 ኣባላት ዘለዋ ክትሕሲ ኣብ ንእዞብ ኣኽርያ ክትበሃል ከለካ ኮ ኣኽርያ ማለት ንኣነ ብታሪክ ክንደይ ኣኽርያ ካ ትፈልጥ። ሕጂ ግን ኣብዛ ናይ ደቂ ኣንስትዮ ብፍላይ ፀቂጠ ክሰርሓላ ምስኣቶም ኮይና ክንውድብ ጎብለል ስለ ዝኾና ከዓ ክንተዓሸሸ የብልና። ነተን ተሪፈናና ደለዋ ከዓ ክንፅብጠን ክንክእል ኣለና። ንዝመፅእ ንቐፃለስ ብሓባር ክንሰርሕ ኣለና።
3: እጂ እንታይ ኢኻ ትብል ክዓብይና ይግድን። ንሕና እውን ከም ዳዓ ብፈሊጥና ንሕና ዝያዳ ተዳሊና ኣለኹ ክንፀዕኒና ማለት እየ። ሕዚ እዞም ተወልዱ ሰርቲንሲ 11 ፀወታ ገይሮም ኣይተሰዓሩ ሕጂ ኸም ፕሮጀክት ንዖም ክንሕዞም ኢና ንሕና ብጥርኑፍ ማለት እየ። እዮም ተዋሂዶም እኒኦም ሓንሳር 14-15 ቶም ዝኸዱ ኸዱዮም ና 14 ቶም ዘለዉ ግን ሓዊስና ንኹሉ ክሊ ዕድመ ማለት እዮ ነዞም ተወልዱ ሰርቲ እንደይኮነ ንኹሉ ብኸም ኢና ክንከይድ ክዳለዋ እየን። ንሕና እውን ፍሉይ ምድላዋት የለን ከምቲ ንገብሮ ኢና ክንገብር ጎኒ ጎኒ ቶም ኣሰልጠንቲ እንዳጎይና ከዓ ክንሕብሕቦም ኢና ነዞም ኣቕሉዕት ንዓመተ ከዓ ንዝለዓለ ውፅኢት ክንሰርሕ ኢና ማለት እዩ።
4: ኣብዚ ቐፀለ ሕጂ ከዓ ብጣዕሚ ደሐጉስ ነገር እዩ። ታለንቲ ብጣዕሚ ንፉዓት ቆልዑት ኣለውና ብኩሉ ነገር ኣጥቃዓይ በልገለ ኩሉ ስለ ዘለውና ካብ 6 ኣሳቲፍና ኣብተን 6-4 ናብቲ ድለ በፂሐን 2 ዋንጫ ወሲድና 2 መዳልያ ወሲድና ኣብ ሳይክል እውን ከምዚ ድለካ ብድሆታት ነይሩ እዩ። ደቂ ኣንስትዮ ተሳኢነን ደቂ ኣንስትዮ ከዓ ሓንቲ ሳቲፍና ኣብቲ ካልእ ሓደ መዳልያ ወሲድና ማለት እዩ። ብሓፈሾ ጎብለል ኣቢልና ከዓ ዋንጫ ወሲድና እቲ ብድሆታት ነበረ ኩሉ ፈቲሕና ንብል ንዝመፅእ ከዓ ካብዚ ንላዕሊ ክኸውን ኣለዎ። እቲ ስድራ ቤት መፅዓና ኣሎ ከምዚ ሕጂ ንረአኹሞ ዓሚ ቅድሚ ዓሚ ነበረና ስድራ ቤት ሕጂ ግን ባዕሉ እቲ ስድራ ቤት ከተባብዓና መፅ ሎ ካብዚ ንላዕሊ ክንሰርሕ ኢና ስጋዕደ ኣለና ስጋዕቲ ኮሚቴ ለብቅዕ ክትሰርሕ ኢና ማለት እዩ።
5: በዚ ክደፍእሉ ዝሓሸ ውፅኢት ክርከቦ ርክብ ናይ ወለዲ ኣገዳሲ እዩ። ምክንያቱ ኣፍልጦ ዘለዎ ወላዲ ንውሉዱ ዝያዳ ዝሓሸ መንገዲ ስለ ዝመርሕ ወላዱ እውን ከበርክቶ ዝግባእ። ናይ ንብሶ ከፋብዛ ኣዳራሽ ተኣኪብና ዝነበርና እዞም ተምሃሮና እንተንእከብ ነርና ዝተወሰነ ለውጢ ክመፅእ ይኽእል እዩ።

0: ከምኡ እናበለቲ ዕቤት ከዓኒ ይመፅእ
1: ቆልዖ ተፍሪ ክእሎ ክሳ ክተፍሪ ዘለካ ማለት እዩ በዚ ቢንቶ ተኸፊት እንዳበልና ኮናስ ቆልዑት ከዓ ውን ንሕርምፃለካ ኮን ተስርሕ ኮንከ ዘለካ ንዕኡ ርእዎ ስለ ዘሎ ሓደ እቲ ዝዓበየ ፀገማትና ብጊሮ ክፈትሓልና ማለት እዩ ካልእ እቲ ናይ ባጀት ጉዳይ ከዓኒ ተሰራሓናዮ ዓዲብናዮ ማለና ናብዚ ኣበይ ጠፊኡ ንሓቶም ኢና ኳ ብኡ ዝሓልፍ ኩሉ ግዜ መገዲ እዚ ጠፍአ እዚ ከዓኒ ኣብ ከምዚ ዓይነት ውዒል ኣሎሞ ንብሕጂ ከዓ ክንሰርሕ ንዘለና ዝጎደለና ነገር ከይና መታን ክፈትሑና እዚ ከዓ ንዕኦም ከዓ ፍ

0: ንኩሉ ሓደ ጥርናፍ ትገብረና ዝሓሸ ይሩ እዚ በዕልና ንገብሩ ዘለና ባህልበ ዘሎ ስፖርት ቀበ ዘሎ በዕልና ንውድወ ዘለና ንኩሉ ግን ሓደ ነገር ኦፊስ ብሓቢኡ ገይሩ ንኩላና ዘማእክለና ሓደ ሰብ ወኪሉ ዘማእክለና ትረክብ ዝበለፀ እዩሩ ማለት እዩ
1: ካብዚ ንላዓሊ ብኩሉ ዓውታ ስፖርት ተሳቲፍና ማለት እየ ሕጂ ሓድሽ ተኣተትዎሎ ዞባ ማእኸል ባድሜንተና ኣሎ ትብሽክለታ ኣትለቲክስ ኣብ መጀመርያ ስታፌና ንሓስ መዳልያ ምፅኢና ኣለና ንዓመት ከዓ ኩሉ እቲ ዞባ ማእኸል ዘዳልዎ ውድድራት ተወዳዲርና ከምዛ ናይ በሪኽ ጎብለል ዶኾኑ ኣነ ምንተይ ጎብለል ክትከውን ኣኽርያ ማለት እየ ክሳብ ዘለና ንሕና

0: ኣብ መወዳእታ ካብ ዓመት ናብ ዓመት ብተዓጻጸፊ ንቆልዑን ተምሃሮ መንእስያትን ኣሳታፊ እናኾነን ዝመጽእ ዘሎ ስፖርታዊ ውድድር መምሕደራት ካብዚ ዘለዎ ደረጃ ንላዕሊ ዝያዳ ሓይሉን ጸፊፉን ክቐርብ ይድለ። እቲ ምንታይ ብናይ መምሕደራት ከባቢ ሓሊፎም ናብ ክለባት ዝተጸምበሩን ንሃገራዊት ጋንታ ኤርትራ ወኪሎም ስሞም ምስ ሃገሮም ዘስምዩ ስፖርተኛታት ብቝፅሪ ኣዝዮም ብዙሓት ብምዃኖም
1: ኣብዚ ዘለዉ ታለንቲ ብዙሓት ዓብዮም ኣለዉ። ከም ንኣብነት በዓል ሳልሕ ኣብዚዮም ኣሚር በዓል መሓሪ ባዕሉ ዝሕጂ ንእሽ ቆልዓ ኣፍሪና ዘለና ሚሮን ኣለም ደንደን ደሎ ማለት እዩ። እቶም ዝበለጡ ተፃወቲ ብዙሓት ኣለዉ። እዚኦም ቅድሚ ሕጂ ኣኽርያ ኣብዚ ድኽለፍ ነይሩ ገርመኩም ንፉዓት ታለንቲ ቆልዑ ነይሮም ናዮም። ካብዚ ግን ናብኡ ንምብፅሓ ግን ይፅግሞም እዩ ዋላ ከማ በዓልና ጎሲሳሲ ንዕስገ ናብቲ ሃገራ ጋንታ ኮይዱልካ ተሰዶምሽ ተጠይ መስገሮም ትገዝኦም ይኽእሉ ኣብ ከነማ ጀሚሩ ኣብ ከነማ ይድውዳእ ነይሩ። ሕጂ ግን ንዑ ጎስጊስና ናብቲ ጋንታት ምሰብፃሕናዮን ግን ውፅኢታውያን ከዓ ኮይኖም ማለት እዩ። ዘን ኩሎም ጋንታት ከዓኒ ኣባና ብጣዕሚ ፅቡቅ ኣረኣየ ኣለዎን ብሕጂ ከማን ክንበን ከም ምኳና ንሕና ቃልና ኣቱ ማለት እዩ። ኣይንፀግም ኢና ዝኾነ ዝደልየት ጋንታ ክትወስድ እያ ሽግር የብልና ንሕና ምፍራይ ስራሕና ማለት እዩ። እዚ ስለ ዝኾነ ኣብ መጨረሽኡ ግን እቲ ብጣዕሚ ዓብዩ ጨንፈር ስፖርት ማለት እዩ ባህልን ስፖርትን ሽዑ ከዓኒ ሃገራዊ ፌደሬሽን ማለት እዩ ነታሓት ወሪዱ ኣብቲ ዘለዎ ኣቋማን ትምህርትን ብዛዕባ ናይቲ ዘለዎ ኣፍልጦን ክዝርግሓልና እሞ ሽዑ ቶም ዘለዉ ቆልዑት ከዓ ናብኦም ከይዱ ጠርኒፉ ናብ ዝለዕለ ንክብፅሖም እንተደ ኮይኑ ንሕና ኣብ ታሕቲ ኣጋጣሚ ሰርሓ ኣለና ብሕጂ ኣንሰርሕ ኣለና ማለት እዩ።
2: ሓደ ነገር ሓሲብና ኣለና እተሓስበካ እዞም ቆልዑት ብትምህርቲ ትምህርቲስ መጀመርያ እቲ ነጥቦም ክንሪኢ ኢና ካብዚ ንዓንዲ መፅ ዘሎ ሰኢልካ ኣይኮነን ነጥቢ ተረእዩ ኣብ ነጥቡ ድሓሸ ነጥቢ ደረኣየና እውን ሓደ ነገር ክንህብ ኢና ናቱ ተባጀልኦም ኩሎም ከምፅዎዮም ምክንያቱ ኣብ ኩዕሾ ጥራሕ እንድሕር መፅ እዩ ኣብ ግራስሩ ጥራሕ እንድሕር መፅ እዩ እቲ ትምህርቲ እውን ኣይከውን ምክንያቱታይ ንብል ንሕና መሲ ከዓ ከም ተቀዳዳማይ ዋላ ብቲ ሳይክል ንብሎ ኣለና ተቀዳደምቲ ብሽክለታ ካባይ ጀሚርካ ዋላቶም ቅድመ ይነበሩ ንድዕ ምናልባሽ ገለ ውሕዳት ተደይ ኮይኑ ኣብ ትምህርቲ የለን ትምህርቲ ስለ ዘይብልናካ ብዙሕ ነገር ንጎድል ኣለና ምዝ ሕጂ ቴክኖሎጂ ሕጂ እንታይ ኢና ንብሎም ዘለና ትምህርቲ ተምሃሩ ትምህርቲ ምስትምሃሩ ኣብቲ ደምፅዎ ነጥብታት ርኢካ ከዓ ሓደ ነገር ሓሲብና ኣለና ገለ ነገር ብልጫ ዲና ገለ ክንቦም ነቶም ምስም ኣሰልጠንቲ ክንዘራረብ ኢና ተዘራሪብና መደብ ኣለና ምክንያቱ ሕጂ ካልእ ትገብር እሴ ባይ ሰብ እዩ ከምዚ ድለካ ብደይ ትምህርቲ ይከውን እዩ ተቀዳደምትና ከምኡ ክንሎም ተፃወትና ከምኡ ክንሎም ቋንቋ ኣዝዩ ኣገዳሲ እዩ። ሕጂ ኣኒሕና እንታይ ንብላ ኣለና እቲ ሓሳብና ምስ ሚኒስትር ትምህርቲ ድዩ ምስ ገለ ተዘራሪብና ድመሃሩሉ መንገዲ ከይተምሃርካ ስለ ዘይትዕወት እዚ መደብ ኣለና።

ማርከዝ ዝኸበርኩም ተኸታተልቲ ለሰ ስፖርት ናይ ሎም ሰሙን ትሕዝቶና ኣብዚ ዛዚምና ኣሉና ዝመፅእ ሰሙን ብዝተፈለየ ትሕዝቶ ክሳብ ንምለሰኩም ሰናይ ቀነ።

0: عزو سلامتنا تقبلوا فنون أم كتال تركوا بصغبركم تعذبتنا كما يتوعلون فركم عالتم فرقان أخيلون اللو مقدام عسران جعتنا حسس تلالوه هاقراون أهقراون زينات حزلكم قريبة زلغو أرسي ماس مرمي نمكتالكم بخبرنا عدمكم بغندار استزينا فيلم بهلاوي ورشتات بقبو تبربيرون ناولدتات مخم حلالف بعتب كسر رحمة تحساسة بغاربون ኣብከረን ሓደጋታት ንምጉዳል ሕግታት ትራፊክ ብግቡእ ክኽበር መዘኻኸሪ ቐሪቡ ኣብ ንዞባ ድባርዋን ኣብነታውያን ሓረስቶት ዝተዓደለ ምሩፅ ዘርኢ ድንሽ ኣብ ፅቡቕ ደረጃ ከም ዝርከብ ተሓቢሩ ፓኪስታንን ኩዌትን ሓድሽ ወተሃደራዊ ስምምዕ ከም ዝኸተማ ሓቢረን ሩስያ ዓወት ክትብ ዝገለፀቶ ኣህጉር ሰገር ባለስቲካዊ ሚሳይል ከም ዝፈተነት ኣፍሊጣ ቀድማ ሚኒስተር ቤንያሚን ነታንያሁ ምዕራባዊ ገማግም ግዝኣት እስራኤል ምዃኑ ምግላፁ ኩነኔ ገጢምዎ ዝርዝር ዜና ሓደጋ ምፅናታን ፀላሊዎ ዘሎ ባህላዊ ውርሻትን ያታዊ መነባብሮን ሕብረተሰብና ብግቡእ ተበርቢሩ ናብ ወለዶታት ንክመሓላለፍ ተራኮም ክዓዝዝ ዋና ዳይረክተር ክፍሊ ባህልን ስፖርትን ዞባ ጋሽባርካ ኣቶ እድሪስ ሳልሕ ካብ 21 ክሳብ 24 ናሓሰ ኣብ ንኡስ ዞባታት ባረንቱ ጎኘን መጎለን ኣብ ዝተወደበ ኣስተምህሮ ኣተሓሳሲቦም እቲ ክፍሊ ምስ ክኢላታት እቲ ዓውዲ ብምትሕባር ቀዳምነት ሂቡ ይሰርሓሉ ከም ዘሎ ብምጥቃስ ሕብረተሰብ ኣፍልጡ ብምብራኽ ኣብ ምዕቃብን ምስናድን ብንቕሓት ክዋሳ ኣዘኻኺሮም ኣብ ኮሚሽን ባህልን ስፖርትን ካብ ጨንፈር መፅናዕትን ምርምርን ረቂቕ ባህላዊ ውርሻ ኣቶ ኣድም ኣብሽሽ ብወገኑ ኣብ ኣገዳስነት ያታዊ ፌስቲቫል ከምኡውን ዕላማታትን ብድሆታትን ኣብ ብሄራት ናራን ኩናማን ኣተኪሩ ሰፊሕ መግለፂ ሂቦም ኣብ መሓደርቲ ናይተ ንኡስ ዞባታት ብወገኖም ሃይማኖታውን ባህላውን ውርሻታትን ያታዊ ፌስቲቫላትን ብግቡእ ተፀኒዑን ተሰኒዱን ናብ ወለዶታት ንክመላለፍ ግዴቶኦም ምዃኑ ተረድኦም ኣበርክቶኦም ከም ዝገብሩ ኣረጋጊፆም ተሳተፍቲ ኣብ መወዳእታ ብሰንኪ ሸለልትነትን ምትእታው ዘመናዊ መሳርሒታትን ባህላዊ መልክዑ እናሃሰሰ ዝመፅእ ዘሎ ውርሻታት ንምብርባር ኣብ ዝካየድ ፃዕሪ ተርኦም ክፃወቱ ምዃኖም ኣረጋጊፆም ሓደጋታት ንምንካይ ሕግታት ትራፊክ ብግቡእ ክኽበር ትማሊ ኣብ ከተማ ከረን ኣብ ዝተኻየደ ርክብ መዘኻኸሪ ቀሪቦም ወኪል ኤሪና ተስፋንክኤል ገብሬ ዘዳለዎ ፀብጻብ ኣለዎ ስቲፋኖስ ግርማይ ከቅርቦ እዩ
1: እናወስኸ ዝመፅእ ዘሎ ሓደጋታት ትራፊክን ሳዕቤናቱን ንምጉዳልን ሕግታት ትራፊክ ብጥብቂ ክኽበርን ጥሕሰት ሕግታት ትራፊክ ክቅጣእን ሓላፊ ፖሊስ ትራፊክ ዞባ ዓንሰባ ሜጀር ንርኣዩ ፀጋይ ኣዘኻኺሮም ብ28 ናሕሰ ምስ መራሕቲ መካይን ወነንቲ ጋራጃትን ወነንቲ ትካላት ትምህርቲ ምምራሕ መኪናን ኣብ ዝገበሩ ርክብ ሜጀር ንርኣዮም ሓደጋታት ንምንካይ ደረጃ ንቕሓት ምብራኽ ወሳኒ ምዃኑ ብምሕባር መራሕቲ መካይንን ወነንቲ ጋራጃትን ሓላፍነታውያን ክኾኑ ተላብዮም ዝበዝሐ ሓደጋታት ብሰንኪ ሸለልትነት ከም ዘጋጥም ብምጥቃስ ድማ ዝወርድ ሞትን ስንክልናን ዕንወት ንብረትን ሳዕቤኑ ንሃገር ቀሊል ስለ ዘይኮነ ሓደጋታት ንምግታ ምስ ፖሊስ ትራፊክ ብምውሃድ ምስራሕ ከም ዘድላ ኣስሚሩሎም ኣብ ቀዳማይ መንፈቕ ናይዚ ዓመት ኣብ ዞባ ዓንሰባ 168 ሓደጋታት ከም ዘጋጠመ ብሰንኩ ድማ 7 ሰባት ክመቱን ከለዉ 134 ሰባት ኣካላዊ ጉድኣት ከም ዝወረዶም ክልተ ሚልዮን ናቕፋ ዝግመት ክሳራ ድማ ኣብ ንብረት ከም ዝሰዓበ ሜጀር ንርኣዮ ወሲኹ ሓቢሮም ሓላፊ በዓል መዚ መጓዓዝያ ምድሪ ኣቶ ተኽላይ ሃብተ ሚካኤል ብወገኑ ኣቐዲሙ ካብ ማእከላይ ቤት ፅሕፈት ብዝመፁ ክኢላታት ኣብ ውሱን ግዜ ክግበር ዝፀንሐ ምርመራ ተሽከርከርቲ ማለት በሎ ክላውዶ ኣብቲ ዞባ ብዝርከቡ ክኢላታት ተተኪኡ ብምህላው ንስሉጥነት ኣዝዩ ሓጋዚ ኮይኑ ከም ዘሎ ገሊፆም ተሳተፍቲ ብወገኖም ታቤላታት ምልክታት ትራፊክ ክሕደስ ሕጊ ዘጥሕሱ ወነንቲ ብሽክለታታት ኣራሚ መቕፃዕ ቲ ክብየነሎም ዘይፍቐድ መብራህቲ ኣብ መካይን ንሓደጋ ስለ ዘቀልዕ ስጉምቲ ክውሰደሎም ከምኡውን ሰለስተ እግረን ብሽክለታ ዝፅዕንኦ ንብረት ምስ ፅርግያ

0: ትራፊክን ዝሳነ ክኸውን ዝብል ርእቶታት ኣቕሪቦም። ኣዛዚ ፖሊስ ዞባ ዓንሰባ ኮሎኔል ልብሱ ተስፋ ሚካኤል ኣብ ዝሃቦ መዛፅ ምቓል ምግታዕ ሓደጋታት ትራፊክ ንፖሊስ ጥራይ ዝግደፍ ዕማም ስለ ዘይኮነ ተናቢብካ ምስራሕ ከም ዘድላ ኣገንዚቦም።
1: ኣብ ሆስፒታል ዓዲ ቀይሕ ኣብ ዝሓለፈ 3 ዓመታት ዝተዋደደ ዘመናዊ መሳርሒታት ንደረጃ ዝወሃብ ኣገልግሎት ክብ ከም ዘበሎ ተገሊጹ። ወኪል ኤሪና ሚልዮን ኣፈወርቂ ንዘዳለወቶ ጸብጻብ ዳናይት ገብሪ ህይወት ከተቕርቦ እያ።
2: ኣብ ሆስፒታል ዓዲ ቀይሕ ዝተዋደደ ዘመናዊ መሳርሒታት ንደረጃ ዝወሃብ ኣገልግሎት ክብ ከም ዘበሎ ተገልገልትን ሞያውያንን ገሊጾም። ሜዲካል ዳይሬክተር ናይቲ ሆስፒታል ዶክተር ጸገዛኣብ ክፍለዝጊ ኣብ ዝሃቦ ሓበሬታ ትካላት ጥዕና ዘመናዊ መሳርሒታትን ብቑዑን እኹልን ዓቕሚ ሰብ ንኽዓጥቃ መንግስቲ ገዚፍ ወፍሪ ይገብር ከም ዘሎ፣ እዚ ድማ ኣብ ምምሕያሽ ኣገልግሎታትን ጥዕና ሕብረተሰብን ዓብዪ ኣስተዋፅኦ ከም ዘለዎ ኣብሪሁ። ኣብቲ ሆስፒታል ካብ 223 ብርክት ዝበለ ዲጂታላዊ መሳርሒታት ክተኣታቶም ፅንሑ። ኣብዚ ዓመት እዚ ድማ ኣብ ኩሉ ክሊ ዕድመ ንዝርከቡ ዘገልግል ተወሳኺ ምዕቡል ናውቲ ከም እተዓጥቀ ዝጠቐሰ ዶክተር ጸገዛኣብ ንተገልገልትን ሞያውያንን እፎይታ ፈጢሩ ከም ዘሎ ሓቢሩ። ኣብ መወዳእታ ብሰንኪ ዘይተመሓላለፍቲ ሕማማት ከም ሽኮርያን ፀቕጢ ደምን ዝስዕብ ዘሎ ስንክልና ንክውገድ ሕብረተሰብ ንቕሓቱ ብምብራኽ ኣብ ኣመጋግብኡ ጥንቁቕ ክኸውን ስሩ ኣካሎም ምንቅስቓስ ከዘውትርን ካብ ዕሹግ መግብታት ቁጠብን ኣተሓሳሲቡ። ካብ ክፍሊ ፊዚዮትራፒ ኣቶ ተሸመ ተኽሊ ብወገኑ እቲ ክፍሊ ካብ ንኡ ዞባታት ዓዲ ቀይሕ፣ ሰንዓፈ ከምኡውን ዞባ ሰሜናዊ ቀይሕ ባሕሪ ንዝመፁ ዜጋታት ኣገልግሎት ከም ዝህብ ብምሕባር እቲ ተዓጢቑ ዘሎ መሳርሒታት ኣብ ስርሖም ዓብዪ ኣሳልጦን ውፅኢታውነትን ኣምፅኡ ከም ዘሎ ገሊጹ። ተገልገልቲ ብወገኖም ብዝተዋደደ ዘመናዊ መሳርሒታት ብቀረባ ፅፉፍ ኣገልግሎት ይረኽቡ ከም ዘለዉ ብምሕባር መንግስቲ ኣብ ፅላት ጥዕና ንዝገብሮ ዘሎ ወፍሪ ሞጊሶም።
1: ኣብ ንዞባ ድባርዋ ብመንገዲ ኣብነታውያን ሓረስቶት ዝባዛሕ ዘሎ ኣብ ማእከል ምርምር ሕርሻ ሓልሓለ ዝፈረየ ኤሌክትራ ዝተባህለ መርኡ ዘርኢ ድንሽ ኣብ ፅቡቅ ደረጃ ከም ዝበፅሐ ተገሊጹ። ኣብ ቤት ፅሕፈት ሕርሻት ንዞባ በዓል ሞያ ኣሕምልትን ፍረታትን ኣቶ መድሃኒ ዕቁባይ ኣብ ዝሃቦ ሓበሬታ መርኡ ዘርኢ ድንሽ ኤሌክትራ ምእኩት ምህርቲ ዝህብ ከምኡውን ንባልዓትን ሕማማትን ልዑል ተፃዋርነት ዘለዎን ብምዃኑ ብሓረስቶት ፅቡቅ ተቐባልነት ከም ዝረኸበ ብምጥቃስ ኣብ ወርሒ ሰነ ን9 ኣብነታውያን ሓረስቶት ዝተዓደለ 160 ኩንታል መርኡ ዘርኢ ኣብ 5 ሄክታር ለሚዑ ከም ዘሎ ኣብርዮም። ኣብነታውያን ሓረስቶት ኣብ ዝሃብዎ ርእቶ ፅቡቅ ፍረን ዋጋን ክረኽብሉ ምፅንሖም ብምሕባር ብዝተዋህቦ ኣስተምህሮን ስልጠናን ካብቲ ዝሓለፈ ንላዕለ ምህርቲ ከም ዝረኽብሉ ዘለዎም ተስፋ ገሊፆም። ኣብ ንዞባ ሃበሮ ኣብ ትካል ጥዕና ስሩዕ ወቕታዊ ምክትታል ዝገብራ ነብሰ ፆራት ቁፅረን እናወስኸ ይመፅእ ከም ዘሎ ኣብ ዝተገብረ ግምጋም ተሓቢሮም። ኣብቲ ሓለፍቲ መደበራት ጥዕና ኣጋር ሓጋይን ወከልቲ ጥዕና ዓዲ ኣመሓደርቲ ከባቢ ከምኡውን ኣነባበርትን ካልኦትን ዝተሳተፍዎ ኣኼባ ሓላፊ ኣገልግሎት ጥዕና ኣብቲ ንዞባ ነርስ ፊልሞን ጎይቶኦም ከም ውፅኢት ዝካየድ ጎስቋሳት ኣብ ትካል ጥዕና ምክትታል ናይ ዝገብራ ነብሰ ፆራት ቁፅሪ ይዛይድ እኳ እንተሎ ሙሉእ 8 ግዜ ምክትታል ዝገብራ ግና ውሕዳት ስለ ዝኾና ገና ስራሕ ከም ዘድሊ ገሊፆም። ኣብ ቀዳማይ ፍርቂ ዓመት 2026 ጥራይ 1838 ኣዴታት ኣብ ትካላት ጥዕና ከም ዝሓረሳ እተን 29 ሚታዊት ካብኣተን ድማ መፀበይ ነፍሰ ፆራት ዝነበራ ምዃነን ብምሕባር ተጠቃምነት መፀበይ ነፍሰ ፆራት ክብ ንምባል ንቕሓት ሕብረተሰብ ኣገዳሲ ከም ዝኾነ ኣስሚርሎም። ነርስ ፊልሞን ኣስዒቡ ኣብ ምምሕደራት ከባቢ ሃበሮ ጸሊምን ቀርዖበልን ብተበግሶኮምን መንግስትን 2 መደበራት ጥዕና ብምውዳደን ንህዝቢ ዝውሃብ ኣገልግሎት ጥዕና ብሓፈሻ ድሕነታ ደንዕሸልን ድማ ብፍላይ ዝሓሸን ውሕስን ኮይኑ ምህላው ኣረድዮም። ኣብ መወዳእታ ሕማም ዓሶ ንምክልኻል ንጥፈታት ፅሬታ ከባብን ምጥቃም ናምስያን ብሰፊሑ ክዝውተር ከምኡውን ምእጋድ ተጠቃምነት ትንባኾን ሽጋራን ኣብ ትካላት ውሃብቲ ኣገልግሎት ብዕቱብ ክስርሓሉ ተላብዮም። ኣመሓዳር ንዞባ ሃበሮ ኣቶ ፍትዊ ገብረ መስቀል ብወገኑ ህዝቢ ኣብ ምቅላል ፀገማት ትካላት ማሕበራዊ ኣገልግሎት ንዝገብሩ ኣበርክቶ ድሕሪ ምምኳስ ንዝበለፀ ውፅኢት ዓድታት ክጥርነፋ ኣዘኻኺሮም። ኣብ ንዞባ ሃበሮ 5 መደበራት ጥዕና ኣብ ፍልፍለ ሃበሮ ፃዕዳ፣ ኣፍዓዩን ቀርዖቦልን ሃበሮ ጸሊምን ሓንቲ ማእከል ጥዕና ድማ ኣብ ዓሪታይ ብሓፈሻ 6 ትካላት ጥዕና ኣለዋ። ዝስዕብ ሃገራዊ ዜናታት እዩ ዝኸበርኩም ተዓዘብትና ምክትታልም ክትቅፅሉ ደጊመ ብክብሪ ዕድም። ፓኪስታንን ኩዌትን ሓድሽ ወተሃደራዊ ስምምዕ ከም ዝኸተማ ሓቢረን። እዚ ሚኒስትራት ምክልኻል ክልቲአን ሃገራት ብ28 ናሓሳ ፓኪስታናዊት ከተማ ራዋልፒንዲ ዝፈረምዎ ስምምዕ ነቲ ኣብ መንጎን ዝፀንሐ ወተሃደራዊ ዝምድና ዘመሓየሽን ዘደንፍዕን ምዃኑ ተገሊጾም። እዚ ንሕጂ ውዕል ሰራዊት ፓኪስታን ሰራዊት ኩዌት ናይ ምክልኻል ዓቕሙ ዘበርኽ ስልጠናታት ንምሃብ ዘጠቃለለ ምዃኑ ተሓቢሮም። እዚ ከምዚ ኢሉ እንከሎ እቲ ስምምዕ ፓኪስታን ምስ ሃገራት ዞባ

ማእከላይ ምብራቕን ዘለዋ ወተሃደራዊ ሽርክነት ዘስፍሕ ከም ዝኾነ ይጥቀስ። ፓኪስታን ኣብ ዝሓለፈ ቀረባ ሳምንታት ምስ ስዑድ ዓረብን ቱርክን ወተሃደራውን ፀጥታውን ስምምዕ ከም ዝኸተመት ዝፍለጥ እዩ። እቲ ሓባራዊ ወተሃደራዊ ስምምዕ መካ ዝተሰሜየሰሉ ሳውዕል ዞባዊ ፀጥታዊ ኣገዳስነቱ ልዑል ምዃኑ እዩ ዝእመት። ሩስያ ትማል 28 ናሓሰ ዕውት ክትብል ዝገለፀቶ ኣህጉር ሰገር ባለስቲካዊ ሚሳይል ከም ዝፈተነት ኣፍሊጣ። እዚ 6700 ኪሎ ሜትር ዝጓዓዝ ሚሳይል ካብ ሰሜናዊ ምዕራብ ናብ ምብራቃዊ ወሰናስን ሃገሩ ንዝነበረ ዕላማ ብልክዕ ከም ዝወቕዐ ሚኒስትሪ ምክልኻል ሩስያ ገሊፁ። እዚ ፈተነ እዚ መቐፅልታ ናይቲ ኣብ ሓድሽ ዘመናዊ ኣፅዋር ዝግበር ዘሎ ፈተነታት ምዃኑ ዝጠቐሰት ሚኒስትሪ ታክቲካውን ቴክኒካውን ብቕዓቱ ንምርጋፅ ከም እተኻይደ ኣርድዮም። ይኹን እምበር እዚ ሩስያ ዘካየደቶ ሓድሽ ፈተነ መልሰ ግብር ናይቲ ካብ ሃገራት ምዕራብ ዝመፅ ዘሎ ወተሃደራውን ፀጥታውን ተፃበኦታት ክኸውን ከም ዝኽእል ተንተንቲ ፖለቲካ ይእምቱ። እዚ ሓድሽ ኣፅዋር ኣብ ፈለማ ዝመፅእ ዓመት ናብ መሳርዕ ምክልኻል ሃገሩ ከም ዝፅንበር ፕረዚደንት ቭላድሚር ፑቲን ሓቢሩ ኣሎ። ሩስያ ብዝሓለፈ ወርሒ ጉንበት እውን ሳርማት ዝተሰሜየ ክሳብ 35,000 ኪሎ ሜትር ናይ መጓዓዝ ዓቕሚ ከም ዘለዎ ዝገለፀቶ ኣህጉር ሰገር ባለስቲካዊ ሚሳይል ከም ዝፈተነት ኣይርስዕን። ቀዳማይ ሚኒስተር በንያሚን ነታንያሁ ምዕራባዊ ገማግም ግዛት እስራኤል ምዃኑ ብወቅዕ ምግላፁ ካብ ሓያሎ ወገናት ኩነኔ ገጢምዎ። ምዕራባዊ ገማግም ካብ ፈለማ ግዛት እስራኤል ምዃኑን ከም ዝቕፅልን እዩ ቀዳማይ ሚኒስተር ነታንያሁ ኣነፂሮም። ዋና ፀሓፊ ውድብ ሕቡራት ሃገራት ኣንቶኒዮ ጉተረሽ እቲ መግለፂ ንህላዊ ፍልስጢማውያን ነበርቲ ናይቲ ቦታ ኣብ ሓደጋ ዘእቱ ምዃኑ ብምጥቃስ ተቃውሙ ገሊፅሎም። ኤውሮጳዊ ሕብረት ብወገኑ መግለፂ ቀዳማይ ሚኒስተር ነታንያሁ ነቲ ኣብ መንጎ እስራኤልን ፍልስጢም ዝፀንሐ ምትፍናን ዝዓርግን ንፃዕርታት ፍታሕ ክልተ ሃገራት ዘማህምንን ከም ዝኾነ ኣርድዮም። እቲ ሕብረት ብጉዳይ ህንፀት ዘይሕጋዊ ሰፈራታት ኣብ ልዕሊ እስራኤል እገዳ ከፅድቕ ምዃኑ ኣብ ዝሓለፈ ቀረባ መዓልትታት ምጥንቃቑ ዝዝከር እዩ። እስራኤል ኣብ ምዕራባዊ ገማገም ልዕሊ 1200 ተወሰኽቲ ሰፈራታት ንምህናፅ ወሲና ከም ዘላ ዝፍለጥ ኮይኑ እቲ ስጉምቲ ካብ ሓያሉ ሃገራት ተቃውሞ ክገጥሞ ቀኒሎም። ኣብቲ ውግእ ጎቢጣ ዝሓዘቶ ምዕራባዊ ገማገም ተሃንፆ ዘላ ሰፈራታት ቀንዲ ጠንቂ ምትፍንና ኮይኑ ከም ዘሎ ፀብጻባት የረድኡ። ኣባላት ኔቶ ዝኾኑ 12 ሃገራት ኤውሮጳ ውሽጢ 10 ዓመታት ዝትግበር ወተሃደራዊ መደብ ከም ዘበገሳ ሓቢረን። እዚ ብሪጣንያ፣ ጀርመንን ኢጣልያን ዝርከበን ሃገራት ኤውሮጳ ዘንቀልኦ ውጥን ፀጥታ ናይቲ ኣህጉር ንምውሓዝ ዝዓለመ ሚሳይላት ንምፍራይ 50 ቢልዮን ዩሮ ክስላዓ ዝኽእል ምዃኑ ተገሊጹ። እዚ ሓድሽ ወተሃደራዊ መደብ ኣሜሪካ ንሃገራት ኤውሮጳ ክትገብሮ ንፀንሐት ፀጥታውን ወተሃደራውን ኣበርክቶ ከተጉድሎ ከም እትኽእል ድሕሪ ምእማታ እዩ ዝስዕብ ዘሎ። ሃገራት ኤውሮጳ ግዳማዊ ተፃብኦታት ንምምካት ናይ ባዕለን ጥሙር ወተሃደራዊ ሓይሊ ከቑማ ተደጋጋሚ ፃውዒት ክቐርብ ምፅንሑ ዝፍለጥ እዩ። እቲ ዝቃወም ወተሃደራዊ ሓይሊ ንሃገራት ኤውሮጳ ካብ ፅቅዕተኛነት ኪዳን ሰሜን ኣትላንቲክ ኔቶ ዘገላግል ክኸውን ከም ዝግባእ ገለ ሃገራት ናይቲ ኣህጉር ከዘኻኽራ ፀኒሐን ኣለዋ። ፀጥታ ኤውሮጳ ንምውሓስ ልዕሊ 90,000 ወተሃደራት ኣዋፊራ ዘላ ኣሜሪካ ንቁፅሪ እቲ ሰራዊት ከተጉድሎ ምዃና ትሕብር ስለ ዘላ ኣብቲ ኣህጉር ፀጥታዊ ሃጓፍ ከስዕብ ከም ዝኽእል እዮም ክኢላታ ዝእምቱ። ኣባል ሃገራት ቁጠባዊ ውድብ ደቡባዊ ምብራቅ ኤስያ ማለት ኣስያን ኣብ 2025 ኣብ ሓድሕደንን ምስ ካልኦት ሃገራትን ዘካየድኦ መጠን ንግዳዊ ምልውዋጥ ምስቲ ናይ ቅድሚኡ ዝነበረ ዓመት ክነፃፀር እንከሎ ብልዕሊ 14 ሚታዊት ከም ዝዓበየ ፀብጻባት ሓቢሮም። ኣብ ዝሓለፈ ዓመት መጠን ንግዳዊ ምልውዋጥ ኣባል ሃገራት ልዕሊ 4 ትሪልዮን ዶላር ምንባሩ ዝጠቐሱቶም ፀብጻባት እቲ ኣስታት 1 ትሪልዮን ዶላር ምስ ህዝባዊት ሪፓብሊክ ቻይና ከም እተኻይደ ኣርድዮም። እቲ ኣስታት 20 ሚታዊት ኣባል ሃገራት ኣብ ንሓድሕደን ዘካየድኦ ምልውዋጥ ምዃኑን ክፍለጥ ተኻይሉሎም። ነዳዲ፣ ባህርያዊ ጋዝ፣ ኤሌክትሮኒካውን ቴክኖሎጂካውን ፍርያት ዝለዓለ ምልውዋጥ ከም እተኻይደሎም ተገሊጹ። መራሕቲ ሃገራት ኣስያን ኣብ ዝሓለፈ ወርሒ ጉንበት ኣብ ፊሊፒንስ ኣብ ዘካየድዎ መበል 48 ዓመታዊ ዋዕላ ንግዳውን ቁጠባውን ዝምድና ኣባላት ንምድንፋዕ ከም እተሰማምዑ ዝዝከር እዮም። ኣብ 1967 ዝተመስረተ ዞባዊ ውድብ ኤስያን ፊሊፒንስ፣ ቪየትናምን ሲንጋፖርን ንዝርከበን 11 ኣባል ሃገራት ይሓቁፍ። ኢንዶኔዥያን ታይላንድን ካብ 2026 ክሳብ 2030 ዝትግበር እስትራቴጂካዊ ቁጠባዊ ስምምዕ ከቲመን። እቲ ስምምዕ ንመጠን ዓመታዊ ንግዳዊ ምልውዋጥ ክሳብ 2030 ናብ ልዕሊ 20 ቢልዮን ዶላር ክብ ዘብል ምዃኑ ገሊፀን። ብዘይካዚ እቲ ክልተዊ ስምምዕ ንመጠን ወፍሪ ብልዕሊ ዕፅፊ ክብ ዘብል ምዃኑ ክፍለጥ ተኻኢሉሎም። እዚ ከምዚ ኢሉ እንከሎ ኢንዶኔዥያን ታይላንድን ኣብ ምውሓዝ ዞባዊ ፀጥታ ብቐንዱ ድማ ኣብ ምግታእ ስግረ ዶባዊ ገበናት ክተሓባበራ ተሰማሚዐን ኣለዋ። ዜናታት ንምዝዛም ቀንዲ ነጥብታት እዮም።

ባህላዊ ውርሻታት ብጉቦ ተበርቢሩ ናብ ወለዶታት ንክመሓላለፍ ብዕቱብ ክስራሕ መተሓሳሰብ ቀሪቦም። ኣብ ከረን ሓደጋታት ንምጉዳል ሕግታት ትራፊክ ብውቡእ ክኽበር መዘኻኸር ቀሪቦም። ኣብ ንዞባ ድባርዋ ንኣብነታውያን ሓረሶት ዝተዓደለ ምሩእ ዘርኢ ድንሽ ኣብ ፅቡቅ ደረጃ ከም ዝርከብ ተሓቢሮም። ፓኪስታንን ኩዌትን ሓድሽ ወተሃድራዊ ስምምዕ ከም ዝኸተማ ሓቢረን። ሩስያ ዓውት ክትብል ዝገለፀቶ ኣህጉር ሰገር ባለስቲካዊ ሚሳይል ከም ዝፈተነት ኣፍሊጣ። ቀዳማይ ሚኒስተር በንያሚን ነታንያሁ ምዕራባዊ ገማገም ግዛኣት እስራኤል ምዃኑ ምግላፁ ኩነን የገጢመዎ። ዝኸበርኩም ተዓዘብትና ንሰዓት ዝተዳለወ ሓፈሻዊ ዜናዊ መሰናድኡና ኣብ ሰዛዚምለን ስለምክብታትኩም መመስገን ብርኩም።

0: መራሕትን ልሂቃንን ስርዓት ብልፅግና ንባሕርን ኣፍ ደገ ባሕርን ኣመልኪቶም ወግሒ ጸብሒ ዘቕርብዎም ዘለዎ ሓደስቲ ዘስደምሙ ሓሳባት መትሐዚ ይብሎምን ናትናዩ ክንመልሶ ኢና ኢሎም እናፈከሩ፣ በንጻሩ ድማ ናብ ቀይሕ ባሕሪ ካብ ምኻድ ቀይሕ ባሕሪ ናብ ኢትዮጵያ ከም ዝመጽእ ምግባር ዝብል ሓድሽ ማይ ዘይተዓመ እማመ ሒዞም ቀሪቦም ኣለዉ።
1: የባህር በር ለማግኘት ኢትዮጵያ ወደ ባህር ከምትጓዝ ለምን ባህሩ ወደ ኢትዮጵያ ኣይመጣም የሚሉ ኣማራጮች ይሰማሉ።
0: ኣፍ ደገ ባሕሪ ንምርካብ ኢትዮጵያ ናብ ባሕሪ ካብ እትጓዓዝ ስለምንታይ ባሕሪ ናብ ኢትዮጵያ ዘይመጽእ ዝብሉ ኣማራጺታት ይስምዑ እዮም። ናብ ገምገም ቀይሕ ባሕሪ ካብ ምኻድ ንባሕሪ ብመስረብ ጌርካ ምምፁ ዝብል ኣማራጺታት ዝቕርቡ ምሁራት ኣለዉ። እዚ ማራፂ እዚ ክሳብ ክንደይ ክዕወት ይኽእል?
1: ወደ ባህር ዳርቻ ከመሄድ ባህሩን በቦይ ቀዶ ዳርቻውን ማምጣት የሚል ኣማራጭ የሚያቀርቡ ምሁራን ኣሉ።
0: ነቲ ዝሓልምዎን ዝብህግዎን ቀይሕ ባሕሪ ብኸመይ ከም ዝውንንዎን ንጹር መንገዲ የብሎምን። ዝጭበጥ ሕጋዊ መርትዖ ስለ ዘይብሎም ሓንሳብ ብሓይሊ ካልእ እዋን ድማ ብሕጊ ብእንካን ሃባን ብታሪኽ ብጂኦግራፍ ብበዝሒ ህዝቢ ብልማኖ ወዘተ እናተባህለ ተጋላባጥን ሓድሕዱ ዝጋጮን እማመታትን ሓሳባትን ይቕርቡ።
1: ኢትዮጵያ በታሪክ አጋጣሚ የባህር በር ባጣችባቸው ዓመታት ሁሉ ዳግም መተንፈሻ ለማግኘት በህግ
0: ኢትዮጵያ በታሪካዊ አጋጣሚ አፍ ደገ ባህሪ ካብ ዝሰአነትሎም ዓመታት ዳግማይ መተንፈስ ንምርካብ ብሕጊ ብዲፕሎማሲ ብእንካን ሃባን ብኢኮኖምን ብዙሓት ሓሳባት ቀሪቦም ኣለዉ። ካልእ ድማ ምህንድስናዊ ኣማራጺ እዩ። ከምቲ ግብፃውያን መትረብ ስዌዝ መሬት ኩዒቶም መትረብ ብምድላው ዝገበርዎ ነቲ ባሕሪ ስሒብካ ናብ ኢትዮጵያ ከኣቱ ይከኣል እዩ ዝብል ምህንድስናዊ መፍትሒ እዩ።
1: እንደ ግብፁ ስዊዝ ካናል መሬት ቆፍሮ ቦይ በማበጀት ባህሩን ወደ ኢትዮጵያ ስቦ ማስገባት የሚል የኢንጂነሪንግ መፍትሄ።
2: ቀይ ባህር 1000 ኪሎ ሜትር ኦልሞስት ብዙ ሀገሮችን ያካልላል። ስለዚህ ከዛ ውስጥ በኢትዮጵያ ድንበር ጋር ያለው ርቀት ምን ያህል ነው?
0: 1000 ኪሎ ሜትር ገምገም ዘለዎ ቀይሕ ባህሪ ንብዙሓት ሀገራት ይዋስን። ካብ ደቡብ ኢትዮጵያ ክንደይ ዝኣክል ርሕቀት እዩ ዘለዎ? ኣብ ኣርባዕተ ቦታታት 30

0: 43 ከምኡውን 63 ኪሎ ሜትር ርሕቀት ኣለዎ። ንሕና መስረብ ክንሰርሕ ከለና ኣብታ ፀበበት ቦታ ኣብ 34 ኪሎ ሜትር ኢና እንመርፅ። ነቲ 34 ኪሎ ሜትር ሰብ ዝሰርሖ መትረብን ወደብን እንተ ደኣ ተዃዒቱ እቲ ወደብ ኣብ ውሽጢ መሬት ኢትዮጵያ ክስራሕ ይከኣል እዩ። እቲ ወደብ ዝተሃንፀ ማይ ይፍኖ በቃ ተራኺቡ ማለት እዩ። ንቐይሕ ባሕሪ ኣስፊሕናዮ ማለት እዩ።
1: ወደቡን በኢትዮጵያ ድንበር ውስጥ መስራት ይቻላል። ከተገነባ በኋላ ውሃው ያው ግራውንድ ብሬኪንግ ሲለቀቅ ይገባል። በቃ ተገናኘ ማለት ነው። ቀባህርን አሳፋ ነው ማለት ነው፣ በሌላ አባባል ማለት ነው።
2: ከዚህ ጀምረን እስከ አሰብ ድረስ ያለው አካባቢ ብንቆፍር ወይም እስከ ቀይ ባህር አካባቢ ያለውን ብንቆፍር ምን ውጤት እናገኛለን?
0: ካብዚ ጀሚርና ክሳብ ከባቢ ዓሰብን ቀይሕ ባሕርን ምስ ንኩዐት ውፅኢቱ ከመይ ክኸውን? ክሳብ ዓሰብ ክሳብ ቀይሕ ባሕሪ ንምኩዓት ቁመቱ፣ ዕምቆቱ፣ ስፍሓቱ ክንደዩ ክኸውን ኢልና ካብ መበገስ ሓሳባት ተመርኪስና ፅንዕናዮ። ካብ ዓሰብ ሰመራ ክሳብ ቱጀራ ዝኸይድ መስመር እዩ። ኣብ ሶማልናትና ዝነበረ ዙቤት ዝበሃል ወደብ ኣሎ። ብኡ እውን ከም ኣመራፂ ክንጥቀም ንኽእል ኢና። ኩሎም ካብ 71 ኪሎ ሜትር ይሓልፉን እዮም።
2: ጠቃሚ እንደ ኣማራጭ ልንጠቀም እንችላለን ከሚለው ኣንጻር ነው። ሁሉም ግን ከ71 ኪሎ ሜትር በላይ ኣይወስዱም። ካፋር ወደ ቀይ ባህር አካባቢ ስንሄድ 71 ኪሎ ሜትር ይሄዳሉ። እነኛ 71 ኪሎ ሜትር ሂደን
0: ካብ ዓፋር ናብ ቀይሕ ባሕሪ 71 ኪሎ ሜትር ምስ ኩዓትና ዕምቆቱ 150 ጎኑ 180 ሜትሮ ስፍሓት ክህልዎ እዩ። ንዕኡ ኩዒትና ማያት ቀይሕ ባሕሪ ክነምፆ ንኽእል ኢና። ወደብ ፈጢርና ማለት እዩ።
2: የቀይ ባህርን ውሃ ማምጣት እንችላለን። ወደብ ፈጠርን ማለት ነው። አሁን ቀይ ባህር ውሃውን ያንን ቆፍረ ካመቻቸለት
0: ንቀይሕ ባሕሪ ከም መትረባት ስወፅን ፓናማን ኩዒትና ነቲ ማይ ከም ዝመፅእ ንገብሮ። ወደብ ፈጢርና ማለት እዩ። ብምፅዋዕ ክንጥቀም እዩ ነይሩ ድሌትና። ንሱ ዘይከኣል እንተኮይኑ ግን ባዕልና ወደባትና ክንፈጥር ንኽእል ኢና።
2: ምፅዋዕ ለመጠቀም ነበረ። ያ ካልተሳካ ግን በራሳችን ምን ወደቦች መፍጠር እንችላለን የሚለውን
0: በዞም ልሂቃን ብዛዕባ ዝቀረበ መፅናዕቲ ቅድሚ ምዝራብና ተኸታተልቲ ስርዓታትን ሰብ ፍሉይ ረብሓን ኢትዮጵያውያን ነዝልዒሎሞ ዘለዉ ወፈራ ምውናን ቀይሕ ባሕሪ ብዘይካቶም ፈሊጦም ፀመሙ ሕጋውነትን ሓቅነትን ከም ዘይብሉን ከም ዘይዕወትሉን ኣፀቢቖም ይፈልጡ እዮም። እዚ ኩሉ ዓበድ በድን ምዕልባጥን ድማ ኮንዶኾን ንዕወት ዘንቀዶ ዳኣ እምበር ብሕጊ ይኹን ብሓይሊ ብፍጹም ከም ዘይሰልጦም በዞም ፕሮፌሰራትን መሃንድሳትን ቀሪቡ ዘሎ ምህንድስናዊ ሓሳባትን ኣማራፂታትን ሓደ መርኣያ እዩ። እዞም ልሂቃን ከምቲ ግብፃውያን ዝገበርዎ ብምባል እዮም ኣብነታት ዘቕርቡ ዘለዉ። እንተኾነ ናይ ግብፃውያንን በዞም ኢትዮጵያውያን ዝሕለም ዘሎ ሓሳባትን ፈጺሙ ዘራኽብ የብሉን። ግብፃውያን ንመትረብ ስወፅ ኣብ መሬቶምን ኣብ ማያቶምን እዮም ሃኒፆሞ። እዞም ዝሓልሙ ዘለዉ ጎረባ ብትናኸ ኣብ መሬት መን እዮም መትረብ ክኩዕቱ፣ ማያት መን ስሒቦም ብመሬት መን እዮም ክሕልፍዎ? ከምቲ ቐጻሊ ዝምድርዎ ገማግም ቀይሕ ባሕሪ ዝውንንዎን ዝብጽሖም እንተ ደኣ ኮይኑ ንቀይሕ ባሕሪ መትረብ ኩዒቶም ናብ ግዛኣት ኢትዮጵያ ከም ዝኣቱ ምግባር ዝብል ሓሳብ ከ እንታይ ኣድልዮም? ባሕርን ኣፍ ደገ ባሕርን ይብጻሓናይ ንምባል ብመራሕትን ሓለፍትን ጉጅለ ብልጽግና ዘይተፋሕሪ ጉድጓድ የለን። ፈራሕ 10 በትሩ ብታሪኽ ጂኦግራፍ ስነ ህዝብን ኣልዒሎም ወነንቲ ከም ዝነበሩን ከም ዝግብኦምን ክማጎቱ ይፍትኑ። ብሔረ ዓፋርን መሬቱን ሓደ ካብቲ ከም መጣልዒ ክኾኖም ዝፈሓሓርዎ ዘለዉ ኣጀንዳ እዩ። ብሔረ ዓፋር ኢትዮጵያዊ ይብሉን ኣለዉ። ነቶም ኣብ ውሽጢ መግዛእታዊ ዶብ ኣብ ገማግም ደቡባዊ ቀይሕ ባሕሪ ዘለዉ ኤርትራውያን ብሔረ ዓፋር ከይተረፈ ኢትዮጵያውያን እዮም ክሳብ ምባል በፂሖም ኣለዉ። ክትበልዓ ዝደለኻ ባ ጉንባሕ ዛግራያ ትብላ እዩ እቲ ነገር።
3: ይሄ የምታዩት የአፋር ትሪያንግል ይባላል።
0: እዚ ትርእይዎ ዘለኹም ስሉስ ኩርና ዓፋር ማለት ዓፋር ትሪያንግል ይበሃል። ደቂ ዓፋር ኣብ ጅቡቲ ኢትዮጵያን ኤርትራን ኣለዉ። ብስነ ህዝቢ ማለት ዲሞግራፊ እንተዘርኢኹሞ 1.5 ሚልዮን ህዝቢ ዓፋር ቀይሕ ባሕሪ ከይርኢ ተኸልኪሉ ኣሎ።
3: በመስመር ቀይ ባህርን እንዲያያይ ተደርጎ ይኖራሉ።
4: ከዓሰብ ጀምሮ መቀነቱን ተከትሎ እስከ ዳህላክ ድረስ የዓፋሮች መሬት ነው።
0: ካብ ዓሰብ ክሳብ ዳህላክ ናይ ደቂ ዓፋር መሬት እዩ። كم قد

0: ደቂ ኤርትራ ዕፁቲ ማለት ላንድ ሎክት ክትከውን ዘለዋ እምበር ደቂ ዓፋር ኣይኮነን።
1: እንደውም ሎክላንድ መሆን ያለባት ኤርትራ እንጂ የአፋር ህዝብ አይደለም።
2: በጣም ቅርበት ያለው እኛ በደንብ የምንፈልገውን ነገር በቶሎ
0: ኣዝዩ ዝቐረበ ንሕና ብእንደልዮ ብቕልጡፍ ክበፅሓና ዝኽእል ዓሰብ እዩ። ዓሰብ ድማ ብታሪክ ናይ ኢትዮጵያ ሱልጣናት ኣዳል ዝቆፃፀር ወይ ዝነበረ ብሙሉእ ገማግም ቀይሕ ባሕሪ እንተላይ ናይ ኤርትራ ብሙሉእ ዝቆፃፀርዎ ኣዳላውያን ዝበሃሉ ደቂ ሓፋር እዮም።
2: The whole coastline including Eritrean coastline በሙሉ የሚቆጣጠሩ ታዳሎች አዳል ምን ላቸው ያ አፋር ህዝብ ማለት ነው።
0: ሀደ ነጥብ 5 ሚሊዮን ህዝብ አፋር ቀይህ ባህሪ ከሪኡ ተኸልኪሎ ማለው ዝብል መግለጽ መርሐ ብልጽግና አፋር ይኹን ካልኦት ብሔራት ይብዙሑ ይውሓዱ ብተፈጥሮ ይኹን ብሕጊ ኢትዮጵያ ትበሃል ሃገር ትኹን ብሔራታ ቀደም ይኹን ሕጂ ቀይህ ባህሪ ኣይምልከቶምን እዩ። መራሕቲ ብልጽግና ምፅኦሞ ዘለዉ ምጉት ንኣህጉራዊ ሕጊ ዝጻረር ኣህጉራዊ ዶባት ሃገራት ዘዘናብልን ንሰላም ርግኣትን ቀርኒ ኣፍሪቃ ዝዘርግን እዩ። ቅድምታ ኢትዮጵያ ተባሂላ ኣብ መበል 19 ክፍለ ዘመን ዝቖመት ሃገርን ኤርትራ ብመልክዕ ፈደሬሽን ብኢትዮጵያ ክሳብ እትጉበጥን ዓሰብ ካብ መሳፍንትን ሃፀያትን ኣቢሲንያ ነፃ ኮይና ብሱልጣናት ደቂ ዓፈር ትመሓደር ዝነበረት ምስ ምእታዊ ጣልያውያንን ምሕንጻጽ መግዛእታዊ ዶባትን ድማ ኣካልታ ብ1890 ዶባታ ዝተነጸረ ኣብ ውድብ ሕቡራት ሃገራት ግዝእቲ ኢጣልያ ሃገር ኤርትራ ተባሂላ ናይ ዝተሰሜት ሃገር ወደባዊት ከተማያ ነይራ። ብ1991 ድማ ከም ኩሉ ክፋላት ኤርትራ ብኸቢድ መስዋእት ህዝቢ ኤርትራ ካብ መግዛእቲ ኢትዮጵያ ሓራ ኮይና ኤርትራዊት ወደባዊት ከተማ ኮይና ትቕጽል ኣላ። እዚ ኩሉ ብዛዕባ ዓሰብ ብኢትዮጵያውያን ዝቕርብ ዘሎ ዓጀውጀው ቅንጣብ ሓቅነትን ሕጋውነትን የብሉን።
3: 1300 ኪሎ ሜትር የቀይ ባህርን ኮስት በተን በተንን ብለው ቢሆን አፋሮች ይኖሩበታል። በኤርትራ ያለውንም በጅቡቲ ያለውንም እስከ ፖርት ሱዳንም ይኖራሉ አፋሮች።
0: ወላኳ ፋሕ ዝበሉ እንተኾኑ ን1300 ኪሎ ሜትር ገማግም ቀይሕ ባሕሪ ደቂ ዓፋር እዮም ዝነብርዎ። ኣብ ኤርትራ፣ ጅቡቲ ክሳብ ፖርት ሱዳን ዓፋር እዮም ዝነብርዎ። እዛ በዓልቲ ስልጣን ብልጽግና ተወላዲት ኢትዮጵያ ዓፋር እየ ባህሊት እያ። ጂኦግራፊን ስነ ህዝብን ሃገራ ዘይፈለጠት ብዛዕባ ገማግም ቀይሕ ባሕርን ህዝቡን መን ኣበይ ከም ዝነብር ህዝቢ ኣኪባ ተስተምህራላ። ኣብ ኤርትራ ኣየናይ ብሔር ኣበይ ይነብር ሕቶ ኣይኮነን፣ ኣብ ዝመረጾ ብዝደለዮ መንገዲ ይነብራሎን ክነብር እውን እዩ። ከምቲ ናቶም ብብሔር ቋንቋን ሃይማኖትን ዝተሃናኾት ህዝቢ የበልናን። ንኣፍሉጣን ኣፍልጦቶም ብጌጋ ተስተምህሮም ዘላ ግን እቲ ዝተጠቐሰ ንውሓድ ገማግም ቀይሕ ባሕሪ ኤርትራ ብሔረ ዓፋር፣ ብሔረ ራሻይዳ፣ ብሔረ ሳሆ፣ ብሔረ ትግራን ካልኦት ብሔራትን ዝሓቆፈን ብሓባርን ብስኒትን ዝነብርዎን ምዃኑ ክትፈልጦ ዝግባእ ሓቂ እዩ።
3: እንደዛ ተበትነው ግን የኢትዮጵያ ኬዝን ኢትዮጵያዊ ነኝ ካልክ በቂ ነው።
0: ወላ እኳ ፋሕ ዝበሉ እንትኾኑ ኢትዮጵያዊ የምባል እኹል እዩ። ካብ ፖርት ሱዳን ክሳብ ራስ ዱሜራ ዘሎ ማሕበረሰብ ዓፋር ሓያል ሓላዊ ዶብን ንኢትዮጵያውነት ክብሪ ዝህብን እዩ።
3: ጠንካራ እንደሆነን አሁንም ኢትዮጵያዊነት ትልቅ ክብር የሚሰጠው ጉዳይ ነው። በዛ አካባቢ
4: ከዳህላክ ጀመረ፣ ከምጽዋ ጀመረ እስከ ታጆራ ድረስ ያለውን ከ1000 ኪሎ ሜትር በላይ ያለውን
0: ካብ ዳህላክ ክሳብ ምጽዋዕን ታጆራን ዘሎ 1000 ኪሎ ሜትር ገማግም ባሕሪ ብዘይካ ህዝቢ ዓፋር ካልኣኡ ዝነብር ህዝቢ የለን። ደቂ ዓፋር ጥራያም ዝነብርዎ
4: ቀይ ባህር ጠራፍ መመሃል ሌላ ማንም ማህበረሰብ ሳይኖር ዓፋር ብቻ ነው የምኖርበት። በዛ ጠረፍ ላይ
1: ቀደም ብሎም በአፄ ምኒልክ ጊዜም ቢሆን
0: ኣቐዲሙ ኣብ ጊዜ ሃፀይ ምኒልክ ሃፀይ ሃይለ ስላሴን ኢህኣደግን ኣብ ኢትዮጵያ ብልዕሊ ዝካየድ ፖለቲካዊ ምንቅስቃሳት ሓያል መርገፂ ዝነበረ ህዝቢ እዩ።
1: ኢትዮጵያ ውስጥ በሚደረገው ማንኛውም ፖለቲካ እንቅስቃሴ ውስጥ በጣም ጠንካራ አቋም የነበረው ህዝብ ነው።
0: እዚ ሰብኣይ ናይ ብሓቂ ኣንፈቱ ስሒት ኣሎ። ታሪክ፣ ፖለቲካ፣ ውትድርና ይተሓዋወሰ ኣሎ። ብዘይ ካብ ኢትዮጵያ ኣብ ካልእ ዓፋር ዝበሃሉ የለውን ይብል ኣሎ። ንምዃኑ ንኤርትራን ህዝባን ክወርር ኣንቂሉ ኣገልጋሊ ልኡኽ ስርዓት ብልጽግና ከምዚ ምዝራቡ ዘገርም ኣይኮነን። ንኣይተ ጻድቃን ናሓቶ ግን ኣሎ። ሃፀይ ምኒልክ ኣብ ዘመኑ መዓስ እዋን ምስ ህዝቢ ዓፋር ርክብ ዝነበሮ? ምኒልክ ንደንከልን ዓሰብን ከ ረጊፅዎ ይፈልጥ ድዩ? እቲ መልሲ ኣይፋልን ድዩ። ሃፀይ ምኒልክ ግዛት ኢጣልያን ዝነበረት ኤርትራን ግማግም ባሕራን ከይረግፅ ምእንቲ ብ1889 ኣብ ውጫለ ዝተገብረ ውዕል ነዚ ሕጂ ተሓዋውሶ ዘሎ ታሪክ እኹል መልሲ እዩ። ዝጠፈሸ ነጋዳይ ናይ ቀደም መዛግብቱ ይፍትሽ ዝብል ምስለ ኣበዋት ንህሉ ኣካይዳ ስርዓት ብልፅግና ዘነፀር እዩ። ባሕሪ ብፃሓናይ ንምባል ዘይተንከፍዎ ርእስቲ የለን። ናይ መወዳእታ መጣልዒት ኢሎም ዝሓሰብዋ ደቂ ዓፋሪና ዝብሉ ተረፍ መረፍ ስርዓት ደርግን ተኸተልቲ ብልፅግናን ከምኡ ውን ዓለም ዝጠለመቶም ጀነራላት ኢና ዝብሉ ኣኻኺቦም ዓፋር እትብል መዝሙር ክኸስዋ ይረአዩ ኣለዉ።
1: ዓፋሮች ቦርደር የላቸውም። ኣነ ብዙሕ ግዜ ከነሱ ጋር ስለቆዮ
0: ዓፋር ዶብ የብሎምን። ኣነ ብዙሕ ግዜ ምስኦም ስለ ዝነበርኩ ሓደ ዓብ ቀቢላ ካብ ኣፅቢ ውርድ ኢሉ ከነባ ወይ ድማ ፈረስ ድጌ ኣብ ዝበሃሉ ቦታታት ትረኽቦ ካብኡ ሓሊፍካ እውን ካብ ውሬ ክሳብ ኢራፋይለ ካብ ኣውሳ ክሳብ ዓሰብ ይርከቡ። ኣብ ዘካይድዎ ናይ ንግዲ ምንቅስቃስ ኣብ መንጎ ዓፋር ዶብ ዝበሃል የለን። ከምዚ ዝደለይዎ ይረኸቡን ይነግዱን።
1: ይሄ ቦርደር አርቲፊሻል ነው። እንደፈለገ ነው የሚገናኙት፣ የሚንቀሳቀሱት፣ የሚነግዱት፣ የሚሰሩት።
0: ኣብ ገማግም ባሕሪ ዘለዉ ብሔረ ዓፋር ይኹኑ ኣብ ካልኦት ከባቢታት ዝነብሩ ኤርትራውያን ነቲ ካብ ግዜ መሳፍንትን ሃፀያትን ጀሚሩ ክሳብ ዕለተ ናጽነቱ ብኢትዮጵያውያን ገዛእቲ ኣብ ልዕሊዩ ዝተፈጸመ ኣሬሜንነት፣ ግፍዒ፣ ዝምታ፣ ምጽናት ዓሌት ረሲዑ ንኢትዮጵያ ክብሪ ዝህብ ኤርትራዊ ኣሎ ኢሎም ምእማኖም ዘስደምም እዩ። ትማሊ ብሰንኪ ገዛእቲ ስርዓታት ኢትዮጵያ ህዝቢ ዝተሰከሙ ኣድራዕ ዝወግአ እንተረስዐ ዝተወግአ ግን ኣይርስዕን እዩ እቲ መልሱ። ህዝቢ ዓፋር ንመሳፍንትን ሃፀያትን ኣቢሲንያ መሬቱ ዘየድፈረ ኣብ ግዜ ፖለቲካውን ብረታውን ቃልሲ ህዝቢ ኤርትራ ብኣብነት ዝጥቀሱ ሓያላት መራሕትን ተቓለስትን ዘፍረየ ነቶም ምእንቲ ናጽነት ሃገሮም በረኻ ዝወፈሩ ጀመርቲ ሰውራ ኤርትራ ህዝባዊ ሓይልታት ኣብ ከርሱ ዓቂቡ ዝተኸላኸለ ኣብ ጉዕዞ ቃልሲ ንናጽነት ምስ ኤርትራውያን ኣሕዋቱ መስዋእቲ ዝኸፈለ ሕጂ እውን ዘይከም ሕልሚ ሰበ ስልጣን ብልጽግና ንሉኣላውነት መሬቱን ባሕሩን ብትብዓት ዝከላኸል ዘሎ ኤርትራዊ ህዝቢ እዩ። ርሑቕ ከይክርና ኣብ ቅድሚቶም ኣብ ሓምሳታት መሰልና ረጊፆም ዝጓዓፀፁናን ዝጠለሙናን ውድብ ሕቡራት ሃገራትን ማሕበረሰብ ዓለምን ዳግማይ መሰልናን ናጽነትናን ብድምፅና ዝደራዕናሉን ረፈረንድም ኢትዮጵያዊ ስምዒት ኣለዎ ዝበሃል ዘሎ ህዝቢ ዓፋር ዝረኣየዎንን ውፅኢት ምርጭን ድማ ንሓሶታትን ሕልምን ሰበ ስልጣን ብልፅግናን ዕሱባቶምን ህያው ኣብነት እዩ።
5: ክነሃርኣላ መሮቶም ሰነታ ክነሃርኣል ነገደህታን ፎርሰታ ኣሳኩ ወዲሪ ዓለም ዱሮ ተህዮልቱ ዱርሚ ከዳእ ምነታህያላ ክልዮ ለእኖ ፎርሰት ንምገድኪ ፎርሰት መደ ዱራ እየን ኣልፎርሰ ኢና ዳህበት ላ ተርጃዕ ኣኑ ፎርሰት ዮልቱ ዱረሂ ኣወካ ሰዒዲ ፈርሓና ይ ፈራሓ ቅያስ መሊ ማሉክ ተይሴ ወላ ንሙ ሓያተካይ ተይሴ ሓያተ ኣብሌ
6: ሁሉም ኢትዮጵያ ውስጥ ያሉ ጎሳዎች የባህር በራ
0: ከምዞም ኣብ ኢትዮጵያ ዘለዉ ኣብ ካልኦት ሃገራት ዘለዉ ቀቢላታት ወይ ብሄራት ኩሎም ኣፍ ደገ ባሕሪ ኣለዎም። ኣብ ካልእ ዘለዉ ሶማላውያን ኣብ ህንዳዊ ውቅያኖስ ኣፍ ደገ ባሕሪ ኣለዎም። ናትና ሶማላውያን ግን ኣፍ ደገ ባሕሪ የብሎምን። ኣብ ኢትዮጵያ ዘለዉ ደቂ ዓፋር ኣፍ ደገ ባሕሪ የብሎምን። ኣሕዋቶም ግን ቀይሕ ባሕሪ ኣለዎም። ኣብ ኢትዮጵያ ዘሎ ኦሮሞ ባሕሪ የብሉን። ኣብ ኬንያ ዘሎ ግን ኣፍ ደገ ባሕሪ ኣለዎ።
7: ጅቡቲ ያለው ሶማሌ ግን ቀይ ባህርን ኣክሰስ ያደርጋል። ሶማሌ ያለው ሶማሌ ደግሞ ቀይ ባህርንም።
0: ኣብ ጅቡቲ ዘሎ ሶማላዊ ቀይሕ ባሕሪ ኣለዎ። ኣብ ሶማልያ ዘሎ ሶማላዊ ቀይሕ ባሕርን ህንዳዊ ውቅያኖስን ይውንን። ኣብ ኩሉ ዘሎ ሶማላዊ ባሕር እናተጠቕመ ኣብ ኢትዮጵያ ዘሎ ሶማላዊ እንታይ ስለ ዝበደለ እዩ ተኸልኪሉ ዘሎ?
7: ህዝብ እዚም ካለ እዚያም ካለ ለምንድን ነው ለብቻ የተከለከለው?
0: እዞም መራሕትን ልሂቃንን ስርዓት ብልፅግና ኣበይ ናይ ዓለም ከም ዝነብሩን ኣበይ ከም ዝተማሃሩን ዘገርም እዩ። ኣብ ሶማል ዘሎ ሶማላዊ ባሕሪ ስለ ዘለዎ ኣብ ኢትዮጵያ ዘሎ ሶማላዊ ባሕሪ ክህልዎ ኣለዎ ዝብል ስነ መጎት ብልፅግና ብኸመይ ክግለጽ? ከም ኣባህልኦም ልኡላውያን ሃገራት ክፈርስ ኣለዎን። ኣብ ክልተ ጎረባብቲ ሃገራት ዝርከብ ናይ ሓደ ብሄር ህዝቢ ዶባት ፈሪሱ ክተሓወስ ኣለዎ ዶባት ክህሉ የብሉን ማለት እዩ። ከም ስነ መጎት ስርዓት ብልፅግና ኣብ ካልኦት ሃገራት ዘሎ ብልጫታት ኩሉ ግድን ኣብ ኢትዮጵያ ክህሉ ኣለዎ። ንመራሕትን ልሂቃንን ስርዓት ብልፅግና ኣነፂርካ ክግለፀሎም ዝድለ ኣብ ኢትዮጵያ ዘለዉ ሶማላውያን፣ ኦሮሞን ዓፋርን ኣፍ ደገ ባሕሪ ንክረኽቡ ካብቲ ተዓፂኦሞ ኣለዉ ዝበልኩሞም ናይ ኢትዮጵያ ዶባት መሬቶም ሒዞም ኣፍ ደገ ባሕሪ ናብ ዘለዎም መሰልቶም ኦጋዴን ናብ ሶማል፣ ኦሮሞ ናብ ኬንያ፣ ዓፋር ናብ ኤርትራ ወይ ጅቡቲ፣ በኒሻንጉል ምስ ግድብ ኣባይ ናብ ደቡብ ሱዳን ክፅምበሩ ኣለዎ ማለት እዩ። እዚ ብመራሕትን ልሂቃንን ስርዓት ብልፅግና ዝቐርብ ዘሎ ዘይቅሩዒ መግለፂታት ነቲ ንዶባት ሃገራት ዝምልከት ብ1964 ብሕብረት ኣፍሪቃ ኣብ ዋዕላ ካይሮ ዝጸደቐ ሕጊ ዝጻረርን ዞባዊ ህውከትን ቀውስን ዝፈጥርን እዩ። ከም መግለፂኦም እቲ ብፀቕጢ ኣሜሪካን እንግሊዝን ብ1948 ናብ ኢትዮጵያ ዝተፀንበረ ኦጋዴን ብህንዳዊ ውቅያኖስ ኣፍ ደገ ባሕሪ ንምርካብ ናብቲ ዝነበሮ ግዝኣት ሶማል ክምለስ ኣለዎ ማለት እዩ። ኤርትራ ልዕሊ 1200 ኪሎ ሜትር ገማግም ባሕሪ ትውንን። ኢትዮጵያ ድማ ሃብታም ልሙዕ መሬት ፈለግ ኣባይ፣ ኣዋሽ፣ ኦሞ፣ ዋብሸበሊ፣ ባሮን ካልኦትን ኣለውዋ። ንሕና ካብዞም ኣፍላጋትን ልሙዕ መሬትኩምን ምቐሉና ቃሕ ይብሉና ኣለዉ ኣይበልናን። ከምቲ ዝተባህለ ናትና ኣይንህብን ዘይናትና ኣይንደልን እዩ። ነፍሲ ወከፍ ሃገር ይሕመቕ ይጸብቕ እትውንኖ ተፈጥሮኣዊ ሃብትን ጸጋታትን ኣለዋ። ከም ኩለን ኣብ ትሕቲ መግዛእቲ ዝነበረ ሃገራት ኣፍሪቃ ንጹር መግዛእታዊ ዶባት ኤርትራ ብ1902-1908 ብዝተገብረ ውዕላት ተሓንጺጹ፣ ካብቲ እዋንቲ ድማ ኤርትራ ትበሃል ሃገርን ኤርትራዊ ዝበሃል ህዝብን ብወግዒ ኣካል ማሕበረሰብ ዓለም ኮይኑ፣ ከም ኩለን ኣብ ትሕቲ መግዛእቲ ዝነበረ ሃገራት ኣፍሪቃ ድሕሪ ካልኣይ ኩናት ዓለም ናጽነተን ዝረኸባ ኤርትራ እውን ከምተን ናብ ትሕቲ ኢጣልያ ዝነበራ ሶማልን ሊብያን ናጽነታ ክትርክብ ተገብአ። እንተኾነ ንረብሓታት ሓያላን ሃገራት ተባሂሉ ካብ 1952 ኤርትራ ብሓይሊ ብስም ፌደሬሽን ኣካል ኢትዮጵያ ከም እትኸውን ተገይሩ። ህዝቢ ኤርትራ ድማ ነቲ ብዓመፅ ዝተመንጠሎ መሰሉ ንምርግጋጽ ብዘካየዶ መሪር ቃልስን ዝኸፈሎ ከቢድ መስዋእትን ብቕልጽሙ ናጽነቱ ኣረጋጊጹ። ኤርትራ ናጻን ልዑላዊትን ሃገር ተባሂላ ባንዴራኣ ኣብ ቅርዓት ውድብ ሕቡራት ሃገራት ኒውዮርክ ማዕረ ዓለማ ክተንበልብልን ከላ ሕጋዊ ጉዳይ ኤርትራ ሽዑ ተዛዚሙ። ሕጂ መራሕቲ ብልጽግናን ብጽልኢ ዝኸሓኑ ኢትዮጵያውያን ስለ ዘዕለበጡ ዳግማይ ንድሕሪት ዝምለስን ዝቕየርን ውሳኔን ዝለዓል ምጉትን የለን። 4 ነጥቢ። መራሕቲ ብልጽግና ፈለማ ይፍክሩ፣ ድሒሮም ከም ቈልዓ ይበኽዩ፣ ከም ሓያላት የጓዕብኡ፣ ጽንሒሎም ድማ ብሰላማዊ መንገዲና ንደሊ ይብሉ። ይስለጦም ኣይስለጦም ድፍረቶም ደረት የብሉን። ልዑላዊ መሬትን ባሕርን ኤርትራ ሕምባሻ ኮይኑ ኣይ ተጓዓሚሙ ክወሃቦም ፍቐዱ ሃገራትን መራሕትን ክልሙኑ ይውዕሉ ኣለዉ።
8: ብሕጋዊና ንግግር ሊፈታ ይችላል ኖ
0: ብሕግን ልዝብን ክፍታሕ ይኽእል እዩ። ንብዙሓት ሃገራት ተዛሪበ ኣለኹ። ቤት ምኽሪ ክፈልጦ እንተተደልዩ ግን ንኣሜሪካ፣ ቻይና፣ ሩስያ፣ ኤውሮጳን ኣፍሪቃን ተዛሪበ ኣለኹ። ንቤት ምኽሪ ክገልጾ ዝደሊ ግን ናይ ኢትዮጵያ ኣፍ ደገ ባሕሪ ናይ ምውናን ጉዳይ ዘይተርፍ ስለ ዝኾነ በእጃኹም ሸምግሉና መፍትሒ ምፅሉና ዝብል ይሕቶና።
8: እባካችን ሸምግሉንና መፍትሒ ምፅሉን እዮ ጥያቄያችን እኛ።
0: ኣብዛ ሓፃር መግለፂ መራሒ ብልጽግና ልመና ሓይሊ ምፍርራሕ የጠቐልል። ብሕጊ ክብል ጸኒሑ ምውናን ኣፍ ደገ ባሕሪ ዘይተርፍ ከም ዝኾነ ተኣማሚኑ ይገልጽ። እተን ዝተቐሰን ሃገራት ድማ ልዕሊ ሕጊ ኮይነን ሉኣላዊ መሬትን ባሕርን ኤርትራ መንዚዐን ክህበዎ ይምሕፀን።
8: ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ
0: ኢትዮጵያ ንቀይሕ ባሕሪ ክስእኖ 30 ዓመታትን ልዕሊኡ ንዝወሰደ ቃልሲ ከም ዝነበረ ትፈልጡ ኢኹም። ኣብ ውሽጢ እዚ 30 ዓመታት ቃልሲ ብናይ ብዙሓት ምትሕባርያ ኢትዮጵያ ባሕሪ ዝሰኣነት፣ ሕጂ ግን ባሕሪ ንክትረክብ ካልእ 30 ዓመታት ከድልያዩ ኢለ ግን ኣይሓስብን።
8: ሌላ 30 ዓመት ያስፈልጋታል ብዬ ግን ኣላስብም።
0: ሰበ ስልጣንን ልሂቃንን ስርዓት ብልጽግና ባሕርን ዝብላልዒሎሞ ዘለዉ ኣጀንዳ ንጹር መካትዕነት

0: ሓሳባት ብየብሎምን ኩሎም ንናቶምን ዘዝመስሎምን ፋሕ ዝበለ ሓሳባት እዮም ዘቕርቡ። ከምቲ ዝብልዎ ዘለዉ ባሕሪ ዝብፅሖምን ወነንቱን እንተ ነይሮም ክንዲዚ ምዕልባጥን ልኸዓ ከዓን ኣይመድልዮምን።
1: የኤርትራ ኣሰብ ለኛ ይገባናል ስትል ኣንደኛው ኢንተርናሽናል ሕግን ተከተለ ነው። ምክንያቱም በመጀመርያ ደረጃ ቲፒኤልኤፍ ወይም ደግሞ ኢፒአርዴፍ በለው ከፈለግ ፈርመው ኤርትራን ነፃ ነች ብለው እንዲሁም ከፊት ሆነው በዩናይትድ ኔሽን አጸደቁ።
0: ሓሳብ ይግበኣልና እዩ ክትብል ፈለማ ኣብ ኣህጉራዊ ሕጊ ተመርኪስካ እዩ። ምክንያቱ ፈለማ ኢህደግ ኤርትራ ናፀያ ኢሎም ፈሪሞም፣ ኣብዪ ምስ መፀ ድማ ስዑዲ ኸይዱ ምስ እስያስ ተፈራሪሙ። ኣብ ቅድሚ መንግስቲ ስዑዲ ልኡላውነት ክልቲአን ሃገራት ክንኽብር ተሰማሚዕና ኣለና ኢሎም ፈሪሞም። በዚ ምኽንያት እዚ ድማ ተሸላሚ ኖቤል ኮይኑ
1: ሁለታችንም የሁለታችንንም ሶቨርን ራይት ብኣገር ደረጃ ልናከብር እስማምተናል ብለው ኖቤል ፕራይስ የሚያገኘው በዛ ምክንያት ነው።
0: ኣብዚ ክንፀር ዘለዎ ህዝቢ ኤርትራ ናፅነቱ ብቕልፅሙን ድምፁን ዳኣንበር ብትካቦ ልማኖን ብምድንጋፅን ናይ ዝኾነ ወገን ኣይረጋገፀን። ንኢህደግ ይኹን ንማሕበረሰብ ዓለም ኣይለመነን ንሶሙን ኣይትኸብሉን። ተጋዳላይ ኢሳያስ ኣፈወርቂ ኣብ ቀዳማይ ውዕላ ኢህደግ ኣብ ኣዲስ ኣበባ ተረኺቡ ናፅነትና ፍለጡልና ኣይበለን፣ እኳ ደኣ ኣብ ማእከሎም ተረኺቡ ብኩርዓት ብዛዕባ ኤርትራ ዘለዎም መርገፅን ናይ መጻኢ ኣንፈታቶምን እዩ ሓቲትዎም። ኣብቲ እዋን ኢህደግ ንህዝቢ ኤርትራ ናፅነት ክህብን ክኽልእን መሰል ዓቕምን ሞራልን ኣይነበሮን።
2: ካብዚ ኮንፈረንስ እዚ ይኹን ካብኡ ዝወፁ ናይ መንግስቲ ትካላት ክንፈልጦ እንደሊ ከዓ እዚ ስርዓት እዚ ወይ እዚ ሕጂ ዝፍጠር ዘሎ ኩነታት በቲ ናይ ቅድሚ ሕጂ ዝፀንሐ ኣገባብ ፅውፅዋይ ብምፍጣር ኮነ ዝተፈላለየ ምስምሳት ብምምሃዝ ኩናት ክቕፅል ድዩ ዝደሊ፣ ሰላም እዩ ዝደሊ ክንዕዘብ ኢና መፂና። ከም ተቐዲመ ዝበልክዎ ንሰላም ዝተበገስቲ ክኸውን ተስፋና ላዕሊ እዩ።
0: ፕረሲደንት ኢሳያስን መራሒ ብልፅግናን ንልኡላውነት ክልቲአን ሃገራት ንኽብር ኢሎም ኣብ ስዑድ ከይዶም ተፈራሪሞም ምስተባሃለ ድማ ፈለማ ዝሕጂ ወደብዶ ኣፍ ደገ ባሕሪ እናበለ ዝርበጥ ዘሎ መራሒ ብልፅግና ኣብ ስልጣን ኣብ ዝመፀሉ ዕለት ንውዕል ኣልጀርስ ብዘይ ቅድመ ኩነት ተቐቢለ ኣለኹ ስለ ዝበለን ብ2018 ድማ ኣብ ኣስመራ ኣጠቃላሊ ውዕል ሰላም ስለ ዝፈረመን ኣብ መንጎ ክልቲአን ሃገራት ኣንጸላልዩ ዝነበረ ደበና ኩናት ተኣልዩ ናይ ሰላም ተስፋ ስለ ዝመፀን እዩ።
3: ከኤርትራ መንግስቲ ጋር ለዓመታት ሰፍኖ የቆየ ዋለመግባባት እንዲያበቃም ከልብ እንፈልጋለን።
0: እንተኾነ እዚ እውን ካብቶም ቅድሚኡ ዝነበሩ ጥልመት ዝባህርኦም መራሕቲ ስርዓታት ኢትዮጵያ ኣይተፍልየን፣ ኣይሰሙን፣ ኣይሳልስቲ ብዛዕባ ባሕርን ወደባትን ኤርትራ ሓሊሙ።
1: የኢንተርናሽናል ኮሚኒቲ ዩናይትድ ኔሽን የሚያውቀው አሁን ያለው ማፕ ነው። አሰብን ጨምራል። ይሄ ሁለተኛው ነገር ነው።
0: ውድብ ሕቡራት ሀገራት እንተላይ አሰብ ዘጠቃለለን ሕጂ ካርታ እዩ ዝፈልጥ። ኢትዮጵያ ብዝሕ ህዝባ 120 ሚሊዮን ኣብ 2050 ድማ 200 ሚሊዮን ክበፅሑ ይበሃል። ክንዲዚ ዝኣክል ብዝሕ ህዝቢ ብዘይ ኣፍ ደገ ባሕሪ ክነብር ስለ ዘይክእል ወደብ ስለ ዘድልዮ መፍትሒ ክነምፅእ ኣለና ይበሃል። ክልተ ኣማራፅታት ኣለውና። ቀዳማይ ኣህጉራዊ ሕጊ መሰረት ምግባር እዩ። ሓደ ሰባት ብኣህጉራዊ ሕጊ ክንረኽቦ ንኽእል ኢና ይብሉ። እንተኾነ ኣብ ኣህጉራዊ ደረጃ ኣብ ዓበይቲ ዩኒቨርስታት ካብ ዝምህሩ ዘለዉ ወላ ሓደ ካብኣቶም ብመሰረት ዓለም ለኻዊ ሕጊ ንኢትዮጵያ ይብፅሓዩ ኢሉ ዝፅሓፈ የለን። ብኣህጉራዊ ሕጊ ወደብ ክትውንን ኣይትኽእልን እያ ኢሎም ፀሓፉ ግን ኣለዉ። ስለዚ ኢትዮጵያ ብሕጋዊ መንገዲ ዓሰብ ይግበኣን እዩ ንዝብል መጀመርታ ህወሓት ድሓር ድማ ኣብዪ ኣሕመድ ረጊፆሞ እዮም። ኢትዮጵያ ብሕጋዊ መንገዲ ዓሰብ ይብፅሓኒ እዩ እትብለሉ መንገዲ ድማ ዜሮ እዩ። ወላ ሓደ ምሁር ከምኡ ኣይኮነን ኢሉ ዘቕረበ የለን። ካልኣይ ኣማራፂ ብውግእ እዩ። ብውግእ ክትሕዞ ድማ ፈለማ መንግስቲ ኣብ ግምት ክእትዎን ክሓቶን ዘለዎ በዚ ሕጂ ዘለና ያቆመና ንዓሰብ ብኩናት ስዕርና ምውናን ጥራይ ዘይኮነ ብቐጻልነት ክንጥቀመሉ ብእንኽእል መንገዲ ዓቂብና ጸጥኡ ክነውሑስ ዓቕሚ ኣለና ዶ? ነዚ ንምትግባር ፖለቲካናን ቁጠባናን ክትፃወሮ ዝ

0: ዝኽእል ሓይሊ ኣሎ ዶ ዝብል ሕቶ ቅድሚት ክርአ ክኽእል ኣለዎ። እቲ መልሲ ድማ ኢትዮጵያ ሕጂ ብዘላቶ ኩነታት ይትረፍ ተወዲቡ ናይ ወፃኢ ሓገዝ ክእቱ ንሓይሊ ፋኖ ክስዕር ዘይከኣለ መንግስቲ እዩ ዘለና።
1: መልሱ ደሞ ኣሁን ኢትዮጵያ ባለችበት ሁኔታ እንኳንስ ኦርጋናይዝ ሆኖ የውጭ እርዳታ ሁሉ ሊያስገባ የሚችል መንግስትን ይቅርና የፋኖን ሀይሎች ማሸነፍ ያልቻለ መንግስትን ያለ
2: ለዚህ ያለ ወደብ መኖር አይቻልም የሚለው የማይሆን ትርክት ነው። ነገር ግን በህጋዊ መንገድ ልናመጣ የምንችልበት ምንም እድል የለም። ስለዚህ አሰብን እና የህዝቡን
0: ብዘይ ወደብ ክንነብር አይንክእልን ኢና ዝብል ትረኻ ዘይከውን እዩ። ብሕጋዊ መንገዲ ክነምፆ እንኽእል ዕድል እውን ፍጹም የለን። ዓሰብን ናይ ህዝቢ ሃገራዊ ረብሓን እናተኻተኹ ከም ፈረስ ከጋልቡና ናይ ዝፍትኑ ዘለዉ ሰባት ኣጐል ሕልሚ እዩ። ኲናትን ህልቂትን ክመጽእ ከሎ ንሳቶም ኣብኡ ኣይርከቡን እዮም። ኣብ ከምዚ ዓይነት ናይ ዓያሹ ጸወታ ንሕናን ሓፋሽ ህዝብን ክንእቱ የብልናን። ንህልቂት ዝኸውን ውግእ ክመጽእ እንከሎ መን ኣብኡ ኸይዱ ከም ዝመውት ግን ንፈልጥ ኢና።
2: እኛም እንደ ዜጋ ሰፊውም ህዝብ እንደ ህዝብ መግባት የለበትም። ለልቂት የሚሆን የጦርነት ምልመላ ሲመጣ እየሄደ የሚሞተው ማን እንደሆነ እናውቃለን።
0: ኣብዚ እዋን ብልሂቃንን ሰበስልጣንን ብልጽግና ዝረአን ስማዓን ዘሎ ጽላልን ዳንኬራን ንጎን ገዲፍና እቲ ኣባይታት ዘሎ እዚ ዝሰማዕናዮ ውሕዳት ለባማት ኢትዮጵያውያን ዝህብዎ ዘለዉ ትንተና እቲ ሓቅን ክውንነትን እዩ። ድሕሪ መላእ ናጽነት ወደባት ኤርትራ ንኢትዮጵያ ሙሉእ ኣገልግሎት ሂብ ከም ዝነበረ ስኑት ታሪኽ እዩ። ኢትዮጵያውያን ነቲ በዕሎም ዝተሓሰምዎ ወደባትን ኣፍ ደገ ባሕርን ኤርትራ ሎሚ ተመሊሶም ተዓጺና ተኸልኪልና እናተባህለ ዝገብርዎ ዘለዉ ዋጭዋጭ ወላ እኳ ነቲ ዝደፍእዎ ዘይሓፍስዎ እንተኾኑ ተሃዊኸን ይደፍኦ ተመሊሰን ይሓፍስኦ ኢልናዮም ኣለና።
3: ቀይ ባህርን በይመለከት በተደጋጋሚ ኣንስቻለሁ። ደግሜ ኣቋሜን ለመግለጽ እንዲመቸኝ እስራኤል የጎላን ተራራ ለምን ያዘች?
0: ብዛዕባ ቀይሕ ባሕሪ ብተደጋጋሚ ተዛሪበ ኣለኹ። ደጊመ መርገጽ ኣይከነጽር። እስራኤል ስለምንታይ ንጎቦታት ጎላን ትቈጻጺራ? እስራኤል ንጎላን ዝቈጻጸረቶ ንሃገራዊ ድሕነታ ንህላዊ ኣሽግር ንኸየጋጥማ ኢላ ስለ ዝኣመነት እዩ። ኢትዮጵያ ኣፍ ደገ ባሕሪ ኣየድልያን ኢሉ ዝኣምን ንሕጊ ተፈጥሮ ዝሰሓተ እዩ። ሰብ ይወልድ፣ ይዓቢ፣ ይኣርግ፣ ይመውት፣ ተፈጥሮ ስለ ዝኾነ ቀይሕ ባሕርን ኢትዮጵያን ድማ ከምኡ እዩ።
3: ሳተ ይመስለኛል። ሰው ይወለዳል፣ ሰው ያድጋል፣ ሰው ያረጃል፣ ሰው ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው።
0: አንጭዋ ክንደ ሓርማዝ ክኸውን የላ ተተኩሳ ሞተት። ህውተታ መራሒ ብልጽግና ነዛ ኢትዮጵያ ትበሃል ሃገር ናበዩ ከም ርሓ ቀሲልካ ዝረአዩ እስራኤል ብ1967 ንጎላን ንልዑላዊ መሬት ሶርያ ብዓመፅን ሓይልን ስለ ዝጐበጠቶ ኢትዮጵያ ድማ ንቀይሕ ባሕሪ ብሓይሊ ክትቈጻጸሮ ኣለዋ ይመገትኡ። ቀይሕ ባሕሪ ንምቁፅጻር እተካይዶ ዘለኻ ዘመተን ወተሃድራዊ ምቅርራባትን ድማ ዓቕሚ ይሃብካ እዩ መልስና። ወግሒ ጸብሐ ካብ መራሕቲ ብልጽግና ዘስደምሙ መግለጺታት ምስማዕ ኣየቋርጽናን። ኣብ ዓሰብ ዘሎ ትካላት መንግስቲ ኢትዮጵያ ሃኒፅዎሞ ምለሱልና ድማ ይበሃል ኣሎ።
3: ዓሰብ ላይ የኢትዮጵያ መንግስት ፖርት ገነባ፣ ኤርፖርት ገነባ፣ መንገድ ገነባ፣ ሪፋይነሪ ገነባ።
0: መንግስቲ ኢትዮጵያ ኣብ ዓሰብ ወደብ፣ መዕርፎ ነፈርቲ፣ መንገዲ፣ ሪፋይነሪ ሃኒፁ ምስ ተባኣስናት ሃብቲኡ ተሪፉ። መንግስቲ ኢትዮጵያ መጻረዪ ነዳዲ ወደብ መዕርፎ ነፈርቲ እንተዝወስድ ብኸመይ ክረአ ይከኣል?
3: መንግስቲ ሪፋይነሪውን ፖርቱን ኤርፖርቱን ቢወስድ ከዚህ ኣንጻርስ እንዴት ነው ይታይ?
0: ነዚ ዘይብሱል መራሒ ብልጽግና መልስና ብምስምስ ሃኒፅናዮ ዝበሎ ወደብ፣ መጻረዪ ነዳዲ፣ ጽርግያ ዳግማይ ናብ ገማግም ባሕሪ ኤርትራን ወደባቱን ክረግጽ ማለት ዘበት እዩ። ኣብቲ ኤርትራ ብትሕቲ መግዛእትኩም ዝነበረትሉ 30 ዓመታት ዘህለቕኩምዎ ህዝቢ፣ ዘዕነኹምዎን ዝራሰኹምዎን ሃብቲ፣ ከም ድሌትኩም ዝተጠቕምኩሎም ወደባትን መዕርፎ ነፈርትን ናብ መጻኢ ዘማዕዱ ልቦና ዘለዎ ህዝቢ ኤርትራ ምእንቲ ሰላምን ስኒትን ምትሕብባርን ጎረባብቲ ህዝብታትን ዞባናን ሰጊሩ

እንተኾነ ገና ህዝቢ ኤርትራ ዘየልዓሎ ሰፍ ዘይብል ሕቶታት ከም ዘለዎ እንተ ትፈልጡ እዛ ሃጠው ቀጠው ሕቶታት ኣይመልዓልኩምን። መራሕትን ልሂቃንን ኢትዮጵያ ብፍጹም ዘይተዋሕጠሎም ጉዳይ ምስ ብዝሖምን ዝረኽቦ ዝነበሩ ደገፋትን ዝነበሮም ገዚፍ ወተሃደራዊ ሓይልን ብምንፅጻር ከም ኣባህሃሎም ብውሕዳት ወንበቴታት ተሳዒርና ምባል ስለ ዘሕፍሮም ነቲ መላዕ ዓለም ዝፈልጦ በይኑ ኣንጻር ሓያላት ተቓሊሱ ባሕሩን መሬቱን ዘምለሰ ህዝቢ ኤርትራን መሪሕ ውድቡ ህዝባዊ ግንባርን ንምንእኣስ ብምትሕብባር ካልኦት ያ ኢትዮጵያ ባሕሪ ሲኢና ብምባል ብኻልኦት ሓያላት ከም ዝተሳዕሩ ከምስሉ ይፍትኑ። ኣብዚ እዋኒ ዘሎ ፍኸራን ተሃዲድን መራሒ ብልጽግናን ኣዳኸርቱን ጻሕታራይ ደርሆስ ርእሲ ብኡ ኣውፀ እዩቲ ምኽርና